ድምፃዊ ኢሳ ዕቁባይ ክቡራትን ክቡራንን ተኸታተልትና ኣብ ዜማ ከምኡውን ብሓንቲ መሳርሒት ሙዚቃ ሃገርና ዝሰርሕ ኣብ ዝተፈላለየ ደርፍታት እውን ዝተዓዘብናዮ ሓደ ካብ ስነ ጥበባውያን ሃገርና እዩ መንእሰይ እውን ንሕጂ ቀሪብና ዘለና ደርፊ ካብ ስርሑ ኣብዚ ሒዝናዮ ዘለና ዓመት ናይ 2026 ዝሰራሓ ደርፉ ክትከውነ ሃነኒ ትብል ደርፉ ኢና ቀሪብና ዘለና ፍቅራዊት ስራሓ ካብ ቀፂልና ናብ ድሕሪት ቁሩብ ክንምለስ ኢና ናይ ድምፃዊ ተክለ ተስፋ ዝጊ ደርፊ ክንጋብዘኩም ኢና ፍቅረይ ተለመኒ እትብል ካብተን ተዘከርቲ ደርፍታት እያ እዘን ደርፍታት ተኸታቲለን ድሕሪ ምቕራበን ድጊመ ክምለሰኩም

ክቡራትን ክቡራን ተኸታተልትና ቅርብ ንድሕሪት ተመሊስኩም ናይ ድምፃዊ ተኽሊ ተስፋ ዝግደርፊ ኣስተማቂርኩም ክትኮኑ ፍቕረይ ተለመኒ ተስፋይ ሙሉእ እዩ። ከምዝተዓዘብኩማ ቅርብ ንድሕሪት ምልስ ኢልና ከነቕርቦ እንደሊ ደርፍታት ብዓይነቱ ኳሊቲኡ ማለት እዩ ቅርብ ጉድል ዝበለ ስለ ዝኾነ ብቐፃሊ ነቲ ደርፊ ናባኹም ኣይነቕርቦን ኢና። እንተኾነ ግን ርዱእ ስለ ዝኾነ ኣብ ዝተፈላለየ እዋናት ሕልፍሕልፍ ኢልና ከምዚ ዓይነት ደርፊ ናባኹም ንቐርብ ኢና። ንሕጂ ቀሪብናያ ዘለና ደርፊ እውን ከላለየኩም ናብ መንእሰይ ድምፃዊት ሳባ ዓንደ ማርያም ክንሰግር ኢና። ናይ ሳባ ካብ ደርፍታታ ድገመኒ እትብል ፍቕራዊት ደርፊ ኢና ናባኹም ከነቐርብ። ካብኣ ቀፂላ ናይ ኩናማ ደርፊ ክትልወና ብድምፃዊ ኣዲጎ ኪኒ የላውየ እትብል ደርፊ ቀሪብና ኣሉና።

ክቡራትን ክቡራንን ተኸታተልትና ክልተ ደርፍታት ኣካታቲልና ኣብ ምዝዛም ማለት እዩ ቀሪብናልኩም ኣለና። ሰዓታትና እውን ናብ ምእካል ይገፁ ስለ ዝኾነ ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ፍቅራዊ ደርፊ ናይ ንሆም ገብረየስ ካብ ደርፍታቱ ዝኽሪ እትብል ኣብ 224 ዝሰርሓ ክትከውን ከላ ካብ ኣቀፂላ ቀሪብና ዘለና ደርፊ ናብ ድምፃዊ ጣዕመ ወልደ ሚካኤል ካብ ደርፍታቱ ናይ ትግርኛ ደርፊ ማለት እዩ ሂወተይ እትብል ናባኹም ክቐርብ እየ ተኸታቲለ እንዳሕር መቕራበን ንምዝዛም ደጊመ ክመለሰኩም ሕጂ እውን ምሳና ሕበሩ።

ናይ ሎሚ ሰሙን ትሕዝቶ መደበርመት ከመይ ተዓዚብኩሞ ክቡራትን ክቡራን እንተኸታተልትና ሰዓትና ስለ ዝኣኸለ ዝቐረብናዮ ደርፍታት ዛዚብና ኣሎና ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ የረኸበና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን እንኹልና ሰናይ ክራማት ክኾነልና ድማ ንምነ ምስ ተርፉ መርባት ኤሪቲቪ ክገድፈኩም

0: ብዝሕኹን ዓይነት ዓሙ ሰብ እንዳወሰኸ እንዳደለበ ንኸይድ ኣሎ ዓሙ ሰብ ምድላው ብዓይነት ዘይኮነ ኸ ንሕና ኣብ ውሽጥና ብንሕትና ተመኩሮ ኣብ ምልውዋጥ ስልጠናታት ኣብ ምሃብ ተመኩሮ ኣብ ምልውዋጥ ዝተፈላለየ መጥፈታት ጌርና ነቲ ህዝቢ ብዝተኻለ መጠን ንኽእሎ ኣበርክቶ ክንገብር ንፅዕር ኣለና።
1: ሕበጣት ዘለዎም ኣዝዩ ተኣፋፍ ዘይኮነ ማለት እዩ ከምዚ ቤናይ ንብሎ ሕበጣት እንተዳ ኮይኑ ብቀሊል መጥባሕቲ ማይነር ሰርጀር ዝበሃል ኣሎ ብከምኡ ንየለየሉ ማለት እዩ።
2: ንቆልዓ ክሓምም ከሎ ክፅለ ከሎ ናብ ሕክምና ክመፅእ ኣለዎ። እዚ ብኢደ ዋኒንካ መድሃኒት ምሃብ ካልእ ዘይጠቀም ነገር ምጋር እውን ብዙሕ ኣገዳሲ ይኮነን። ምክንያቱ ሕጂ ሰብ ነቂሕ እዩ፣ ሕክምና ክሰጊር እዩ። ኣብ ዝኾነ ሰዓት ንድሕር ሰብ ሽግር ተልይዎ እውን ኣብቲ ሕክምና ጥ ዘሎ ክመፅእ ይኽእል እዩ። ዋላ እውን ኣብዚ ክብቷል ሰነ እውን ዳርጋ ንሕናስ ብዓቕምና ክንሕግዝ ንኽእል ኢና ማለት እዩ። ብፍላይ ኣብቲ ርዲኢት ናይ ቆልዑ ዘለዎ ምእንቲ ክሳብ ንገብር
3: ዝኾነት ነብሰ ፀውር እንተው ሓደ 8 ግዜ ኣብ ማእከል ጥዕና ኣብ ሆስፒታል ኹን ክትከታተል ኣለዋ። ነዚ ምትግባር ኣብ ንኡ ዞባ ተሰነይ ተዳሪና ኣብ ተሰነይ ሓንቲ መደበር ጥዕና ኣላትና 13 ኣሎ፣ እንጃሓይ ኣሎ፣ ፋንኮሎ። እዚ ኣብ ንኡስ ዞባ ተሰነይ ነዚ ታርጌት እዚ ንምህራም ዝተገብረ እዩ። ኣብኡ እንተው ሓደ 8 ግዜ ይከታተላ ማለት እዩ።
4: ጥዕና ንኹሉ ኣብ ኩሉ እዩ ዝብል ጭራሕ ሚኒስትሪ ጥዕና። እቲ ሓሳብ ኣካል ማሕበራዊ ፍትሒ ኮይኑ ኣብ ክንዲ ኣብ ጻዕዳ ወረቐት ዝተርፍ መሬት ብዝተንከፈ ስራሕ ግብራውነት ይረጋገጽ። ኣበየ ከባቢታት ኤርትራ እውን እዚ ፈልሲ ሓሳብ ዓንቢቡ ይርከብ። ሆስፒታል ተሰነይ እውን ሓንቲ ኣብነት እያ። ነቲ ዓብ ዕላማ ናብ ሸቱኡ ክተብፅሕ ክትሰርሕ ጸኒሐን ኣላን። እቲ ቡ ኣገልግሎት ብምስፋሕ በብግዜኡ ዝተፈላለየ ናውቲ ሕክምና ብምዕጣቕ ሰብኣዊ ዓቕምን ሞያተኛታትን ብምስሳን ካብኣ ዝሕተት ዘበለ ስራሕ ኣብ ምምላስ ትርከብ። ወከልቲ ኣገልግሎት ዜና ንኡዞባ ተሰነይ ናብታ ሆስፒታል ዳግማይ ብምምላስ ዝተረኣዩ ምዕባላታት ብምድህሳስ ንዝምልከቶም ኣካላት ሕክምና ብሓፈሻ ንሞያተኛታትን ንተገልገልቲ ተወኪሶም ሓደ ትሕዝቶ ኣሰናድዮም። እዚ መደብ እውን ንሓፈሻዊ ንጥፈታት ናይ ሆስፒታል ተሰነይ ክፍሊ ዘይተመሓላለፍቲ ሕማማት፣ ክፍሊ ኣገልግሎት ሕክምና ስኒ፣ ሕክምና ቆልዑ፣ ሕክምና ተመላለስቲ፣ ኣገልግሎት መውለዳን ካልእን ከጠቓልል እዩ። ብምድራዊት ወደብ እትፍለጥ ከተማ ተሰነይ ሓንቲ ካብተን ህዝቢ ብብዝሒ ጃርጃር ዝብለላ ከተማ እያ። ብንግድን ሕርሻን ዝናበርን ካብቲ ከባቢ ናብቲ ማእከል ዕዳጋ ዝመላለስን ቁፅሪ ህዝቢ ብዙሕ እዩ። ብስዑቕን ደባዊ ምንቅስቓስን ኣገልግሎት ጥዕና ናይ እምነ ኩርናዕ ግድ ኣለዋ። ከምኡ ክንዲ ዝኾነ ተልእኾ ናይታ ሆስፒታልን ሰራሕተኛታትን ይረዝን። ዶክተር ግደ ገብረወልድ ሜዲካል ዳይሬክተር ሆስፒታል ተሰነይ እዩ። ሆስፒታል ተሰነይ ካብ ዓመት ናብ ዓመት እትህቦ ኣገልግሎትን ዝዓጠቐቶ ናውቲ ሕክምና ዘተባብዕ ምዃኑን ቁፅሪ ተገልገልቲ እውን ብዝተዓፃፀፈ መጠን ከም ዝዓበዩ ዝሕበር።
0: ሆስፒታል ተሰነይ ሓንቲ ካብትን 4 ሆስፒታላት ኣብ ጋሽ ባርካ ትርከብ ኮይና ብዓቕማ ከዓ ኣብ ዝተፈላለየ ኣገልግሎት ህብ መጀመርያ ኣብቲ ሕማም ምክልኻልን ኣስብራዊ ምሃብን ድሕሪኡ ኣብ ምፍዋስ ዝኣመሰለ ብሓፈሻ ነዚ ኣብ ዕብራዊ ክፋል ናይ ኤርትራ ዘሎ ብፍላይ ምስካብ ንዞባ ጎበልጅ ንዞባ ሃይኮታ ፈርሳዋ ብዓብዩኻ ካብ ንዞባ ሰነ ዝመፅእ ህዝቢ ኣገልግሎት ህብ ማለት እዩ። ስለዚ እቲ ዝውሃብ ኣገልግሎት ካብ ግዜ ናብ ግዜ እንዳ ዓብየ ዝኸይ ዘሎ እቲ ብፍላይ ኣብ ሆስፒታል ሰነይ ክወሃብ ዝኽኣል ኣገልግሎት ብኦፒዲ ተማኒ ሰብ ዝሕክምሉ ቦታ ኣለና። ደቂ ሰብ ዝሕከምሉ ዓራት 100 ዝኸውን 105 ዝኾነ ዓራት ኣለና። ብተወሳኺ ንዑ ክሕግዝ ዝኽእል ዝተፈላለዩ ኣገልግሎት ክፍሊ ራጂ፣ ናይ ኣልትራሳውንድ ወይ ድማ ኮምፒተር ንብሎ ባህላዊ ዛረባ ክፍሊ ላቦራቶሪ፣ ዝተፈላለዩ ማሽናት ወይ ድማ ሓደሽቲ መሳርሒ ዝዓጠቐ ሕክምና ኣገልግሎት ስኒ ናቱ ክኢላ ዘለዎ ኣገልግሎት ፊዚዮቴራፒ ዝተፈላለዩ ኣገልግሎት ጥዕና ሆስፒታል እዩ። ስለዚ ኣብ ዝሓለፈ ዓመት 2015 ዝተዋህበ ኣገልግሎት ተሪእና ምስ ናይ ኣብነት ኣብ 2024 80 ዝተሓከሙ ሕሙማት ከባቢ 54,680 ዝኾኑ ነይሮም ኣብ 2025 ከ ከባቢ 64,000 ነይሮም። ስለዚ ዳርጋ ዕብየት ኣርእዩ ማለት እዩ።
4: ብመሰረት ሓበሬታ ዶክተር ግደ ኣገልግሎት ጥዕና ብቐጥታ ምስ ህላወናን ቀጻልነትናን ሕብረተሰብ ዝተኣሳሰር ናይ ሕልናን ሓላፍነትን ስራሕ እዩ
0: 27 እንትሪኢና ከባቢ 7340 ዝኾኑ ነይሮም ምስ ናይ ቅድሚኢቶ ክንሪኢ ከለና እውን እቲ ደቂ ተምስተሓከሙ ዕብት እንተወስኪ መፅ እዩ ካልእ ካብ ዝረኣዩ ሕማማት ኣብዚ ከባቢና ወይ ድማ ምስ ንዞማና ዝኮሰልና ብፍላይ ኣብቲ ምዕራብ ክፋል ኣብቲ ከባቢ ናይ ሩባ ጋሽ ምህለዋናን ኣብ ከባቢ ደብ ምህለዋናን ዝተፈላለዩ ሕማም ዝረኣየሉ ከባቢ እዩ ብፍላይ ሕማም ዓሶ ካብቲ ዓመታዊ ኣብ ግዜ ክረምታዊ ዝረኣየሉ እዩ ዋላ እኳ ዓመት ዓመት ዝግበር ብዙሕ ንጥፈታት ንዓሶ ንምክልኻል እንተሎ ምስ ናይ ዓመ ክዋደር ከሎ እዚ ዓመት እዚ ዓሶ ዝተኻለ መጠን ዓመ ንኣብነት ከባቢ 8,000 ዝኾኑ ኣብዚ ሆስፒታል መፅኦም ዝተሓከቡ ነይሮም
4: ካብ ንቡር ኩነታት ፍሉይ ስምዒት ዝተሰምዖ ሰብ መዓልታዊ ዝከታተል ዜጋ ኩነታት ጥዕኑ ከረጋግፅ ዝመፅእ ተገልጋላይ ማዕረቲ ኣብ ትካል እምነት ኣሕዲሩ ናብቲ ሆስፒታል ዝመፆ ሞያተኛታት ናይቲ ሆስፒታል እውን ግቡእ ኣገልግሎት ክህቦ ድልዋት ኮይኖም ክፀንሑ ትፅቢት ይግበር ኣብ ሆስፒታል ተሰነይ ሓላፊ ክፍሊ ዘይተመሓላለፍቲ ሕማማት ነርስ ዮናስ ተኪኦ እውን እቲ ዝወሃብ ኣገልግሎት ንዝያዳ ስራሕ ከም ዝዕድም እዩ ዝሕብር
5: እቶም ቀንድን ዓበይትን ዘይተመሓላለፍቲ ሕማማት ሕማም ሽኮርን ዝቐደምን ከምኡ ድማ ናይ ስርዓተ ልብን ወይ ዝተረጋገፀ ሕማም ልቢ ዘለዎም እዩ ዝከታተል ማለት እዩ እዚ ዕማሙ እንታይ እዩ ንሓደስቲ ሕማማት ንምፍታሽን ንዝተረኽቡ ሕማማት ምቕባልን ከምኡ ድማ ምክህታልን ምክንኻንን ይስርሑ ማለት እዩ ኣብዚ እዋን እዚ ኣብዚ ግዜ እዚ ክረአ እንከሎ እቲ ናቶም ዕብት ኣዝዩ ሓደገኛ እንዳኾነ ይመፅእ ኣሎ እቲ ዕብት ናቶም ሓደገኛ ዝገብሮ ኣብቲ ሳዕብኖም እውን ክዓቢ ከም ዝኽእል ርዱእ ነገር እዩ ምክንያቱ እቲ ዕብቶም ኣብዚ ኣብ ንቕሓት ዝወሓዶ ሕብረተሰብ ምስ ምዃኑ መጠን እቲ ዝኣክል ምክልኻልን ምክንኻንን ክህሉ ስለ ዘይክእል እቲ ሶም ከምፅዎ ዝኽእሉ ሳዕብናት ወይ ሓልክታት ድማ ምስኡ ማዕረ ማዕረ ክበዝሕ ከም ዝኽእል ርዱእ ነገር እዩ ማለት እዩ ስለዚ እቶም ሳዕብናት ወይ ቶም ሓልክታት ዝበሃል ዘለዎ ኣብ ንኡስ ዕድመ ክመፅእ ዝኽእል ስንክልና እዩ እቲ ስንክልና ናይ ስርዓተ ዙረደም መትኒ ስርዓተ ልቢ ኣብ ኩሊት ኣብ ዓይኒ ኣብ መሓውር ዝመፅእ ስንክልና እዩ ስለዚ ከም ውልቃዊ ሰብ እቲ ስንክልና ኣሰቃይ ይኸውን ሰቃይ ጥራይ ኮይኑ ዘይኮነ እውን ድሕሪኡ ድመፅእ እቲ ኣፍራይነት ወይ ከዓ ወፍሪ ስራሕ ክሰራሕ ኣይክእልን ብኡ ከዓ ተቆጠባዊ ፅልዋዊ ክመፅ እዩ
4: እዚ ነቶም መዓልታዊ ናብ ሆስፒታል መፂኦም ኣገልግሎት ጥዕና ዝረኽብሉ ክፍሊ እዩ ኦፒዲ ካብ ቀሊል ክሳብቲ ዝዓበየን ዝተሓላለኸን ሕማም ተፈሊጡ ግቡእ ፍወሳን ኣገልግሎትን ይምርሕ እቲ ዝዓበየ ስራሕ እውን ኣብዚ ዝሰላሰል ገፅን ድምፅን ሓኪም ቀዳማይን መንፈሳዊ መድሃኒት እዩ ዝበሃል ሓኪም ብፍቕሪ ብልዑል ሓልዮትን ድልየትን ንተሓከማይ እንተዳ ቀሪብዎን ኣቕሪብዎን ዓሚል ሓባ ቕስሉን ሓባ ፈውሱን ክኸውን ኣይክእልን ታሪኽን ምዕባለታቱን ብደቂቕ ንሓኪም ክህብ ግን ገጽ ሓኪም ኣዝዩ ሰሓብን ማራኽን ልዕሊ ኩሉ ኸዓ ሰብኣውነት ዝመልኦ ክኸውን ይግባእ ብሕልፊ ሕክምና ቆልዑ እቲ ልዑል ሓልዮትን ጥንቃቕን ዝሓትት ዓውዲ እዩ ቁፅሪ ናይቶም መዓልታዊ ኣብታ ሆስፒታል ዝግልገሉ ዜጋታት ደርማስ ምዃን እዩ ሓላፊ ናይቲ ክፍሊ ዶክተር በረኸት ገብረ ሚካኤል

0: Abzıqtaş İsrahan Muşim Qisayiz Qabirneyim. Eti mot adın eşelin mugdal, eti kanini cümrol nagar kapti kanimi hirsi zıqabir kınıkkın maleti. Nabnet, hanti adı nufsu sorga abzıqonu tullu, kap kıl tavarhi, ve kasılı surhi cijamira, suru' zıqonu kütüttül ne hikimin ne xitqabirallah maleti. Sıqab şüdüşe, sıqab şumun tegi zeyn xitqabir yana tınahatna alama. تي ناتا تقدم دي اتناتا زخونه نغير وحدم كهل واديو تزغبر مرمراتاتن غلنغيرا تكبر مالتي ابز سكاب شمونت غيغيرا عند حزخونه زليات خوينا خانا بقربا زل حكمنا وي كانا بخوشتالات مزيخه سيت غبر مالتي حجي كابز جميرو عند حر سكاب كابشيدش سكاب شمونت تتل تغيرا الله يزغون حبرتات تغيرا ابتناي حرسي غيزي بوز حيت شغرنا
1: እቲ ኣብ ሕክምና ቆልዑ ዝካየድ ስራሕ ብቐንዲ ክብርታት ኣብ ሕክምና ህፃናት ንባህርያዊ ተፃብኦታት ዝተቓልዑ ብምዃኖም ንኹሉ ብማዕረ ብልዑል ተወፋይነት ብዝለዓለ ክንክንን እዩ ዝምራሕ ንኣዴታት ህፃናት ቀጻሊ ጎስጓስ ምክያድ ዘይተርፍ ዕማም እዩ ኣብቲ ዓውዲ ዝነጥፍ ሞያተኛ ቀጻሊ ትምህርትን ምስተውዓልን እዩ ዝድልብ ነርስ ከዲጃ ዑስማን ኣብ ብክፍሊ ኣገልግሎት ሕክምና ህፃናት እትሰርሕ በዓልቲ ሞያ እያ
2: ኣብ ሰለስተ እንታይ ሽሙ ንማቕ ኣብ ሰለስተ ክፋላት ንማቕሎ ሓደ እቲኦም ናደቅሶም ሕሙማት ሓደ ናይ ዓፀቦ ክልተ ገዘበ ዘለና ድያርያ ዘለዎም ድያርያ ዘይብሎም ፈላለዩና ኣብ ክልተ ገዛ ነደቅሶም ኣብዚአን ዘለዎ ቅፅሪ ሓደ ቅፅሪ ክልተ ካልኣይ ከዓ እዚኣ ዘለናያ ገዛ ናይ ኒውቦርንያ ናይ ኒኔት ናይ እሽቱ ዝውለዱ ቆልዑት ሓደሽቲ ኣብዚኣ ገዛ እዚኣ ይድቅሱ ሳልሳይቲ ገዛ ኣብዚኣ ኣላ በረንዳን ሓንቲ ገዛ ኣላትና ኣብዚኣ ኣብዚአን ካልኦት እሰንካ ናይ ካልእ ሕማማት ከምዚ ረክሲ ሰንቡኡ ዘለዎ ካልእ ረክሲታት ዘለዎ ማላርያ ዘለዎ ኣብዚኣ ይድቅሱ ካብ ከምዚ ፈላለዩና ናደቅሶም እዚኦም ሕማት ኣብዚ ዘለዉ ኣብዚአን ክልተ ዓመት 224025 እንተርኢና ዝበዝሑ ሕሙማት ኣብዚ ዓመት እዚ እዩ
1: ዝሰላሰል ንጥፈታትን ዝውሃብ ኣገልግሎትን ብቓል ተገልገልቲ ከመይ ይግለጽ
3: ብጣዕሚ ፅቡቅ ብጣዕሚ እዚ ኣቀባብላ ዋላ እቲ ምርድዳ ኣፀቢቑ ፅቡቅ ኣሎ ማሻ ላ ፅቡቅ ገይሮም ተቐቢሎምና መድሃኒት ኣዝዩ ፅቡቅ ዝጓደለ ይብሉን ኦክሲጂን መከላኸሊ ንቆልዑ ብፍላይ ኣዝዩ ፅቡቅ
4: ብጣዕሚ ፅቡቅ እዩ ኣነ ተሓጒሸሎም ብጣዕሚ ከመይ መሲልካ ድቃስ ዘይብሎም እዮም ዘሎ ሙሉእ ለይቲ እዚ ኣነ ለይቲ ኣትየ ሓት 11 ፍርኣን ኣትየ ንዓይ ይኹን ዝኾነ ሰብ ከዓ ብማዕረ ማለት እዩ ሕጂ ኣነ ብጣዕሚ ተሓጒሸሎም ብጣዕሚ ኣድኒቀዮም ማለት እዩ ጉቦኦም ካ እንተኾነስ ግን ካብ ልዕሊ ዓቐን ከማን ይሰርሑ ከይደቀሱ ፅቡቅ እዮም ዝከታተሉና ማለት እዩ
1: ኣገልግሎት መውለዳን ሓደ ካብ ዓበይቲ ዕማማትን ኣገልግሎትን ዝወሃበሉ ናይቲ ሆስፒታል ዝካየደሉ ክፍሊ እቲ ስራሕን ኣሰራርሓን ከዓ ኣብ ቤት ተሓርስ ወይ ብልምዳዊ ኣገባብ መስርሕ ወሊድ ትፍፅም ኣደ ናብ ትሕቲ ዜሮ ክወርድ ክኢል እዩ ካብ ዓመት ናብ ዓመት ብዝተደለበ ክእለትን ተመክሮን ብዓብዩ ካብ ቅድሚ ሕርሲ ኣትሒዙ ዝቕፅል ስሩዕ ምክትታል ነቲ ክፍሊ ክዕብዮ ክኢል እዩ ይብል ሓላፍ ናይዚ ክፍሊ ዶክተር ዓብደልዓዚዝ
5: ንፅቡቅ ኣለኹ ንብሎ ንኽእል ኢና እቲ ምክትታል ነብሰ ፆር ሓደ ካብቲ መዐቀን እዩ ብብዝሒ ብዘይ ካርዲ ትሓርስ ኣዲ ክሳብ ሕጊ ኣይጓነፈትንን ኣነ ማለት እዩ ካርዲ ማለት ናይ ምክትታል ካርዲ እዩ እቲ ዋሕደ ኩሉ ክእል እዩ ምክትታል ሽዱሽተ ግዜ ተኸታሲለን ክኾና ክእል እየን ግን እዚ ሕጊ ኣፍልጦ ናይቲ ሕብረተሰብ ድሓን ከም ዘሎ ኣብ ፅቡቅ ኩነታት ከም ዘሎ ዘርእየካ እዩ ኢብን ኣብቲ ምክትታል ፋሚሊ መንበር ኣደ ትኹን ሓማት ትኹን ሓፍቲ ትኹን ሰብኣይ ይኹን መስአን ክመፁ ይረአዩ እዚ ካብቲ ፅቡቅ ኣፍልጦ ኣብ ነፍሰ ፆራት ወይ ከዓ ክንክን ከም ዘሎ የርእየና እዩ ማለት እዩ
1: ክንክን ወሊድ ነፍሰ ፆር ኣዴታት ውሕስ ጥንስን ሕርስን ክህልወን ጥራይ ዘይኮነ ድሕሪ ሕርሲ እውን ጦዕ ዕሸል ክህልወን ዝድርኽ ዓውዲ እዩ ነዚ ክውን ንምግባር ድሕነት ርህራይን ፍቕርን ናይቲ ሞያን ይጠልብ ነርስ ደብረፅን ቃላት እውን ነዚ ሓቂ ዝደግም
6: ብሓፈሻ ኣብዚ ተገልገለ ተገልገልቲ ክሳብ 2000 ኮኑ ነይሮም

0: እቲ ብቐረባ ምስ ተገልገልቲ ናይ 24 ሰዓታት ንጥፈታት ዘካይድ ሞያ ነርስን ኣለይቲ ሕሙማትን ንተሓከምቲ ትብዓትን ርእሰ ተኣማንነትን ዝፈጥር እዩ ልዕሊ ትፍልጠትን ክእለትን ፀዋዕታን ፍቕርን ዝያዳ ከም ዝሰርሕ ከዓ እዩ ዝሕብር ሜዲካል ዳይሬክተር ሆስፒታል ተሰነይ ዶክተር ግደ ገብረወልድ
1: ከም ዝሪኢኹም እሞ ኣብዚ ናይ ኦፒዲ ዓባይ ቴሌቭዥን ኣላትና መዓልታዊ ኣስተምህሮታት ንዝተፈላለየን ሕማማት ካብቲ መሸገር ዝበሃል ሕማማት ናይ ተመሓለፍቲ ሕማማት ዘይተመሓለፍቲ ሕማማት ናይ ማያ ውፅኣት ናይ ዓሶ ዝምልከት ኣስተምሮ ይውሃብ ሰሞያ ከዓ በብናቶም ክፍሊ ምስም ዘቂሶም ዘለዉ ኮኑ ምስ ተማሊሶም ዝረሕከቡ ሕማማት ኮኑ ወይ ድማ ብኦፒዲ ክረኣዩ ዝመፁ ሰባት መዓልታዊ ከም መዓል ሞያ ነቲ ሞያ እዩ ዝምልከት ነቲ ሕማም ዝምልከት ነቲ ማሸገርቲ ዝበሃል ሕማማት ዝበለ መደበወፅ እዩ መዓልታዊ ኣስተምሮ ንህብ ማለት እዩ
0: ነውስ ወከፍ ኣብዚ ቀፅሪ ዝርከብ ክፍሊ ሕክምና ናይ ገዛ ርእሱ ፍሉጥን ስሩዑን ዕማማትን ኣለዎ ብግቡእ ኣመራርሓ እናተዋህበ ኣብ ውሽጢ ክፍልታት ይፍፀም ክኢላታትን ሰሞያን ኣብ ሓደ እዋን ሓደ ሕሙም ንፍልጠት ናብ ፈውሲ ይቕይርዎም ክፍሊ ሕክምና ስኒ ከም ድሙቕ ኣብነት ናይ ዝተወፋይነት እዩ
2: ብሓፈሻ ኣብ ህዝቢ ኣብ ዕድመ ብዘየገድስ ክገብሮ ዘለዎ እቲ ቀዳማይ ነገር ፅሬት ማለት እዩ ኣብ ህፃናት ይኹን ኣብ ዓበይቲ ኣመጋግባ ከዓ ምስ ማለት እዩ ፅሬት ክንብል ከለና ብራሽ ምግባር መዓልታዊ ክልተ ግዜ ማለት እዩ ቀዳምነት ዝስራዕ ኣብ ግዜ ድቃስ ኩሉ ዝብላዕን ዝስተን ምስ ወዳእካ ኣብ መወዳእታ ዝግበር እዩ ማለት እዩ ብካልኣይ ከዓ ድሕሪ ቁርሲ ኣብ ግዜ ቁርሲ ኣዝዩ ሽኮራዊ ወይ ኣብ ስንና ብቐሊሉ ክተርፍ ዝኽእል ነገራት ስለንወስድ ድሕሪ ቁርሲ ከዓ እቲ ኣካልኢት ማለት እዩ እዚአን ድሕሪ ዳ ብራሽ ንገብርና ኣለና ኮይና ንሓደ ጥዑይ ሰብ ኣዝየን እኹላትየን ማለት እዩ ጥዑይ ሰብ ከምኡውን ዳሓን ዝኾነ ኣመጋግባ ዘለዎ ሽኮራዊ ብዙሕ ዘይወስድ እንተዳ ዘይኮይኑ ክልተ ግዜ ንመዓልቲ እኹል ናይ ፅሬት ኣገባብ እኹል እዩ ማለት እዩ እቲኣ ኣመጋግባ ንድሕር ኢልና ግን ኩሉ ግዜ ኣስናን ሽኮራዊ ነገር እዮም ዝፀሉ ቀዳምነት ማለት እዩ ሽኮራዊ ጥራይ ዘይኮነ ከዓ ኣብ ኣእካል ዝርከብ ነገር ልክዕ ከም ሽኮር ስለዝኾነ በቲኦም ባክቴሪያ ብኣፍና ዝርከቡ መስሓቅ ናብ ሽኮር ስለዝቕየር እሱ እውን ዳርጋ ከም ሽኮር እዩ ዝሕሰብ ማለት እዩ ስለዚ ከነፅርዮ ክንክእል ኣለና ኣመጋግባና ከዓኒ ማዕረ ማዕረቲ ፅሬትና ማዕረ ማዕረቲ ኣመጋግባና ክከይድ ኣለዎ ማለት እዩ ዝያዳ ሽኮር ዝምገብ ሰብቲ ኮይኑ ዝያዳ ናይ ፅሬት ክንክን ከም ዘድልዮ ልዕሊ ክልተ ግዜ ንመዓልቲ ከም ዘድልዮ ርዱእ ክኸውን ኣለዎ ማለት እዩ
0: ዶክተር ደስታ ተስፋ ማርያም ሓላፊት ኣገልግሎት ሕክምና ሆስፒታል ተሰነያ ሕክምና ስኒ ኣገዳሲ ክፍሊ ብፅኑዕ ኢድን ካብኡ ብዝፀንዐ ልብን እዩ ዝምራሕ ምክንያቱ ጥዕናኣፍ ንምሉእ ኣካላት ክፀሉ ዝኽእልን ጠንቂ ናይ ዝተፈላለየ ሕማም እውን ክኸውን ዝኽእል እዩ ኣገዳሲ ዓንዲ ሓፈሻዊ ፅቡቕ ሂወት እውን ምዃንያ ትሕብር ዶክተር ደስታ
2: ኣብ ገለገለ ፍሉይ ፀገማት ኣሎ ፍሉይ ፀገማት ክንብል ከለና ምናልባት ሕዱር ሕማም ዘለዎም ሰባት ክህልዎ ክእሉ እዚ ሕዱር ሕማም እዚ ንዑ ኢሎም ዝወስድዎ ወይ በዕሉ በቲ ሕዱር ሕማም ብገዛእ ርእሱ ወይ ከዓ ንዑ ኢልካ ብዝውሰድ መድሃኒት ምንቃፅ ናይ ኣፍ ከምፅእ ክእል እዩ ምራቕ ናይ ምውሓድ ማለት እዩ እዚ ምራቕ ምውሓድ ከዓ ነቲ ባህርያዊ ብምራቕ ዝሕፀብዎ ተስናን ኣብቲ መንጎ ክልተ ግዜ ነፅርዮ ብራሽ ንገብሮ ዘሎ ሰዓታት ብባህሪ ብምራቕ ንክፀሪ ዝግብኦ ስለዘይፀሪ እዞም ሰባት እዚኦም ተደኣኒ ዝኾነ ምራቕ ከውሕድ ዝኽእል ሕማም ወይ እውን ንዕኡ ከውሕድ ዝኽእል መድሃኒት ይወስዱ እንተለዉ ናይ ዝኾነ ሕዱር ሕማም ዝያዳ ክንክን የድልዮም እዛቶም ሰባት እዚኦም ከዓ ሰለስተ ግዜ ግድነት የድልዮም ማለት እዩ ንመዓልቲ ከምኡውን ተደኣኒ ኣብ ህፃናት እቲ ስናን ክስራሕ ከሎ ብህፃን ከሎ ግቡእ ድላለ ምስ ዘይህልዎ ምልክታት የርእዩ ኣብ ሕክምና እንተደኣ ኸየና ተሓኪም ክነግረና ክእል እዩ ክንደይ ዓይነት ከመይ ክንክን ከም ዘድልየና ማለት እዩ ድኽመት እንድሕር ኣለዎ ትስኒ ብግቡእ እንድሕር ዘይተሃኒፁ ዝያዳ ክንክን እዩ ዝደሊ ክልተ ግዜ ንመዓልቲ ኣካል ኣይከውንን ከምኡውን ተወሰኽቲ ብጀካ ብራሽ ምግባር ተወሰኽቲ ክንክናት ዘድልዮ ፍሎራይድ ዝበሃል ኣለዎ ካልእ ዝጎፅጎፅ ድዩ ገለ ብሕክምና ዝእዘዝ ኣሎ ስለ ዘድልዮ እንስታት እውን ኣብ ግምት ክኣትለዎ ማለት እዩ
0: ሞያ ብክብርታት ስራሕ እዩ ዝትርጎም ሙሉእ ኣገልግሎት

0: ሕክምና ምሃብ ድማ ኣብ ምልክት ሕቶ ዘይኣቱ ዕማም እዩ ነውሲ ወከፍ ክኢላ ብውህደትን ናይ ሓባር ዕላማን እናተደጋገፈ እዩ ዝስራሕ ኣብ ኣባላት ክፍሊ ሕክምና ስኒ እውን ዝረአ ሓያል ጋንታዊ ዕማም እውን ሓደ ኣብነት እዩ
1: ና ብህፃናት ኢና ንገብሮ ማለት እዩ ምክንያቱ ወላ ዝያዳ ግዜ ንህቦም ንዕዖምን ስለምንታይ ብዛዕባ ስኒ ዘለዎም ኣረኣያ ክንሃንፀ ስለ ዘለና ካብ ብናእሽቶም ብዛዕባ ሕክምና ስኒ ዘለዎም ኣረኣያ እውን ኣውንታዊ ኮይኑ መታን ክፀንሕ ካብ ክጅምር ማለት እዩ እቲ ንህቦ ኣገልግሎት ብቐዳምነት ብብዝሒ ዝመፁና ህፃናት ብቓንዛ ዝተሸጎሩ እዮም ማዕረ ማዕር እዩ ብዙሕ ዳርጋ ክንብሎ ንኽእል ከዓ ናይ ፀባ ስኒ ንክሰዱ ዝመፁ እዮም ማለት እዩ እዚ ክልትዩ እቲ ብብዝሒ ዝረአ እዩ እቲኦም ብቓንዛ ዝመፁ መብዛሕትኡ ግዜ ብመድሃኒት እዮም ድፋኖ ማለት እዩ መድሃኒት ሂብካ ካልእ ነቲ ቁስልን ነቲ ሕበጥን ዘድሊ ዝያዳ ክንክ እንተሎ ካልእ ዝተላለኸ ምስ ዝኸውን እቲ ፀገሞም ክሳብ ደቂሶም ዝሕከሙ እውን ኣለው እንተ ደኣኒ ኣዝዩ ድሓን ዘይተሓላለኸ ምስ ዝኸውን ግን መድሃኒት ሂብና ኢና ንሰዶም ምክንያቱ እቲ ኣዝዩ ኣሸጋሪ ኮይኑ ዘሎ ኣብዚ ግዜ እዚ እቲ ክርምቲ ናይ ፀባ ስኒ ዕድመ ናይ ምስዳዱ ከይኣኸሎ ከሎ እቲ ቆልዓ ግን ብቓንዛን ብረክስኒ ይሽገር ማለት እዩ ኣብዚ ግዜ ዝተተሰዲዱ ተሰዲድናሉ ነቲ ቆልዓ ኣብቲ ዝበቁል ኣስናን ፀገማት ናይ ምስርርዓ ስናን ስለ ዘምፅእ ክንሰደሉ ኣይንኽእል ኢልና ሶ ኣዝዩ ኣብቲ ፍወሳውን ሽግራት ትፈጥረልና እዩ መድሃኒት ሂብና ንክንዕግሶ ብዙሕ ፃዕርታት ንካይድ ማለት እዩ
0: ንምዃኑ ኣብ ሆስፒታል ተሰነይ ዝውሃብ ኣገልግሎት ሕክምና ብተገልገልቲ ከመይ ይግለጽ
2: ኣሰራርሕኦም ፅፉፍ ኩሉ ነገሮ ብጣዕሚ ፅቡቅ እዩ ኣቀራርቦኦም ትሕሶኦም ኩሉ ፅሬት ናይ ዚ መሳርሒ ብጣዕሚ ፅቡቅ
0: ኣገልግሎት መስርሕ እዩ ሓላፍነታዊ ዕማም እዩ ናይ ነፍሲ ዕማም ብምዃኑ ተልእኹ ይኸይድ እቲ ኣብ ሆስፒታል ተሰነይ ዝሰላሰል ዘሎ ኣገልግሎት ርኡይ ምዕባለ ከም ዘምፀ ኣባላት ይሕብሩ
3: ኣብቲ ናይ ዕሸል እውን እጊ ብመንፅር ናይቲ ክኢላ ዓቕሚ ሰብን እቲ ዘለና መሳላጢ ንድና ክንሪዮ ክኢላ ዓቕሚ ሰብ ኣብዚ ግዜ እዚ ክንሪኦ ከለና ኣብ ናይ ሕርስን ጥንስን እኹልዩ ሚድዋይፍ ማለት መሕረስቲ ካብተን ኮሎጊያት ተመሪቖም ዝመፁ እዮም ዝሕዝዎ ኣብትን ሕርሱ ከዓ ክልተ ሓኻይም ኢና ተመዲብና ዘለና ነቲ ታርጌት ናይ ሚኒስትሪ ጥዕና ንምህራም ዝተገብረ እዩ ኣነ ኣለኹ ዶክተር በሺር ኣሎ ክልቴና ኢና ነካይዶ ክትሪኦ ከሎ ኣብ መንፅር እንዳነከየ እዩ ዝመፅ ዘሎ ትሸቶ ትህረመሉ ግዜ ክበፅሕ ይኽእል ይኸውን ግን ሙሉእ ኣዕጋቢ ዝኾነ ውፅኢት እንዳረኣና ኢና ንመፅእ ዘለና
4: ዳርጋ ካብ ንጥፍታት 225 ዘካየድ ኒ ኣብ ንሶባት ስነይ ዳርጋ መብዛሕትኡ ናዴታት እኹል ወይ ከዓ ኣፍሉጦ ኣለዎን ኣብቲ ናይ ክትትል ናይ ቅድሚ ሕርሲ ክትትል ኣብ ናይ ትሕርሲ እውን ብዙሕ ኣይተሸገርናን ዳርጋ ካብቲ ዝነበረ ናይ 224 ምትሳሲክስ ክረአ ከሎ ኣብ 225 ዝሓሸ ወይ እውን ኣብቲ ሞት ናፅባታት እውን ጎዲሉ ማለት እዩ እዚ ሕጂ ናይ ኩሉ ስታፍ ናይ ኩሉ ሕብረተሰብ ድምር ዝኾነ ኩሓይታት ሓዊስካ ኢ ክትገብር ግን ሕጂ ዳርጋ ካብቲ ዝነበረ ክሳይስ ፅቡቕ ዝሓሸ ነገር ኣሎ ማለት እዩ ምክንያቱ ናይ ሞት ናይ ነፅላታትን ናይ ኣዴታትን ካብቶም ቀንዲ ረቑሒታት ወይ ከዓ ደረኽቲ ነገራት እዮም ኣብ ናይ ሓደ ሕብረተሰብ ማለት እዩ ማለት እዚ ኢንፋንት ሞርታሊቲ ኤንድ ማተርናል ሞርታሊቲ ንብሎም ማለት እዩ ዳርጋ ብፖሊስ ናይ ሚኒስትር ጥዕና ከዓ ተኻይድ ብዘሎ ዋላ ውን ብመንግስቲ ደረጃ እውን እቶም ቀንዲ የዕኑድ ናይቲ ሕክምና ጥዕና ዝበሃሎ እዚኦም እንዲኦም
5: ነገር ኣብ ፍልጠት ወይ ርድኢት ወይ ንቕሓት ዝተመርቆሰይ ናይ ባህሪ ሕማማት እዮም እቲ ባህርዊ ሕማም ዝበሃል እንታይ እዩ ዘይጥዕዮ ናባብራ ምንባር እዩ ማለት እዩ ዝበዝሐ ሚኢታዊት ካብኡ ዝመፅእ ሳዕብያን እዩ ስለዚ ሕብረተሰብ ነዚ ኣብ ንቕሑ ንክገብሮ ዘለዎ ነገር እዩ ማለት እዩ እጂ እንታይ እቲ ጠቂ ዝበሃል እቶም ዝዓበዩ ዝበሃሉ ምስ ባህሪ ተኣሰሩ ዘለዎም ጥዑይ ኣመጋግባ ዘይምዝውታር እኹል ዝውቱር ዝኾነ ኣካላዊ ምንቅስቃስ ዘይምህላው ከምዚ ወለፍቲ ዝኾኑ ነገራት ከም ኣልኮላዊ መስተን ትንባኾን ሽጋራን ልዑል ክብደት ሚዛን ብቕንዱ ከዓ ኣፃሊ ዝተኣገም ዘሎ ዘሕጂ እዋን ስትረስ ወይ ከዓ ጭንቀትን ዝሓወሰ እዩ ማለት እዩ እዚኦም እቶም ቀንዲ ቀፃሊ ምስ ኩሎም ናይቶም ዘይተመሓለፍ ሕማት ምትእሳር ዘለዎም ጠንቅታት ክኾኑ ይኽእሉ እዮም በብ

0: ደረጁ ካብ ክንሪኦ ዘይንኽእል ቁስልታት ፀኒሑ እንዳማዕበለ እንዳማዕበለ ናብ ክፍወስ ዘይክእል ካንሰር ክምዕብል ይኽእል እዩ ማለት እዩ። ስለዚ እቲ ወልፍታት ደይ ምጅማሩ ተመራፂ እቶም ዝጀመርዎ ከዓ ንኸቋርፅዎ ምስ ሞያውያን ክዘራረብለዎም ምስ ሞያውያን ናይ ስነኣእምሮ ጥራይ ዘይኮነ ከዓ ምስ ሓኪም ስንውን ብፍሉይ ምትሓሓዝ የድልዮም እዩ። እዞም ሰባት እዚኦም ልዕሊ ካልእ ሰብ ነቲ ኖርማል ጥዑይ ሰብ ክልተ ግዜ ንዓመት ከድልዮ ከሎ ምብዛሕ፣ እዞም ሰባት እዚኦም ግን ኣብ ሰለስተ ወርሒ የድልዮም ማለት እዩ፣ ኣርባዕተ ግዜ ንዓመት። ስለምንታይ እንተ ደኣኒ የትኩ ከለዉ ትንባኾ ይሰፉ ኣለዉ እቲ ዝኾነ ፀገም ክመፅእ ከሎ ከሎ ግን ኣብቲ ደሓን ደረጃ ክምለሰሉ ዝኽእል ደረጃ እንድሕር ዳ በፂሑ ትቕስሊ ኣብኡ ከሎ እንተ ሓኪም ኣለልይዎ ክፍወስ ክእል እዩ። ዝኾነ ኢንተርቨንሽን ወይ ከዓ ጣልቃ ክእቲ ክእል እዩ ማለት እዩ። እንተ ደኣኒ ደንግዩ ኣብ ክመፅእ ተዘይክኢሉ ብሰለስተ ወርሒ ግን ኣብ ክምለሰሉ ዘይክእል ደረጃ ዝተፈላለዩ ኣዝዮም ሓደገኛታት ዝኾኑ ካንሰር ናይ ኣፍ ትንባኾ ተቀዳማ እዩ። ካንሰር ናይ ኣፍ ክመፅእ ተኮይኑ ቀዳማይ ጠንቂ ትንባኾ እዩ ማለት እዩ።
1: ካብዞም ድምፅታት ንላዕሊ ምስክር የለን። ካብ ዝሓሸ ናብ ዝበለፀ መሳልል ክሓኮርካ ዘየቋር ስራሕ እዩ ዝጠልብ። ኣብ ቤተመሓላለፍትን ዘይተመሓላለፍትን ዝካየድ ኣገልግሎት ንምዕዋት ኣብዚ ዕማም እዚ ሱታፌን መላእ ሕብረተሰብ ኣገዳሲ ምዃኑ እውን ኣይዝንጋዕን። ዓወት ድምር እኩብ ኣበርክቶ እዩ። ሞያተኛታት ጥዕና ኣመሓደርትን ሰራሕተኛታትን ኣብ ቅድሚት ዝስርዑ ምስጢር ዓወት እዮም። ተበፂሒ ዘሎ ደረጃ መበገሲ ሃጓፍን ሕፅረትን መሊኡ ግን ናብ ዝለዕለ ክብታ ክድይብ ምዃኑ እዩ ኣባላት ሆስፒታል ዝሕብሩ።
2: እቲ ዝያዳ እንዳሰከፈን እንዳበዝሐን ዝኸደሎ ዳርጋ ኣብ መብዛሕትኡ ሰብ ዝርአ ዘሎስ ሎሚ እቲ ዘይተመሓለፍቲ ሕማማት ከምቲ ርእዮ እንዳወሰኸ ዝመፅሉ ግዜ ዘሎ። ስለዚ ኣብኡ ዝያዳ ኣትህቦ ክንገብር ነፍስና ኣካላዊ ምንቅስቃስ ኹን ኣብ ማግማና ኹን ስሩዕ ኣካይዳና ክንዕሪ ሕብረተሰብ ኣብዚ ወደይ እቲ መልእኽቲ ክሕልፍ ዘሎ ማለት እዩ።
3: ንቕሓት ንሕና ክንወስደሉ ወይ ከዓ እቲ ንፅዕረሉ ሓደ ካብቲ መሰረታዊ ነገር እዩ። ንቕሓት ማለት እንታይ ማለት እዩ? ኣብዚ ሕማም ዘሎ ርድኢት ወይ ፍልጠት ክዓቢ ኣለዎ። ሕብረተሰብ ኩሉ ነዚ ሕማም እዚ መምፂ ጠንቂታቱ ክፈልጦ ኣለዎ፣ ከምኡ ድማ ክከላኸሎ ክፅዕር ኣለዎ፣ ምስ ሓመመ እውን ክከናኸኑ ኣለዎ፣ ካብ ሳዕብን ክድሕን ኣለዎ። ስለምንታይ ኣቕሊልካ ዝርአ ሕማም ዳርጋ ኣብዚ ሕጂ ግዜ ኮይኑ ኣሎ? ምክንያቱ ቕሊልካ ዘርዮ ምክንያት እንታይ እዩ? ምልክታት የብሉ። ዝበዝሑ ሕሙማት ነዚ ሕማም እዚ ምልክታት ኣይርኢሉን እዩ። ስለዚ ኣብ ነብስኻ ነዊሕ ዓመታት ብቐስታ ዝመፅእ ሳዕብን ቀስ እንዳበለ ዘምፅኦ ሳዕብን ስለዚ ዓቢ ውሽጥኻ ክነግረካ ክፅበ ይብልካ እንድሕር ምልክታት ጀሚርካ ሳዕብን ጀሚርልካ ኣሎ ማለት እዩ። ስለዚ ቀፃሊ ነብስኻ ምፍታሽ እዩ እቲ መሰረታዊ ምክልኻል ወይ ከዓ ምግታእ ናይ ዝሕማም።
4: እቲ ሰብ ብፍላይ ኣብቲ ናይ ቆልዑት ዘሎ ኣፍልጦ ክዓቢ ኣለዎ። ምክንያቱ ቆልዓ ልዕሊ ዝኾነ ነገር ንስኡ ሓላፋታት ዘድልዮ፣ ምክንያቱ መጻኢ ናይ ሓደ ሕብረተሰብ ወይ ናይ ሓደ ሃገርስ ኣብ እንድሕር ሕክምና ወይ ከዓ እቲ ክንክን ጥዕና ናይ ቆልዓ ተልዩ ዕውዝ ዝኾውን ማለት እየ እንጂ ዋላ ስድራ ድ ዋላ ሕብረተሰብ ድ ዋላ መንግስቲ ደረጃ እውን ኣብ ቆልዑ ፅቡቅ
5: ኣብቲ ናይ ዕሸል እውን እጂ ብመንፅር ናይቲ ክኢላ ዓቕሚ ሰብን እቲ ዘለና መሳላጢ ንድና ክንሪዮ ክኢላ ዓቕሚ ሰብ ኣብዚ ግዜ እዚ ክንሪኦ ከለና ኣብ ናይ ሕርስን ጥንስን እኹልዩ ሚድዋይፍ ማለት መሕረስቲ ካብተን ኮሎጊያት ተመሪቖም ዝመፁ እዮም ዝሕዝዎ። ኣብትን ሕርሱ ከዓ ክልተ ሓኻይም ኢና ተመዲብና ዘለና። ነቲ ታርጌት ናይ ሚኒስትሪ ጥዕና ንምህራም ዝተገብረ እዩ። ኣነ ኣለኹ ዶክተር በሺር ኣሎ ክልቴና ኢና ነካይዶ ክትሪኦ ከሎ ኣብ መንፅር እንዳነከየ እንዳነከየ እንዳነከየ እዩ ዝመፅ ዘሎ። ትሸቶ ትህረመሉ ግዜ ክበፅሕ ይኽእል ይኸውን ግን ሙሉእ ኣዕጋቢ ዝኾነ ውፅኢት እንዳርኣና ኢና ንመፅእ ዘለና።
1: ሎሚ ውፅኢት ናይ ዝሓለፈ ፃዕርታት እያ፣ ፅባሕ ድማ መቐፀልታ ናይታ ቀለቤት ሒዛ ትቕፅል። ሓቀኛ ምዕቀኒ ናይ ሓደ ሆስፒታል ኣብ ግብራዊ ውፅኢት እዩ ዝልካዕ። ብሰሪ ኣገልግሎት ጥዕና ሓንቲ ትንፋስ ከይተሓልፍ፣ ኣካል ከይትጉዳእ፣ ዘይምቹእ ኩነታ ሃዋህው ከይሓልፍ ናይ ወትሩ ፃዕሪ ሞያተኛታት ሕክምና እዩ።

0: ዕዙ ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ረቡዕ 12 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ኣርሴማ ኣስመሮም ምስ ኣቅራቢት ቋንቋ ምልክት ሰናይት በረኸት ብምዃኒ ኢና ንምክትታልኩም ብክብሪ ንዓደምና ብቐንዳ ኣርእስተ ዜና ንፍልም። ኣብ ፀጋታት ኣከባቢ ውሕስ ኣጠቃቅማ ክዝውተር ሚኒስትር መሬት ማይን ኣከባብን ኣዘኻኺሩ። ኣብ ንዞባ ቁርደት ኣብ ምድንፋዕ ዝምድናታት ዕዮ ዘተኮረ ኣስተምህሮ ተዋሂቡ። ኣብ ንዞባ ማይ ምነ መደበር ፈልሲ ኣትኳሮ ጠለባት ገረብቲ ንምምላእ ትነጥፋላ። ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቃት ሽበራውያን ከም ዝቐተለ ሓቢሩ። ሰሜን ኮርያ ሎሚ 12 ነሓሰ ተወሳኺ ፈተነ ባለስቲክ ሚሳይል ከም ዘካየደት ገሊጻ። ቬነዙዌላን እስራኤልን 17 ዓመታት ተበቲኹ ዝጸንሐ ዲፕሎማስያዊ ዝምድንአ ናብ ንውር ንምምላስ ተሰማሚዐን። ዝርዝር ዜና ጸጋታት ኣከባቢ ሃልኽትን ተባላሸውትን ብምዃኖም ውሕስ ኣገባባ ኣጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሮም። ወኪል ኤሪና ዮናታን ዕብዮ ዘዳለወ ጸብጻብ ኣሎ ጴጥሮስ መንግስት ከቕርቦ እዩ።
1: ጸጋታት ኣከባቢ ተጸንቀቕቲ ተበላሸውትን በረስትን ስለ ዝኾኑ ውሕስ ኣጠቃቅማ ክዝውተር ኣብ ሚኒስትሪ መሬት ማይን ኣከባብን ግዜያዊ ሓላፊ ክፍለ ኣከባቢ ኣቶ ክብሮም ኣስመሮም ኣዘኻኺሩ። ኣከባቢ ተዳህሰስትን ዘይተዳህሰስትን ህወታውያንን ዘይህወታውያንን ብሰብ ዝተሰርሐን ተፈጥሮኣውን ኮይኑ ዲጋታት፣ ወደባት፣ ጽርግያታት፣ ህንጻታትን ባዕትታትን ኣኽራናትን ውሓይዛትን ሜዳታት ጫካታትን ካልእን ከም ዘጠቓልል ኣረጋጊጹ። እቲ ክፍሊ ኣከባቢ ጠቀስ ሓበሬታን ዳታን ብምድላው ከከም ኣገዳስነቱ ናብ ህዝቢ ከም ዝርግሕ ዝጠቐሰ ኣቶ ክብሮም ኣብ ዝሓለፈ ዓመታት ብዝተኻየደ ንምሕደራ ድሩቕ ጉሓፍ ዝምልከት መጽናዕቲ ኣብ ዓበይቲ ከተማታት 700ዊት ጉሓፋት ዝምሽምሽ 18ዊት ድማ ፕላስቲክ ምዃኑ ፍሊጡ። በዚ መሰረት ኤርትራ እታው ሰደድ ምዝርጋሓን ምጥቃምን ፕላስቲክ ንምቁፅጻር ሕጋዊ ምልክታ ቁፅሪ 99/2024 ኣብ ግብሪ ውዒላ ትሰርሓሉ ከም ዘላ ብምሕባር ምስ ሚኒስትሪ ሕርሻ ብምትሕብባር 364 ቶን መዓልቱ ዝሓለፈ ፀረ ባልዕ መድሃኒት ንወፃኢ ሃገር ተለኣይኹ ከም ተወገነ ከምኡውን 100 ቶን ዝተፈላለየ ጓሓሳት ከም ተቐብረን ከም ተቓፀለን ውሑድ ድማ እንደገና ተመስሪሑ ዳግም ኣብ ጥቕሚ ዝውዕለሉ ባይታ ከም ተራሕወ ገሊጹ። ንኩነታት ብከላ ኣየር ከተማ ኣስመራ ኣመልኪቶ ኣብ ዝሃቦ ሓበሬታ ካብ 2019-2024 ኣብ ዝተኻየደ መፅናዕቲ ብዘይካ ኣብ ወርሓት መጋቢትን ሰነን ብሰንኪ ካምሲን ዝኽሰት ብከላት ፀዓቂ ተጓዳእቲ ጋዛትን ኣሰካፊ ከም ዘይኮነ ብምጥቃስ እቲ መፅናዕቲ ኣብ ከተማ ኣስመራን ካልኦት ከተማታትን ሃገርና ቀጻሊ ምዃኑ ሓቢሩ። ኣብ መወዳእታ ኣቶ ክብሮም ኣብ ምዕቃብ ሓመድን ማይን ምግራብን ዳግመ ምግራብን ዝሰላሰል ዘሎ ስራሕ ብዝለዓለ ናህሪ ክቕፅልን ንኩሉ ኣካል ሕብረተሰብ ብዘሳትፍ መንገዲ ክውደብን ተላብዩ።
0: ኣብ ዞባ ማእከል ብቅድመ ትምህርቲ ናይ ዝሓልፉ ተምሃሮ ቁፅሪ ልዕሊ 98ዊት ከም ዝበፅሐ ትማሊ 11 ሓሳብ ዝተካየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ጋዜጠኛ ቤትኤል ሰሎሞን ዘዳለወቶ ፅብጻብ ሳምራዊት ሊቪያ ተቐርበ።
2: ኣብ ዞባ ማእከል ኣብ ዓመታት ትምህርቲ 2025-2026 ብቅድመ ትምህርቲ ናብ መባእታ ናይ ዝሰገሩ ተምሃሮ መጠን 98.5 ሚእታዊት ከም ዝበፅሐ ኣብ ዝተኻየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ። ኣብቲ ጨንፈ

0: ፈር ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ መኽፈቲ ቃል ውፅኢት ትምህርቲ ንምብራኽ ኣብ ዝካየድ ዘሎ ፃዕሪ ተሳትፎ ወለዲ ተምሃሮን መምህራንን ክሕይል ኣዘኻኺሩ። በብኣሃዱ ኣብ ዝቐረበ ፀብጸባት ብቕዓት ትምህርትን ተምሃሮን ክብ ንምባል ንዝግበር ዘሎ ፃዕሪ ንምድራዕ ድኻማት ኣለሊኻ መሰረታዊ ለውጢ ንምምፃእን ኣብ ኣገልግሎት ቅድመ ትምህርቲ ወፍሪ ካብ ዝጅምር ተሳታፍነት ተምሃሮ ኣብ ውሽጢ ዓመት ብ6ሚታዊት በዝሒ መምሃራን ከ ብ30ሚታዊት ክብ ከም ዝበለ በሪሁ። ንብቕዓት ትምህርቲ ብሓፈሻ ብዝምልከት መጠን ምሕላፍ ካብ መባታ ክሳብ 11 ክፍሊ 89.3ሚታዊት ክበፅሕ ከሎ መጠን ምቁራፅን ምትራፍን ኣብ ድሓን ደረጃ ከም ዝርከብ ኣብቲ ፀብፀባት ተጠቒሱ። ተሳተፍቲ ድሕሪ ዘካየድዎ ዘተን ክትዕን ኣብ ኣመዳድባ መምሃራን ኣተኩሮ ክግበር፣ ብቕዓት መምሃራን ንምዕባይ ስልጠናታት ክወሃብን ብግቡእ ክግምገምን፣ ፅበት ፅገናን መምሃሪ ክፍልታት ቆላሕታ ክግበረሉ፣ ከምኡ እውን መንበሪ ኣባይቲ መምሃራን ክሕሰበሉ ዝብልን ካልእ ርእቶታትን ኣቕሪቦም። ኣብ ምምሕዳር ዞባ ማእከል ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ገርግሽ ኣብ ዘስምዖ ቃል ትምህርቲ መሰረታዊ መሰል ዜጋታት ስለ ዝኾነ መንግስቲ ዓብይ ኣተኩሮ ሂቡ ይሰርሓሉ ከም ዘሎ ብምግላፅ ብቕዓት ትምህርትን ትሕቲ ቅርፂ ንምምሕያሽ ተራ ኣመሓደርትን ኮምን ክዓዝዝ ኣተሓሳሲቡ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ መወዳእታ ትምህርቲ ብውህደት እንተተሰሪሕሉ ዝዕውት ወፍሪ ህንፀት ሃገር ከም ዝኾነ ብምጥቃስ ብቑዓት ዜጋታት ንምፍራይ ኣብ ቅድመ ትምህርቲ ተበጋጊሱ ዘሎ ወፍሪ ክዕወት ናይ ኩሉ ኣካል ዕዮ ገዛ ከም ዝኾነ ኣገንዚባ። ኣብ ዞባ ማእከል 175 ናይ ቅድመ ትምህርቲ፣ 103 ናይ መባእታ፣ 51 ናይ ማእከላይ ደረጃ፣ 22 ድማ ናይ ካልኣይ ደረጃ ብጠቕለላ 354 ኣብያተ ትምህርቲ ኣለዋ።
1: ኣብ ዞባ ቁርደት ብጨንፈር ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ዝተወደበ ኣብ ምድላል ዝምድናታት ዕዮ ብሓፈሻ ኣብ መንጎ ሰራሕተኛታትን ኣስራሕትን ክህሉ ዝግባእ ናይ ስራሕ ዝምድና ድማ ብፍላይ ዘተኮረ ኣስተምህሮ ተዋሂቦም። ኣብቲ ብ6 ሓሰ ንሰራሕተኛታትን ወነንትን ትካላት ዝተዋህበ ኣስተምህሮ ሓላፊ ኣሃዱ ዕዮ ኣቶ መብራህቱ ረዘነ ኣብ ዘመሓላለፎ መልእኽቲ ወነንቲ ትካላትን ኣስራሕትን ዕቤት ትካላት ብቕዓ ሰራሕተኛታት ዓይነት ኣቕርቦትን እንግዶትን ከም ዝምርኮስ ተገንዚቦም ኣብዚ መዳይ እዚ ጠቂጦም ክሰርሑ ኣተሓሳሲቦም። ቀዳማይ ዳኛ ቤት ፍርዲ ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ኣቶ ተኽለ ኣከሎም ብወገኑ ሰራሕተኛታት መሰላቶም ተሓልዩ ብዘይኣድልዎን ውሕስነቱ ብዝተሓለወ ኣገባብን ዝዓይሉ ባይታ ክፍጠረሎም ሰራሕተኛታት ድማ ዝሕተትዎ ጉቡኣት ብምምላእ ንዕቤት ትካሎም ብትግሃትን ተወፋይነትን ክሰርሑ ከም ዝግባእ ብምግላፅ ብፍላጥ ኮነ ብዘይፍላጥ ኣብ ልዕሊ ሰራሕተኛታት ዝፍፀም ኣድልዎ ወይ በደል ሕጋዊ ስጉምቲ ከም ዝኸትል ገሊፆም። ኣመሓዳር ንኡ ዞባ ቁርደት ኣቶ ኢሳቅ ጥዑም ድማ እቲ ኣስተምህሮ ኣብ ዝምድናታት ዕዮ ንዝፀንሐ መረዳእታ ብምብራኽ ኣብ መንጎ ሰራሕተኛታትን ኣስራሕትን ዝኽሰቱ ክርክራት ኣብ ምፍታሕ ልዕላ ዝተዋፅኦ ከም ዝህልዎ ብምጥቃስ ብቕፃሊ ክካየድ ኣዘኻኺሮ። ኣብ ንዞባ ማይ ምነት ትርከብ መደበር ፍልሲ ኣትኳሮ ጠለባት ገረብቲ ዘማልእ ምድላዋት ብምግባር መደባት ምግራብ ንምዕዋት ልዕሉ ኣስተዋፅኦ ትገብር ከም ዘላ ተሓቢሮም። እታ መደበር ፈልሲ ሎም ዓመት ንዝሰላሰል ንጥፈታት ምግራብ ልዕሊ 170,000 ፈልሲታት ከም ዘዳለወት መብዛሕትኡ ከዓ ምስቲ ከባቢ ዝሰማማዕ 22 ዓይነታት መበቆላውን ዘይመበቆላውን ኣግራብ ከም ዝኾነ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ መዓሾ ጎይቶኦም ገሊፆም። እቲ ፈልሲታት ድሮ ብውልቀ ገረብትን ወፋሮ ክረምታዊ ልምዓትን ኣብ ቀላጥ ቦታታት ሕዛትታት ናይ እምነት ቦታታትን ይትከል ከም ዘለው ብተወሳኺ ኣረድዮም። እዚ ከምዚ ኢሉ እንከሎ ኣብ ንዞባ ፀሮና ተዋፊሮም ዘለው ተምሃሮ ክረምታዊ ልምዓት ንዝተዋህቦም ዕማማት ምዕቃብ ማይን ሓመድን ብግቡእ የሰላስሉ ከም ዘለው በዓል ሞያ ሕርሻ መሃንድስ ዜና ግርማይ ሓቢሮም። እቶም ተምሃሮ ኣብ ምስራሕ ዛላታትን ከትርታትን ምትካል ፈልስታትን ምኮስኳስ ኣግራብን ከምኡ ውን ኣብ ምፅጋን ዛላታትን ከትርታትን ይነጥፉ ኣለው። ዛጊ ድማ ኣስታት 30 ኪሎ ሜትር ቅናታዊ ዛላታት፣ 549 ሜትሮ ክቦ ከትርታት ከምኡ ውን ልዕሊ 9 እቲ ንፈልሲ ዘገልግል ጎዳጉዲ ከም ዝዓመሙ ክፍለጥ ተኻኢሉ ኣሎ። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ሰራዊት ማሊ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኽ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዝቐተለ ሓቢሮም። እቲ ስርሒት መልሰ ግብሪ ናይቲ ኣብ ወተሃደራዊ መደበር ዝተኻየደ መጥቃዕቲ ምዃኑ ኣዘዝቲ ሰራዊት ሃገር ገሊፆም። በቲ ስርሒት ብርክት ዝበለ ኣፅዋርን መካይንን ከም ዝማረኸ ሰራዊት ማሊ ኣፍሊጡሎም። ኣብቲ ኣጋጣሚ ዛጊት ቁፅሮም ዘይተጠቕሰ ብርክት ዝበሉ ወተሃደራት ማሊ ከም እተቐትሉ ተቓሊሖም። ንሰራዊት ማሊ ዒላማ ዝገበረ ሽበራዊ መጥቃዕቲ ዛይዱ ከም ዘለ ዝጠቕሱ ፀብጻባት ብ18 ሓምለ ብዝተፈፀመ መጥቃዕቲ ብውሕዱ 30 ወተሃደራት ከም እተቐትሉን ልዕሊ 60 ከም ዝቆሰሉን የረድኦም። ዕጡቃት ወገናት ኣብ ዝሓለፈ ወርሒ መያዝያ ማሊ ብዘካየድዎ ዝተዋሃደ መጥቃዕትታት ሚኒስተር ምክልኻል እቲ ሃገር ዝርከቦም ሓያሎ ሰባት ከም እተቐትሉ ኣይርስዕን። ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ወጢነንኦ ዘለዎ ሓባራ

ወተሃደራዊ ልምምድ ሎሚ 12 ናሓሰ ፈተነ ባለስቲክ ሚሳይል ኣካይዳ። እቲ ሚሳይል ሃገሩ ክመጻ ዝኽእል ጸጥታዊ ስጋት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ኣጽዋር ከም እትፍትን ኣጠንቂቑሎም። ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ናሓሰ ዝቕጽል ዓመታዊ ወተሃደራዊ ልምምድ ከካይዳ ወጢነን ከም ዘለዋ ዝፍለጥ ኮይኑ ኣብዚ ልምምድ 10ታት ኣሸሓት ወተሃደራት ከም ዝሳተፉ ገሊጸን እየን። ሰሜን ኮርያ ነቲ ልምምድ ብኣግኡ ከም ዝኾነነቶ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉ ታ ከም ዘይጸሉ ሓቢረን ኣለዋ። ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ጸጥታዊ ጸገም ሓውሲ ደሴት ኮርያ ምዃኑ እያ ሰሜን ኮርያ ትወቅስ። ቨነዙዌላን እስራኤልን ን17 ዓመታት ተበቲኹ ዝጸንሐ ዲፕሎማስያዊ ዝምድንአን ናብ ንቡር ንምምላስ ከም እተሰማምዓ ገሊጸን። እቲ ስምምዕ ሚኒስትርታት ጉዳያት ወፃኢ ክልቲአን ሃገራት ከካይድዎ ድሕሪ ዝጸንሑ ርክባት ከም እተበጽሐ ተሓቢሮም። ከም ኣካል ናይቲ ዲፕሎማስያዊ ስምምዕ ቆንስላዊ ንጥፈታት ክጅምራ ምዃነን ኣፍሊጠን ኣለዋ። መንግስቲ ቨነዙዌላ ነቲ እስራኤል ኣብ ልዕሊ ፍልስጥማውያን እትኽተሎ ፖሊሲ ብምቅዋም ኣብ 2009 ምስቲ ሃገር ዝምድንኡ ከም ዝበተኸ ጸብጻባት የረድኡ። ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብዚ ሕጋዊ መዕደኒ ፕላቲንየም ብዘጋጥመ ሓደጋ ምህማም መሬት ብውሕዱ 14 ሰባት ከም ዝመቱ ካብቲ ከባቢ ዝተፈነወ ዜና ኣርድዮም። በቲ ሓደጋ ዝተደብዩ ወገናት ክህልው ስለ ዝኽእሉ ቁፅሪ ምዉታት ክዛይድ ተኽእሎ ከም ዘሎ ሰመዚ ደቡብ ኮርያ ኣፍሪቃ ኣሚቶም ኣለዉ። እዚ ደቡብ ኣፍሪቃ እዚ ሕጋዊ ዕድና ጠንቂ ሰባውን ቁጠባውን ክሳራታት ኮይኑ ከም ዘለዮም ጸብጻባት ናይቲ ሃገር ዘረድኦም። እዚ ከምዚ ኢሉ እንከሎ ትማል 11 ናሓሰ ኣብ ዚምባብዌ ብዘጋጥመ ሓደጋ ምጥሓል ጃልባ ብውሕዱ 15 ሰባት ከም ዝሞቱ ተቓሊሖም። እታ ጃልባ ልዕሊ 9 ሰባት ፅዒና ኣብቲ ምስ ዛምቢያ ዘዳውብ ቀላይ ካሪባ ትንቀሳቐስ ኣብ ዝነበረትሉ እዋን ነቲ ሓደጋ ከም እተቓልዐት ተገሊጹ። ጠንቂቲ ሓደጋ ሕማቅ ኩናት ኣየር ክኸውን ከም ዝኽእል ኣፈናዊ ግምታት ከም ዘሎን ብዛዕባኡ መርመራ ይካየድ ምህላውን ተሓቢሩ። መንግስቲ ኮሎምቢያ ንሮራታት ጎላን ከም ልኡላዊ ግዛት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነኔ ገጢምዎ። ሚኒስትሪ ጉዳያት ወፃኢ ሶርያ ትማል 11 ናሓሳብ ዘውፅኦ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝጻረር ንዲፕሎማስያዊ ዝምድና ሃገሩን ኮሎምቢያን ድማ ኣብ ሓደጋ ዘእቱ ምዃኑ ኣጠንቂቖም። ኣሜሪካ ኣብ 2019 ንሮራታት ጎላን ከም ልኡላዊ ግዛት እስራኤል ኣፍልጦ ምሃባ ዝፍለጥ ኮይኑ ኮሎምቢያ ኣብቲ ጉዳይ ተመሳሳሊ ስጉምቲ ዝወሰደት ካልአይቲ ሃገር ኮይና ኣላ። እስራኤል ንሮራታት ጎላን ኣብ 1967 ብውግ ጎቢጣ ብምሓዝ ኣብ ትሕቲ ቁፅፅራ ድሕሪ ምእታዋ ኣብ 1981 ንምሕደሩ ዝምልከት ሕጊ ከም ዘተኣታተወት ጸብጻባት የረዶም። ይኹን እምበር ባይቶ ጸጥታ ውድብ ሕቡራት ሃገራት እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስን ዘይቅቡልን ምዃኑ ብምጥቃስ ክቃወሞ ጸኒሕሎም። እስራኤል ኣብ ሶርያ ጥራይ ዘይኮነት ኣብ ፍልስጥኤምን ሊባኖስን እውን ናይ ምስፍሕፋሕ ፖሊሲታት ትኽተል ከም ዘላ ዝፍለጥ እዩ። መንግስቲ ታይላንድ መጥቃዕትታት ፎኪስ ብረት ንምግታእ ንፍቓድ ብሕታዋነት ብረት ከም ዘወንዘፎ ሓቢሩ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብ ዝሓለፈ ሰሙን ኣብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ 8 ሰባት ድሕሪ ምቕታሎም እዩ። ብዘይካዚ መንግስቲ ታይላንድ ብዘይ ሕጋዊ መንገዲ ብረት ዝሓዙ ዜጋታት ከረክብዎ፣ ብሕጋዊ መንገዲ ዝወነንዎ ድማ ኣብ ህዝባዊ ቦታታት ሒዞሞ ከይንቀሳቀሱ ኣዚዝሎ። ታይላንድ ኣብ ዞባ ደቡባዊ ምብራቅ ኤስያ ብብዝሒ ብሕታዋነት ብረት ኣብ ቀዳማይ ደረጃ ከም እትስራዕ ዝጠቕሱ ጸብጻባት ኣብቲ ሃገር ልዕሊ 10 ሚልዮን ጠበናጁ ኣብ ኢድ ሲቪል ውልቀ ሰባት ከም ዘሎ የረድኦም። ብሕታዊ ዋንነት ብረት ብደረጃ ዓለም ካብ ቀንዲ ጠንቂ መጥቃዕትታት ፎኪስ ብረት ምዃኑ ይጥቀስ። መንግስቲ ቤልጅየም ኣብ ዝቕፅል 10 ዓመታት ኣብ ወተሃደራዊ ምህዞ ናይ 15 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። እቲ ካብ መወዳእታ 2026 ክሳብ 2035 ዝትግበር መደብ ወተሃደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድላልን ዘመናዊ ንምግባርን ዝዓለመ ምዃኑ ሚኒስትሪ ምክልኻል ቤልጅየም ሓቢሮም። ብመሰረት እቲ መደብ ቤልጅየም ኣብ ነፍሲ ወከፍ ዓመት 400 ሚልዮን ዶላር ንወተሃደራዊ ምርምርን ምህዞን ክትስልዐ። መንግስቲ ቤልጅየም ኣብ ዝሓለፈ ወርሒ መጋቢት ንወተሃደራዊ ወፃኢታት ሃገሩ ናብ ልዕሊ 200 ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሎ ሃገራት ኤውሮጳ እውን ወተሃደራዊ ወፃኢታትን ናይ ምዕባይ ስጉምትታት ክወስዳ ጸኒሐን ኣለዋ። ጸጥታ ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን እናንቆልቆሎ ብምምፅው ሃገራት እቲ ዞባ ዓቕሚ ምክልኻለን ከደንፍዓ ከም እተገደዳ ጸብጻባት ይጠቕሱ። ኣብ 2025 መጠን ተጠቃምነት ከሰል ብደረጃ ዓለም መጠናዊ ወሰኽ ከም ዘርኣየ ጸብጻባት ኣህጉራዊ ወኪል ጸዓት ሓቢሮም። መጠን ተጠቃምነት ከሰል ብ0.5 ሚእታዊት ብምውሳኽ ኣስታት 9 ቢልዮን ቶን ከም ዝበጽሐዮም እቶም ጸብጻባት ዝጠቕሱ። ይኹን እምበር ምስ ምምዕባል ተሓዳስ ጸዓት ጠለባት ከሰል ክሳብ 2030 ብልዕሊ 3 ሚእታዊት ክጎድል ከም ዝኽእል እዩ ግምታት ዘሎም። ብከላየር ንምንካይ ተጠቃምነት ከሰል ክጎድል ክቐርብ ጸንሐ ኣህጉራዊ ጻውዒታት ከም ዝድለ ክትግበር ከም ዘይጸንሐ እዩ ዝጥቀስ። ከሰል ካብ ቀንዲ ጠንቅታት ብከል ኣየር ምዃኑ

ዝፍለጥ እዩ። ዜናታት ንምዛም ቀንዲ ነጥብታቱ ኣብ ፀጋታት ኣከባቢ ውሑስ ኣጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሮ። ኣብ ንዞባ ቁርደት ኣብ ምድንፋዕ ዝምድናታት ዕዮ ዘተኮረ ኣስተምህሮ ተዋሂቡ። ኣብ ንዞባ ማይ ምነ መደበር ፈልሲ ኣትኳሮ ጠለባት ገረብቲ ንምምላእ ትነጥፍ ኣላ። ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቃት ሽበራውያን ከም ዝቐተለ ሓቢሮ። ሰሜን ኮርያ ሎሚ 12 ነሓሰ ተወሳኺ ፈተነ ባለስቲክ ሚሳይል ከም ዘካየደት ገሊጻ። ቨንዙዌላን እስራኤልን 17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድና እናም ንቡር ንምምላስ ተሰማሚዐን። ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናዱና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለ ምክትልኩም ነመስግን ብሮምሰት

0: ከመይ ሓዲርና?
1: ፅቡቅ።
0: ናይ ሎማ ኣኼባና ሕፅር ዝበለ እዩ ማለት ሓበሬታ ንምሃብ እዩ። ንስኻትኩም ሓሙሽተ ኹማያውያን ኣዕኑ ዝናር ጥበባት ይኹም። ኣብ ነብሲ ወከፍ ሃገራውን ህዝባውን በዓላት ንምድማቕ ፍልጠትኩምን ክእለትኩምን ከይበቐኩም ንዝናር ጥበባት ዝወፍኹን ሞያውያን ምዃንኩም ብግብሪ ዘረጋገፅኩም ይኹም። ኣረ ከምቲ ኩሉ ግዜ ንብሎ ኣብዚ ሃገር ብዙሓት ናይ ስነ ጥበብ ጉጅለታት እኳ እንተሃለዋ ዝናር ጥበባት ድማ ናታተን መተካእታ ደይኮነት መመላእታ። ስለዚ ናይ ነፍሲ ወከፍ ስነ ጥበበኛ ኣበርክቶ ንክህልዋ ወትሩ ምስዓትና ኢና። ስለዚ ንመዛዘሚ ዝናር ጥበባት 222 ዝኸውን ስነ ጥበባዊ ፍርያት ካባኹም ስለ ንፅብእ ድልውነትኩም ከተረጋግፁ ለይ ፀውዕኩም።
2: እሞ ሕጂ እንታይ ክንገብር እዩ ዝድለ ዘሎ?
0: ናይዚ መዛዘሚ መደብ ቴማ ክበኩም እሞ ንህዝቢ ዝምህር ዘዛኒ ዝሕብር መደብ ከትዳልዉ።
3: ኣብዚኣ እሞ
0: ኣራይ
3: ኣነ ካብ ዝኽበሃል ፀንሕ ፍልይ ዝበለ ርእቶ እዩ ዘለኒ። ኩላትና ኣብ ዘለና ሞያውያን ሓደ ዓይነት ኣበርክቶን ብቕዓትን ኣለና ይብልኒ። ስለዚ ኣነ እናተታለልኩ ክነብር ስለ ዘይደሊ ኣነ ብዝሰራሕኩዎን ብፃዕርክዎን ካልኦት ምሳይ ተፀጊዐንኩ ደሰንኩ ምስጎኑ ብፍፁም ኣይፍቅድኒ።
2: ኣባህላኻ
3: ርኢኻ ከምዚ እየ ዝበልኩ። ኣባህላይ ከማንቆምኮ ተብሉኒ ዘይከኣልኩም ሲ ከመ ኢልኩም ኢኹም ሳይ ክትወዳደሩ? ስለዚ እዚ ናይ ሎም ዓመት መዛዘሚ ብናይ ቅባ ኤግዚቢሽን ጥራይ እንተዝሓልፍ ንሕና ዓቕምና ብንጡም ተፈልጠ ኣነ ድማ ኤሪትራዊ ፒካሶ ምዃነይ ብግብሪ ኸርእ ደሊ ኣለኹ።
2: ብናይ ጨው ምንስናስ በርበረ መጎስ ዲ ዝተባሃለ ነዛ ኣብ ዓለም ተፈታውን ተባሃግን ስራሐይ ሲ ምስ ቅብኣ ከተወዳድሮ ኣታ መመላእታ መደብ ዓምና እዞም ኩሎም ስነ ጥበበኛታት ኢልካ ቀሪብካዮም ዘለኻ ወላ ሓንቲ ዓብስልካን እዩ። ኣነ ባዕለይ ቃውቃው ከብለልካ እየ። ጥራሕ እዚ ናይ ሎም ዓመት መደብ ጥራይና ኣይሃበኒ እምበር እመነኒ ከኩርዓካ እየ።
4: በሉ ከይ ፈተና ክንዛርብ ንስኻትኩም ብዘይ ትልሂት ክወንቲ ኢኹም ኣቦ ጥበብ ትልሂት ኢኖ ዓምና እዛ መደብ ንዓይ ጥራይ ሃበኒ ብትሸዓተ ብሄራትና የረ ንተዓዘብትና 9 ሰዓታት ኣፎም ጋብላ ክመስል ሃህ ከብለልካ እየ። ቀደም እውን ሞያውያን ምብዛሕ ሽግር ምብዛሕ እንድዩ
5: ስነ ጥበበኛትና ባህልቲ ኩሉ ከም ናይ ኢዱ እንተዝፍደስ ብዕራይ ድቋ ስዋ ምሰት እየ ይክበሃል። ሰሚዕኩም ዶ ትፈልጡ?
2: ሞ
5: ብልክዕ ንደርፊ ተመሲሉ ናይ ባሓቁኹም ዲኹም ኣብ ቅድሚ ደርፊ ደው ኢልኩም ተዓፍሩ ዘለኹም ኣተቕሩብ ስክሕፈሩ ሙዚቃ ኮ ናይ ዓለም ቋንቋ እዩ ዓምና። እዚኣቶም ብፍፁም እዮም ዘይል ኢኻ ኣነ ናይ ሙሉእ ዓለም ደርፊ ዳልየ ስለ ዘለኹ ወጋሕ ፍታሕ ከብለልከ እቲ ዕድል ንዓይኒ በይን የትረሃበኒ።
2: ኣንተ ዓሻ ስቕ እንተበለ ልባ መስል ዝበሃል ዝሓቅባይ ስቕ ስለ ዝበልኩም ዘይኮነስ ኣነ እዛረበልኩም ስለ ዝነበርኩባ

0: ዕሽነትኩም ድንቁርናኹም ከፈለጥኩ ወፀኒሐ
1: እንታይ
0: እወ መረብ ብተከዘ ተዕበ ከም ዝበሃል መደብ ድማ ብኣይ ብድራማ እዩ ዝምዕርግ ንስኻትኩም እኮ ብኣይኹም ትዕበየ ነርኩም ኣነ እኳ የ ነጋሪት ታሪክ ኣነ እኳ የ መሓላለፊት መልእኽቲ ኣነ እቲ ዋና ፀብሐ ንስኻትኩም ድማ ቅመማት ኢኹም ቅመም ዶ ንብየ ንብላዕ እዩ ኣቱም ቅመማ ቅመም ኣርባዕተ ቅመማት እኳ ኢኹም ሸውዓተ ከማን ዘይመላእኩም
2: ኣንቱም ሰባ ንምንታይ ኹም ግነብስኹም ተታልልዋ ኣነ ኳ የና ዓለማ ብሓንቲ ደራጅ ዘምፃ ባምቡላታት ኣነ ከማኻትኩም ተዓዘብቲ ብሳሎም ኮፍ ኢሎም ኣራጢጦም ዝዕዘቡኒ መስለኩም እናዞሩ ደው ኢሎም እናሰጎዱን እዮም ዝዕዘቡኒ ንዓይኒ በይነ እዮም ደቂ ሰባት ተኣምር ከም ዝሰርሕ ዝኣምኑለይ ኣታ ኣነ ኮ ኣነ ዋና
3: ንሕና
2: ኻረይቲ
3: ኣታ ፅግዕተኛ ነቲ ኣበርሲኢ ከም ብልጫ ሓሲብካዮ ዘይተወደን ሕቶ ዘድልዮን ስለ ዝኾነ ኮዮም ናባኻ ዝመፁ ነቲ ውድእ ስራሐይ ዝኽተቆና ፅቦ ብግጥሚ እምበር ብቕብኣ ዝነብዕ ከርኢኻ ዶ ትፈልጥ ኢኻ ስማዕ ዓምና እዛ ናይ ሎሚ ዓመት መደብ ጥራይ ንዓይሃበኒ እምበር ብዘሎኒ ትሕዝቶታት ገይረ ንኽብሪ ዝናር ጥበባት ሰማየ ሰማይ ካዕርቦ እየ
4: ዋይ ኣ ሰማይ ሰማይ ካኢላ ኣብዚ ንጎ ተሰቂሉ እዩ ክተርፍ ዓምና በዚኣቶም ከይ ትደናገር እቲ መደብ ኩሉ ንዓያ ረክበኒ ሞ ብብሄራትና ገይረ ርጡብ ድንቂ ሳዕሲዐ ተኣምር ከርእየካን ከላ ሂየካኒ
5: ስቶፕ ኣጥቑሪ ፍስ ክሕፈሪ ብናይ መንደር ክትላ ይደሊኽ ወይስ ከም ፅልልቲ በይነ ክስዕስ ስምዑ ባ ብደርፊ እምበር በናታትኩም ወያ ኮንሰርት ክሓልፍ ኢኹም ትፈልጡ
0: ኦፋ በጃኹም ስከ ናብ ቀልቢኹም ተመለሱ ንስኻትኩም ኮ ሽዑ ተራይኹም ኢኹም ሽዑ ትሃፉ ናይ ምዝንጋዕ ጥራይኹም ኣነ ኮ ተዓዘብቲ ንሽዑ ተዘናጊዖም ንሓዋር ድማ ኣብ ከብሒ ልቦም ዘስፍሩኒ ተውለ ረብሓይ ዘለኒ
6: እሞ ሕጅስ ነዚ ዓበ መደብ በበይንኹም ክትሽፍኑን ከተማዕርግዎ እንትኽእሉ ኢኹም
0: ብልክ
6: ብኸመይ
4: ኣነ ብኳስቴራ ሸሊል ሶምያ ኩዳት ሓንበለ ወዘተ ናቕረጉ ነዞም ብቐታ ዝከታተሉኒ ዘለዉ ኣብ መድረኽ ነቶም ብቲቪ ዝከታተሉኒ ዘለዉ ድማ ተስኦም ኣብ ሳሎኖም ኮይኖም ምሳይ ከም ዝለሃዩ ክገብሮም እየ
2: ኣነ ኸ ብዋተር ከለር ብሪያሊዝም ብኣብስትራክት ብቕርፃ ብስክላቸር እንዳገበርኩ
3: በጃ ካይለካ ስከኣኽለካ ኣቲ ኣነ እምበር ብግጥሚ ብማሰ ብያለኻ ያለኻ ብንካበላ ኣስግነኒ እስከተኣውሎ
5: ኣይተሰዶ ኣይተሰዶ ርኢኺ ብዘባይ ስለ ዘይኮነ ልጊ ዜማ እዩት ይኽሉ ኣታናተይ ከ ዘመናዊ ያታዊ ኢንስትሩመንታ ራኬን ራጃዝ ብሉዝ ሂፕሃፕ
0: ኣኽለካ ኣኽለካ በጃኻ ኣታ ኣነኸ ትራጀዲ ኮሜዲ ትራጃይ ኮሜዲ ዓይነታት ኮሜዲ ድማ ሜሎድራማ ፋርስ ሳታየር ሲሬስ ክንዴልካ መቆፀር
3: ስቕበል
0: ንስም በር ስቕበሊ
5: ሓቂ መጀመርታ ስኽ ስቕበል
3: እስከስኻ ስቕበል
2: ንስኽ በር ቅድም ስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕበልስቕ
6: ጥሊት በቃ ኩሉኹም በብተራ ቐፅሉ።
3: ንስኻ ኢኻ ድባበይ ኣንታ እሙን ዋሕሰይ ዓብኦም ፅላለይ ድሪ ስልማተይ ኣታ ፅኑዕ ማእዶ ዘይትፅበ ምዕዶ ንፀላኢኻ ኣጋዶ ስድሪ እኳ ነይትሰዶ ናይ ኩላትና ማሕፉዳ ዘይርከበካ ዕዳ ንዘይረግአ ፀባ ተዳልወሉ ኣልባ ህዝበይ
6: ድራማ ቐፅለይ።
0: ንስኻ ሓደ ዘይትረብሕ ሰብ ኢኻ ግን እንታይ ገይርካ ክንዘፍቀርኩ ዝሕንቀቕኩ ዝኣመንኩ ስትልመት ኣፍ ዕድለይ ባሲርካዮ ንስኻ ኮ
6: በቃ
1: ኣይትእመኖም ንስ ይኮነንቲ ሓቂ ኣነ ንድየ ልዕሊ ክብደት ሚዛ ወርቂ እቲ ናይ ውሽተይ ክገልፀልካ ተሓቂ እውን ከፍለጠካ መይናዕ ክመስን ዝፍትን ድሕሪት ንፀርቅኖ ይፍንቀሽ ዕሽውስን የምለስን ኮታ ምጀምሪ ዘክስመኖ ዲ ትሕትዎ
6: በቃ ብትሊት ክንጅምር እንታይ ሃጓፍ ነይርዋ ባዕልኹም ስከገምግምዋ
1: እንታኡን ጋ እንተዓምና እዛ እንታይ ሃጓፍ ጥራይ ሃው ዝበለ ፅድፍ እምበር ትሊት ብዘይ ደርፊ ማለት እኮ ልከ ከምዚ ዓሳ ብዘይ ባሕሪ ወይ ድማ ርግቢት ብዘይ መንገብገብ ማለት ኮን ከምዚ ኢልካስ ሙሉእ መደባት ክሓልፍ
0: እዚ ማ መሕፈር ድራማቲክ ፓርት ስለ ዘይነበራ ኣይመሰጠትን ምክንያቱ ሰባት ንትዛንታይ ምስ ሰባት ዝዕልልዎ እምበር ነቲ ምንቅስቃስ ኣይኮኑ
2: የስ ልክዕ ኣለኺ ሕጂ ስዚ ስራሕ ዲተቆፂሩ

0: ንኣብነት ባክግራውንድ ስእሊ ስለ ዘይነበረ ፅባቐ ጎዲልዋ። ትልሂት እኮ ኣብ ሓደ ሌጣ ቦታ ቦሪን እዩ ማለት ሰሓብነት ዝበሃል የብሉን።
1: ፅቡቕ ኣለኻ። እታ ንስኺ ዘቕረብከያ ግጥሚ ባክግራውንድ ሙዚቃ ስለ ዘይነበረ ስሕያ ዜማን ሙዚቃ እንተዘኣትዋ ምፀበቐት ንበልኩም
0: ሹር
2: ንስ እንዲሞ ተሓቂ።
1: እታ ናትኩ ሞኖሎግ እውን ከምኡ ባክግራውንድ ሙዚቃን ሴቲንግ ጎዲልዋ።
0: ኤግዛክትሊ።
1: እታ ቐብኣ ንበይና እውን ሕልምልም ተባሃለ
0: ሹር።
1: እታ ደርፊ እውን ኣፀቢቓ ንኽትፅብቕ ክሊብ ማለት ዛንታን ተለይትን ከድልያ እዩ። ኣብ መጨረሹኡ ብቕባእ ዝተሰርሐ ሴቲንግ ስለ ዘይነበራ ሰሓቢት ኣይነበረትን ክትብሉ ኢኹም። ስለዚ ሓንሳብ ኣንነት ትዕቢት ትወልድ፣ ትዕቢት ድማ ንውድቀት ትቕድማ። ኣነ ከመፃብቕቲ ናይ ሓንቲ ኢድ እየ ዝምስለኩም። እዚኣተን ነንበይነን ነናተን ስራሕ እኳ እንተሃለወን እንተሰሚረን እየን ዝያደ ክድማዓ ዝኽእላ። ንስኻትኩም ድማ ሓንቲ ኣፃብዕቲ ስለ ዝኾንኩም ፋሓንቴልኩም ከተድምዑ ትኽእሉን ኢኹም። ንኣብነት እስከ ንበል ምስ ሙሉእ ኣፃብዕቲ ዘለዎ ሰብ ማኣዲ ቐሪበ ብልዑ እንተዝብለኩም እርግፀኛ እየ ሓንቲ ኩላሶ ከይክለስኩም ኢኹም እታ ማኣዲ ክትውዳእ። ስለዚ ብሓንቲ ኣፃብዕቲ ንተዓዘብትና ኣልሙፁ ክንብሎም እምበር ክንክልሶም ንኽእል ዶ? መልሱለይ፣ ንኽእል ዶ?
2: ከመይ ጌርና
1: እሞ ተዓዘብትና ፅቡቅ ገይሮም እንተዘይኮልሶም ክዓግቡ ይኽእሉ ዶ? ስለዚ ተዓዘብትና ፅቡቅ ጌርና እንተዘይዕጊብናዮም ከመይ ኢልና ዕውት መደብ ፅቡቅ ስራሕ ሰርሒና ክንብል ንኽእል? ፅቡቅ ከለኹም ኩሉ ሞያዊ ስርሑ ንዕኡ ማስተርፒስ እዩ። ንሱ ጥራይ ኣውራ፣ ጅግና፣ ንፉዕ፣ ብዘይናቱ ተሳትፎ ሃጓፍ ዝፍጠር፣ ናቱ ኢድ ዘይሓለፋ መደብ ዘይትፅብቕ ኮይኑ ዝስምዖ። እንተኾነ ግን ኣስተውዕሉ፣ ሕብረት ሓይሊ ክበና ከሎ ምምልላእ ድማ ምልኣ ትፈጥረልና።
0: ስከስከስከስከ ሓንሰ እንታይ ኢልካ?
3: ምምልላእ ምልኣት እዩ።
0: ዋው! በዚኣ ፍሊትን ፅብቕትን ሓሳብ መፅያትን ስለ ዘላ ካብዚ ምስ ወፃኹ ስኬች ክገብረ እየ።
1: መዓስ ንስኻ ጥራሕ። ናይ ሎም ዓመት ቴማና ምምልላእ ምልኣት እዩ። ስለ ዝኾነ በዛ ቴማ እዚኣ ኩልኻትኩም መደባትኩም ኣዳልዉ። በጃኻትኩም ኩሉ ሞያዊ ንሕና እምበር ኣነ ትብል ቃል ካብ መዝገበ ቓላቱ ባሕጊጉ ንኽድርቢ መልእኽትኹም ኣመሓላልፉ።

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪ ቲቪ ኣብ ምክታ ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ ንሎም ውን ዝተፈላለዩ ትሕዝቶ ዘለዎም መደባት ኢና ቀሪብናልኩም ዘለና ክሳብ ፍፃየ መደብና ምሳና ክትሓብሩ ዕድሜና እዩ።

ዝኸበርኩም ተኸታተልትና ከም ፈላሚት ትሕዝቶ ቀሪባ ዘላ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎሚ እውን መበል 13 ክፋላ ክቐርብ እዩ ናብኣ ክሕልፈኩም

0: ፈትሓን በሎ እቲ ኮም ሱዳን እንተረፍዐ ይመፅልሃላ
1: እሊ ግን ሕ ክታልቀ ወርግሉ ክርዩቱ ማላ ኣልዓስር እናተሰነድ ይቤ
2: ንገሰይኩም መትከማታት ብሩሽ ሓቲ በራምጅ ኣኩም
3: ዳሓን ተዘለ ደምኑ ካልእ ኣሎም ወሰዲግ ዳሓን ኣለው
2: ኣሎም ወሰዲግ ማሻ ላ መርታሒን ኣለው
4: ኣልኩምን ህፅኩም ቤለዎ ለጀኒ እዚን ረብ ባርኮም በስሓና ዲብ ሽዕብ መየና ቤለዎም ፍላን ይቤለዎ ውዕላን ይቤለዎ ወእግል የብላካ ሃለየኩም

ن

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ ምርብብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ወዲ ተዘሪብሉ እዩ። ካብቲ ብዙሕ ደ ተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
2: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝና ክፀሮ ዘይክእል
3: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል፣ ካብኡ ዝወፅእ ድምፂ እንድሕርዳ ነቲ ነባሪ ዝርብሻ ኣሎ እዚ ብከላ ድምፂ ይበሃል።
4: ላውደንስ ሬስ ይብልዎዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ወር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ።
5: ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
0: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነ

0: ብፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፊ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ጽሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
1: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ኤችዲ ዝተሰኣለ ስእሊ ሲ እንድሕር ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕር ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ኢኻ ሪሞት ካሕዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ትግደድ ኢኻ።
2: እቲ ድምፂ ኩሉ ዜ ብፍላይ ኣብ ክልተ ኢና ንመቕሎ ኣብ ፊዚካል ኤንድ ኢንተርናል ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተኮይኑ ከባቢ 68 ዲቢ ክኾኑ ኣለዎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተኮይኑ ግን ልካ ኣብዚኣናብነት እዚኣ ሲልን እዚ ንዓለ እንተላ ዚሮ እያ እታ ዝለዓለት ዓቕን ልዕሊ ዚሮ እንተሓሊፍካ እታ ድምፂ ጭጭታይ ኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ እዩ ክኸውን ዘሎ።
3: ሓንቲ ገዛ ክትለኽያ ከለኻ ድምፂ ዝውሕድ ኢኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕትኦም ናይ ቀደም ዝነበሩ ዲዛይን ትገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕትኦም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ክዓቁር ብዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ተብሎ
2: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ንሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ እዘዛሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ንሕና ኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐን ኣሎ ዓቐኑ ዓቂንካ ልከ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክዕ ከዓ እቲ ካልእ እቲ መዋዕውዕን ንገለን ከዓ ልክዕ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
0: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት ዓብ ፅልዋ ናይ ምስማዕ ተኽእሎ ምዝራግ ብሕታውነት ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
1: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለኻስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሎ ከዳድንኡ ፅቡቕ መፂኡ እንድሕር ዳ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላለፍ ንመን መልእኽቲ ከመሓላለፍ። ስለዚ እዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ። ኣቀማምጣ ማይክሮፎን ክኽእል ኣለዎ። ክንደይ ኢንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
4: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
3: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለካ ሳብ ኮፍ ኢልካ ምስ ሰቢኻ ዲስካ ክትህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለው ንዓኻ ሰርቪስ ክገብሩሎም ዘለው ክቡኻ ዝገብሮ ዘለው እዚ ንኻ ዝሸግረካ በዛ ሕጂ ኣብ ዝኾነ ብዝና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ እሱ ሕጂ እንታይ ትኾነካ ትድምፂ ልዕሊ ኣቕማ ኾነካ
4: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብ ታእዝኒ እተኣቱ ሙሉእ ብምሉእ ነታ እዝኒ ኣይትገጥማን እያ ገለ ጋብ ህልዎ ሞ ብንፁህ ድምፂ ኣይሰምዖን። ስለዝኾነ ድምፂ ዓው ክብል ይግደድ።
2: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእሲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እዝኒ ግን ክትዓፅ ይትኽእልን እያ እንዳኸድካ ከለ ሓደ ብርቱዕ ድምፂ መፂካ ወላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ።
4: ኣብ ሓደ መዘናግዒ ቦታ ባርበሉ

0: ላ ናይት ክለብ በሎ ዝኾነ ሰብ እንተ ዓውኢሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሻ ኣሎ ወይከዓ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእል ኢና። ዳፋ ጉሮሶ ንኣብነት ኣብ መደበ ተሪኢኻሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገበር ሰብ ኣይትርኒ ኢኻ።
1: ንኣብነት ጀነተራት ኣለዋ። እዘን ጀነተር መፅአን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገይሮም ሰሪሖምን ኣለዋ። ሳይለንሰር ብሎ ናብዚ መፅእ ዘለዋ ማለት ሰብ ሕጂ ኣብኡ ስፖንጂ ኣሎ። እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ ንዕገት ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪስ ክገብረላ ከሎ ፅመ ሰበላ እቲ ስፖንጂ ኩሉ ብቅሮም ክሉ ይጓሓፍ እዩ። እሱ ይጠቕማ ኣይርድኦ ሰብ ኣይርድኦ ሕጂ። ስለዚ እሱ ናይ ድሕነት ስለዝኾነ ከምታ ዘላታ ክተጥቅማ ኣለካ።

0: ብርቱዕ ድምፂ ናይ ድቃስ ግዜ ከም መዛበል ይኽእል። በንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ጥዑይ ኣካላት ከም ዝህልወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዛ ኣካላት ይፍውስ።
1: እዞም ናይ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስትያንና ከምኡ ውን ፀኒሑ ፀኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለካ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕቲ እዮም ኣብኡ ደለዉ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይዶም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገጹ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንርእዮ ከለና ብከላ ድምፂ ንብሎም መዕቀን ኣለዉ። ንሕና ምስሊም ዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሰላስ ሰብ ክሰግድ ነተን ናይ ቤተ ክርስትያንና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ድኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገል እዩ ኣቲና ብውልቂ ንሕግዞም ቤተ ክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረእኽዎሉ ብቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቐምኩም ዝሓሽ ብንቕሓት ግን
2: ኢና ኢል ተይልና እቲ ሆስፒታል ሳውንድ ፕሩቭ ድዩ ኩሉ እቲ ገዛ ብረት ካብቲ በለፎን ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርእናዮ ናይ ሳውንድ ፕሩፍ ዲዛይን እንትኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ትቐኒ ዘድልዮ እምበር እቲ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰብ ኣተኪሩ ትምህርቲ ከካተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣለዎ። ኖይዝ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣሎ ፍሪኮንሲ ትሑት ፍሪኮንሲ ማእኸላይ ፍሪኮንሲ ላዓል ፍሪኮንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኮንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረቡ ዝኽእሉ ትራፕ ንእምሮ እዩ። ንእምሮና ሲ ማሳጅ ኣእምሮ እዩ። ፔሽንት ንሕሙም ሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፒሽክን ዘላ ንምሳሌ ንኣብነት እንተወሲድና እያ ኣብ ፅርግያ እያ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለካ ክሰርሓ ከለካ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ። ኦልሬዲ ዝፀንሐት ገዛ እያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላይ ትኽእልና፣ ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ይኮነን። እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ደኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር እቲ ገዛ ቦታ ኣይኮነን። ሕጂ ተመራፂ እንታይ ይኸውን ኣብ ርሕቕ ዝበለ ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክሰርሖ ተመራፂ ይኸውን ማለት እዩ። ክሳብ ዝረአ ናይ መብዛሕትን ላይብረሪ ግን ኣብ ማእኸል ፅርግያ እዩ። እዚ ሰብ ብዙሕ ናይ ድምፂ ብከላታት ዝዓብለሎ እዩ። እቲ ኣንባባይ ረጊኡ ሃዲኡ ከምበሉ ዝኽእል ቦታ ስ ኣይኮነን ማለት እዩ።
3: ሕጂ ድምፂ ይደክም እዩ። ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ። ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ይኽእል እዩ። ኳሊቲ ሳውንድ ክስራሕ ይኽእል እዩ። ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ። ሕጂ ንሕና ግን ኤሲዲ ኣለና ኤችዲ ኣለና። ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮሳት፣ ኣረብሳት፣ ናይልሳት እንድሕር ንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን። ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል። ሕጂ ናይዚ

0: ኢንፈረንስ ግድን እዩ ኣብ ኦንኤር ምስ ከደ ድምፂ ክጎድልን ክዓብን ከምቲ ናይ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ ሕጂ በዚ ተኻኣለና መጠን ኣብ ስእሊ ጥራይ ኣይኮነን ኣፍኮርስ ኣብ ድምፂ እውን ኣሎ ኣብ ስእሊ እውን ኣሎ ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲ ምንታይ እኻ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ
1: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓይዙ ድመፅእ ሃስያ መጀመርያ ንኣብታ 4,000 ፍሪኩንሲ ሕርዝ ኣብኡ

ክገብር ከወግድ ዘለዎ ጠንቃቃሪ ክገብር ዘለዎ እሱ ከከምቲ ናቱ ሃስያ ክቸክ ክግበር ክእል እዩ ማለት እዩ። እዚ ልምዲ እዚ ግን ክሓድር ኣለዎ ዓቐን ከም ዝግበር ክፈልጥ ኣለዎ ብመንጠርካ ክቸክ ክግበር ኣለዎ።

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ናኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል። ብከላ ድምፂ ናይ ህንፃታት ከኣ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል። ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ኣይኮነን።
1: ነፋሪት ብጋስ ከላሲ ልዑል ኢንተንሲቲ ኣለዎ። ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሞን ክንከላኸሉን ኣለና። ሕጂ ኣብ ዓድና ፅቡ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾነ የብልናን፣ ግን ምስ ሕጂ ምስ ዕቤት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ ይንብል። ካብኡ ናብኡ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለካ ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ። ኣብ ዓድና ዝመፅእ ኢርፎን ብዋግኡ ሕሳር እንተ ኮይኑ እቲ ኳሊቲ ማዕርክ ንደይ ሕሳር ክኸውን ምግማቱ ኣይፅግመናን። እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ?
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል። ኣብዚ ዓድና ግን ማዕለያ ደ ይብሉ መንታርቦ ኣሎ እንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ። ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዓት ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሉ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ። ቅድሚ እቲ ንብረት መምፅኡ ግን እዚኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእል ኣለካ ቀድሚ መምፅኦም መፅኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ኸመ እዮም።
3: ብዛዕባ ናይ መንታርቦ እንተበፂና መንታርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክያቱ። እቲ ምክንያት እንታይ እዩ? እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጫይ ዘሎ ዓብታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂሉ እዩ እጂ ከምዛ ወዲ ቅስሙ ክብላ ፀኒሐ ሃይ ፍሪኮንሲ ሎ ሚድ ፍሪኮንሲ ሎ ሎው ኣብዚኦም ሰለስተ ኤንሲ ኳሊቲ የብሉን ተባሂሉ ተኣጊዙ ማለት እዩ።
4: ኣብ ገሊኡ ሰምዖ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንቲ ናይ ሳውንድ ስፒከራት ረእክቦንሲ ፊልተር ዝኾነ በ ኮንፈርት ስምዐካ በ ናእሽቲ እየን ተዓበየ ኮይኑ ክንደኸላ መንተርቦ ይኮን ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘለ ውሽጢ ዘሎ ካ ኢኩፕመንት እዩ ዘሎ ካልእ ኣቕሓ እዩ ዘሎ ውሽጡ ኣብ ደገ መንተርቦ ዝበሃል ሕጂ እንታይ ማለት እየ ንእሽተይ ጠፊዩ ሕጂ ንእሽተይ ከላ እቲ ድምፃ እተ ምዕዋር ድምፃናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዖ ወላ እቲ ማይክሮፎን ሒዘ ዝዛረብ ዘሎ ሲ ኣብ እዝንካ ፅቡቅ ኣትወካ ኣብ ገሊኡ ከትልወሽ ኮይ ክዛረብ ወላ ከለኾነ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተራዮም ድረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ።
1: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቼክኣፕ ዝገብራ ትካላት ኣለዋ። ሕጂ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሮ እንታይ እዚ ሕጂ ትእዝኒ ማዕረ ክንደሂስ ኣለዎ ቼክ ትገብሮ ሞ መዓስ ይስዕብ ኣሎ ዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ። እዚ ሕጂ ከም ሓደ እወንታዊ ነገር ተረኣዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመክር ማለት እዩ።

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባሊካ ተኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ክትሰምዕ ኣብ መንጎዳ ትዛረብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓብ ኢልካ ኢኻ ትዛረብ።

0: ማዕርክ ንደይ ትርበሽ ከም ዘለካ ሕጂ ብኡ ክትግምቶ ትኽእል ኢኻ።
1: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ፣ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተወ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻኻ ድምፂ ክንዛረብ ከለና ዓው እንተሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራመሽን ሕጂ ካብታ ነታ ድራምሲ ካብታ ተበላሹ ሓንቲ እያ ታሊካ ድራም ናታ ኣለዋ። ክንሰምዓን ከለናሲ ክሃርም ከሎ ህም ህም እቲ ህምታ ኣለዎ መቐረትካ ኣለዎ ድራምሽን ከዓ ከምኣ ኮነ ሕጂ እታ ኮይና ለሚድና እዩ ንበዓልና እቲ ኣውታሲ ይልመድ ኮይ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱተ ዘይትረኪቡ ተሓሙ
0: ሓንቲ ኣይሮቢክስ ንኣብነት ክትከይድ ኮይና ካብ ናይ ሰዓት ተዋሓደ ሰዓት ሰዓት ሰዓት ንፈረቃን ክከይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስ ኣብ ምንቅስቃስ ሙዚቃ የለ እዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእል ኢና። ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ። ትደረጁ ቆብታይ ጉደ ዝበለ እዩ። ረባሽ እዩ ይርዳእከ እዩ። ቶም ኣብኡ ዝሰርሑሲ ፊልት ገብረ ኢኻ ረባሽ እዩ። ሓደ ዓው ዝበለ እዩ። ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ። ዳሕራይ ሰዓት ሙሉእ ኻ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
1: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣወላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅወናትና ከም ሰባት ይፀልወና እዩ። ንኣብነት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ንፈልዮምን ህዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይነን ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮመን ብዓይለን ከመይ ገረኒ ወፃ ፈንዮመን ማለት እዩ። ሕጂ ተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተመራሓርያን ቀስ ብቐስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲ ነናደን ተባኢሰን ሕጂ እንታይ እዩ እንታይ ክብል ደልየ ዓው ንሰምዕ እንተኮይና ወላይ ፀለወና ዓው ንብል ረበሽቲኒ ንኸውን ናይ ባእሲ ናይ ዕግርግር ንበዕሉ ድምፂ ይህው ዝእና እዩ ዕግርግር ንዓይ ጥራይ ስምዑ ንብል ንጅምር ማለት እዩ። ቀስልካ ዝዛረብኒኻ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነ ንፍ ኣነ ከምዚ እየ ወላ ናብነት ሪኢኹም እንተኮንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መደሊ ላቶም እንታይ ኣላቶም ዓስከርን እዩ ኣብቲ ኣርማ ናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጭርጭር ዝበለ እዚ ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ባህርናትና ሲ ይቕይሩ እዩ። ስለዚ ህድእ ኢልና ንሰምዕ እንተኮይናኻ ብልክ ዋላ ክንሓስብ ከ ዋላ ብቲ ክሬኤቲቪቲ ናትና መሃዘናት ናትና ቀስ ንሰምዕ እንተኮይና ወላ ንዘረባ ሰብ ኢና ንሰምዕ ዓው ንብል እንተኮይና ኣይ ዘረበካ ክትምልስ ካልእ መልሲ ደፍ ደፍ ደፍ ንዓንዶ ኢ ኣይስምዓካነ ተክሊ ናብታ መልሲ ስማዓና ዓይነት እዩ ዝብለካ ህዱ ሙዚቃ ሰምዑ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ወላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
0: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ ሃስያ ዝወረዶም ሰባት ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ ሕጂ ኣብትናትና ስነኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ። ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዓፅፊ ሕማም ረሲዕ ወይ ዳይመንሻ ከማዕብሉ ይኽእሉ። ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓሒዙ ድመፅእ ሕማማት ከዓኒ ኣዝዩ ዝተቃልዖ ኮኑ ሕጂ ተፀልዋናቱ ኣብ ምስማዕ ኢልና እናፀሩ ኣይኮነን ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ። ኣብቲ ናቱ ውልቀ ተኣማንነት ወይ ከዓ ርእሰ ተኣማንነት ብጣዕሚ ፅልዋ ኣለዎ። ብዛዕባይ ድም ዝዛረቡ ዘለዉ እንታይ ድም ዝዛረቡ ዘለዉ ብዙሕ ግዜ ጋጥመ ናይ በላ ከባቢና ዘለዉ ሰባት ምስማዖም ክጎዱ ከሎ እንታይ ዓይነት ኢንተርኣክሽን ዓናህቡና ሰብ ፍሉጥ ነገር እዩ። እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ንኣሽቱ ቆልዑት እጂ እንታይ ብፍላይ ቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቀሊ ኮይኑ መፅናዕቲ ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይርአ ኣሎ።

0: ኣብ ስታድየም ብኣሽሓት ዝቕፀሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲኡ ግዜ ስታድየማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን መጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎ ሲ ናይ ድምፂ ሽግር ኣለና ኩሉ ግዜ
2: ድምፂ ክንብል ከሎና ግን ናይ ጋንታ ስራሕ እዩ ቲምወርክ እዩ። ስለዚ ተመላለየካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣደኻ ኹና ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለወ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና ግን ወላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብካ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለው ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኩለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስምዚ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለው ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ተኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስቲ እዩ ዓብዪ ነገር እዩ እንድሕር ንብል ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈ ይንሰምዐኒ ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎ። ቤት ትምህርቲ ድዩ ክህሉ፣ እዚ ሓፂር ኮርስ ድዩ ክህሉ፣ እዚስ ብግቡእ ተረኣዩ? እዚኦም ተካትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህና ሲ መግለፂ ኢና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤርስ ከምዚ እያ፣ ድምፂ ሓፋሽቲ ከምዚ እያ፣ ኳሊቲ ኣለዎም ክንበሃል ተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርናኸ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተ
2: እንታይ እዮም ዝብሉካ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማሚ ኢኻ ከዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዑኑኡ ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐን ንላዕሊ እንተረአ ኮይኑ ይቕትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ። 4-5 ሕማማት ክስዕብ ዝኽእል ሓካይም ዝፈልጥዎ ይኽስታ እዩ። ስለዚ እዚ ክሳብ ዝኾነ ተገዲስና ብመፅናዕቲ ተገይሩ ክንፍንዎ ክንክእል ኣለና ማለት እየ።
4: ኣብዚ ሕጂ ሓደ ክንርድኦ ዘለና ነገር ምስ ድምፂ ዝመፅእ ምጉዳል እዝኒ ወይ ምፅማም እዝኒ ሓደ ሸዓን ትረኽቦ ነገር ኣይኮነን። ዝኾነ ሰብ እውን ውፅኢቱ ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቕሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይት ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ ካብ ሓደ ክልተ ሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይባእተዎን ነይሩ። ፀገም ግን የጋጥመካ ከምዝብሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕቲ ሽግር ዳሓራይ ምስማዕኻ ቶታሊ ዳደኸመ ኸይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝኽደሊ ነገር ምስ ድምፂ ዝመፅእ ምስማዕ ናይ እዝኒ ፍፁም ኣይፍወስን እዩ።

0: መሳርሕታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መጽናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ብምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓተላ ኣለካ። እንተተባላሽያስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቱድዮ እያ። ኣብ ውሽጢ ኹም ካሲ ሪከርድ ተገርካ ድምፂ እንተዓቢርካ መሊእኻ ዝበለፀ ሳውንድ ድምፂኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከር እቲ ጎሚኖ ናታ ለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍክፍትዎ ከለዉ ብግቡእ ኣየግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብ ኢኬካታት ድመፅእ ከምታ ዘላ እንተ ገጢምካያ እታ ንብረት ሰርቪስ ተገርካያ ትሳውን ፕሩፍ ኮይኑ ክኸይድ ይኽእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢል ከለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከሎ ዓቋር እቲ ድምፂ ገይሮም ሰርሕዎን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሕታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ ጎዲሉ ኣይናይ እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእኻ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ይክእልን እዩ። ምክንያቱ ተበላሽዩ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፅእ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦልሬዲ ሪከርድ ኮይኑ ኣሎ ሕጂ። ስለዚ ኣብ ሚክሰር ኢኻ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣሽቱ ደቅና ኣብቲ ብፍላይ ምስ ሙዚቃታት ብትሓ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጥንቃቐ ክግበርሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት ተልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብር ኣለዎም። ብፍላይ ምክንያቱ ሰብ ክነብር እንተኮይኑ ዓይንን እዝንን ክልዎ ሎ ቀዳሞት እየን ነዚአን ፕሮቴክት ክንከላኸል እንተ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅእ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመ ኣለና። ናይ ቀዳምነት ንሱ ክንጥቀም ኣለና ማለት እዩ ክንድሕን ተኮይና። ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታ ስለ ዘምፆ መከላኸሊ ከዓ እንተገይሩሉሃል ነቲ መከላኸሊ ክንጥቀመሉ ክንክእል ኣለና ክንድሕን እንተኮይና ማለት እዩ። እዘይኮይኑ ግን እቲ ሊሚቴሽን ናይ እቲ ዓቕናቱ ናይ እዝናኻ እንዳደኸበ ናብ ሓደጋ ኣምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር። ምክንያቱ ቀዲምና የለና ኢና ባህርያ እውን ሰብ ዝሰርሖን ኢልና ዛሪብና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተኢልና ተሸጊርና ዘለና እሱኻ ናይ ድሕነት መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰ ከፍ ስራሕ ንሰርሓ ኣለን ክንጥቀመለን ክንክእል ኣለና ማለት እዩ። ክንድሕን እንተኮይና ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ዓበይት ናይ ጣሓንቲ ኣለዋ መሽናት ኣብኡ ክንጥቀመሉ ፈረንታያ ንበሉ ኩሉ ክንጥቀመሉ ክንክእል ኣለና መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ከልሕሙ ከለዉ መከላኸሊ ናይ ዓይኒ ገብሪኦም ናይ ፍንጫ ገብሪኦም እዝና ከዓ ከማ ክንጥቀመላ ኣለና።
4: ድምፂ ክንቋፀፀረን እዩ ዘለና እምበር ክቋፀረና የብሉን። ዝበዝሐ ግዜ እንታይ እዩ ብፍላይ መንእስያት ይቋፀረና እዩ እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንውስኽ ንውስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንውስኽ ዘለና ክንውስኽ ከለና ከዓ ሃስያ ኣብ እዝኒና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪዮ ኣለና። እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ድዕድዩ ኣይኮነን ከዓ ክንፍትሾ የግድሰና እዩ።

ክቡራት ተኸታተልትና ካብ ዝቐፂልና እውን ንኡስ መደብ ዕላል ተመክሮ እዩ ክህልወና። ኣብ ናይ ሎሚ ትሕዝቶ ጋዜጠኛ ሓይል ኣብ ኣሰፋው ብዛዕባ ኣብ ባህሊ ምስ ልምድን ኣነባብራን ካልእን ዘተኮረ ትምህርታዊ ሓዘል ዘለዎ መልእኽቲ ምስ ባህሊ ኣተኣሳሲሩ ኣቕሪብልና ኣሎ። እንታይ ትሕዝቶ ሓቢርና ንከኣተሎ?

0: ሰብ ቀደመይ ናደም ሰብ ቀደመይ ኣይታደም ብግዜ ከይተለመ ንብር ትኩላይ መራሕ ግዜ
1: ኣፋዊ ዛንታ ካብ ናብ እናተሰጋግረ እዩ ዝቕጽል። ተባህለን ተገብረን ዝትሕዝትኡ ዕላል ክዕለልን ከሎ ሓንሳብ ሰሚዖም ዘይርስዑ ሰባት ከኣ እንደገና ናብ ካልኦት የሰጋግርዎም። ብኸምዚ መልክዕ ድማ ናብ ንኡስ ወለዶ ይመሓላለፍ። ኣብ መንጎ ክስነድ እንተኽኢሉ ከም ምንጪ ይጥቀስ፣ እንተዘይኮይኑ ግን እቲ እንኮ ምርጫ ኣዘንተውቲ ይምርካብ እዩ። ሓደ ካብዞም ኣፋውያታን ዕላልን ኣብ ኣእምሮ ናይ ምዕቃብ ተውህቦ ዘለዎ እምበኣር ተወላዲ ኣርግዛና ንእዞባ እምነ ሓይሊ ዝኾነ ኣቦ ኣቶ ዓንደ ማርያም ተስፋ ገርግስ እዩ።
2: ሽመዲን ነድክምን ምልጋን ወሊዳ ደካ ኣከለፅን ኣከለፅን ከዓኒ ወዲ መንዩ ወዲ ኣስተናወድ ኣስተናወድ ካ ወዲ ሰርኩ ማዓንኳ ሰርኩ ማዓንኳ ካዓኒ ወዲ ስርብድም ስርብድም ወዲ ልፍድም ልፍድም ወዲ ጅር ገደላ ጅር ገደላ ወዲ ኣንበሳ ጅር ኣንበሳ ጅር ሓዉ ጅራ ተቅጭን ሓዊ ጅራ ተቅጭን እዩ። ኣንበሳ ጅር ወዲ ሃፀይ ገብረ ማርያም ሃፀይ ገብረ ማርያም ወዲ ሃፀይ ጠጠው ሃፀይ ጠጠው ወዲ ሃፀይ ትባረኽ ሃፀይ ይትባረኽ ሃፀይ ትባረኽ ወዲ ላሊበላ ላሊበላ ወዲ ቀዳማይ ሃፀይ ገብረ ማርያም ሃፀይ ገብረ ማርያም ወዲ ጃን ስዩም ሓዊ ግርማ ስዩም ጃን ስዩም ወዲ ጠጠው ደም ጠጠው ደም ወዲ መራ ገብረ ማርያም ወዲ ሃፀይ ወዲ ወዲ መራራ ገብረ ማርያም ወዲ መራራ ተክሊ ሃይማኖት ወዲ መራራ ተክሊ ሃይማኖት መራራ ተክሊ ሃይማኖት።
1: እዚ እቲ ዝርዝር ወለዶ ዘይኮነ እቲ ዘገርም ነገር ንድሕሪት ተመሊስካ ወለዶታት ኣፅኒዕኻ ኣብ ኣእምሮ ክኽዘን ምኽኣሉን ከምኡውን ዓቕምን ብቕዓትን ኣእምሮን እዩ። ካብዚ ሓደ ነገር ጠቕሊሉ ንኸይጠፍእ ንዕኡ ዝኾኑን ዝተፈጥሩን ሰባት ከም ዘለዉ ምርዳእ ይከኣል። ኣብቲ ቀደም ግዜ ፍልያ እምኒ ከም መዕቀኒ ሓይሊ እዩ ዝውሰድ ነይሩ። ንብዙሓት ተሸግር እምኒ ክትፈልያ እንተኽኢልካ እቲ ዝሓየለ መንእሰይ ትኸውን። ክሳብ ካልኦት ከምቲ ናትካ ዘይገበሩ ድማ ናይቲ ከባቢ ሓያል ተባሂልካ ትሕፈር። እዚ ኣብ ብዙሕ ከባቢታት ዝረአን ከም መዘናግዒ ዝሕሰብ ዝነበረን ያታዊ ጸወታ እዩ።

0: እምኒ ሓይሊ ዓመት መጽ ኣብ ቀጽሪ ኤክስፖ ትቐርብ እያ። መንእሰያት ድማ ከም መፈተኒ ብቕዓቶም ሓይሎም ብሓፈሻ ሚዛኖም ዝፈልጡላ እያ። ብዘይካዚ ከም መዋዳድሪት እውን ይርእይዋ እዮም። ገለ ሰባት ካብ ምዕረብ ገለ ድማ ካብ ምዕራብ ከም ዝመጸት እዮም ዘዕልሉ። ኣቶ ዓንዲ ማርያም ከ እንታይ ተወሳኺ ሓበሬታ ክህልዎ ይኽእል?
1: ኣብ መጻጻእታ እምኒ ናይታ እምኒ ሓይሊ ትበሃል መናምፂዋ ሞራጉስ መጫዳ ተኸላይ መምፅኦማ ከብቶም ወሲዶምን ኣብ ኣኸይዶም ረኺቦምን ዘገል ድንበልህላ ዝበሃል ቆፅሊ ቡድ ፈላሲ እሶም መሪሖሞም ብድሕሪኡ ክመፁ ከለዉ እታ እምኒ ኣብኣ ረኺብዮማ ምስ ረኽቦ ንመላእ እያ እዛ እምኒ እዚኣ ኢሎም ብልቆታ ፅዒኖም ሳዕሪ መሊኦም ኣብ ብዕራይ ፅዒኖም ኣምፅኦማ ሕ ምሶም ፅዋ መጫዳ ድ ምስ በለ ተዓዲ ኳላ ንሕና ኣብዚ ክነት ርፋኢና ኢሎም ላላ ዓይነት ርፋኢና እዚኣ ኣብ ማእኸል ክልቴና እያ ትኸውን ኣብ ማእኸል መራጉስን ዶብ ዘላታ ኣብ ናይ ተኸላን ናይ መጫዳን ብመራጉስ ድርኮ ዶብ ብመጫዳ ዓዲ ቆራይ ብተኸላ ኣረጊእዚ መኽረም ገዛ ጥረ መኽረም በዚኣ ኣብታ መንጎዓ እንገሮማ እምኒ ሓይሊ ኢሎም ሰይሞማ ብሓይልና ኣምፂና እየን ኢሎም እንታይ ንበላ ንሰይማ ኢሎም እምኒ ሓይሊ ኢሎማ። ስለዚ ካብ ሊቃውንቲ ዝሰማእኽዎ በዓል መነገሮምን ይበሃሉ በዓል ኣባሓጎይ ኣበይ መርያም ማርያም ኣበይ በላይ ገደላ ክደብዕር እውን ይብሉ ነሮም ከምኡ ኢሎም ተዛሪቦምኒ ምስታ ተወሳኺ ናይ ባሓጎይ ብድሕሪኡ ካበይ ዳ ሰሚዕኹም መተበልክዎም ንሰም እውን ካኒ ካብ ቀንደኛማ ዘር ኣብሮ ክተኺታ ነጊሮምኒ ይብሉኒ ኣበይ በላይ ከዓ። ስለዚ እዚኣ እዛ እምኒ ሓይሊ ትበሃል ዘላ ጭቃ ዘይኮነሲ ናይ ሙሉእ ሰራይ ሓላፊ ዘገል ድምወልህላ ሰነሮም
0: ኣብ መጻጻኣ ከምዚ ዝሰማዕናዮ ኮይኑ ሓንቲ ካብተን ብዙሓት ንሓይሊ መንእሰያት ዝፍትና ኣእማን እዛ ብእምኒ ሓይሊ ትፍለጥ ኣብ ንኡ ዞባ እምኒ ሓይሊ ትርከብ እቲ ቦታ እውን ብስማ ዝተፀውዐ እምኒ እያ። ቀዳሞት ወለዶታት ንማሕበረ መነባብሮኦም ዘገልግል ሕግታትን ኣገባባትን ንኸውፅኡን ክሰርዑን ነዊሕ ግዜ ዝርርብ ብምክያድ ዓሚቑ ልዝብ ብምግባር ብምምኽኻርን ምምየያጥን እዮም ዝሕግጉ ነይሮም። ውፅኢት ናይዚ ድማ ማሕበረ መነባብሮኦም ዝተሰርዐን ጥዑምን ይኸውን። ኣብቲ ግዜ ተራ ኣዴታት እውን ዓብዪ ከም ዝነበረ ይዝዝንቶም።
1: ኣበ ቅንሓየላ ሕጊ ክሕግጉ ከለዉ እንታይ ገበርኩም? ኣበይ ነርቲ ዓዲ ሕጊ ክሕግግዎ ከለዉ ኣብ ዓዲ ኣጓ ኣማይ ጊፍ ዝበሃል እዮም ሓጊጎም ኣብ ሽዱሽተ ቦታ ሓጊጎም ምግጣም ሲኢኖም ኣብኣ ግን ገጢም ኣሎም እቶም ሰብኣይ ኣተ ተስፋፂን ዝበሃሉ በዓል ዓዲ ቕን ሓያል እዮም ነሮም ለባም ሰበይቶም ከዓ ሓያል ለባም ነረን ይብልዎን። ስለዚ የመኽሮኦም እቲ መካየ ትምፀኦ ለካ ይብልዎ ሰበይቲ እያ ትሕግዘና እምበር ሳ ትምፃእ ኢሎማ ሕጂ እንታይ ኢሎም ይብልዎ ንሰበይቲ እንተዳ ወቂዋ ኣብ ገዛእሲ ሱሳ ይክሓሳ ኢሎም ሽዑ ከዓኒ ሱሳ ካ ፍርቂ ጋር ናይ ሰብ ይነሩ 120 ቅርሺ ባጢራ ጋር ነሩ ካበይ ከምፆ ክንቀል ወይ ክትብል እያ ውኢላ ኢላ 160 ከኸስ እዙይ ሓዳር ክፈርስ እዩ ኣይኮውኒ ኢላቶ እንዳራኹን ምናልባሽ ንሱ ፍርቂ ሕልቂ ኣኽላ እዩ ሰብኣይቱ እንተዳ ወቂዑ ንሳ ንውሻጠ ትደን ንሱ ከዓኒ ንውሻጠ ከያቱ ውሻጠ ኣትዩ እንተወቂዋ ግን ሕልቂ ተኣኽሎ እያ 18 ቅርሺ ኢሎም ሓጊጎም
0: እዚኣታ ውዕላል ደቂ ኣንስትዮ ካብ ጥንቲ ኣብ ውሽጢ ሕብረተሰብ ዓብዪ ተራ ተሰማዕነት ኣበርክቶ ብሓፈሻ ሓሳባትን ይስማዕን ኣብ ግብሪ ይሰርሕን ከም ዝነበረ ትርዳእ። ማዕርነት ዝብል ቃል እውን ካብ ቀደም ከም ዝነበረ ተስተውዕል።
1: እተን ሰታት ተስዋፅን እተን ሰበይቲ ወይ ድሕሪኡ ኩላቶም ዓዲሕጊ ሓቀን ኢሎም በቃ ኣቕመሙለን በላሕቲ ክነይ በላሕቲ ዝነበራ የን ዝሕግጋ ወይ ኣርበረቡ ንሰነቂመናሉ ብልዎ ንሓለዊ ምራኽ ሓንቲ ተኣኽሉ ያ ኢሎም ነሮም እዋ ነውሪ ረቡዕን ዓርብን ንዕኡ ትኽኖ ናይተሓለ

0: እተን ሓሙሽተ መዓልቲ ንበዓል ንበዓል ጥራይ እተን ክልተ መዓልቲ ከዓኒ ንዕኡ ኣብ ሰሙን ሓንቲ ኢልኩም ክትብዎ ኣርበ ረቡዕ ተባሂሉ በዙይ ከዓ ንሰርዓ ጊጎ ንበሃል ኣማኺረኖኦም ስታተ ተስፋፅአን ቅን ሓየላ ኣብልዎ
1: ኣብቲ ግዜ ማሰን መልቀስን ህቡባት እዮም ነይሮም። ብሓፈሻ ክውደስን ክንቀፍን ክመዓራርን ክእረምን ክስራሐን ክግደፍን ዝተደልየ ሓሳብ ብማሰ ወየ ጭፈራ ዒደረን ካልእን እዩ ዝግለጽ ነይሩ። እቲ ቐንዲ መባሃሃሊ ማዕከን እዩ ነይሩ ክበሃል ይከኣል።
0: እዚ በዓል መጫዕራ ንበርካ ኣውለኛ ኒ ትወሊ ማዕሾ ከመኢኻ ዲጋት ካዕሳይ በዓል ኣደገልዎ ከመኢኻ ዲጋት ካዕሳይ በዓል ኣደገልዎ ልጋዕ ዝደለየ ልጋዕ ዳኣትዎ ሓራስ ደለየ ሳሕራስ ዳኣትዎ መንሽር ደለየ እውን መንሽር ዳኣትዎ ስጋር ዝደለየ እውን ስጋር ዳኣትዎ ጎይታ ፀባኢኻ ጎይታኻ እጅቦ ማዓንጣኻ ዝናር ዝኸበቦ እስኻ ኣንበሳ ጢቢትካ ወሊቦ ሃላዊ መረብ ኢኻ መጋረጃ ድያቦ ሎሚ ተረኺብና ንህና ለል ዝሃበት ክትበይልዎ ምረፅ ኢሎም ከምዞም ኣርባዓ ብዑር በራዮም ፅቡ ኣይትወሊ ማዓሽ ይበሃል ኣትመርዖም።
1: ብዘይካ እዚ ህቡባት ሰባት ብሂወት እንከለዉ ማሰኛታት ይዕድም እሞ ቅድሚ ሞቶም ሓቀኛ ምስሎምን ተግባሮምን ክሰምዑዎ ይደልዩ። ማሰኛታት ከዓ እቲ ኣብ ባይታ ዘሎ ልክዕ ምስሎምን ተግባሮምን ይገልጽሎም።
0: ኣበይ ናይ ዝጊ ዝበሃል በዓል ጠርቀ ኣመራጉዝ ነበይ ኣድሽሎምን ከዓኒ ንኣቶ ጉብሳ ኣብሎ ኢሎም ሎም ሕጂ እንዳ ኣብሎ በለለይ ኣበይ ናይ ዝጊ ኣብሎ እንደበለለይ ሕጂ ኣቶ ጉብሳ እይ ገደ ካብ ዳሕረ ምስ ቦትኩ ስሒ ወዮ ዘይትብለለ ኢሎሞ ከመኢኻ ጉብሳ ከመኢኻ ፊደል ሃሁ ከመኢኻ ፊደል ሃሁ ኣራኢኻ ኣርሓና ኣራሁ ብመሰለላ ዘይተረከብ ገደል ብጎዞሞ ዘይትብትኽ ዓንዴል ክላ ግዳን በዲልካ ከይትኸውን ከይትብደል ንገዳምካ ዝበል ኢሎሞ ብድሕሪኡ ንሶም ናይ ሽዱሽተ ፅብድ ንኣም ነብሩ ክሂቦም እንዳ ኣም ነብሩ ክፈሊሾም ይበሃል። ታ ማሰ ወታ ወየ በዲልካ ከይትኸውን ከይትብድል ክላ ግዳን ቀልጢፍካ ንገዳምካ ዝግበል ኢሎሞ
1: ኣብነት ናይዚ ሰባት እቲ ኮነ ኢሎም ዘፅንዕዎ ጥራይ ዘይኮነ ንእግረ መንገዶም ሕልፍ ክብሉ ዝሰምዕዎ ዘይርስዑ ብዙሓት እዮም። እዚ ተውህቦን ኣስተብሎን ክኸውን ይኽእል እዩ። ብተወሳኺ
2: ክንደይ ዕድመ ጌርካ ኣለኻ እያ?
0: ሰብዓ
2: ሕጂ እሞ እዚ ኩሉ ዛንታታት ብንባብ ድ ዝመፅእ ዋላ ብምስማዕ ካብ ዓበይቲ ዝመፅእ ካበይኻ እዚ ኩሉ ዛንታታት ተዋህሉ ዶ?
0: ሓደ መፅሓፍቲ ይርአ ብዛንታ ከዓኒ ንዓበይቲ ከምዚኣ ልከፍ ኢለ የሰምዖም ካዝተዛረቡላ ዋላ ደው ኢሎም ድሓን ሃበልና ክብሉ ከለዉ በቃ ሓንጎለ ይቕበሎ ድሓን ሃበልና ኢሎም ንዓዲ ከመስግኑ እውን ከዓነ ንዝኮነ ኣምዳ ሓዘን እውን ኣምዳ መርዓ በቃ ተባህለ በቃ ይቕበሎ እዩ ሓንጎለይ የፅንዕ ዋላ ኣብ መንገዲ ዝሓልፍ ስኢለ ቀልዓለም ገዳ ይርዮኒ እንታይ ይብላሉ እየ ዝሰምዕ ዋላ ሕጂ ዋላ ሕጂ

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዘን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ ኣንባባይ ኣብ እወታዊ ኣተሓሳስባ፣ ኣካይዳ፣ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስቲ ከይወፃና ነዚ ኣቐዲሙ ክግለ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብን ናብን ምስዳድ፣ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕመረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሒካን ኣዕሙቕካን ብዅሉ መኣዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባእ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቱ ምጽማቕ፣ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምዳማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለጹ ዝጸንሑ ኣብ ኣናባኻ ክእለት ዘምጽሩ ኣቑሑታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ፣ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘ ፍሉይ ግዜን ቦታን ወስን። ካልኣይ፣ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ክተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከጠቓልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪፅካ ከተንብቦም እወታዊ ውፅኢት ይርከቦም። ሳልሳይ፣ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ። ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ፣ ምልክት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ፣ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣዕምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይን ናይ መወዳእታን ድማ ዝተፈላለዩ ጠቐምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለ ዝጸንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጸቕጥታት ክናግፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ የኽእለካ። ኣብዚ ምዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ። ንፉዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከዓ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸዓ እንትርፎ ኣዋጻጻ ኣካላቶም መልእኽቲ ናይቲ ጽሑፍ ዘይፈልጡ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግህሩ ይሽገሩ። ንፉዓት ኣንበብቲ መወረቕ ማለት ኖት ዝጥቀሙ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ ርድኢቶም ዘዕብዩ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ ኣብ ኣእምሮኦም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕ

ብሉ ናይ ምስተጻመሪ ማለት ሲንተዛይዝ ክለቶም ካብ ዘንበቦ ዘዕብዩ ፈላጣት መቕርብ ኮነ ፈተው ተዕሩኽ ክገብሩ ዝኽእል እዮም። ክቡራት ተዓዘብቲ፣ ኣንበብቲ ንምዃን እንገብሮ ጻዕሪ ዝበለጸ እኳ እንተኾነ ካብኡ ዝበለጸ ግን ንፉዓት ኣንበብቲ ንኽንከውን እነንብቦን እነወርፅፆን ሓሳባት ክህሉ ይግባእ።

ባርከስ እዚ ኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክተልኩም እናምስግና ምስ ኣባላት ስቱድዮ ብምዃን ብሩኽ መዓልቲ

150 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብና ነርና። ኣብ ዞባ ዓንሰባ ዘሎ ስታስቲካዊ ፀብፃብ ከ እንታይ እዩ ዝመስል ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 11 መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 3 ፎክስ መጉዳእቲ ድማ 7 ተመዝጊቡ ንዕዘቦ ኣለና። ኣብ ንብረት ዝወረደ ዕንወት ምስ ንሪኦ ድማ 33700 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ጋሽ ባርካ ዝነበ

ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት 2 ከቢድ መጉዳእቲ 4 ፎክስ መጉዳእቲ 6 ኣብ ንብረት ዝወረደ ዕንወ ድማ 251650 ናቕፋ ዝግመት ዕንወት ይወሪዱ። ብዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ተቐቢልና ኣሎና። ሕጂ እውን እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ሕጂ እውን ኣብ ዝተጠቕሰ ዕለት እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለው። መስመርካ ዘይምሓዝ 21 ሓደገኛ ኣመራርሓ 19 ቀዳምነት ዘይምኻብ 36 ብዘይ ኣገባብ ንድሕሪት ምምላስ 18 ርሕቐትካ ዘይምሕላው 30 ንኣጋር ቀዳምነት ዘይምሃብ 17 መስመርካ ዘይምሓዝ 21 ጉድለት ጥንቃቐ 19 ኣዝዩ ተፀጊዕኻ ምሕላፍ 19 መስተሰቲኻ መኪና ብምምራሕ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ኣተኪርና ብፍሉይ ክንሰርሕ ከም ዘለና እውን እዚ ረኺብናዮ ዘለና ስታስቲካዊ ፀብጻብ ክረዳኣና ዝኽእል ኣብነት እዩ። ኣብ ሴማፎሮ ብዝሒ ዘለዎ ጥሕሰታትን ከምኡ ውን ሓደጋታት ተዓዚብና ነርና ኣብ ዝሓለፈ እዋን። ኣብኡ ዝነበሩ ጥሕሰታት እንታይ እዮም ዝመስሉ? ኣብኡ ብሰንኪቲ ጥሕሰታት ዘጋጠሙ ሓደጋታት ከ እንታይ ሓደጋታት ክንዕዘብ ክኢልና እውን ኣብ ዝስዕብ ቪድዮታት ተኸታቲልና ክንምለስ ኢና። ናብኡ ከስክረኩም።

ከምዚ ክንዕዘቦ ፀናሕና ዝኸበርኩም ተኸታተልትና ኣብ ሴማፎሮ ኣብ እትሰግረሉ እዋን ብትርእዮ ሸለልትነት ክስዕብ ዝኽእል ሓደጋን ሳዕቢናቱን ከምዚ ክንዕዘቦ ዝፀናሕና እዩ። ስለዚ ኩልና ኣብ ሴማፎሮ ኣብ እንሰግረሉ እዋን ወይ ድማ ናይ ትራፊካዊ መብራህቲ ኣብ እንሰግረሉ እዋን በቲ ኣብ ዘሎ ትራፊካዊ ምንቅስቃስ ሓሊና ክንሰግር በዘጋጣሚ እውን መልእኽትና ክነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

ሓደራኽነ ፍቅርዝኒት ኣብዛሎም ዳይ ማርያም ሓደራኽየ ፍቅርዝኒት ኣብዛሎም ዳይ ኣሸውና ኣሸውና

ሰማይ ፀበርበ መውእልና ባዓደ ሓደ ባዓድበ ሴብንዋልጣንጎሚዳ ንሱ ወርቂ ክኸወር ዓሳኽሩ ነጉዳ

Teşekkürler.

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንኹሉ ፈጠ

0: መዓልታዊ ሓሳባት ከለሊ
1: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐፀልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
1: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
0: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅሪ ቴሌፎን 12245 ከምኡ 12247 እትሳተፍሉ መደብና ጀሚሩ ኣሎ። ናይ መልሲ ኣብ መስመር ሰዓታት ወትሩ ቀዳም ድሕሪ ዜና ዓረብ ቀትሪ ተፈኒ ብቐጥታ ተፈኒ፣ ረቡዕ ምሸት ድማ ድሕሪ ዜና ትግረ ዝድገም መደብ እዩ። ኣብ መስመር ሰብ ኣለና። ሄሎ
1: ሰላም። ሄሎ
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣዶናይ።
0: ክልተ ሰባት ዲኹም ዘለኹም?
1: ና ብና ኣለዎ።
0: ኣብ ክልተ ላይን ኣቲና ኣሎ መስለኒ ስቱድዮ። ሓንቲ ክንት ሎ ኣዶናይ
1: ሰማዕካ ኣለ ቤ
0: ኣረይ ኣዶናይ። ኣዶናይ መን?
1: ኣዶናይ ለምለም።
0: ካበይኻ ኣዶናይ? ካበይ ካባፅ። ከመይ ኣለባፀ?
1: ሃሩር ገዲፋ ተላል
0: ሃሩር ኣሎ ዶ? ፅቡቕ ኣይሰማዓካን ኣለኹ። ትሰማዕኒ እተ ደኣ ኣለኻ ወይ ኣብ ንፋስ ዘለዎ ቦታ ኢካ ዘለካ መስለኒ። ሄሎ ኣዶናይ
1: ሰማዓካ ኣለኹ።
0: ሓራ ይበል ክንፍትን ኢና በዛ ደላ ታ ሞ ክንቁፅሪ መረፃ ብቀዳማይ ደረጃ ካብ ሓደ ክሳብ 10
1: ሸውዓተ
0: ሓራይ ቁፅሪ 7 ተስፋ ግብር ትዕወት እዚኣ ምስ ቋንቋ ምትእሳር ዘለዋ እያ። ናይ ትግርኛ ማለት እዩ። መዓር ዝብርብር ሰብ እንታይ ይበሃል? መዓር ዝብርብር ሰብ እንታይ ይበሃል ብትግርኛ? መዓር ዝብርብር ሰብ መዓር ይብርበር እዩ ሓቀይ ተረዲእ ካል እቲ ሰብ ሕጂ ነቲ መዓር ዝብርብሮ ሰብ ስም ኣለዎ ወይ መፀውዒ ኣለዎ እንታይ ይበሃል?
1: መዓር ዝብርብር ሰንካላይ።
0: ሰንካላይ ቁኑዕ መልሲ። ፅቡቕ ኣዶናይ። ሰንካላይ ይበሃል። 110 ተዓዊትካ ኣለኻ። ናብ ካልኣይ ደረጃ ንኽድ
1: ናተልዎ
0: ራይ ቁፅሪ ክትመረፂ ካብ ካልኣይ ደረጃ ካብ ሓደ ክሳብ 10 ራይ ፅቡቅ ዕድል ምነየልካ። እዚኣ ምርጫ እንድያ? ስለዚ ሓንቲ ዕድል እያ ክትልወካ። ፅኒ ኢልካ ስማዕ፣ ብዙሕ ግዜ ኣይ ክደጋግመልካ ኒ ምርጫ ስለ ዝኾነት ሓንቲ ዕድል እያ ከዓ ራይ ከም ብበልካ እየ። ኣብ ልዕሊ ዜጋታት ወፃኢ ሃገራት ዝንፀባረቕ ዘይምኹኑ ፅላት ኣድልዎን ተነፅሎን እንታይ ተባሂሉ ይፅዋዕ? ሀ ኣግሮፎብያ፣ ለ ዜኖፎብያ፣ ሀ ኤሮፎብያ፣ መ ዙፎብያ። ኣክሮፎብያ፣ ዜኖፎብያ፣ ኤሮፎብያ፣ ዙፎብያ። ፎብያ ፎብያ ዶ?

0: ካብ ማንቸስተር ዩናይትድ ማዓልቲ
1: ካብዘና ኣርባዕተ ሓንቲ ኾነ ጉድን
0: ማዓልቲ ብለለ
1: ሓራይ ዝፎብያ ክነ ጉድላ ኢና። ስለዚ ዜኖፎብያ፣ ኣክሮፎብያ፣ ኤሮፎብያ ተሪፈና ኣሎ ማለት እዩ።
0: ዜኖፎብያ
1: ዜኖፎብያ ቁኑዕ መልሲ። ስለዚ 330 ኮይኑ ልካ ኣሎ። ንቐፅል። ፅቡቅ ሕጂ እንተ ተዓዊትካ 880 ክኾነልካ እዩ። እንተ ዘይተዓወትካ ግን እዛ 220 ዝተዓወትካ ወዲላ 110 ክትከውን እያ ማለት እታ ሽልማትካ። ቁፅሪ ምረፅ። ኣዶናይ ቁፅሪ ምረፅ። ኣ እዚኣ ምርጫ እንድያ እዚኣ ኸ ምርጫ የመፅሓትካ ደላ ኣ ምርጫ ግን ኣይኮነ ጉድለልካ ኒና ማለት እዩ። እዚኣ ሕ ተጠንቂቕካ መልስ ሓንቲ ድልያ ዘላትካ ከምብበልካ እየ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነበሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ክሕፈሶ ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነበሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። ንፀርተ ድያ ሕጂ ሓቶ መወዳእታ እያ እዚኣ ክደግመልካ ግዜ ትኸይድ ስለ ዘላ። ኣና ኢላ፣ ረብዓት፣ ዳዳ፣ መዓሳ።
0: ቆርብካ ሓፍላ ኣደራበኒ
1: ዓራይ ሓንቲ ደቂቃ ኣላትካ። የላ እዚኣ ዳ ቀዲመ ነጊረካ እ ኣብቲያ ስለ ዘጉደልኩልካ እዚኣ ክነጉድለልካ ይንኽእልኒና ዳ ግዜ ትኸደካ ኣላ ቅልጥፍ ኢልካ መልስ። ኣለኻ ዶ ሮናይ
0: ኣለኹ ኣለኹ።
1: እንታይ ኻ ትገብር ዘለኻ ንመንታሕት ወይ እንታይ ናይ መወዳእታ ክደግመልካ በል። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነብሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። እንጂ ዓሰርተ ካሊእት እያ ተሪፋትካ ዘላ ኣዶናይ።
0: ኣና ኢላ
1: ኣና ኢላ ኣይኮነትን ዳዳ እያ። ስለዚ ኣዶናይ 110 ተዓዊትካ ኣለካ ማለት እዩ። ይቀኒልና ተሳትፎካ
0: ይፈለየና።
1: ይቀኒልና ናብ ካልእ ደዋል ክንሰግር ኢና። ሄሎ
2: ሄሎ
1: ሄሎ
2: ሄሎ
1: መርሓባ። መልሲ ኣብ መስመር መን ክብል?
2: ኣብሪና።
1: ሳብሪና መን?
2: ኣብናይ
1: ካበይ ኸ ሳብሪና?
2: ካብ እምኒ ሓይሊ።
1: እምኒ ሓይሊ ኣራይ ሳብሪና፣ ፅቡቅ ዕድል ምነየልኪ። ኣብ ቀዳማይ ደረጃ ካብ 1-10 ቁፅር ምረፂ። ዘካ ቁፅር 7
2: ቁፅር 9
1: 9 እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ። ኣራይ ከም ብበልክ። ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል? ሀ መስወድ፣ ለ መቕልዒት፣ ሐ ሰርጎ፣ መ ሸሉላ።

0: ካሪ
1: ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል? ሀ መስወድ፣ ለ መቕሊዒት፣ ሐ ሰርጎ፣ መ ሸሉላ። ሰሚዕኻ ትፈልጥን ኢኻ ክትግምት እዩ ማለት ዓይነት ቅኖ ሕራይ መስወድ ኣጉዲልና ኣለና መቕሊዒት፣ ሰርጎ፣ ሸሉላ። እታ መስወድ ኣጉዲልና ኣለና። ስለዚ መቕሊዒት፣ ሰርጎ፣ ሸሉላ ተሪፈን ኣሎ። ኣራይ ካብታ ግዜ ኸያ ኣለኹ ሳብሪና
0: ኣለኹ።
1: ሰርጎ ኣይኮነትን ሸሉላ እያ። ንኻሊእ ግዜ ናፍልጦ ተኾነኪ ሳብሪና ኣኒልና ስለ ተሳትፎኺ። ናብ ካልእ ደዋሊ ክንከይድ ኢና። ዶ ናይ 110 ተዓዊት ኣሎ ሳብሪና ኣጋጣሚ ኮይኑ ተዓወተትን ሳልሳይ ደዋሊ ንኸይድ ኣለና። ሄሎ መርሓባ። መልሳ መስመር መን ክብል?
2: ሰናይት ባረካ ስመረ።
1: ሰናይት መን?
2: ሰናይ
1: ካብ ስመራ። ኣራይ ሰናይት፣ ፅቡቅ ዕድል ምነየልክ። ቁፅሪ መረፂ ኣብ ቀዳማይ ደረጃ ብዘይካ ቁፅሪ 7 9 ኣለዎ። ስፖርት ከመይ ኸ? ትፍትኒ? ኣይትከታተልኒ ኹ ብዙሕ ዜና ናይ ስፖርት ኣይትሰሚዐን ኢኺ?
2: ብዙሕ ኣይኮንኩን ስፖርት።
1: ኣበይ ኸ ተድህብ? እንታይ ተድህብ? ስ ናትከ ሆቢ እንታይ
2: እዩ?
1: ባህሊ ገለ ኣብ ባህሊ ፅቡቅ ኣራይ በሊ እታ ሕቶ ከቅርበልክ ንደ ምርጫ እንድያ ሓንቲ ዕድል እያ ዘላት ክ ተጠንቂቕክ መልስ እያ ከም ብበልክ ልክዕ ርሕቀት ማራቶን ክንደይ እዩ? ሀ 42 ነጥቢ 1 ባዶ ባዶ ኪሎ ሜትር፣ ለ 42 ነጥቢ 195 ኪሎ ሜትር፣ ሀ 42 ኪሎ ሜትር፣ መ 42 ነጥቢ 18 ባዶ ኪሎ ሜትር። ፅዒቃ ዶ ተሪራር ገምጋም ትሰሚዐዮ ነርክ ዲኺ ማራቶን ክግበር ከሎ ኣብ ዝተፈላለዩ ኣጋጣሚታት ክመይ ኪሎ ሜትር ከም ዝጎዩ? ለ 42 ነጥቢ 195 ኪሎ ሜትር። ቆንዕ መልሲ። ብኸመይ ክመሊስክ ግምድ ትባህሊ ጠቂሙ ክሎ ናይ ምግማት ክእለት ግ ኣብ ምንታይ ክትነጥ ኣብ ምንታይ ዓይነት ባህሊ ማለት እንታይ ክትገብሪ ኣብቲ ሆቢናት
2: ኣብ
1: ሳዕሰይት? ፅቡቅ ኣራይ ሰናይት። ናብ ካልኣይ ደረጃ ንኺድ ደሞ ወይሳ ክለና ኣራይ ቁፅሪ ምረፅ ብካልኣይ ደረጃ
2: ሓሙሽተ
1: እዚኣ ኸማን ምርጫ በፂሓ ትክ ዘላ ዕድለኛ እይ ክትመስሊ እንተ ደይፈለጥክ ትምልስ እያ ትፍትኒ ከም ብበልክ። ሓደ ካብ ቀንዲ ኣካላት ውድብ ሕቡራት ሃገራት ኣይኮነን። ሀ ባይቶ ፀጥታ፣ ለ ሓፈሻዊ ባይቶ፣ ሐ ሴክሬታርያት፣ መ ባይቶ ኣስያን።
2: ባይቶ

0: እንታይ ኢልክኒ?
1: ሀ
0: ሀ ባይቶ ፀጥታ
1: ሀ ሀ ሀ
0: ሐ እስኪ ኣንብብለይ እታ መልሲ ሀ ሪክትብ እንደለኽ ሐ ባይቶ ፀጥታ ድያ ዋላ ሰክሬታርያት ሰክሬታርያት ታሕቲ ፅባይ ተረዳት ክንመስለኒ ሓደ ካብ ቀንዲ ኣካላት ውድብ ሕብራት ሃገራት ኣይኮነን እንድያ ትብል ባይቶ ኣስያን ባይቶ ፀጥታ ይጋጃ ናና ኣይኮነትን ባይቶ ኣስያን እያ ባይቶ ኣስያን ዝበሃል ካብ ቀንዲ ኣካላት ውድብ ሕብራት ሃገራት ኣይኮነን። ሰናይ ሰናይ ቅሬቱ ካልእ ግዜ ትዕወቲ ተስፋ ንገብር ይቀኒልና ናብ ካል ደዋሊ ክንሰግር ኢና። ሄሎ መርሓባ፣ መልሲ ኣብ መስመር ማንከ?
1: ሶፋኒት ሚካኤል።
0: ሶፋኒት ሚካኤል ካበይኽ? ሶፋኒት
1: ደረጃ።
0: ኣራይ ሶፋኒት፣ ናይ ሎሚ ብዙሕ ሽልማት ኣይተወስደን ዘሎ ስኺ ኩሉ ክትወስድ እየ ተስፋ ንገብር። ኣራይ ቁፅሪ ምረፅብ ቀዳማይ ደረጃ
1: ሸማንተ
0: ጓል ክንደይ ዓመት እዮም ሶፋኒት?
1: ጓል
0: 12
1: 12
0: 15 ሰብ ህሉ ዶ ምሳኺ?
1: እዋ ኣለው
0: ኣለው ካብ ክዛዕቢ
1: እዋ
0: እዚኣ ምስኦም ተሓጋጊስ ክትምልስ እያ ክትሓይሻ መስለኒ። ኣራይ ከም ብበልክ ካብዞም ስዒቦም ዝስዕቡ ቃላት ኣፋውያታ እቲ ፍሉይ ዝኾነ ኣውፅኢ ካብዞም ዝስዕቡ ቃላት ኣፋወያታ እቲ ፍሉይ ዝኾነ ኣውፅኢ ሀ ደጉዓ፣ ለ ወየ፣ ሐ መልቀስ፣ መ ኣውሎ።
1: መ ኣውሎ
0: መ ኣውሎ ቆንዕ መልሲ። ኣይ ማታ ይኹን ከማን ስለምንታይ ፍሉይ ኮይኑ ኣውሎ? ቆንዕ መልሲ። ንፈቲ ንፈቲ ሶፋኒት ደጉዓ መልቀስን ወየን ናይ ሓዘኒ ኣውሎ ግን ኣብ እዋን ሓጎስን ደስደስን እዩ ኣውሎ ዝበሃል። ስለዚ 110 ዓዊት ክለኺ ንቐፅል ወስ ንቐፅል። ኣይ ኣብ ካልኣይ ደረጃ ቁፅሪ ምረፂ
1: 8
0: 8 ከም ብበልክ የበሊ ንኣህጉር ኤውሮጳን ኤስያን ዝፈልዩ ሰንሰለታውያን እምባታት ወይ ኣኽራናት እንታይ ተባሂሎም ይፅውዑ?

0: ሓራይሽ ግዜ ዘለኒ
1: ትኸይድ ኣላ እታ ግዜ ኸይ ሓራይ ኣብ ግዜ ኸይ ኣብ ግዜ
0: ኣልፕስ ማውንቴን ጋር ኣልፕስ ማውንቴን
1: ኣልፕስ
0: ማውንቴን
1: ኣይኮነን።
0: ኣንደስ ማውንቴን
1: መን
0: ኣንደስ
1: ኣንደስ ኣይኮነን ሞ እዚኣ ትምልሶ ኣይከኣልኩምን ክነግረክዶም ሓንቲ በል ናይ መወዳእታ ዓድን ተንክን ገብረን ንኽእል ቾይስ እንዲ ኩለን ጠቂስ ክየን
0: ንሽተይ ኮነ
1: እዚኣ የቕሬታ ቾይስ የብላን ምርጫ የብላን
0: መሓንሳ በል

0: ትኸይድ ኣላ ሕጂ 20 ካሊት ልክዕ ክንበኪና እታ ግዜ ተ ኣኺላ ግን ክትንውዲ ኢና ተገዲድና ሕራይ 20 ካሊት ሶፋኒት ሰሚዕኹን ዶ ኣራ 20 ካሊት ትኸይድ ኣላ እታ ግዜ ኣብ ስክሪን ክትርእያ ዘለኺ 15 ገለ ተሪፋ ኣላ ሶፋኒት
1: ኣቤት
0: ከይዳታ ግዜ
1: ሓደ ሓንሳ ምንሽ
0: ጠጠ ክነብላ ይንክእል ኒና ጅካ ተዳሃብና ከ ኣኺላ ኣላታ ግዜ ኣኽራን ኦራል እዮም ድበሃሉ ሶፋኒት ተስፋ ገብር ካሊ ግዜ ተዕወቲ ስለተሰትፉኺ ግን ኣዚና ንመስግን ይቀኒ ኣለና ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም መደብ መልሲ ኣብ መስመር ወትሮ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ ክንምለስ ኢና።

0: ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ፣
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣፍራሕ ባሃል ካባጫ።
0: ኣፍራሕ መን?
1: ኣፍራሕ ማሕሙድ
0: ካባፀ። ኣሩር ከመይ ኣሎ?
1: ኣብኡ ድሓኒ።
0: ተቐማጢ ዲኻ ዘዋሪ ከድከ?
1: ተቐማጢ
0: ኣረ ኣፍራሕ በሊ ቁፅር ምረፂ ኣብ ቀዳማይ ደረጃ
1: ቁፅር ሰለስተ
0: ክንደይ ኢልኪ?
1: ሰለስተ
0: ቁፅር ሰለስተ ኣረይ ከም ብበልከ እዚኣ ንክትምልስ እያ። ክልተ ዕድል ክህልዋ እዩ።
1: ክልተ ዕድል
0: ዋ ካብ ኣህጉር ኤውሮጳ ብብዙሕ ህዝቢ ኣብ ቀዳማይ ደረጃ ትስራዕ ሃገር መን እያ?
1: ካብ ምንታይ ወፃኢ?
0: ካብ ኣህጉር ኤውሮጳ ብብዝሒ ህዝቢ ኣብ ቀዳማይ ደረጃ እትስራሕ ሃገር መን እያ? ምርጫ የብላን። ክልተ ዕድል ግን ኣለኪ።
1: ሓስበለርኦ
0: ካብ ኣህጉር ኤውሮጳ ብበዝ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ኣፍራሕ
1: ኣሎ።
0: ኣራይ
1: ኤውሮጳ
0: መን? ኣጆ ክፈትን እየ።
1: ሓረ
0: ሞ ጊዜ ክንበኪና ክንግደድ ኢና። ኣፍራሕ
1: ቤልጅም ዶ ትኹ?
0: ቤልጅም ኣይኮነትን ሓንቲ ዕድል ተሪፋ ትክላ ሕጂ
1: መቕርባ ትሕግዘኒ?
0: ከመይ ምኑ ሕግዛ ኢና እዚኣ እንታይ ሓግዘኪ?
1: ዝኾነ ወላ ሂንታበኒ ከተማ ዝኾነ
0: ከተማ
1: ከተማ ባልካኒ ዝኾነ
0: ሓንቲ ሃገር እንደለኪ ድሕርታ ካብተን ከተማ ተቂሰልክ ዳ ነታ ሃገር ተቂሰ እያ ማለት እኒ ቀልጢፍ ክትምልስ እያ ዲኺ ኣብ ውሽጢ ሓሙሽተ ካሊት ሓንቲ ሂንቲ ክበኪ?
1: ሓረ
0: ኣብ ሓሙሽተ ካሊት ግን ክትምልስ እያ ኣለኪ።
1: ሓረ
0: እታ ሃገር ካብ ኤውሮጳ እውን ዝዓበየት ሃገር እያ።

0: ዝዓበየት ሃገር
1: ዝዓበየት ሃገር እያ ኣብ ኤሮጳ ስታ ዝዓበየት ሃገር እያ።
0: ኤሮፓ ዝዓበየት ሃገር
1: ከይዳ ተሓሙሻ ቃሊት
0: እዋይ ደሓንበስ
1: እንዳሓንበር ኣብ ዓለም ዝዓበየት ሃገር ከትፈልጥ እያ
0: ኤሽያ
1: ኣህጉር ይሱ ኣይ ኣክለክ ሕጂ እዚኣ የለኹን

0: ኣብ መስመር ካልእ ሰብ ኣለና። ሄሎ
1: ሎ
0: መርሓባ መርሓባ።
1: ስማን ፈረጅ ካብ ዓሰብ።
0: መን?
1: ስማን ፈረጅ።
0: ስማን ፈረጅ ካብ ዓሰብ። ቆረብ ድምፂ ካወስኽ ተቢልካልና ኣነ ፅቡቅ ኣይሰማዓካን ኣለኹም። ኣረ ቁፅሪ ምረፃ ብቀዳማይ ደረጃ ዓሰብ ከመይ ደሎ ኩነታት ኣየር? ሙቐት በል ንኺድ። ኣብ ቀዳማይ ደረጃ ቁፅሪ ምረፅ። ቁፅሪ ሓደ ከም ብበልካ የበል ዑስማን። ሃገራዊ ቤተ መዘክር ኤርትራ መዓስ ብወግዒ ተኸፊቱ ወይ ተመስሪቱ? ዓመተ ምህረት እንተና ነጊርካና ኣኽእል እዩ። ዑስማን ኣለኻ ዶ?
1: ኣለው ኣለው።
0: ንፅር ትርያ ታሕቶ
1: 97
0: ኣይኮነትን። ክልተ ዕድል ክበካ ሕጂ። እንተዳ እዚኣ ሓቢረካ እታ ክልተ ዕድል ዝነበረት ናብ ሓንቲ ዕድል ኮነጉድላ ኢና ተሰማማዕ። ኣራይ ትሕቲ 97 እዩ። ትሕቲ 97 እዩ። 997 ኢልካ ንሓቀይ። ስለዚ ቅድሚ እዩ
1: 95
0: ኣይ ኮነትን ዑስማን።
1: ሓንቲ ዕድል ኣዋ ሓንቲ ዕድል
0: ኣራይ በል ኣይኮነትን 92 እያ ዑስማን። 31 ነሓሰ 992 ኣረ ናብ ካልእ ደዋለ ክንሰግር ኢና። ሄሎ መርሓባ መልሳ መስመር መን ክብል?
2: ዮርዳኖስ።
0: ዮርዳኖስ መን?
2: ዮርዳኖስ ወልዱ።
0: ከበይኸ ዮርዳኖስ?
2: ከቤት ንኻ
0: ኣራ ዮርዳኖስ ፅቡቅ ዕድል ምነየልክ። ቁፅሪ ምረፂ ቁፅሪ 2 4 6 10 ኣለዋ። እዚኣ ሰለስተ ዕድል ክህበክ ንክትምልስ እያ እዚኣ እውን። ኣራይ ከም ብበልክ ኣባል ሃገራት ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ ወይ ክንደየን? ኣብ ስክሪን ከምፃሕ ኣራይ ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ እያ ተባሂቶ? በርቲዐን እየን መስለኒና ኢሎም ማዓንቲ ሕቶታት ኣጋጣሚ
2: ቅድሚ ዝፀንሐካ ኹም እዮ
0: ብርታ ኢላ ተዘይ ፈሊጥካ ሽግር እዩ ሕቶ። ዮርዳኖስ ኣለኹ ዶ?
2: ኣለኹ።
0: ሞ ንኺድ ዶ?
2: ፈትኒ ክንደይ ዕድል ኣለኪልካኒ?
0: ሰለስተ ዕድል። ክንደይ እየን እያ እኳ? ሽዱሽተ ኣይኮናን። ክልተ ዕድል ተሪፈናና።
2: ሸሞንተ
0: ኣይኮናን።
2: ሸሞንተ ኣይኮናን። ክወሰኺ ከብድሪ
0: ወሰኺ

0: ካብ ፀሎት
1: ካበይ?
0: ካብ ፀሎት
1: ጸሎት
0: ኣስመራ
1: ጸሎት
0: ኣስመራ ፀሎት
1: ካብ ጸሎት ሓራይ ሓራይ ሚልዮን ናብ ቁፅሪ 2ልተን ቁፅሪ 6ዱሽተን እየን ተሪፈን ኣለዋ
0: ክስተ ሽዱሽተ
1: ኣረ ቁፅሪ 6ዱሽተ እዚኣ ምስ ታሪክ ምትእሳር ኣለዋ ተማሃራይ ዲኻ ሚልዮን
0: ተማሃረ
1: ትግደስ ዲኻ ታሪክ
0: ድሓኒ
1: ዓኒኻ ሓራይ በልከም ብበልከ እየ ኣብ ብረታዊ ቃልሲ ህዝቢ ኤርትራ ናቕፋ ናፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ጥቐስ ክልተ ዕድል እያ ዘላ ትካ እዚኣ ሓንቲ እንድያ ትግባእ ግን ክልተ ክገብረልከ ኢና ወርሒ ናቕፋን ኣፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ማለት እዩ

0: ማዕሴን እናፃወፅን ትፈልጦ ዲኻ
1: ሬንጅ ዶ ትብል
0: ሬንጅ
1: ሬንጅ ኦሮ
0: ኣዋርሒ እኳ ኢለካ ተ 12 ወርሒ ሓንቲ ወርሒ ምረፅ ካበኒ ኣዋርሒ ትመርፅ ናፋ ማዓስ ሓራ ወፅያ
1: ቁሩብ
0: ካልካ ንሚልዮን መጋቢት ቁንዒ መልሲ ግምድ እያ ነይራ ሓበሬታ ይብካ ሓረያ መጋቢት እዩ 977 እየ ናቕፋ ሓራ ወፅያ ብ23 መጋቢት ከም ዝተፃሒፉ ዘሎ ኣብ ዓበት ድማ ብ19 መጋቢት 988 ማለት እዩ ሚልዮን ኣይትረሳዓየን ረክልተና ብሓደ ወርሒን ወፅን ዓመተ ምህረት ይድፋልለ ሞንታይ ናብ ካልኣይ ደረጃ ንክድ ካልኣይ ደረጃ ቁፅሪ ምረፅ ቁፅሪ 3 5 7 8 የለዋን 1 2 4 6 9 10 ኣለዋ ማለት እዩ 6 ኣራይ ስፖርት ከመይ ኢኻ
1: ስፖርት
0: ኢሓ ትርኢ ጥራሕ ዲኻ ዋ ነቲ ኩነታት ዝምልከት ጉዳያት እውን ትድስሶ ኢኻ ኣራይ ተስፋ ግብር ትምልሳ ከም ብበልካ ይበል ኣብ ስዊዘርላንድ ዝመደበሩ ንስፖርታዊ ጉዳያት ዝዳኒ ቤት ፍርዲ እንታይ ይበሃል
1: ኣብ ስዊዘርላንድ
0: ዝመደበሩ ንስፖርታዊ ጉዳያት ዝዳኒ ቤት ፍርዲ እንታይ ይበሃል ጉዳያት ስፖርት ተደለ ኣህጉራዊ ጉዳያት እንተ ተላዒሉ ዝፈርድ ማለት እዩ ሰሚዕኻ ትፈልጥ ዲኻ ከምኡ ድበሃል ከም ዘሎ
1: ሚዕ ንሸ ግዜ
0: ኣራይ

0: Allagador, Milen.
1: Hasta mí.
0: Vale. Mota gize trading der la Milen. Esra Khalid kab hijj khfaq dal gaya. ሚሊዮን ከዳታ ጊዜ
1: ኣብ ስዊዘርላንድ ሓንሳ ሚሽ ሓግዘኒ ሽ
0: ታ ትገብር ደላ ኣበይ ቀደል ያደላ ኣበይ ደል ያላ
1: ኣብ ስዊዘርላንድ ሄርዳኒ
0: ኦ ሳ ኣበይ ደል ያላ ተመልሲ
1: ኒሽ ኒሽ ሓንሳ
0: ኣራዮ ፅበይ ከይና ኣራዮ ብዓቕሊ

0: أزو السلام تنا تقبلوه فن هون عم نكتال تركو وزخوركم تعزت تنا خميان تشيخوم سعد شاع تاخيلون الوم روع سير تخل تنا حسس تلالو هاقراون هاقراون زينا تعزلكم كريبا زول لغو في المنزومية نكتالكم بخبر نعدمكو بغندر استزينا فلم عب تسقاتا تاكباب وحسا طاعة مخزوتر منيستر مريت ماينا كبابنا زخاخيرو ኣብዚ ወጋሽ ባርካ ባህላዊ ውርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዘዝ መተሓሳሰብ ኣቕሪቡ ኣብ ንዞባ ቅርደት ኣብ ምድምፋዕ ዝምድናታት ዕዮ ዘተኮረ ዝተምህሮ ተዋሂቡ ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቓት ሽደራውያን ከም ዝቐተለ ሓቢሩ ሰሜን ኮርያ ሎሚ 12 ነሓሰ ተወሳኺ ፈተነ ባሊስቲክ ሚሳይል ከም ዘካየደት ገሊጻ ቬኔዙዌላን እስራኤልን ን17 ዓመታት ተበቲኹ ዝጸንሐ ዲፕሎማስያዊ ዝምድና እናም ንቡር ንምምላስ ተሰማሚዐ ዝርዝር ዜና ጸጋታት ኣከባቢ ሃለኽትን በረስትን ብምዃኖም ውሑስ ኣገባባ ጠቓማ ክዝውተር ሚኒስትር መሬት ማይን ኣከባብን ኣዘኻኺሩ ወኪል ኤርና ዮናታን የዕበዮ ዝዳለዎ ጸጸባሎ ጴጥሮስ መንግስቲ ካቕርቦ እዩ
1: ጸጋታት ኣከባቢ ተጸንቀቕቲ ተበላሸውትን በረስትን ስለ ዝኾኑ ውሑስ ኣጠቓቕማ ክዝውተር ኣብ ሚኒስትሪ መሬት ማይን ኣከባብን ግዜያዊ ሓላፊ ክፍለ ኣከባቢ ኣቶ ክብሮም ኣስመሮም ኣዘኻኺሩ ኣከባቢ ተዳህሰስትን ዘይተዳህሰስትን ህወታውያንን ዘይህወታውያንን ብሰብ ዝተሰርሐን ተፈጥሮኣውን ኮይኑ ዲጋታት ወደባት ጽርግያታት ህንጻታትን በዓትታትን ኣኽራናትን ውሓይዛትን ሜዳታት ጫካታትን ካልእን ከም ዘጠቓልል ኣረጋጊጹ እቲ ክፍሊ ኣከባቢ ጠቀስ ሓበሬታን ዳታን ብምድላው ከከም ኣገዳስነቱ ናብ ህዝቢ ከም ዝርግሕ ዝጠቐሰ ኣቶ ክብሮም ኣብ ዝሓለፈ ዓመታት ብዝተካየደ ንምሕደራ ድሩቕ ጉሓፍ ዝምልከት መፅናዕቲ ኣብ ዓበይቲ ከተማታት 70 ሚታዊት ጉሓፋት ዝምሽምሽ 18 ሚታዊት ድማ ፕላስቲክ ምዃኑ ፍሊጡ በዚ መሰረት ኤርትራ እታው ሰደድ ምዝርጋሕን ምጥቃምን ፕላስቲክ ንምቆፅፃር ሕጋዊ ምልክታ ቁፅሪ 99/2024 ኣብ ግብሪ ውዒላ ትሰርሓሉ ከም ዘላ ብምሕባር ምስ ሚኒስትሪ ሕርሻ ብምትሕባር 364 ቶን መዓልቱ ዝሓለፈ ፀረ ባልዕ መድሃኒት ንወፃኢ ሃገር ተለኣይኹ ከም ተወገነ ከምኡውን 100 ቶን ዝተፈላለየ ጓሓሳት ከም ተቐብረን ከም ተቓፀለን ውሑድ ድማ እንደገና ተመስሪሑ ዳግም ኣብ ጥቕሚ ዝውዕለሉ ባይታ ከም ተራሕወ ገሊጹ ንኩነታት ብከላ ኣየር ከተማ ኣስመራ ኣመልኪቶ ኣብ ዝሃቦ ሓበሬታ ካብ 219 ክሳብ 224 ኣብ ዝተካየደ መፅናዕቲ ብዘይካ ኣብ ወርሓት መጋቢትን ሰነን ብሰንኪ ካምሲን ዝኽሰት ብከላት ፀዓቂ ተጓዳእቲ ጋዛትን ኣሰካፊ ከም ዘይኮነ ብምጥቃስ እቲ መፅናዕቲ ኣብ ከተማ ኣስመራን ካልኦት ከተማታትን ሃገርና ቀጻሊ ምዃኑ ሓቢሩ ኣብ መወዳእታ ኣቶ ክብሮም ኣብ ምዕቃብ ሓመድን ማይን ምግራብን ዳግመ ምግራብን ዝሰላሰል ዘሎ ስራሕ ብዝለዓለ ናህሪ ክቕፅልን ንኩሉ ኣካል ሕብረተሰብ ብዘሳትፍ መንገዲ ክውደብን ተላብዩ
0: ኣብ ዞባጋሽ ባርካ ባህላዊ ውርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዝዝ መተሓሳሰብ ኣቕሪቡ ወኪሌር ናቕዳዊ ተወልደን ዘዳለዎ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ
2: ኣብ ዞባ ጋሽባርካ ዕቁር ባህላዊ ውርሻታት ብምድህሳስን ብምስናድን ናብ ወለዶታት ንምትሕልላፍ ኣብ ዝሰላሰል ዕማም ተራ ሕብረተሰብ ብሓፈሻ ናይ መንእስያትን ክኢላታትን ድማ ብፍላይ ክዓዝዝ ብ11 ነሓሰ ኣብ ባሮንቶ ኣብ ዝተካየደ ርክብ መተሓሳሰብ ቀሪቡ ኣብዚ ክፍሊ ባህልን ስፖርትን ምስ ካልኦት ኣካላት መንግስትን ሕብረተሰብን ብምትሕብባር ኣብ ምዕቃብ ዝጭበጡን ዘይጭበጡን ባህላዊ ውርሻታት ኣተኪሩ ንዘካይዶ ዘሎ ፃዕርን ውፅኢቱን ብምግምጋም ኣብ ናይ መፃኢ መደባቱ ዝዘተየሉ ኣኼባ ዋና ዳይረክተር ናይቲ ክፍሊ ኣቶ እድሪ ሳልሕ ብክኢላታት ዝምራሓ ኮሚቴታት ብምቋም ብዝካየድ መፅናዕትን ዳህሳስን ብዙሓት ኣብ ሓደጋ ምፅናት ኣንፀላልይዎም ዝነበሩ ባህላዊ ውርሻታት ብግቡእ ተሰኒዶም ኣብ ዞባ እውን ሃገራውን መድረኻት ክንፀባረቑ ከም ዝበቕዑ ገሊጹ ኣቶ እድሪስ ብተወሳኺ ኣብ ርእስቲ ኣብ ውሽጢ ዞባ ዝግበር ንጥፈታት መፅናዕቲ ዝተገብረሎም ንባህላውን ባህርያውን ፀጋታት ዘላለዩ ትሕዝቶታት ዓመት መፅእ ኣብ ሃገራዊ ፌስቲቫል ብመንእስያት ከም ዝቐርቡ ብፍላይቶም ዝጭበጡን ዘይጭበጡን መበቆላውነቶም ከየጥፍኡ ጥበብ ብዝመልኦ ኣገባብ ከም ዝንፀባረቑ ኣብ ዝግበር ዘሎ ፃዕሪ ተራ ሕብረተሰብን ኮሚቴታትን ልዑል ከም ዝኾነ ገሊጹ። ተሳተፍቲ ብወገኖም ብደረጃ መምሕዳራት ከባቢ ዝካየድ ባህላዊ ውድድራት ክቕፅልን ክሰፍሕን ተጀሚሩ ዘሎ ባህላዊ ቅነ ብሄራት ክድፋኣሉ ከምኡውን ዳሳሳውን መፅናዕታውን ንጥፈታት ብቐፃሊ ክካየድ ዝብል ርእቶታት ብምቕራብ ዕቃበ ባህላዊ ውርሻታት ንዝተወሰኑ ኣካላት ጥራሕ ዝግደፍ ዕማም ስለ ዘይኮነ ተራ ናይ ኩሉ ዜጋ ክዓቢ ፀዊዖም።

ኣብ ንዞባ ኦርደት ብጭንፈር ዕዮን ማሕበራዊ ድሕነትን ዞባ ጋሽ ባርካ ዝተወደበ ኣብ ምድልዳል ዝምድናታት ዕዮ ብሓፈሻ ኣብ መንጎ ሰራሕተኛታትና ስራሕትን ክህሉ ዝግባእ ናይ ስራሕ ዝምድና ድማ ብፍላይ ዘተኮረ ዝተምህሮ ተዋሂቡ ኣብቲ ብ6 ሓሰን ሰራሕተኛታትን ወነንትን ትካላት ዝተዋሃበ ዝተምህሮ ሓላፊ ኣሃዱ ዕዮ ኣቶ መብራህቱ ረዘነብ ዘመሓላለፎ መልእኽቲ ወነንቲ ትካላትን ኣስራሕትን ዕብየት ትካላ ብቕዓት ሰራሕተኛታት ዓይነት ኣቕርቦትን እንግዶትን ከም ዝምርኮስ ተገንዚቦም ኣብዚ መዳይ ዝፀቒጦም ክሰርሑ ተሓሳሲቦም ቀዳማይ ዳኛ ቤት ፍርዲ ዕዮን ማሕበራዊ ድሕነትን ዝተዋጋሽ ባርካ ቶ ተኽሊ ኣከሎም ብወገኑ ሰራሕተኛታት መሰላቶም ተሓልዩ ብዘይኣድልዎን ውሕስነቱ ብዝተሓለወ ኣገባብን ዝዓይሉ ባይታ ክፍጠረሎም ሰራሕተኛታት ድማ ዝሕተትዎ ጉቡኣት ብምምላእ ንዕብየት ትካሎም ብትግሃትን ተወፋይነትን ክሰርሑ ከም ዝግባእ ብምግላፅ ብፍላጥ ኮነ ብዘይፍላጥ ኣብ ልዕሊ ሰራሕተኛታት ዝፍፀም ኣድለዎ ወይ በደል ሕጋዊ ስጉምቲ ከም ዘኸትል ገሊጹ ኣመሓዳር ንዞባ ኦርደታቶ ኢሳ ኣጥዑም ድማ እቲ ኣስተምህሮ ብዝምድናታት ዕዮን ዝፀንሐ መርዳእታ ብምብራኽ ኣብ መንጎ ሰራሕተኛታትና ስራሕትን ዝኽሰቱ ክርክራት ኣብ ምፍታሕ ልዑል ኣስተዋፅኦ ከም ዝህልዎ ብምጥቃስ ብቐጻሊ ክካየድ ኣዘኻኺሩ ኣብ ንዞባ ማይምነ ትርከብ መደበር ፈልሲ ኣትኳሮ ጠለባት ገረብቲ ዘማልእ ምድላዋት ብምግባር መደባት ምግራብ ንምዕዋት ልዑል ኣስተዋፅኦ ትገብር ከም ዘላ ተሓቢሩ እታ መደበር ፈልሲ ሎም ዓመት ንዝሰላሰል ንጥፈታት ምግራብ ልዕሊ 170,000 ፈልስታት ከም ዘዳለወት መብዛሕትኡ ከዓ ምስቲ ከባቢ ዝሰማማዕ 22 ዓይነታት ዘመበቆላ እውን ዘይመበቆ

ቆላው ናግራብ ከም ዝኾነ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ መዓሾ ጎይቶኦም ገሊፆም። እቲ ፈልስታት ድሮ ብውልቀ ገረብትን ወፋሮ ክረምታዊ ልምዓትን ኣብ ቀላጥ ቦታታት ሕዛእትታትን ንእምነት ቦታታትን ይትከል ከም ዘሎ ብተወሳኺ ረዲዩ። እዚ ከምዚ ኢሉ እንከሎ ኣብ ንዞባ ፀሮና ተዋፊሮም ዘለዉ ተምሃሮ ክረምታዊ ልምዓት ንዝተዋህቦም ዕማማት ምዕቃብ ማይን ሓመድን ብጉቦ የሰላስሉ ከም ዘለዉ በዓል ሞያ ሕርሻ መሃንድስ ዜና ግርማይ ሓቢሮም። እቶም ተምሃሮ ኣብ ምስራሕ ዘላታትን ከትርታትን ምትካል ፍልስታትን መኮስኳስ ኣግራብን ከምና ምፅጋን ዘላታትን ከትርታትን ይነጥፉ ኣለዉ። ዛጊድ ድማ ስታት 30 ኪሎ ሜትር ቅናታዊ ዘላታት 549 ሜትሮ ክቦ ከትርታት ከምኡ ውን ልዕሊ 900 ፈልሲ ዘገልግል ጎዳጉዲ ከም ዝዓመሙ ክፍለጥ ተኻኢዱ ኣሎ። ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ውፃኢ። ሰራዊት ማሊ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኻ ጉር ብዘካየዶ ሰፊሕ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዘቐተለ ሓቢሩ። እቲ ስርሒት መልሰ ግብሪ ናይቲ ኣብ ወታደራዊ መደበር ዝተኻየደ መጥቃዕቲ ምዃኑ ኣዘዝቲ ሰራዊት ተሃገር ገሊፆም። በቲ ስርሒት ብርክት ዝበለ ኣፅዋርን መካይንን ከም ዝማረኸ ሰራዊት ማሊ ፍሊጡ ኣሎ። ኣብቲ ኣጋጣሚ ዛጊት ቁፅሮም ዘይተጠቕሰ ብርክት ዝበሉ ወታደራት ማሊ ከም ተቐትሉ እውን ተቓሊሑ። ንሰራዊት ማሊ ዕላማ ዝገበረ ሽበራዊ መጥቃዕቲ ዘይዱ ከም ዘሎ ዝጠቕሱ ፀብጻባት ብ18 ሓምለ ብዝተፈፀመ መጥቃዕቲ ብውሕዱ 30 ወተሃደራት ከም ተቐትሉን ልዕሊ 60 ከም ዘቐሰሉን የረድኡ። ዕጡቓት ወገናት ኣብ ዝሓለፈ ወርሒ መያዝያ ማሊ ብዘካይዶ ዝተዋሃደ መጥቃዕትታት ሚኒስተር ምክልኻል እታ ሃገር ዝርከቦም ሓያሎ ሰባት ከም ተቐትሉ ኣይርስዓን። ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ወጢኖንኦ ዘለዋ ሓበራዊ ወታደራዊ ልምምድ ሎሚ 12 ሓሰ ፈተነ ባሊስቲክ ሚሳይል ኣካይዳ። እቲ ሚሳይል ሃገሩ ክመፃ ዝኽእል ፀጥታዊ ስግኣት ንምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ፅዋር ከም ትፍትና ጠንቂቑ ኣሎ። ኣሜሪካን ደቡብ ኮርያን ካብ 17 ሳብ 27 ሓሰ ዝቕፅል ዓመታዊ ወታደራዊ ልምምድ ከካይዳ ወጢነን ከም ዘለዋ ዝፍለጥ ኮይኑ ኣብዚ ልምምድ 10,000 ወታደራት ከም ዝሳተፉ ገሊፀን እየን። ሰሜን ኮርያ ነቲ ልምምድ ብኣግኡ ከም ዝኮነነቶ፣ ኣሜሪካን ደቡብ ኮርያን ግን ንካልኦት ሃገራት ባእሎታ ከም ዘይፀሎ ሓቢረን ኣለዋ። ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሴት ኮርያ ምዃን እያ ሰሜን ኮርያ ትወቀስ። ቨነዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድናእናብ ንቡር ንምምላስ ከም ተሰማምዓ ገሊፀን። እቲ ስምምዕ ሚኒስትርታት ጉዳያት ወፃኢ ክልቲአን ሃገራት ከካይድዎ ድሕሪ ዝፀንሑ ርክባት ከም ተበፅሐ ተሓቢሩ። ከም ኣካል ናይቲ ዲፕሎማስያዊ ስምምዕ ቆንስላዊ ንጥፈታት ክጅምራ ምዃን እውን ኣፍሊጠና ኣለዋ። መንግስቲ ቨነዙዌላ ነቲ እስራኤል ኣብ ልዕሊ ፍልስጥማውያን ትኽተሎ ፖሊሲ ብምቋም ኣብ 2009 ምስተ ሃገር ዝምድንኡ ከም ዝበተኸ ፀብጻባት የረድዉ። ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብዘ ሕጋዊ መዐደኒ ፕላቲንየም ብዘጋጠመ ሓደጋ ምህማም መሬት ብውሕዱ 14 ሰባት ከም ዝሞቱ ካብቲ ከባቢ ዝተፈኖ ዜና ረዲኡ። በቲ ሓደጋ ዝተደብዩ ወገናት ክህልዉ ስለ ዝኽእሉ ቁፅሪ ምዉታት ክዛይተኽእሎ ከም ዘሎ ሰብ መዚ ደቡብ ኣፍሪቃ ኣሚቶም ኣለዉ። ኣብ ደቡብ ኣፍሪቃ ዘይሕጋዊ ዕደና ጠንቂ ሰባውን ቁጠባውን ክሳራታት ኮይኑ ከም ዘሎ እዮም ፀብጻባት ናይቲ ሃገር ዘረድኡ። እዚ ከምዚ ኢሉ እንከሎ ትማል 11 ንሓሰብ ዚምባብዌ ዘጋጠመ ሓደጋ ምጥሓል ጃልባ ብውሕዱ 44 ሰባት ከም ዝሞቱ ተቓሊሑ። እታ ጃልባ ልዕሊ 110 ሰባት ፅዒና ኣብቲ ምስ ዛምቢያ ዘዳው ቀላይ ካሪባ ተንቀሳቀስ ከም ዝነበረትሉ እዋን ነቲ ሓደጋ ከም ተቓልዐ ተገሊጹ። ጠንቂ እቲ ሓደጋ ሕማቅ ኩነታት ኣየር ክኸውን ከም ዝኽእል ኣፍናዊ ግምታት ከም ዘሎን ብዛዕባኡ ምርመራ ይካየድ ምህላውን እውን ተሓቢሩ። መንግስቲ ኮሎምቢያ ንሮራታት ጎላን ከም ላዕላዊ ግዛኣት እስራኤል ኣፍልጦ ምሃቡ ካብ ሶርያ ኩነን የገጢምዎ። ሚኒስትሪ ጉዳያት ወፃኢ ሶርያ ትማል 11 ሓሰብ ዘውፅኦ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝፃረር ንዲፕሎማስያዊ ዝምድና ሃገሩን ኮሎምቢያን ድማ ብሓደጋ ዘእቱ ምዃኑ ጠንቂቕሎ። ኣሜሪካ ኣብ 2019 ንሮራታት ጎላን ከም ላዕላዊ ግዛኣት እስራኤል ኣፍልጦ ምሃባ ዝፍለጥ ኮይኑ ኮሎምቢያ ኣብቲ ጉዳይ ተመሳሳሊ ስጉምቲ ከም ዝወሰደት ካልአይቲ ሃገር ኮይና ኣላ። እስራኤል ንሮራታት ጎላን ኣብ 1967 ብውግእ ጎቢጣ ብምሓዝ ኣብ ትሕቲ ቁፅፅራ ድሕሪ ምእታዋ ኣብ 1981 ንምሕደሩኡ ዝምልከት ሕጊ ከም ዘተኣታተወት ፀብጻባት የረድኡ። ይኹን እምበር ባይቶ ፀጥታ ወደብ ሕቡራት ሃገራት እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስን ዘይቅብሎን ምዃኑ ብምጥቃስ ክቃወሞ ፀኒሕ ኣሎ። እስራኤል ኣብ ሶርያ ጥራይ ዘይኮነት ኣብ ፍልስጤምን

0: ሊባኖስን እውን ናይ ምስፍሕፋሕ ፖሊስታት ትኽተል ከም ዘላ ዝፍለጥ እዩ። መንግስቲ ታይላንድ መጥቃዕትታት ፎኪስ ብረት ንምግታእ ንፍቓድ ብሕታዊ ዋነት ብረት ከም ዘወንዘፎ ሓቢሩ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ብዝሓለፈ ሰሙን ኣብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ 8 ሰባት ድሕሪ መቕታሎም እዩ። ብዜካዚ መንግስቲ ታይላንድ ብዘይሕጋዊ መንገዲ ብረት ዝሓዙ ዜጋታት ክረክብዎ ብሕጋዊ መገዲ ዝወነንዎ ድማ ኣብ ህዝባዊ ቦታታት ሒዞምዎ ከይንቀሳቀሱ ኣዚዙ ኣሎ። ታይላንድ ኣብ ዞባ ደቡባዊ ምብራቅ ኤስያ ብብዝሒ ብሕታዊ ዋነት ብረት ኣብ ቀዳማይ ደረጃ ከም ትስራዕ ዝጠቕሱ ፀብፀባት ኣብቲ ሃገር ልዕሊ 10 ሚልዮን ጥቕናጁ ኣብ ኢድ ሲቪል ውልቀ ሰባት ከም ዘሎ ይረድኡ። ብሕታዊ ዋነት ብረት ብደረጃ ዓለም ካብ ቀንዲ ጠንቂ መጥቃዕታት ፎኪስ ብረት ምዃኑ ይጥቀስ። መንግስቲ ቤልጅዮም ኣብ ዝቕፅል 10 ዓመታት ኣብ ወታደራዊ ምህዞ ናይ ኣስታት 5 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። እቲ ካብ መወዳእታ 2026 ክሳብ 2035 ዝትግበር መደብ ወታደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናውን ምግባርን ዝዓለመ ምዃኑ ሚኒስትሪ ምክልኻል ቤልጅዮም ሓቢሩ። ብመሰረቲ መደብ ቤልጅዮም ኣብ ነፍሲ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንወታደራዊ ምርምርን ምህዞን ክትስለያ። መንግስቲ ቤልጅዮም ኣብ ዝሓለፈ ወርሒ መጋቢት ንወታደራዊ ወፃኢታት ሃገሩ ናብ ልዕሊ 200ታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሎ ሃገራት ኤውሮጳ እውን ወታደራዊ ወፃኢታትን ናይ ምዕባይ ስጉምትታት ክወስዳ ፀኒሕና ኣለዋ። ፀጥታ ኤውሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን እናንቆልቆለ ብምምፁ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓ ከም ተገደዳ ፀብፀባት ይጠቕሱ። ኣብ 2025 መጠን ተጠቃምነት ከሰል ብደረጃ ዓለም መጠናዊ ወሰኽ ከም ዝረኣየ ፀብፀባት ኣህጉራዊ ወኪል ፀዓት ሓቢሮም። መጠን ተጠቃምነት ከሰል ብባዶ ነጥቢ 500ታዊት ብምውሳኽ ኣስታት 9 ቢልዮን ቶን ከም ዝበፅሐዮም እቶም ፀብፀባት ዝጠቕሱ። ይኹን እምበር ምስ ምምዕባል ተሓዳስ ፀዓት ጠለባት ከሰል ክሳብ 2030 ብልዕሊ 300ታዊት ክጎድል ከም ዝኽእል ይግምታት ዘሎ። ብከላ ኣየር ንምንካይ ተጠቃምነት ከሰል ክጎድል ክቐርብ ፀንሐ ኣህጉራዊ ፀውዒታት ከምቲ ዝድለ ክትግበር ከም ዘይፀንሐ እዩ ዝጥቀስ። ከሰል ካብ ቀንዲ ጠንቅታት ብከላ ኣየር ምዃኑ ዝፍለጥ እዩ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣብ ፀጋታት ኣከባቢ ብውሑስ ኣጠቃቅማ ክዝውተር ሚኒስትሪ መሬት ማይን ኣከባብን ኣዘኻኺሩ። ኣብ ዞባ ጋሽባርካ ባህላዊ ውርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዝዝ መተሓሳሰብ ኣቐሪቡ። ኣብ ንዞባ ቁርደት ኣብ ምድምፋዕ ዝምድናታት ዕዮ ዘተኮረ ዝተምህሮ ተዋሂቡ። ሰራዊት ማሊ ብዘካየዶ ስርሒት ልዕሊ 50 ዕጡቓት ሽበራውያን ከም ዝቐተለ ሓቢሩ። ሰሜን ኮርያ ሎሚ 12 ነሓሰ ወሳኺ ፈተነ ባለስቲክ ሚሳይል ከም ዘካየደት ገሊጻ። ቬኔዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድነአን ናብ ንቡር ንምምላስ ተሰማሚዐን። ነሰዓት እዚ ዝተዳለወ ዜናታት ተዛዚሙሎ ምስተረፍ መድባትና ንሓደገኩም ብወገነይ ሰናይ ምሽት።
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሰ።
2: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
3: እዛ በጣም ትልቅ ሃገር ነች።
2: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፀርን ፅልዋ ኤርትራ ነይርዎ።
4: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
2: ሃፀይ ዮሃንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣክሱም ዝነበረ ስልጣነ እዩ።
5: የባህራችን ጉዳይ ተዘብቶብን ንኖራለን እንዴ?
2: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ

0: ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
1: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
2: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
3: ስለዚ ከዚ ቀደም የሰራት ነው ስህተት ናርም
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ
4: ውጃውን ኣስመራ ምፅዋ ከረን ዓሰብ ንወስድነት
5: በፍጹም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት ኣለበት።
6: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
7: ተጨፈጨፍ፣
0: ተዳሂኽና
8: ዓሰመቲና ተነባሮ ዝነበረኒ ዓላማ ፈርመሽኑ ተወልድ ሓር የኾነ ማእኸላት እዩ ለዊስና
9: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
10: 67 ተዋገ የት ነ ያለ ነዋ
0: 6 ዓመታት ተዋጊና ሕጅበ የለና ዓባይ በጊዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣለዎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ትቕይሩ ኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ዓባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ፅውፅዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ። እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ። ካብታ ዕለትቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰርፊ ብልፅግናን መሰልቱን ተደጒሉ ከም ዝፀንሐ እሳተ ጎመራ ተፈጅሮም ባሕሪ ዝብል ክተት ኣውጆም። ሰብ ሞያ ሕጊ፣ ታሪክ፣ ፖለቲከኛታት፣ ወተሃደራውያን ኣዘዝቲ፣ ኣመሓደርቲ፣ ጋዜጠኛታት፣ ስነ ጥበባውያን፣ መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ፅውፅዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአን ኣሎ።
11: የባህር በር ስንል የባህር በርን
12: ኢትዮጵያ ሃበር ያስፈልጋታል። ባህር በር ካላቸው
13: ኢትዮጵያ የባህር በር ያስፈልጋታል።
14: የቀይ ባህር በር ጉዳይ
15: የባህር በር
0: እቶም ትማሊብ ናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተፀቒጦም ብኽቱር ፅልኢ ህዝብን ናፅነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝፀንሑ ሕሙማት ነዛ ብመራሒ ብልፅግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብሩሉ ጎዳጉዲ ወፂኦም ኣሎና ክብሉ ይረአዩ ኣለዉ። በዚ ድማ ኢና ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ክንብል ዝመረፅና። መበገስ ናይ ዝኩሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልፅግና ንዘይ ብሱርነቱ ዝገልፅ ካብ ዝቐረቦም መደረ ክንጅምር።
16: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱት። ኔቸር የሰጠችውን መንሳት አይቻልም አሉ።
0: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ። ተፈጥሮ ዝዓደለና ክሕደጋ ኣይከኣልን እዩ። እዚ ብልሂቃን ስርዓት ብልፅግና ብዛዕባ ቀይሕ ባሕሪ ከም ዝባ ከምቲ ኢሉ እናተባህለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቐይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ርእይዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897

0: ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ እስና ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣብ ጋዛ ትውግእን ተመቓቒላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ፣ ቋንቋ፣ ስነ ልቦና፣ ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ንሸውዓተ ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀ ባትና ሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብዘ ዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝጽሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1876 ሃፀይ ምኒልክ ናብ ንጉስ ኡምበርቶ ናይ ጥልያን፣ ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒልክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕል ውጫሌን፣ ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት ምርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዝኣን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልጽግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪኽ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምሁታት ኣይኣመሉን። ንዅሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግሥትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልጽግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ክሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪኽ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሑድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪኽ ዝጠሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለፅን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆኖ ይህም ታሪክ ነው። ይህንን ታሪክ መፋቅ አትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕር እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መጺኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለ ልትለኝ ኣትስም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው።
0: ብርግጽ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪኽ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሄረናራን ኩነማን ምድረስ ዓፋር ሳሆ ዖናን በሲግድጋን ዓዲ ብርሂም ኦመሓጀር ጾሮና ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪኽ የብሎምን። ሃፀይ ሃይለ ስላሴ

0: በኹሪ እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ን30 ዓመታት ክገዝእን ዝኽኣሉ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓጺጾም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓበር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስትታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪ ቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መጺኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
1: እንደሆነ ብዙ ግዜ ያው የኤርትራ ጉዳይ እዛም ተወልጄ ስላደኩ ስለማቀው ዝምለ በችለተኝነት እንደዚህ የፈለክ የምትረማመድበት ኣደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቂል ካብ ሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዎ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ከቋርፅን ፅልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብከምዚ ዝፀላለ እዩ።
1: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
2: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለ።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምፃእን ምኻድን ምውዳቕን ምትንስአን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፀይ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋፅኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብይ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብይ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንልዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
2: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ሶ ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ፅልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንፀላልዩሎ
2: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ ኣገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተፀቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ዝሓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን። ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
3: ኣዶሊስ ሰምታችሁ ይመስል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ ብላዕ ከይበልዎ ፅቡሕሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅቡሕልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማርፁ ኣብ ውሽጥና ኣትዮም ኣዶሊስ ባጽዕዶ ዓሰብ ምባል

0: መልከ በየን ዘፅረይዎ ድፍረት እዩ። ኣብቲ ናብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቕ ጌርካ ምዝኽኻር ኣገዳሲ እዩ።
1: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
2: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ኣቦሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
3: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረውም አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚሕ እቲ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ኣብ ፀብሒ እዩ። ደርፍታትና ሓደ እዩ። ኩሉ ነገር ሓደ እዩ።
3: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪክ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ክዋሃድ ኣይከኣለን። ብቀቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
4: እድሚ ሕጂ እውን እኮ ነጊርናዮም ነርና ኢና። ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና፣ ንስኻትኩም ጎንደር፣ ጎጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ፀሊም ዝርባኹም እንተ ንሕና መረምላሽ ዝዓድና ጋሽ ባርካ ዓንሰባት ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ኣስመራ ፃዕዳ ኢና። ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና። ኣይትቀንዘው ይትሰንዘው ኢልናዮም ነርና ኮ ኢና ይብል ኣለኹ።
3: ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
3: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቨንቴክ አለ ዓለም ላይ።
5: አጉል ህልም ነው ይሄ፣ አጉል ህልም ነው። አገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካነ ምናምን ተሸጠዋል። ኦኬ፣
0: አጉል ህልም እዩ። ቀደም በዓል አላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳኣ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ
5: ተስፋ ኣድርጎ ለብሔራዊ ችግር እንዳንድ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም ብወረደ ደረጃ መመልከት ማለት እዩ።
0: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
3: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
0: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወይለኻ ኣነ ዓቕሚ የብለይን፣ ደቀ የምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
3: አሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
0: እዚ ኣያታ ናይ መወዳእታ መልእኽቲ። ቀድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።
6: ከጠላቱ ጋር የምደባለቅ የጠላት አንገት
0: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኩሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳ ሰኒትን መላዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህርኛ ነው ቀይሕ ባሕርናትና እዩ። ስርዓት ደርግ ቀይ ባህራችን በደማችን፣ ቀይሕ ባሕርና ብደምና፣ ኤርትራ ኣትሸጥም ኣትለወጥም፣ ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
7: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘሎ እውን ሓደ ኣብዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
0: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆለ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደይሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስስዑን ገባትን ባህርያቱ ከስፋሕፍሕን ንዞባና ናብ ዓውደ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ ዓሰርተ ዕየት ተኸቲሎም ብናይ ሓሶት ትርኻታትን መግለፂታትን ህዝቦም ኣብ ምድንጋር ተፀሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልፅግና እትመሓዘዝ ዘላ ናይ ዘመንና ኢትዮጵያ ከም ብዘይ ምኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
8: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚህ አለፍ ሲል
0: ኢትዮጵያ ካብ ጥንት ጀሚራ ተጠቃሚት መስመር ቀይሕ ባህር ከም ዝነበረት ዝሕብር መረዳእታታት ኣሎ። ብተወሳኺ ካብ ጥንቲ ምንቅስቃስ መራኸብ ንግዲ ኢትዮጵያ ኣብ ቀይሕ ባሕሪ ጣይ ዝተሓፅረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ ብህንዳዊ ውቅያኖስ ብመስመር ብመራኸብ ይነግዱ ከም ዝነበሩ ታሪክ ነግረና። ሪቻርድ ፓንክርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ፣ ጥሪት፣ ቡን፣ ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ፣ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኸላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
8: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
9: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
0: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረረና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
10: ኢትዮጵያ ዝነበረ 4000 ዘመናት ካብ ስልጣኔ ጀምሮ
0: ኢትዮጵያ ካብ ስልጣኔ ኣኽሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
11: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
12: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ
12: መሸጋገር ኣለበት ማለት
13: በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ሃብቲ ባሕሪ ከምዘይ ንጥቀምን ገይሮምን ኣለዉ
13: ኣድርገውናል።
14: እኔ የህግ ምሁር ኣለለዉ ግን ብዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ ምስታንዛ

0: ኣንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድመንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን፣ ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
1: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳል።

0: ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣብሲንያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
1: ኣፄ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው ቀይ ባሕርና ዳርቻው
0: ኣፄ ዮሃንስ ከም ዝሓሰብዎ ኸይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ሃፀይ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን ዝመሓደር ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልዩን እዮም። ቡን በዕላት ድበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርሂታት ሂቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ 7ይ ክፍለ ዘመን ምስ ምእታዊ ፐርሽያውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ግማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣዱሊስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሽያውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ግማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብ8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ። ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪኽ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር ኣይገልጹን። ከም ኣገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም የፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓት ዘመን እዩ ነይርዎም። ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ኔራ ድያ ካብ መዓት ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ። እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሕ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከቦ ኣይኮነን። ሓቀኛ ታሪኽ ኢትዮጵያውያን ንቀይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቀይሕ ባሕሪ ተቆጻጺሮም ከም ዝነበሩ ናይ ቀረባት ታሪኽ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘንዝተጠቕሳ ወደባት ናይ መን ነበራ? ስለምንታይ

0: ክእቲ ንግዲ ተቓሪፁ እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን ትሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፃሓናየን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብየትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
1: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መጥመንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር፣ መዕረፊ መራኽ ውግእ፣ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ጊዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻግን የለን።
2: ቀጥታ ማንገናኛቸው ኣገሮች ጠላት ነው የምንላቸው ኣገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢና ኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎትኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪኽ ይብጻሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸዓ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል Eritrea is not for sale, not for Iran, not for Israel, not for the United States, for nobody.
4: አሁን ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነ ነው።
0: በለገስቲ ብረድኤት ዝወር ፖሊሲ ዘለን ሀገር ኮይና ቀለተ ጽበ ህዝብ ሒስካ እንደገና ናብ ኩናት
4: እርጥባን እየጠበቀ የሚኖር ህዝብ ይዘ እንደገና ሌላ ግጭት
0: ንታሪኽ ብዝጥዕሞም መንገዲ መጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድሪ ሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህውትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውጽዋ ይቕጽል።
5: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህረ ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ እዩ ዝበሃል፣ ብጥንቲ ዝፍለጠሉ። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
5: ነገራቶች ኣንዷ ነበረች ኣኽሱም።
0: ኣብዚ ድማ ማይ ዘይጣዓመየ ታሪክ እንሆ። ቀይሕ ባሕሪ ባሕሪ ነጋሽ እዩ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕሪ ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣነ ከም ዝኾነ ገሊጹ። ነዚ ዝምቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ መሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባጽዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ድኣ እምበር ናይ ኣኽሱም ስልጣነ ኣይነበረን ኣይኮነን።
6: የኣሁኑ ትውልድ ብቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህር አልሀበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕር አልሀበሽ ኢሎም እዮም ኣዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጽሓፍቶም ቀይሕ ባሕሪ ኣይብልዎን እዮም ባሕር አልሀበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝጸር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነት ዘልዕልዎ ዘለዉ።
6: ያ ሁሉ ነው ያጠነ ወይ የምል ነው ብቁጭት የምነሳው። ለዚ ነው
7: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ

ቀይሕ ባሕሪ ጥራይ ኣይኮነን። ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም። ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ነጋሽ፣ ባሕሪ ሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

0: ሕያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ብራቮታት እምበኣርከ ስሎሚ ካብዚ ንትርብሊ ክትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹሞ ንትመፁ ሱቢቶ።
1: እሺ ጐይታ
0: ወዲየ ኣለኹ እንዲያሙ።
2: ኣይ ረአ ይበሉ ካብታን ፈራሕናያ ከይወፃና ተበጎስ ኢሎምና ንኺደታ
3: ንኺድ እምበር እንታይ ኢላ ክንገብር? ኣብ ምንታይ ኣድያና ዳ ክንኣቱ?
4: ንኺድ እምበር ካብዚኦም ዳ ፍትሒ ተረኺቦ ንኺድ
2: ንኺድ ወ

0: እዋ እዞም ሰብኣይ ደኣኒ ከምዚ ኢሎም ጠፊኦም ትማለ በቕ ትማለ ምስኮርስ ድሓ ይብሉ ገሌ ይብሉ እወ ኣነ ጉዳም
1: ማካ ድሓ እንደቐኒኺ
0: ኣልሓምድላህ ድሓ ንዲኹም ደኣኒ ከምቢልኩም ጠፊኹም ቀኒኹም
1: ክላእ ናይ ድሓንን ደይ ድሓንን ገዲፍ ክግዳ ተበጎስ እንዶ ኢሎም ናይ ኣለዉ
0: ናበይ
1: ንትርቡሊ
0: ትርቡሊ እዋ ኣነ ተሓሳረይ ኣንታ ክንደይ ከፊል ኣይትጉብሮም
1: ድሓን ማካ ንዕሞ ኮፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኹ ኣነ ኸይደ ሸሪናካ ድሓን ወዓሊ ማካ ድሓን ወዓሊ ኣነ ኸይደ ሸሪናየ ድሓን ወዓል ማማየ ድሓን ወዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳነ ዓርከይ ሕረሰላኹ ብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብክ ጽቡቕ እንተደይ ኮይኑ ኸዓኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ምስክረግሙ
2: ባሻይ ከመይ ውዕልካ
3: እግዚኣብሄር መስገን ድሓን ዶ ውዕልካ መስገን
2: እዞም ስድራ ተፋኒኻ እዮም ዶ መፅኻ
3: ተፋኒየ እዮም ወ ኣበይ ዳ ክንኣቱ
2: እዋ ኣነኻ ተፋኒየ እዮም እየ መፅሐ ሽምባን ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና ግን ጠፊእና ደንጉና ድሓቀ
3: ደንጉና ጥራይ ወረኻ ቕስለና እዩ
1: ወይ ኣነ ኣሕዋተይ

0: ኣይ ከመይካ ሓዲርኩም?
1: ሓንቲ ሓዲርካ ከመይ ሓዲርካ?
0: ደንጉዮኩም ለታ
2: ደንጉሃና ጥራሕ እዩ ወረ እንታይ ኻኹምካ?
0: እንታይ ኮይነ ዘይከውን እቲ ምፍልላይ ደጢዕምናታ ተዳናፊቐ
3: ተዳፋኒቕካ ንሕና ግዳ ሓቦጭቦጭቦጭቦጭ ኢልና ኣሎ ተዳናፊቕና ኩላና
2: እዎ ወረ ካብኡ ዝኸፍእ ኸይመፃና ከሎ ቀልጢሕና ንኽድ
3: ንኽድ ዕረ
4: እወይ ምፍልላይ ክሓስም እወይ ፅምዋ ክሓስም
5: ሓደርክን ማካ ከመኢልክን ሓዲርክን
4: አልሓምዱላህ ደሃበ ድሓንዲ ሓዲርክን
5: መስገን መስገን ደሓኔ ኣትን ማካ ሓፍተይ ትመሃያና ዳ እንታይ ዳ ወሪድዎም የጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዳኣሎም ዝሰዱልና ደቂ
4: ንድዕሎ እንታይ ከ ፈሊጠልክናኒ
6: السلام عليكم أنستي كمي وعيلكن
4: الحمد لله حبي حجي
6: نحن دليكم
4: اتو رحبو
6: رحاب ركبي رحاب ركبي باليا مسئيكنا لباليا باليا كاي دنقويقن بيس حفت كيدا اي تدنقيا دحان وعلا
4: حريب بحجي دحان وعلو
5: اتن ماكا حفتي إذ يابير دا سميعنا خوين دا أغوالي واي بروخ معالتي بيلا نعاناي ንኺድ ንዓናይ
4: ሰይ ኣይ ብርክት እንዲኸና እንትንድሃብ ሓፍተይ ንዓናይ በላ
5: መካ በላ ሕጂ ኣብ ከተማ ምስ ኣተና ሕልፈት እትናብለ እንድየን ደለዋ ጥንቅቕ በላ ይኽን
4: ኣጆኽን ነዛ ነፀላኸን ሒዘ ደድሕሪኽን ዘይከይድ
7: እንታይ ዘጎም እዩ እዚ ኩሉ ሰብ ሊኢኽና ኣለንሲ እንተኮይነን እዚ እንጠፊን
5: ንዓርኩም ጎይታይ
7: መስገን ድሓን ደው ዒልክል ብኡ ፅጋዕ ፅጋዕ በላ ንዕዝ ከስኺ መን ሽምኪ
4: ማካ
7: ማካ ማካ ማካ ማካ ኤኮ ማካ መሓመድ
4: ኣብት
7: መን ሽሙ ሰብኣይኪ
4: እወይ ጉድመፂኒ እወይ እንታይ እንቲ ክብል ኣቱን ጎይታይ እዚ ደፍተርኩም እሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታ ስሙ ምስ በትሐዙ ንስ ክብለኩም
7: ኣቲ ክንደይ ኣብዚ ዘለዉ ዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊ ንዕስካ ክልትፍና በጃክልናኪ
4: እወይ እንታይ እየ ድብሎ ኣንተ እንታይ ዳኣ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ዘለኹም ኢሉ ነብ ዝመስል
7: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስከ በጃቂልናኪ
4: እወይ ጉድርኪ ኣንቲ እንዳሃበየ እንታይ ለና ክንገብር
5: ኣቲ ንማካ ሓፍተይ እሞ ባዕለይ ዶ ክነግሮም
4: እወይ እቲ ፍታሕስ ኩሉ ግዜ ካባኸን እንዲ ዝርከብ ንዕነ በላ ንገሮም
5: ጎይታይ ሽምባን ሽንካሓ እዮም ድበሃሉ
7: እንታይ ደኣ ከምኡ ደይ ትብላ
5: ሽም ሰብኣይ ካ እምበር ዘይስመ ኮይኑ እወን
7: ክላኸላኸላ ኣብዚኣ ጥራይ ፈርሚ
8: ኖ ዶ ትሬ ኳትሮ ፍኒታ
7: ንዕ በዓልቲ ሪጋ መን ሽም ሰብኣይኪ
5: እዋይ ወይ ለከ ጉድ ረኺብና ንዕነ በላ ከምታ ዝነገርኩልክን ነገር ኣለይ
7: እንታ ቐልጥፋና ዶ
4: ሕራይ ኣንቱም ጎይታይ ሸቃ ገረዝ ግሄር እዮም ዝበሃሉ
7: ኣትታይ ዳ ኸምኡ ደይ ትብል
4: ኣትስማእቶም እምበር ዘይስመ ኮይኑና
7: ንዕነ ንዕነ ንዕ ቅልጥፊ ኣብዚኣ ፈርሚ እንኪ
8: ኖ ደ ትረ ኳትሮ ቺንከ ኒት
7: ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦት መፃ ተዘየለ ክምለስ እዩ ዶመስግን
4: ወለከት ጉድና ኣንተ እንታይ ዝበለ ፈኽራ ድኣሉ እዙ
5: ስቁ በበላ ብኣምኾ ታሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ በለ ንዒ ሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለ ንምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
4: እዎ በላ ካብ ሰሩ ማዕቶ የውፃና ንዓናይ በላ ድሃበየ ንዓናይ ደኣኒ
5: ግር ንዓናይ በላ ሕራይ

0: ኣይ ስምዑ ስክታ፣ ኣብቲ ዓድና መቸም ኣብ መኸወሊ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ። ኣብዝን ከዓ ኣብ መኸወሊ ዘይብሉ ቀላጥ ቦታ ሽን ውዒልና መፅና ፅቡቕ ዶ?
1: ክላኽላኻ እስኻ በራሕ እንተደኣ ኮይኑ ዓዶም ደኣ ኣምታይ ክሸይን ደይኻ? ኣይነገረብ ደለዎመ ስምዑ ነግደ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም?
2: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቑኖነ ኩላ ግዲ ኮይኑሲ ለይትን ቀትርን እየ ድዝክራ።
3: ኣይ እምበር ክትብጎስ ከለኻ ኸ ኣቕነኒ ኸለኻ ደይተስምዓና ዳ ወደ
2: ከስማዓኩም በሉ ተቐበሉኒ። ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ
4: ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ
2: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
4: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
2: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
4: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
2: እልክዋ ንብለኩም ሃያወሉናትኩም ክኣስከ
3: በላ ንኻ ኸስማዓኩም
1: ሓስኩም ስማዓናበ
3: መቸም ታ ሰበይተይ ቁኖን ድያ ትፈቱ መንስያት ትርኢ ትሕነን ከም ኣይርእኹም ሕጂ ኣነ ኸዓ ክደርፈላ የበለ ስምዑኒ
1: ሃይ በሎ ስማዓ ንሓረ
3: ጓሉ ብቀሺ ዘራትን ፍቶ ክዶ መረፀ ለተ ሃይማኖት
4: ጓሉ ብቀሺ ዘራትን ፍቶ ክዶ መረፀ ለተ ሃይማኖት
3: ጓሉ ብቀሺ ዘራትን ፍቶ ክዶ መረፀ ለተ ሃይማኖት
4: ጓሉ ብቀሺ ዘራትን ፍቶክዶ መረፅ ሃይማኖት
1: በላና ክስምዓኩም እየ ሃስምዑኒ
3: ሕራይ ኣስምዓና
1: ባልያ ሰሪደልክ ኣሎኸ ኣምቢርከ ዶ ኣሎኸ ሰቲኽዮ ሸህ
4: ባልያ ሰሪደልክ ኣሎኸ ኣምቢርከ ዶ ኣሎኸ ሰቲኽዮ ሸህ
1: ባልያ ሰሪደልክ ኣሎኸ ኣምቢርከ ዶ ኣሎኸ ሰቲኽዮ ሸህ
4: ባልያ ሰሪደልክ ኣሎኸ ኣምርከዶ ለኸ ሰቲኸያ ሻሕ
1: ጓልዶ በሳይ ጓልዶ በሳይ
4: ጓልዶ በሳይ
1: ቶብየለን ንዕናይ ምሳይ ወዳእትኸ ታ ፈፂምልና እምበር
3: ረይ ይበሉ ከምዛ ፅን ክብሉና ዝፀንሑ ካብታ ጠም ትዕላልና ክኸሊፎምና ክሉፍ በሉ
2: ክላ ባዕሎም ይፍለጡ ንግበር ነግዳእ
1: ጓልዶ በሳይ ጓልዶ በሳይ
4: ጓልዶ በሳይ
1: ቶብየለን ንዕናይ ምሳይ ጓልዶ በሳይ ጓልዶ በሳይ
4: ጓልዶ በሳይ
1: ቶብየለን ንዕናይ
2: ምሳይ ሶብየለን ንዕናይ ምሳይ ሶብየለን ንዕናይ ምሳይ ሶብየለን ንዕናይ ምሳይ

0: ሰማይ ሰማይ ትኸይድ ከም ግመል ኣብቲ ርሑቕ ኣብቲ ማዕዶ ዘለኸ ለለኸ መዓልካ ሽሙ ዘይስመ ለለኸ መዓልካ ሽሙ ዘይስመ
1: መካ መካ የሰምዓክን እንድየ ደለኹ ትቕዝማ ደለኽን ትጥዕማ ድሓንደ ውዒልክን
0: ድሓንደ ውዒልክን ድሃበየ ኣትናፍቖት እንዲ በዚሕና እንታይ ምክንገብር ናፊቕና
1: ናፍቖት ዳኣ ንኩልና ናፍቖትዎ በዚሕና
2: ዓቐብ ኮይኑ ይተረኩም ዶኾነ ፀሓይ ኮይኑ ይመረኩም ዶኾነ ለለየመንታኹም
3: ሰግለለደድኹን ለለየመንታኹም
4: ሰግለለደድኹን መዓልክ ንስገትን እውይ እንትን ንመን እዝርኢ ዘለኹ
1: ኣተን እዚኦም ዛ ባሻይ እንድዮም ግዲ
3: ኣነ ባሻይ ወቲ በይኑ ዝመፅ ባሻይ ቁርሱስ
4: ኣቶም ባሻይ በይኑኹም ይኹም ድኣ መፂኹም ይሕዋትኩም ከዳ ኣበይ ገዲፍኩሞ
3: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስ ኮንካ ዓድኻ ገዲፍካ ብ ዓድኻ ምስከድካ እንታይ ዳ ደሊኽን ተሪቦም እዮም
5: መይታብ እዮምካ

0: ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ
1: እስካ ሓንሳ ሱቕ በላ ህወት። እዛ በዓልቲ እንዳይ ደኣ ኣበይ ከይዳ?
0: ኣቱም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይጠዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰን ከዓ ዓሪፈን ሰብ ድበዝሑ ይበፅሒኩም
1: እወ ኣነ ሃፍተይ መወዳእትኡ ስምበኣር እዚ ኮይኑ ዕጫና
2: ከንፈረንካ ጥልያን ፃዕዳ ስኒ ፈላላይና ክፉ መጋቡሬ ዘእመርገም ሰምና ዝወደየ ሰምና ዝወደየ
1: ዘእመርገም ሰምና ድወደየ ሰምና ድወደየ
2: ከንፈረንካ ጥልያን ፃዕዳ ስኒ
1: ጥልያን ፃዕዳ ስኒ
2: ፈላላይና ክፉ መጋቡሬ
1: ክፉ መጋቡሬ
2: ዘእመርገም ሰምና ዝወደየ ሰምና ዝወደየ
1: ዘእመርገም ሰምና ድወደየ ሰምና ድወደየ
2: ተካል ግብሩ ሰምና ዝወደየ ሰምና ዝወደየ
1: ተካል ግብሩ ሰምና ድወደየ ሰምና ድወደየ
2: ተካል ግብሩ ሰምና ዝወደየ ሰምና ዝወደየ
1: ተካል ግብሩ ሰምና ድወደየ

0: ዕለት 6 በይሉ ኣትዩ ተኣታትና ካብ ዕለት 6 ክሳብ ዕለት 25 ወር 5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
1: ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ 5 ሰብ ተርፍ ኣሃዱ ንድሕሪት ቁሩብ መሬትና እናገደፍና ከምጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ።
2: ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረዳ ኢና ሰኪሕናና። በዚ ዘለኹሞ ግን ዕረፍቲ ይብሉ ንውግእ ወ መፅን እንደን ከምዚ ኢለን ገለ ሞ ዳ ሓንዲ ከመይ ነይሩ ንበሃል ኣብ ቱሩባ ማለት እዩ ብ ማይ ከነምፅ ምስ ተረኸብና ዋ ሰብ እምበር ለኪመና ኣልና ይብለኒ እንታይ ትዛረባ ኣለካ ወደ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንበዓል ንዑ ለኪመና ኣልና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።
3: ስርሒት ዓሰም ምርብራብ ግንባር በይሉል
4: ኣብ በይሉል ሕጂ ዕለት 6 ና በይሉል እቲና ንሕና ክልቲኡ ተክልቲ ሓይልታት ቅድሚት ነይሩ ሕጂ ኣብቲ ፀግዕቲ ምስ በፅሓና ንላዓሊ ገፅና ዘይብና ሩዋሩዋ ገና ዘይብና ፍሪት ድብላ ስለ ዝነበራ ዳብዳብ ድማ ብላዕሊ ካብቲ ኩጀታት ብታሕትኻ ካብ ባሕሪ ድብደብ ነሩ ሕጂ ከም መስቀላዊ በዚ ነፃካ እዚ ከም በዚ ሃርም ነይሩ ሕጂ ምሸት ገለገለ ካብቲ ዘይርስዖ ኩላትና ኣብታ ላዕሊ ዝፀጊዕና ሕጂ ደንደስ ሩባ ነሮ ብዚ ደንደስ ኢና ዝፀጊዕና ያልና ሕጂ ኣነ ወዲ መሓመድ ቃሕታይ ብርሃነ ወዲ ኮረኔል ኣብዚ ደቂስና ከምዚ ኮፍ ኢና ያልና ሕጂ ቃሕታይ ብርሃነ ኢ ከምሰለ እዛ ፋሎስ ናባና ቀኒዓ ኢሉ ትኩስ ኮላ ናብቲ ገፅና ከይድ ነበረ ንፅኢል ኣብዛ ተቃና ዓሊባ ኣነ ሳጅ ኣና ጠላዳን ሃሊማት ሓንቲ ኮይና ካብኡ ውረድ ውሩድ ተባሂልና ሕጂ ንሽት ብባሕሪ ምዚ ትኩስ ስለ ዝነበረካ እንታይ ገርና እቲ ሰብ ኣብቲ ፅግዕና እዚ ሩዋ ኣብዚ ዝፅጋዕ ከምዘሎ ገርና ደቂስና እዩ ንሕና ከምዛ ዝብለ ኣብዚያ ደቂስና ኣነ ወዲ መሓመድ ኣብና ወዲ ኮረኔል ዝበካሎ ብሂወቱ ንዓና ስሒቡ ስሒቡ ንታሕቲ ናብቲ ሩባ ውሪድና መሰሓባና ውረድና ወሪድና ኣብቲ ፅግዒ ደቂስና እዛ ጓይታ ናይ እሱ ሃይለስላሴ ሃይለ ጎደይቲ ዝበሃል ኣብቲ ስግር ነይራ ለይቲ ንሕና ምስ ደቀስና ከይርኣናያ ኣብዚ ዝባን ዝበካ ዝዕ ዝደይባ ሕጂ ሙሉ ለይቲ ዝፋኑደቂና ኣብዚ ክሃርም ሓዲሩ ገሊኡ ሰግር ገሊኡ ኣዚ ኣብ መጠርሻ ሰዓት ሓደ መስኮናት ሰለስተ ቡንባ ንሕሪ ስሒዋ ልክዕ ኣብታጋንታ ዓለያ እዞም ዮሴፍ ዝበሃል ቆልዓ ዮሴፍ ገብረኣብ ተራሂቱ ኣብ ገረብ ሰቂሉ በዓል ጉደይቲ ሓፍ ክብልዮ መሰ ስለዝበል እዚ ትዳትኦም ኩሉ የለን ተቆራሪፁ ድሕርያ ዋላ ሓንቲ ቡንባ ይተኮሰት ኣብኣ ክልቲዮም ሶም ሰብዮምና ኣፈወርቅን ኒለትን ሕሪትን ተወጊኦምና
5: እዛ ጋንታ ናብ ማይ ክንተትኢና ናብኣ ንኸይድ በዓል መሓሙድ ወዲ መሓመድ ናይ ምሸት ነይሩ ካብዛ ቦታ ውሩድ በሉ ኢሎምና ሕልፍ ኢሎም ሩባሩባ ይኽእሉ ንሕና ንስማዓዮም ዶ ማይ ሰቲና ገለመታት ኣብኣ ንድቅስ ኣብኣ ምስ ደቀስና ብባሕሪ ይትኮስ ልክ ኣብ ማእኸል እዛ ጋንታና ሰለስተ ቡንባ ዶዶ ኢልኣቶ ከምቲ ዝኣተወና ኩላህና ክንፅዋ ይግበና እዚ ጎደይቲ መራሓ ጋንታና የሴፍ ገብራይ ምልክት ኣብዚኣ ክልተ ዋልድ ከዓ ሳልሳይ ወዲ ይውግአና ሓንቲ ሕሪትላ ኣብዚኣ
6: ውረዱ ውረዱ ዝገሊሎምና ንፈልጣ መሳሕ ክንምሳሕ ማለት ተማ ሽኮር ወሪድና ብኣ በፅቢፅና ኣብኣ ተማ ሽኮር ምስተተና ካልእ መግቢ የለና ኣይነበረን ግርሲኒ ገለ ከምዝበልዎ ዳዓሰወ ገለ መለ እዩ መግቢ ይነበረን ትረኸብቲ ሰኣን ወይ ፀባ ተረኺብካ ወይ ከዓ ተማ ሽኮር እያ ንዓብፅብፅ ኣቢልና ምስተተና ኣብኣ መስያ ኣብኣ እንዳዕለልና መስያስ ዘጋጠመ ኩናት ከምዝሪኦ ዘለና ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡንባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቶ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና ኣብቲ ናይ ደቂ ኣንስትዮ ፀገማት ክመፀካ እተኮይኑካ ኣነ ንባዕለይ ተወጊአ ከይድ ከለኹ ክዳውንተይ ብሙሉእ እዚ የማናይ ጎነይ ተሃሪ መስለ ነበርኩ ብሙሉእ ክዳውንተይ ደምጨጪ ተቀዳዲዱ ገለ መለ እዩ ነይሩ ቅያርካ ይብለይ ጓል መሃንሾ ስኡቲ ጓል መሃንሾ ነዛ ናይ ላዕሊ ከምሻ ያውፅኦም ምስ ዘርበይዋ እሳ ማልያ ሂባትኒ ናይ ላዕሊ ሳክደን ናይ ታሕቲ ግን ካበይ እሞ ክወስድ እዚ ሓደ ካብዚ ተቆሪፁ ተስረ በዚ በጀልጀል ዝበለ ከምኡ ኢለን ኣፎም ቦን ሕክምና መፅ ናይ እንዳ መካናይዝ ወዲ ፀንሓ ንብኣ ክሹኽ ካብዛ ነብሱ ቀንጢጡ ክሹኽ ህበኒ ወርሒ መልእቲ ብታ ሕክምና በታ ክሹኽ ናቱ ብኣ ተዓጢቐ የሕሊፈ እያ ማለት እዩ
4: እንታይ እዩ ገሊኡ ከምዚ መብዛሕትኡ የርእካ ንብሉ ጎደይቲ ክምገስ ከሎ ክንምገስ ከለና ሳ ሓርቤት ዝመፅእ ጋንታይ ኣብ ከባቢ ናይ ጥዑ ምስ በፅሓና ሰበይቱ ሲ ኣብ 9 ወር 4 ሰው እያ እንታይ ብነረሽዑ ኣና ዝሕለምለም ክነብር ኣብዛ ዓሰብ ስክስዋ እዩ ነሩ ሕጂ ኣብ ጥዑም ዝበፅሐ ብምሉ ምስኡ ናታ ዝነበረ ስእሊ ደብዳቤታት ናቱ ዝነበረ ነጓሎም ዝነበረ ገለመለ ብምሉ ገዲፉ እሂ እንትበሃ ናይ ኤምለስ ኒ ከምታ ዝበላ ድማ ኣብኣሰው እዩ
7: ናይ ሃንደሳ ጓል ኣንስተይቲ እዚ ሃንደሳ እያ ተዋጊያ እትያ ኣላይት እያ ኩሉ ነገር እየን እዚኣ ባህርያዊ ሽግር ሳለዎ እ ኣይንፈልጠ ኢና ነርና ና ዝገርመ ከከም ወዲ ተባዕታይ ኮይነ ነን ዝኸዳ ነረ እዚ ኩሉ ሙቆት ይኹን እዚ ኩሉ ጉዕዘ ይኹን ማይ ክጥቀማ ኣይትርየን እዚ ፀገም ኣለና ኢለን ክዛረባ ኣይትሰምዕ ለይለይ ዝብል ዳንጋ ሒዘን ባዕሩ ጎራ ርእሱ ትሪአና ኣለካ ዳንጋዓድ እዚ ኩሉ ፅንኩር ኩነታት ተፃዊረን ዝሓለፋ ኣዋለት ደቂ ኣንስትዮ ናይ ሃንደሳ መግለፃ ይርከቡን
8: ናይ 100 ሜትሮ ክኸውን ንቅድሚት ምስከልና ኣነ ወዲ ከቢረ ወዲ ቀሺ ኣሸፋሽ ከምዚ እናተገዲምና እናተኮስና ከለና ኣነ ወዲ ከቢረን ብሓደ ነርና ደበሳይ ደበሳይ ወዲ ቀሺ ተወግኢ ትብለኒ ኪዳ ሓኪም እንታይ ትገብር መፅእ ክገለብላ ዕዚግ ምስ በለ ክድ ተበልኩ ናብኦም ክድ ምስ በልኩ እሱ ናብዚ ንሰሜን ገፁ እሳኻ ንደቡብ ገፃ ጥንቅልዕ ታጉድጓል ኣብ ማእከሎም ከምዚኣስቡ ማለት እዩ
3: ወገን ብዕለት 15/4/991 ዝፈነዎ መጥቃዕቲ ዋላ እኳ ሸትኡ ኣይቋዕ እምበር ኣብ ልዕሊ ፀላኢ ብፍላይ ኣብ ልዕሊ 22 ክፍሎ ጦር ከቢድ ክሳራ ስለ ዘውረደ ፀላኢ ካብ ካልኣይ ኣቤታዊ ሰራዊት ካብ ከባቢ ስመራ ን21 ክፍሎ ጦር ብምምፃእ ካብ ዕለት 24/4/991 ክሳብ ዕለት 28/4/991 ብሓድሽ ሓይሊ ሓድሽ መጥቃዕትታት ይጅምር
9: ኩሉ ብወታደራዊ ዓይኒ ገለ ተሪኢካዮ ዳርጋ ፍርቂ ፍርቂ ማለት ሲ በታ ሓደ ኣፀወራትካን ነብስኻን ስለዝዕቅበካ ተብሎ ትፈትዎ በታ ሓደ ከዓኒ ዝመፀካ ፀላኢ ከዓኒ ኣይትርእኒ ኢኻ ዳርጋ ዕውር እዩ ዝገብረካ ስለዚ ኣብዚ ምናልባት ናይ በዓል ዓብደርህማን መስዋእቲ ኣጋጢምና በዓል ዓብደርህማን ናብቲ ኩነታት ፅቡቅ ተራ ዝፃወቱ ዝነበሩ ክስታያት ናታቶም ምጉዳል ነቲ ኩነታት ቁሩብ ክስታይ ገይርዎ ለውይጥዎ
10: ቀፃሊ ፈተነታት ተካይድ ነይሩ ክሳብ ድሕሪና 360 ድጥወየና እዋናት እዩ ነይሩ እዩ ማለት እዩ 22

ክፍለ ጦር እውን ከምሰቡ ዘፍ ኢሉ ድሕሪኡ ከዓ ካልእ መፅ እዩ መን መፅ እዩ 21 ክፍለ ጦር ሕጂ ቁሩብ እቲ ደኻማት ናይተን ኣህልታትና ከክልተ00 ገለን ዝኸዳ በጠሎንታት ዳርጋ 40-50 ሰብ ተሪፈን ማለት እዩ ዝበዝሕ ውጉእ እዩ ግን እቲ መውጋእቲ ክሕከሙ ርሑቕ ስለ ዝኸዱ ንባፅዕ ስለ ዝመፁ ኣብዚ እቲ በዳሂ ናይ ግንባር ደንከለያ ስርሒት ናይ ውጋእቲ ነይሩ።

0: ተንግሪሲ ንኸኣኒ ነቐዝ በሊዕዎን ጨኒን እየን ኣይብላዓን እየን ማለት እዩ። ድፋዕ ሒዝካ ፅላል ከይትገብር የለን ጎልጎል እዩ በቃ እታ ዝሓሸት ኣርኮብኮባ እየ ተረኺብካ ንእሽተይ ፅጋዕ ትብል ኣብኣ ማለት እዩ። እቶም ሓይልታት ከዓኒ ተጎቦ ሙሉም ዓንቲ ዝህረርማ ፀሓይ እንዳሃርሞም ከዓኒ ነዚ ዝውፃእ ዘይመስል ነዝህረርማ ፀሓይ ከዓ ብፅንዓት በቃ ብፅንዓት ኣቢሎሞ ማለት እዩ። ስለዚ ኣብቲ ተዋጋእ ሰራዊት ጥራይ ዘይኮነ ፅንዓት መጓዓዝያ ነዳዲ ከይጎድል ኤምዳት ከይጎድል ገለ ከይጎድል እንዳተባህለ ከዓኒ ምስ ሓይሊ ባሕሪ ብምውሃድ ከዓኒ ኣብዚ ዝለዓለ ኣበርክቶ ነይርዎ ማለት እዩ።
1: ሕጂ ኣብዚ ናይ ደንከል ዝነበረ ውግእ ክትዛረበሎ ከለካ ቀሊል እዩ። ኣነ ትድገርመኒ ናይተን ደቂ ኣንስትዮ ኣብቲ ጉዕዞ ትድጓዓዛ ዝነበራ ምሳና ምክንያቱ ኩሉ ክዳውንትና ሲ ቆርቢዕ እዩ ነይሩ ንሳተን ግደፈ ዝተወግአ ፍኹስ ድበለው ኩሉና ተወጊእና ከለና ካብ ንሕርጊጎ ክትሕከም ኢልካ ምምላሲ ንእሽተይ ወሲካስ መስዋእታ ሓይሽ እንዳበልና ኢና እንዳተጫረቕና ምስቶም እዳ 85 በዕሊ ዓንበሩ ዝነበሩ ንኸይድ ነርና ማለት እዩ። ጎንጎን ንኸይድና
2: ሕጂ ኣብታ ግንባር ቤሉል ክንበፅሕ ኮለና መስ ናሕና ጋንታ ምስ እንዳ 525 ሞርታ ኣለና ናሕና ድሽቀ እያ ኣብ ካልኣይቲ መዓልቲ ኣነ መስርዐይ መራሕ ጋንታ ይናኣቱ በቃ ብርቱዕ ኩናት ኣካይድና ሙሉእ ለይቲ ሓደርና ሙሉእ ለይቲ ምስ ሓደርና ውፃእ እብሎ ኣይወፅእኒ ብሎ ውፃእ ኣይወፅእኒ ውፃእ ለይሰብካ ሒዝካ ብሎ ሕጂ ወዲ ሸጋ ኣይወፅእኒ ሕጂ ኣነ ሕጂ ወፅእ ፅባሕ ኣይወፅእ ኣብቲ ረድዮ በቃ ተባኢሶም ወጊሑ ዘፍ ምስ በላሽዑ ወፂና ንሕና ንድሕሪቲ ወፂና ከባቢ ናይ ሰዓት 3 ትኸውን በታ ቅድሚ ድፋዕና ወዲ ሸቃን ምስ ካልኣዩ ሳለት ዝበሃል ሽዑ ነይሩ በታ ድፋዕ ሓልፉ ኣታከ በቃ ኣብ ፍርቂ ሰዓት እያ ትኸውን ኣጥቢቐን 3 ሞርታ ድና 4 ሞርታ ተተኩሶ ትካ ኣምፂኦም ጋ ትስክም ኣቢሎም ኣምፂኦም ጋ ኣብታ ዘለናያ ከባቢና ኣብኣ ኣንቢሮሞ ኣብ ኣንቢሮም ሰበልዎም ካብታ ድፋዕ ላዕሊ ወሪዴ ገፆም ክፊት እዮም ድሕሪ ክንደይ መዓልቲ በዕል ወዲ ሸቃ ዝተሰዊኦም ትሰምዕ እዛ ሕጂ እንዳ መጓዓዝያ ዘላ ኣበባ ግብሪ ህወት ትበሃል ሓኪም ናይ ጋንታ ነራ ትነግረኒ ስምዑ ንደርጋ ኣሎም ትብለኒ ኣነ ድኣኮ ካብ ድፋዕ ደ ወሪድኪ ምስ ገንፀልክዮ መዛምዳ ድኾን ነይሩ ኮይኑ እዩ ድኣ ከምዚ ገይራ ንጢራ ዝመፀትን ኢለ እንዲ ከሊአት እያ ኣቦይ ኣቦ እዩ እዚ ኣቦ ኣቦ በቡኡ ኸማን እቲ ቀዳማይ ኣቦ እዩ እዚ ናይ ወዲ ሸቃ ኣዝዩ ኣዝዩ ኣዝዩ ጥዑም እዩ ጥዕግዝተኛ እዩ ለዋህ እዩ ዘላቶ ኢዱ ቆሪፁ ዝበካ ንርእሰይ ከማና ይብለኒ ወዲ ሸቃ
3: ቀፂሉ እውን ብዘይካ 21 ክፍሎ ጦር ፀላኢ ነቲ ኣቐዲሙ ኣብ ውግእ ዋዴ ተደምሲሱ ዝነበረ 17 ክፍሎ ጦር ነቶም ካብ ውግእ ዋዴ ኣምሊጦም ንቡሬ ዝኣተውን ኣብ ድሕሪት ዝነበርዎ ተረፍ መረፍን ጠራኒፉ ምስ ኣብ ውግእ ተዳኺሙ ዝነበረ 52 መካናይዝት ክፍሎ ጦር ኣወሃሂዱ ን17 ክፍሎ ጦር ዳግም ወዲቡ ብምቓም ካብ ዕለት 2/5/1991 ክሳብ ዕለት 4/5/1991 ተደጋጋሚ ዓቕልኻ ዘፀንቅቕ ውግኣት ክካይድ ጀሚሩ ፀላኢ ዝበዝሐ ዘካይዶ ዝነበረ መጥቃዕቲ ብክልተ ኣንፈት ብፀጋም ገማግም ባሕርን ብየማናይ ክንፊ ኣቶኪርዩ ዘካይዶ ነይሩ።
0: ስለዚ ኣብዚ ውግእ ብሓፈሻ 22 ታንክታት ሰሊብና 7 ኣምፊብያን ከዓ ተሰሊበን 223 ሓንቲ ሄሊኮፕተር ተወቂዓ ወዲቓ 200 ከዓ ተሃሪመን ማለት እዩ። ስለዚ ብድምር 3 ነፈርቲ ኢና ውግእ ደንከል ኣውዲቕና ማለት እዩ።
4: ድሕሪ ስርሒት ፈንቅል ዝነበረ ኩነታት ፀረ ነፈርቲ ሚሳይል ካብ 25 ዘይሓልፉ ኣባላት ሓደ ፀረ ነፈርቲ ናይ ሚሳይል ወዲቡ ነይሩ። እዚ ፀረ ነፈርቲ ኣሃዱ ኣብ ውሽጢ ዓመት ዘይመልእ 9 ነፈርቲ ኣውዲቑ 8 ሚግ ሓንቲ ሄሊኮፕተር ሓርበኛ ተስፋ ምክኣል ገብሪ ህይወት እዚ ውን ኣብዘን ናይ ደንከል ስርሒት ኣርኣኖ ኣርኣኖ ዝበሃላ ዓድታት እየን ኣብኡ ሓንቲ ሚግ ሃሪምዋ ንሳዊን ተቓፂላ ኣብቲ ከባቢ በዓል ባዳ ከይዳ ተቓፂላ መቸም ኣይፀነሐን ሳልሕ ሓንቲ ሄሊኮፕተር ሃሪሙ ኣብኡ ተቓፂላ ድሕሪኡ ተስፋ ምካኤል ኣብ ዕዲ ሓንቲ ሚግ ኣቃፂሉ ሓቂተን ኮጥቃስ ተረአ

0: ኣተ ዘይኮይኑ ተሃሪመን ዝኸዳ ብዙሕ ንሕና ክሳ የብልናን ኣብዚ ሓፂር ግዜ ዝብል ዘለኹ እዚ እዚ ሕጂ ክትሪዮ ከለኻ ድሕሪ ካልኣይ ኩናት ዓለም ከምዚ ዓይነት ረቀቕቲ ነፈርቲ ናይ ፀላኢ ኣብ ውሽጢ ዓመት ዘይምልእ ከምዚ ኢለን ክወጥቃ እንደ ኣብ ዓለምና ኣብ ኤርትራ ጥራይ ተረኣዩ ዝብል ሓሳብ እዩ ዘለኒ። ብሓፈሻ ክሪኦ ከለኹ ግን እዞም ነዚ ቅያድ ዝሰርሑ ሰባት ከም ሓቂ ክትሪዮ ከለኻ ረቂቕ ትምህርቲ ወሲዶም ወይ ከዓ ኣብ ደገ ናይ ትምህርቲ ዕድል ኣብተን ዓበይቲ ኮሌጃት ናይ ዓለምና ኣብኡ ኸይዶም ዝተምሃሩ ሰባት ኣይኮኑን። ኒሕ ሓቦን ቁራፅነት ትብዓት ስለ ዘሎ ጥራይ ኣብዚ ከምዚ ዓወት ክበፅሕ ክኢሉ እምበሪ ናይ ክሳይ ኣሎ ኮሌጅ ናህና ሳሓል እያ ካልእ ኣዘራርባ ኣብ ኣሜሪካ ከይዱ ዝተምሃረ ወይ ናይ ሩስያ ኮሌጅ ዝወሰደ ናይ ፈረንሳ ናይ ዓዲ እንግሊዝ ናይ ኣሜሪካ የለን ወላቶም መምሃራትና እውን ተመክሮኦም ኩሉ ምልኦም ኩሉ ናይ ሳሓል ዘፍረየቶ ጥራይ እታ ኮሌጅ ናህናስ ሳሓል ክብላ ክእላኒ
1: ፀላኢ ብዕለት 24/4/1991 ለይቲ ሰዓት 23:45 21 ክፍሎ ጦር ንበርጌድ 44 ብፀጋም ንበርጌድ 46 ድማ ብየማን ኣሰሊፉ ሓያል መጥቃዕ ተፈኒዩ ሙሉእ ለይቲ ብርቱዕ ውግእ ሓዲሩ ክሳብ ረፋ 98 ባዶባዶ ናይ ዕለት 25/4/1991 ቀፂሉ እንተኾነ ፍረ ከይገበረ ተፀፊዑ ተመሊሱ። ፀላኢ ማዕረ ማዕረ ናይዚ ብግንባር በይሉል ዘካይዶ ዝነበረ ፈተነ መጥቃዕቲ ካብ በይሉል ንምዕራብ ካብ ዋዴ ኣሳት 20-30 ኪሎ ሜትር ርሒቑ ዝርከብ ካብ ድቡ ዝተብሃለ ቦታ ኣወሳ ዝተብሃለ ሓደ ሻለቃ ዕጡቕ ናይ ዓፈርን ሓደ ሻምበል ምዱብ ሰራዊትን ኣሰኒዩ ብድሕሪት ናብ ጋርሳየቶ ዝተብሃለ ቦታ ኣንቀሳቒሱ። ዕላማ ናይ ዝምንቅስቓስ ኣብ መስመር በይሉል ዋዴ ኣብ ናይ ድሕሪት መስመራት ወገን ሰሊኹ ብምእታው ተርጋኣት ንምፍጻምን ነተውክቲ ንምቕባርን ብኣጠቓላለ ኣብ ልዕሊ ናይ ድሕሪት መስመራትን ትካላትን ሓደጋ ብምውዳቕ ራዕድን ሽብራን ንምፍጣር ብቕድሚትን ድሕሪትን ፀቕጢ ፈጢርካ ወገን ተሰናቢዱ ከንሰሓብ ከም ዝግደድ ንምግባር ዝዓለመ እዩ። ከም ስልቲ ሓደገኛ እኳ እንተነበረ እንተኾነ ወገን 4 ጋንታታት ካብቲ ግንባር ልኢኹ ካብ ዕለት 25 ክሳብ ዕለት 26/4/1991 ኣብ ልዕሊቲ ዝሰለኸ ፀረ መጥቃዕቲ ወሲዱ ከም ዝባታተንን ግዳይ ፀሓይ ከም ዝኸውንን ገይርዎ።
2: ኣብ ዋዲ ንሕና ሓለዋ ኢና ማለት እዩ። ብድሕሪት ዝኾነ ነገር ከየጋጥም ካልእ ተልእኾታት እውን ነይሩና ማለት እዩ። እቲ ውድብ ብሓስቦ ማለት እዩ ተዋሓደ ነቲ መስመር ናይ በዓል ቡሬ ማለት እዩ ሕጂ ኣብኡስ ገለ ፀቕጢ ክንገብር መደብ ነይሩ ማለት እዩ። ስለዚ ብዓብዩ እቲ መደብ ስለተሓበረ ንሓሙድ ሓቢርና እሞ እምበኣር ከምዚ መደብ ስለ ዘሎ ካብዛ ሓይልኹም ጥራሕ 60 ምሩፃት ሰባት ካብቲ ሓይሊ ምክትዎ እዮም ነዚ ፀሓይ ትብሎ ኣብ ኦርኒክ ጥራይ ሓዙ ድኾን ንመግለፂ ግን ኣይተድልያን ኣብ ወረቐትኩም ጥራይ ሕዙ ኢልና ብከምኣ ሒዝና ተልኡ ኾና ንፅበ ነርና። እቲ ተልኡ ከይመፀ ግን ፀላእ ስለ ድመፀና ኣብ ሶብለሊ ዝበሃል ቦታ ኣብኡኻ ተዋጊእና ማለት እዩ መሊስና ያ ፀላኢ ኣብዚ ከምቲ ዓንቲ ወይ ተባሃለ ግንባር ክሕዝ ዘይኮነ ከጥቀዕ ይሓሲቡ ብናይ ድሕሪ ኤምዳዳት ከንድድ ማካይን ከንድድ ገለ እቲ ኤንትታት ኩሉ መባርዒ እቲ ኢሉ ይመፅኡ ማእታን ከይዳናጎ ጥራይ ክርቢት ምሽርጣት እዩ ተርፎ ማለት እዩ ኩሉ መባርዒታት እቲ ኢሉ ይመፅኡ ማለት እዩ ሒዝዎ። ስለዚ ከሎ ጋና ግን መጥቃዕ ድሕሎ ትገበርናሉ ኣይተዓወተን ሒዝናያቲ ነተወቅቱ ማለት እዩ
3: ዕለት 16 ስልያ ሰዲድና ዳርጋ ናይ ክልተ መዓልቲ ቢሎም ምስ ኮዱ እዘን ዕጡቃት ናይ ኣጎጉማ ማለት እዩ ናይ ኣውሳ ካብ ዱብቲ ዘምፀን ኣብያን ዝራኸቡ ተኩሸናሎም ይምለሱ እንደገና ብኩሉት ኣፅኒዐን ነታጎ ክገብራ መደብ ከዓ ጥርጣረ እውን ስለ ዝነበረና እቲ ናህና ሓይሊ ብምሉእ እዩ ናብኡ ኸይዱ እቲ እንዳ ሰለስተ ሕጂ መጀመርያ ክልተ ጋንታ ሰዲድና ዕለት 16 ድሓር ዕለት 20 ደሪብና ኣሎም ማለት እዩ። ሕጂ መጀመርያ መዓልቲ ምስ ፀላኢ ውግእ ተኸይዱ ሃዲመን ከይደን ድሓር ክልተ ጋንታ እንደገና ደሪብና ኣሎ ኣርባዕትኡ ጋንታታት ብሓንሳብ ኮይኑ ማለት እዩ። ኣብዚ ናይ ኣርባዕተ ጋንታታት ክንድረብ ከለና ሕጂ እንታይ እዩ ዝገብር ዘሎ ፀላኢ ይፍትን እዩ ዘሎ ፈተነታት ምስ ገበረ ዋ መበዚ ገለ ነገር እንተኣኽትሎ ክገብር ስለ ዝኾነ ያላ ህረሞ ተባሂሉ ምህራም መፅኡ ዕለት 25 መጥቃዕቲ ንገብር ናሃርሞ ማለት እዩ ይድርብ ካብ 250 ስጋብ 300 ኣቢል እዩ መጀመርያ ኣብቲ ካልኣይ መዓልቲ ዝመፅእ ማለት እዩ። ሕጂ ካብ ዋዲ ንደቡባዊ ሸነኽ ዘሎ ዝብለካ ዘሎ ኮነ ዓቡላ ዝብል ዘሎ ድሕሩ እንደገና ንሰለሉ ዝበሃል ኣሎ ኣብዚ ሕጂ ፀላኢ ተኣትሎ ዝገብረና
4: ከም ኣብነሲ ዕለት 16

0: ውሕርባዕተ 30 ዝኾና ደቂ ኣውሳ ወፊረን ነይረን ትዕላማ ከምዚ ብኡ ቆሪፅካ ነታጉ ወይ ካልእ ካልእ ፀይቅታት ንምግባር እዩ ነይሩ እቲ ናተን ዝወሰዶኦ ስጉምቲ ብዝኾነ ግን ናትና ምንቅስቃስ ስለ ዝረኣያ ትዕላማ ዕንኮ ኣይከኣላን ብድሕሪኡ ከዓ እንደገና ዕለት 25 ወርሒ 4 200 ዝኾና ደቂ ኣውሳ ናብዚ በዓል ጋርሳይቶ ዝበሃል ገፀን ተንቀሳቂሰን እተናብኡ ዝነበርና ጋንታታት ናይ ሃንደሳ ግን ከድና ኣብኡ እቲ ውግእ ተኻይዱ መጀመርታ ከድናየን እዚ ሽዑ ስለ ዝመሰየ ንፅባሒት እቲ ውግእ ቀፂሉ ብዙሕ ክሳራ ይነበረናን ሓንቲ እዚኣ ርግበ ማሃንሾ ትበሃል እያ ተሰዊያትና ምክንያቱ ኣርቢጂ ንላዕሊ ምስ ተኮስዎ ኣብ ርእሳ ይ ዓሊቡ ንሳ ጥራሕ እያ መስዋእት ጋጢሙና
1: ዕለት 25 26 27 ማለት 27 እዚ ኣብ ውጉእ ይካየድ ሓንቲ ጓል ማሃንሾ ካብተን ልዑል ተፃዋርነት ዋላ ወኒ ናይ ምውጋእ መንፈስ ዝነበረ ካብተን ተሰዋኣና ናይ ኣሃድና ታእዋን ታሻያ ማለት እዩ ሓሙሽተ ውግኣት ከዓ ኣብኣ ይውጉእና ኣርባዕተ ፀረ ተሽከርከርትን 10 ፀረ ሰብነት ወቅቲ ካብ ፀላእ ዝምንዛዕና እየ ክቆብሮ ኢለ ናብቲ መስመር ዝመፃ ማለት እዩ ድሕሪኡ ንምለስ ኢና ንበይሉ ኢልና ንምለስ ዕለት 21 22 23 ኣኼባታት ተኻይዱ ገምጋም ተገይሩ ብደረጃ ኣሃዱና ማለት እዩ ቦጠለ ንብኡ ሙሉእ ተሳተፈ 19 ስዋኣት 78 ምውግኣት ሓሙሻይ ሞተራይዝ 17 22 21 2 ብሪጌድ ናይ ስፓርታክያ ዕጡቕ ናይ ኣውሳናይትን ዕጉጉማ ከዓ ብምሉእ ከም ተደምሰሰ ገምጋም ተኻይዱ
2: 21 ክፍለ ጦር ኣብ ዕለታት 27 28 ወር 4991 እውን 4 በርጌዳቱ እንዳኣባራረየ ከባቢ ፍርቂ ለይቲ ውግእ እንዳጀመረ ቀጻሊ መጥቃዕታት እኳ እንተካየደ ወጋሕታ ተተፀፊዑ ከም ዝምለስ ተገይሩ ብኣጠቓላሊ ኣብዚ ካብ ዕለት 24 ወር 4991 ክሳብ ዕለት 28 ወር 4991 ን4 መዓልታት ዝተኻየደ ትንፋስ ዘይህብ ተኸታታሊ ውግኣት ብፅንዓትን ስኒምንካስን ተጋዳላይ ህዝባዊ ግንባር ፈሺሉ 21 ክፍለ ጦር ድማ ኣዝዩ ስለ ዝተዳኸመ ኩናት ኣቋሪፁ ንድሕሪት ከም ዝወፅእ ተገይሩ 17 ክፍለ ጦር ነቲ መጥቃዕቲ ክቕፅሎ ትእዛዝ ተዋሂቡ ብድሕሪ እዚ ንዝተወሰነ መዓልትታት ኩናት ዝግ ኢሉ ክልቲኦም ወገናት ኣብ ተዛማዲ ዕረፍቲ ድሕሪ ምቕናይ ብዕለት 2 ወር 5991 ጸላይ 17 ክፍለ ጦር ምስ 22 ክፍለ ጦር ተዋሂዶም መጥቃዕቲ ጀሚሮም
3: እቲ ዓቕምና ንዓሙ ፀላይን ዝመጣጠን ኣይነበረ እቲ እስትራቴጂ ክንዓፅኦ ንኽእል እውን ካብ ዝኣኽለኒ ኢልካ ከተዓፅ ትሕዝ እምበር ንኹሉ ዓፂኻ ትሕዞ ትኽእል ቦታ ኣይነበረ ፀላይ ብገማግም ገማግም ገይሩ ለይቲ ከይረእኻዮ ድሕሪኻ ሓሊፉካ ሓድር ኣብቶም መጋቦታትናን በዓል ኮና በዓል ሳሙኤል ዝተማርክሉ ስጋብ ኣብትን ታንክታትና ኣፅዋርናን ዘለዎ ፀላኢ ዝበፅሒ ሕዚ ግዜ ከማ ታንክታትና ገለመና ሒዝልና ንንጉ ከዓ እትን ታንክታትና ታንክታት ናይ ፀላእና ትሪፍና ከዓ ኩሉ ንሃናጊርና እያ ማለት እዩ ገለገለ ክፍልታትና ዘባሰሙ በዓል ሳሙኤል ከዓ ተማሪኮም ናብቲ ግዜ እቲ ማለት እዩ ሕጂ ከምዚ ጭርጭር ዓበደይ ነይሩ እቲ ግንባር ብጠቕላላ ክዝርኦ ከለካ ፀላ ከይትረዳእ ሓሊፍካ ሓድር ንጉ ከዓ ንዑ እንደገና ካብትን ካብትን መጣጢጥካ ህብታት ኣውፂኢኻ ከዓ ንዑ ፅሕኢኻ ከዓ ትመልሶ ካብኡ ሃዲሙ ዝተመልሰ ግን ኣብ ዝኸፍአ ክረሩማ ይዝኣቱ ና ሓንቲ ብልጫ ዝነበረትና ሓንቲ ልዕሊ ዝኩሉ ይኹን ፀላእ ክጥቀመላ ዝግብኦ ዘይተጠቐመላ ንነፍሲ ወከፍ በጠሎኒ ሓንቲ ቦጥ ማኪና ያና ሂብናየን እዛ ቦጥ እዚኣ መድሕን ናይ ህወቶም ስለ ዝኾነት ካብ ሰራዊት ንላዕሊ ንዓ ክሕልዋ ከም ዘለዎ ጌርና ኢና እታ ቦጥ ሂብና ታ ኣሃዱ ከዓ እዛ ቦጥ እዚኣ ትንፋሳን ህወታን ምዃና ፈሊጣ ካብዛ ማዓኮራይ ክፈልያን እያ ኣማሳሲላ ኩሉ ጭቃ ለኽያ ከሸሺ ለኽያ ከምዘይትፍለጥ ገይራ ደ ድሕሪኦም ክትሰብ ዝኽእል ማኪና ማይ ጉዱ ከሉ ካብ ቅድ ሓቢል እዮም ሰቲ ፀላእ እዚ ክገብሮ ዝኽእል ወላ ሓንቲ ይጥቀምሉ ሓንቲ ብራሸ ሂብ ዝሰዶም ነይሩ ሓንቲ ብራሸ ምስሰደይዎ ኣብ ድሕሪ ማይ ፅሚዕን ክረብሉ ነሩ ኣብዚ ብልጫታት ናህና ነይሩ ነቲ ክገብሮ ዝኽእል ዓቕሚ እናሃለዎ ከሎ ሰኣን ጉዳብን ጥራፈን ሰኣናተ ኣልያ ናይቲ ኮይናትን እምበር ፀላኢ ንሕና ቦጥ ክንረክብ ፀላኢ ቦጥ ክስእን ኢልካ ይተሓስቦን ኢኻ ፀላኢ ግን ከምዚ ዓይነት ብልሒ ይነበሩን ንሕና ግን ነፍሲ ወከፍ ሓላፍነት ስለ ዝሃብና ነፍሲ ወከፍ በጠሎኒ ኣብ ክንዲ ብምውፋር ብገለመለ ዝመሓደራ ናይታ በጠሎ ንብረት ከም ከመላሽን ከም ብሬን ከም ደሽካ ስለ ዝሃብናያ ልክ ከምኣ ጌራ ድሕርያ እናሰዓበት ድሕርያ እናሰዓበት ድሕርያ እናሰዓበት ምስኣ ሓዘት ንዓ እናተኸላኸለት ኣብቲ ብፅሕ በፅሕ እዚ ብልጫ ስለ ዝነበርና ፀላእዩ መብዛሕትኡ ግዜ ብማይ ፅምእን ኮልቦ ዲሶደን እዩ ዝረግፍ ነይሩ። ከምዚልና ንተንካልና መወዳእታ ዲኢታይ ኣኼባ ገብረልና ዝገብረልና በዓር መጥቃዕቲ ናይ ኣስመራ ክጅምር ስለ ዝኾነ ቋንቋ ዜና ሽካን ዝመፅካ ክልተ በጦለኒ ሽካን ክትምለስ ኢኻ ድንስኻ ተመሓዝረን ዘለካ ክንተበጠሉ ማለት እዩ ብ16 ናይ በዓል ወተስፋይን ማለት እዩ። ኣብዚ ሕጂ ቧ ከመይ ገይሩ ከይድ ንኽና ኣብዚ ፀላእ ክሓልፈልና እንዳባዓለ ከምዚ ክገብረና እንዳባዓለ ከመይ ገርና ንሓልፍ ኣብዚ ንሕድና ክትዕ ፈጢርና ስለዚን ኣብዚ ዜን ክኸዳ የብለኒ እዚ ኩሉ መስዋዕቲ ከፍ ኢልና ዝሓዝናያ ቦታ ፅብሓን ጎ ፀላእ ከግድፈና እዩ ሃር ወዲታይ ከዓ ነቲ ናይ ግንባር ናይ ዘቀምሃረን ናይ ኣስመራን ርድኦ ስለ ዝነበረ ሓኒ ፀገም የብሉ ዋላ ጥዕ ይብፃሕ ዋላ ሓንቲ ሽግር የብሉ ወዲ ሃይለ እዳ ኣዲ ሃይለ ብዙሕ ፀርፀር ትብ ትክስታ ሃይለ ማለት እዩ
4: ኣዝዩ ተፀሊዩ ምክንያቱ እቲ ወጎእ ቀልጢፉ ተሓኪሙ ሓውዩ ስለ ዘይምላስ 21 ክፍለጦ ምስ መፀ መምርሒ መፅኢና ሓበሬታ ማለት እዩ ሓበሬታ እንታይ ዝብል ረዳት ሓቱ ነይሮም እቶም ኮማንድ ፖስት እቲ ምድኻም ናይቲ ኣህልታት ሪኦም ክኾኑ ይኽእሉ መልሲ መፂእዎም በዚ ዝመፃእኩም ረዳት የለን ሰፊሕ ወሳነ መጥቃዕቲ በዚ ግንባር ደቂ ኣምሓረ ክንወስድ ስለ ዝኾና ተደለኹም ናይ ቦታ መምሕያሽ ግበሩ ዝብል መልእኽቲ ናይ ወዲ ኤፍሬም መፂኣቶም ከም ዘላታ ከዓ ሰዲዶምልና ማለት እዩ ናብ ኩላ ሃላሳ ቦጠሎኒ በፂሓ ሕጂቶም ቦጠሎኒ ኣብታ ምርብራብ ዝነበርና ዝብል ንበዛሕ ጠቃንጠቃና ነርና በዓል ወዲ ኺዳነ በዓል ጀማል በዓል ወዲ ጎበዛይ በዓል ወዲ ዓምደ ሳብ ሓደ ከባቢ ኢና ነርና እታ መልእኽቲ ምስ መፅእና ሕጂ ንራኸብ ካብዚ ነዚ ለቕዳ ክንጠፍእ ዶ ኮይና ኣ ካብዚኣ ስጉምቲ ጓለ ይሰደና ብዕዲ ገይሩ ክቕድመልና ዲ ብጥዖ ገይሩ ክቕድመልና ዲ ብመርከብ ብፍርጌት ገይሩ ማለት እዩ እ እታ ዘላ ኣብዚኣ ምፅባይ ተሓይሽ ድናስ ምሸት ናይ ብርጌድ ክመፁኹም እዮም እቲ ርእቶኹም ሃብዎም እያ ትብልካ መልእኽቲ ናይ ወዲእታይ ምሸት ከዓ መፅኦምና ንዓና ሕጂ ናይ መካናይዝ ወዲ ገብረኣብ ነይሩ ደበሳይ ደበሳይ ወለ ማርያም ራሻይዳ ኣነ ዘይተይ እኳ መዳፍዕ ድሕሪቲ ነይሩ ምስ በዕሉ ወዲ ገብረኣብ ነይሩ ሰለስተና ተራኺብና እዚያ ርእቶ እዚኣ ሒድና ፀኒሕና ቶም ኣጋር ካልኦት እውን ከምኡ ኩሉ ሰብ ብሓፈሻስ ኣብዛ ዘለናያ ምምካት ትሕሸና ንገብሮ ነመሓይሾ ቦታ ከዓ የብልናን ዋላ ሓንቲ ቦታ ከዓ ድመሓይሽ የለን እንድሕርና ቂልናስ ፀላእዩ ኩሉ ቅድሜና እዩ ዘሎ ኪሎ ሜተር ከማ ከውፃእና ይክእልኒ ተባሂሉ እቲ መሪሕነት ተቐቢሎማ ንሕና ዝኾነ ናይ ቦታ ምቀያር ከይገበርና እቲ ዝበልዎ ስርሒት ናይ ኣስመራ ጀሚሩ
5: ንቕ ሰከፍ ቦጠሎኒ ኣነ ብቦጠሎኒ ክዛርብ ከለኹ ኣብ ንቕ ሰከፍ ውግእ ክሳራታት ኣጋጥመና ነይሩ ኣብ ካብ መጀመርያ ትሒዝካ ምስ ኩሉ ምስ ተኣሳሲርካ ሲ 56 ስዋኣት ኣለዉ ሳብታ ሰዓት እያ ኣብ ጥዕ 8 ነይሮምና ኣብ ኣርዓኑ 2 ነይሮምና ኣብ ናይ ዋዲ 18 ነይሮምና ኣብ ትግራይ 17 ነይሮምና ኩሉ ጠቓሊልካ ክትሪኦ ከሎ እቲ ዓቕሚ እንዳተጓደለ ይመፅእ ነይሩ እንዳተጓደለ ይመፅእ ብዘይክኡ ውግእ ከ ኣሎ ንድሕሪ ትምለስ እቲ ዓቕሚ ናይ ተናህርታት ብፍላይ ሓንቲ ሓይሊ ከባቢ 11 ሰብ 13 ሰብ ዝተርፈሉ እዋን ነይሩ እቲ ቁፅሪ ድውሕድ ነይሩ እምበር እቲ ንሕ ተሓቦ ስለ ዝነበረ እቲ ክራብሕ ዝኽእል ብቕዓትን ዓቕሙን ስለ ዝነበረ መኪትናዮ ማለት እዩ መኪትናዮ ናይቶም ዘይነበሩ እቶም ህልዋት እንዳሸፈኑ እንዳተራብሐ ኩነታት ንሓምሳ ከባቢ 50 መዓልቲ ኣብ ቤሉል ተረባሪቡ ድሕሪ ምርብራብ ኣብ መጨረሽኡ ዛዛሚ መጥቃዕቲ እዩ ድመፅእ
6: ናይ ትምረት ናይቲ ኮይናት ክስርዮ ዝሕንኮን ካብቲ ውሽጢ ኣቲኻ ኣብዚ ከባሳታት ክንዋጋእ ኮልና ናብቲ ጎላጉልቶ ክትዋጋእ ኮልካን ካልእ እንዲ ንኣብነት ሓንቲ ክንስጋዕ እንደይ ከቢድ ነይሩ ክንሪዮ ናተይ ናይ ወደህዳነ ናይ ማናጃ ፓራኩሞንታ እዚኣተን ሰለስተ በጠሎኒ ኣብ መወዳእታ ናይ በይሎም ምርብራብ ኣብ 45 ሰብ ሕየ እንተሪፈን 250 ሰብ 270 ሰብ ዝተበገሰ 45 መፅሐን ኣብ ቤሎስ ገለ መዓልታት 10 መዓልቲ ክተርፎ ከሎ ኣብ 45 ክንዲ ስዋኣትና 45 ሰባት ስዋኣት ነሮምና ከክንዲ ስዋኣትና ተዋሂቦምና ደስ ዝነበረና

0: ዓይነት ሰብ ምእንቲ ከይዝብሮ ቆልና ሞ ከይልክመልና 45 ሰብ ኣእትና ኢና ሓሙሽ ሰብ ካብ ኣቲና 4 ድሕት ከርና ኢና ኣቲና ማለት እዩ። ስለዚ 45 ሰብኣት ኮንከሎ ተረፈ ውኣትዮም ማለት እዩ 45 ሰብ ሒዝና ኢና ሰብ ኣቲና ትምረት ናይ ትኮይናት ግን እቲ ኮይናት ክንደ ወሲዱ ካብ ወርሒ 2 ክሳብ ወርሒ 5 ዘሎ ግዜ ብዘይ ዕረፍቲ ለይትን መዓልትን ኩናት ስለተካየደ ነዊሕ ግዜ ስለዝወሰዶ እቲ ኮይናት ክንደውከወስድ ዝፅበዮ ነገር እዩ ማለት እዩ።
1: ምናልባት ፀላይ ቀፃሊ እየጥቅዕ ነይሩ ንሕና ቀፃሊ ኸ ንከላኸል ነጥቅዕ ኢኻ ነርና ተዝኸፍአ ስታ ዝበለና ግን ደብዳብ እዩ ሞርታራት ኣብ ከላይ ምክንያቱ እቲ እማን ታዓንተ ትጥቀስ ነበር ከበብቲ እማን ጭርሕ ተብሎ ብድሕሪ ሰራዊት ከም ዘሎ ንሃና ትርኢካ ፃዕዳ ተኣሽሙ ከምዚ ዝብኢከ ወይ ከምዝውሃዳ ለይቲ ኢኻ ትመፅ በር ቀትሪ ቅልቅል ኣይትብል ናብታ ዘዘለኻ እያ 50 ዝኾና መኻይን ናይ ንሃናሲ 22 ከይመፅ ከሎ ድዩ 50 ዝኾና መኪናስ ካብ ዋደ መብራህ ትወሊዕ እንትኽኢለን ንመንሽሙ መፅ ንበይሉ ልኣት እዩ ሓይሊ ደ ተደሪብና ንሕና ብዙሕ ስታይ ኮነ ሓይሊ ተደሪብና ኢለ ውጩ እንታይ ዝገብረ ኣሎ ታእሽ ስልቲ ታእሽ ዝገብረ ኣሎ ንፅባሓይቱ ደብዳብ ኣይትረአዮ ወናቱ ሰራዊት ኣትሎ ተባሂሉ ማለት እዩ። ምናልባሽ ግን ምረት ናይ ዓሰብ ዝኽፈይ ንሕና ሓፂር ግዜ እዩና ጌርና ካብ ቅድሙ ንፈልጦ እየ ግን ኣብቲ ግዜ እቲ ዝነበረ ሓደ ጥሜት ዘይኮነ ማይ ፅምኢ ብለይቲ ከይድካ ከዓ ትወርድ እቲ ዝመፅእ ዝነበረ ምግቢ ሓሰኻዩ ምክንያቱ ባፅዕ ተሰንኪት እዩ ዝመፅእ ነይሩ ግረሲኒ መጀካ ትብሽኮት ዝመፅናነት ካብኡ ክመፅእ ከሎ ሓሰኻ ሓሲኹ ዝመፅእ ግን ሓሊፍና ከም ዝሕለፍ እንታኣሽመለን ምሮቱ ዝኸፍአ እዩ ነይሩ ፀሓይ ዝበርትዐ ማይ ፅምኡ ከምኡ ጥሜት ከዓ ነይርዎ
2: 17 ክፍሎ ጦር ብዕለት 2/5/1991 ብየማናይ ክንፊ ካብ ሰዓት 11:30 ክሳብ ሰዓት 7:30 ናይ ዕለት 3/5/1991 ሙሉእ ለይቲ ክዋጋእ ሓዲሩ ንግሆ ተፀፊዒ ተመሊሱ ናይ 17 ክፍሎ ጦር መጥቃዕት እናተኻየደ ከሎ ብርጌድ 50 ብምሉኡን ሓደ ሻለቃ ካብ ብርጌድ 51 ብምዕራብ ብገማግም ባሕሪ ሰሊኹ ክሳብ በይሉል ገዲም ናይ ቀደም በይሉል በፅሕ እዩ
3: ኣብ በይሉል ኣትኪሉ ፀላኢ ኣብ መወዳእታ ብገምገም ሩባ ብገምገም ባሕሪ ገይሩ እዩ እዛ ምስላ ክመፅያ በዓል ዶክተር ሳሙኤል ዝተታሕዙላ ተጋጥም ብገምገም ባሕሪ እናገበረ እዩ ናብ በይሉል ዝሓልፍ ድሓር ካብቲ ማእከል ግንባር ዘለና ሓደሓደ ሓይሊ ተዋፂና ንዑ ክንመልሶ ንበይሉል ድሕሪ ኢልያ ዘላታ በይሉል ብድሕሪና ኣግራብ ኣለዋ ዝዓርኮኮባይ ታንክታት ተማሊእና ና 2/3 በዓል ዮናስ ተዓገስ ወዘተ ኣለዎ ታንከኛታት ጎልጎል እዩ ትቦታ ንዕኡን ፀላእ ጎልጎል እዩ ንዓና ከዓ ጎልጎል ብላዕሊ ከዓ ፀቕጢ ነይርና ንሕና ኣይፈለጥና ዮም በዓል ዶክተር ሳሙኤል ገነበለ ናይ ምትሓስ ኣጋጢሙ ከም ዘሎ ኣይፈለጥና ብላዕሊ እንታይ ኹም ድ ግዜ ትበልዑ ዘለኹም እንታይ ኹም ሽግርኩም እንታይ ኹም ኮንኩም ብዝኾነ ንስቶም ታንክታት ሓጊዝና ከዓ ፀራሪግና ፀላኢ ዝቕተል ቀቲልና ናብ ቦትኡ ገብ ኢዞኹም ንምለስ ገርናዮ
4: ብዕለት 3/5/1991 ዓመተ ምህረት ናይ ምሸት ሰዓ 6 ኩነታት ኣሃዱ ክንፈልጥ ኢልና ኣነን ሳሙኤልን ሳሙኤል ሓኪም ብርጌድ ኣነ ስታፍ ብርጌድ ክልቴና ሰዓት 10:11 ብሉ ዘርኢት ማኪና ተዳልያ ስለ ዘላ ቅልጥፍኩም ናብ ኣሃዱኹም ተመለሱ ይብለና ከቢድ ብረት ኣሃዱታት ንሃና ንዕአን ሓሊፍና እንዳኸና ከለና ሕጂ ንርኢ ማነህ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅበል ዋዳ 7 ኢና ይብሎ ሕጂ ዓፋር ኣምሓርኛ ሳፍ እዮም ዝኽብሉ ኣምሃራ ይ ክመፀንሓና ኢልና ግምት ድማ ኣይነበረናን ማነህ ምስ በለና ባዶ 7 ኢና ቀፂልና ናበል ወርሒ ውልጭ ኢለያ ሰዓት ሓደ ቢሉ ይኸውን እዩ ከምቲ ላይ ካ ትረአ ድሕሪ መጀመርታ ድሕሪ ምፅ ኢሉ ቁም ይብለና ጡም ምስ በለና ሕጂ ዋላ ኣያመናን ቀፂልና ቁም ኢሉ ኣብታ ግዜት እያ እጅ ወደላይ ትመፀና እየ ያ ስጋለ እያ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእስራብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ

0: ካብ ቁልዒ ሓሳባት ናብ ትግባርን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
2: ኣብ ቀረባ እዋን ኣብ ኤርቲቪ

0: ህይወት ንምስትምቓር ስምዒታት ንምግላጽ ሙዚቃ እቲ ዝሓፀረን ቀንድን መንገዲ ክብሉ ይገልጽዎ። ደቂ ሰባት ብኩሉ ዝስማዕን ልቢ ኩሉ ስለስትን ክፍል ድማ ኣድማሳዊ ቋንቋ ዝብል ቅጽል እውን ይወሃቦ እዩ። ካብ ፀቕጢ ንኽንዛነ ኣብ ግዜ ሓጎስ ክንፍሳህ፣ ኣብ ግዜ ሓዘን ዓሚቕ ሓሳብ፣ ኣብ ግዜ ድቃስ ሙዚቃ ናቱ ምስ ኩነትና ዝቃዶ ዕላልን ተመስጦን እዩ ዝፈጥረልና።
1: ሙዚቃ ሓደ መግለፂ ሕብረተሰብ እዩ። እዚ ክንብል ከለና ስልጣነ ምዕባለ ኣነባብራ ኮታ ንሕብረተሰብ ዝያዳ ዝገልፅ እዩ ማለት እዩ። ሕጂ ኣድማሳዊ ቋንቋ ዝበሃለሉ ምክንያት ከዓ ደቂ ሰባት ሓሊፉ ሲ እንስሳታት ኣታክልቲ ከም ዝሰምዕዎ እንኮላይ ይረጋገፅ ማለት እዩ። ሕጂ እሳያታ ቀንዲ እታ ኣድማሳዊ ተብላ ህወት ዘለዎ ሲ ሙዚቃ ዝሰምዕ እዩ ዝሕበር ማለት እዩ። ካልእ ከዓ ኣብ ዝተፈላለየ ሃገራት ኣብ ዝተፈላለየ ቦታታት ከዓ ዝኾነ ሙዚቃ ፅቡቅ ተኮይኑ ኩሉ ሰብ ከም ዘሰማዕሮ ከዓ ይንገር ማለት እዩ።

0: ሓደ ንሕብረተሰባት እዩ ጥርንፍ ንሕብረተሰባት ይሓቆፍ ንህዝቢ ይሓቆፍ ዝያዳ ባህሊ ኣብ ውሽጢ ሕብረተሰባት ባህሊ ኣላሊ ስለዚ ሓይሉ ሲ ልዕሊ ዝኾነ እዩ እቲ ልዕሊ ዝኾነ ከዓ እንታይ እዩ ሙዚቃ መዓልታዊ ደቂ ሰባት ዝገብርዎ ብሙዚቃ እዮም ዝገልፅዎ ኣብነት ናይ ስራሕ ንበሎ ናይ መዓልታዊ መነባብሮ ናቶም ንኣብነት ሃገራውነት እንተልና ኣባና ኤርትራ እንተመፅና ብሙዚቃ ንገልፆ ጥምረት ይገልፅ ሓይሊ ናይ ህዝቢ ይገልፅ ስለዚ ሙዚቃ ፍሉይ ዓውዲ ንሰብ ዘራኽብ ንሰብ ውሽጢ ሰብ ዝገልፅ ስምዒታት ሰብ ዝገልፅ ሙያ እዩ
1: ንገርናዓደይ እንታይ ግን ኮነልኪ
2: ሙዚቃን ወዲ ሰብን ናይ ጥንቲ ምትእሳር ዘለዎም እዮም ገለገለ እውን ቅድም ሙዚቃ ተፈጢሩ ክኸውን ኣለዎ ኢሎም ይግምት እዮም እቲ ምንታይ ሙዚቃ ኣብ ከብድዲኡ ዝርከብ ዕሸል እውን እንተኾነ ከም ዘስተመቕሮ እዩ ዝግለጽ ሙዚቃ ኣብ ዝተፈላለየ ሕብረተሰብ እውን ነናቱ ብዙሕነትን ኣመፃፃእን ዝውንን እዩ ኣብ ሃገርና እውን ታሪክ ሙዚቃ ንክግለጽ ዓሚቕ መፅናዕቲ ዘድልዮ ዛዕባ እኳ እንተኾነ ኩለን ብሄራትና ምስ ዝውከላሉ ባህልን ልምድን ተላፊኑ ዝመፅእ

0: ነታተን ባህላዊ ደርፍታትን የታዊ መሳርሒ ሙዚቃን ከምዚ እውንና ይፍለጥ
1: ሕጂታ እዩ እቲ ሓደ እቲ ሕብረተሰባት ናይ ኤርትራ ብፍለቲ ብሄራት መለስ በይነን ኮነን ዝነብራ ምስ ካልኦት ብሄራት ይደባባ እየን ሕጂ ኣብቲ ምድባብ ነናት ኣሎ ነናቱ እቲ መሳርሒ ሙዚቃ ብውሳብ ኣሎ ማለት እዩ ሕጂ ሓፈሻዊ ክንገልፅ ተኮይና ህዝቢ ኤርትራ ኣብ ከበሮ ሃብታም ዝኾነ ህርመታት ከበሮ ኣለዎ ብፍላይ ኣብ ብሄረ ኩናማን ናራን ኣዝዩ ሰፊሕ ዝኾነ ብሕጂ ዘይተፀንዐ ብሕጂ መፅናዕቲ ዝፅበዮ ባህላዊ መሳርሒታት ሙዚቃ ኣለና ብፍላይ ከበሮታት ማለት እዩ ዓይነት ከበሮታት ቅዲ ከበሮታት ምስ ደርፉ ማለት እዩ ዝኾነት ህርመት ከበሮ ናታ ዛንታ ኣለዋ ምስ ምንታይ ምስ ወራር ምስ ፍቕሪ ሓንቲ ህርመት ክንብል ከለና ናታ መግለፂ ኣሎ ማለት እዩ ሕጂ ምስቲ ናታ መግለፂ ከዓ ናታ ከዓ ደርፉ ከዓ ኣለዎ ሕጂ እዚ እንታይ እዩ ዝያደ ሃብታም ገበሮ ብዙሕ መፅናዕቲ ኣይገበርናሉን እዚ ኣይጠቐጥናየን እምበር ኣብቲ ብፍላይ ንዓና ዘኩርዓና በርከ ኤርትራ ሲ ኣካል ናይ ኣፍሪቃ እያ ሕጂ ኣፍሪቃ ከዓ እንታይ ትበሃል ኣደ ከበሮታት ተባሂል እያ ይፅዋዕ ሕጂ ንሕና ከዓ ኣብቲ ንኣፍሪቃ ምዃንና ከዓ ብኣደ ከበሮታት ንፅዋዓሉ ከብዚ ክብል ንፀንሐ ኩብሄራት ኣሎ ንኣብነት ኣብ ናይ ትግርኛ እንተመፂና ህርመታት ከበሮ ናይ ትግርኛ ብዙሕ እዩ ዘለና ኮ ኣብ ናይ ፅልማ ናይ ስመጃና እናበልና ማይሚነ እናበልና ንገልፆ ዝተፈላለየ ህርመታት ከበሮ ኣለና ንበዓሉ ናይ ደቂ ኣንስትዮ ዝሃርምኦን ናይ ደቂ ተባዕትዮ ዝሃርምኦን ክልቲኡ ፀወታታት ሓቢሮም ዝፀወትዎ ዝተፈላለዩ ኣለና ኣብ ብሄረ ትግረ እንተየልና ብዙሕ ዓይነት ህርምታት ኣለና ኣብ ብሄረ ብዳዊት ኣብ ብሄረ ዓፈር ኣብ ብሄረ ረሻይዳ ሕጂ ዘይተንከፍናዮ ሕጂ ብሓፈሻዊ ጠቕልል ኣቢልና ክርኢ ከለና ሲ ኤርትራ ሓንቲ ዓባይ ኮሌጅ ናይ ሙዚቃ ክንብላ ንኽእል ኢና ዓባይ ኮሌጅ እዚ ናይ ህርመታት ከበሉን ይበሃሎ ቅኒት ንባዕሉ ኣብሓንቲ ህርመት ከበሮ ተፈላለዩ ቅኒታት ተፈላለየ ዛይማ ኣለና ሕጂ ስለዚ ብሓፈሻዊ ክንገልፆ እንተኮይና ዕቁር ዝኾነ ሃብቲ ድንግል ዝኾነ ሃብቲ ዘይተበርበረ ዘይወፀአ ተኣምር ዝኾነ ባህሊ ከም ዘለና ኢና ክንዛረብ ንኽእል እዚ ከዓ እንታይ እዩ ምልክት ናትና ናይ ስልጣን ኤርትራ ሲ ክሳብ ወላ ብድሕሪ ባይታ ምስ ናይ ኣዶሊስ ኣተኣሲርና እንተሪእናዮ ኤርትራ ዝነበረ እቲ ናይ ስልጣነ ቀሊል ኣይኮነን ስለዚ ብኡ ከዓ ናይ ሙዚቃ ሃብታም ባህሊ ከም ዘለዋ ካብ ብኡ ክንነራግፅ ንኽእል ማለት እዩ

0: እቶም ዘመናውያን መሳርሒታት ሙዚቃ በቢግዚኡ ካብ ባህላዊ ቅኔታትን ድምፅታት መሳርሒታት ሙዚቃ እናማዕበሉ ዝመፁ ምዃኖም ይፍለጥ። በዚ መንፅር ያታዊ መሳርሒታት ሙዚቃ ንዘመናዊ ሙዚቃ ባይታ ዘንፀፈዩ ክበሃል ይከኣል። ያታዊ ሙዚቃን መሳርሒታት ሙዚቃን ንሕብረተሰብ ካብ ምርኣያ ባህሉ ምዃን ሓሊፉ መበቀላዊ መንነቱ ዝገልፀሉ ውርሻ እዩ። ኣብ ብሄራትና ዝርከቡ ያታውያን መሳርሒ ሙዚቃ ብዙሕነት ዘለዎምን ዝተፈለየ ኣቃውማ ህርመት ዝውንዩን እዮም።
1: ኣብ ናይ ኩናማ ንእሽተይን ኣደን ጓለን ተዓባይ ክልተ ክብረ ኣለዋ። እታ ዓባይ ክብረ ኣላ፣ እታ ንእሽተይ ክብረ ኣላ። ሕጂ እታ ዓባይ ክብሮ ብቅድሚትን ብድሕሪትን ብክልተ እየ ትካ ትሃርማ፣ እታ ንእሽተይ ካሊእ ካኸማ። ስለዚ ኣርባዕተ ክበሮታት ትሃርም ከም ዘለካ ማለት እዩ። ስለዚ ኣብ ብሄረ ኩናማ እንታይ ብልዋ ኣደን ጓለን ኣደ እታ ዓባያ ጓላ ከዓ እታ ንእሽተይ። ኣብ ብሄረ ናራ ከዓ እንታይ ብልዋ ከዓ ዓባይ ክበሮን ንእሽተይ ክበሮን። ሕጂ እንታይ እዩ ክልተ ኣፍ ዘለዎ? ሕጂ እንታይ እዩ ዋላ ኣብ ብሄረ ሳውን ተመፂና ኣብ ብሄረ ዓፈር ተመፂና ከዓ ክልተ ኣፍ ዘለዎ እዛ ኖርማል ከበሮ ብክልተ ትህረም ማለት እዩ። ሓንቲ ኣፍ ዘላታ ከዓ እዛ ዕፅውቲ እታ ሕለብ ብታሕቲ ዘለዋ። ሕጂ እንታይ እዩ ሰፊሕ እዩ ኣብ ከበሮ እንተመፂና ማለት እዩ። ዝተፈላለየ ህድመታት ኣለዎ ንዑ ዝገልፅ ዝተፈላለየ ዛንታታት ከዓ ኣለዎ።

ያታዊ መሳርያት ሙዚቃ እንተመፂእና ክራር ኣለና። ኣብነት ክራር ሕጂ ክልተ ዓይነት ክራር እዩ ዘለና። ክራር ኣብ ብሄደ ትግርኛ ብሄደ ትግረ ንጥቀመላ። ቀደም ዓፈር ዝጥቀምሉ ዝነበሩ ቱምቡራ ትበሃል ዓይነት ክራር ኣብ ዕብዪ ዝበለት ኣላ። መሰንቆ ንኣብነት መሰንቆ ሕጂ ተቀናንያ እቲ ዝጥቀመሉ ብጨርቂ ዓይነት ክራር ከሎ ዝረባበ ንብለ ማለት እዩ። ተቐሊቀ ሽሞ ግን መሰንቆ ኣለና። ዋጣ ኣለና ሕጂ ብዙሕ በዝበዝሕ ሰብ እንታይ እዩ ዋጣ ብሄረ ትግርዮ ጥራሕ ዝፀወትዎ ይብል። ኣብ ቀደም መፅናዕቲ ምስ ገበሩ ከዓ ኣብዚ ናይ መንፃዕ ኣብዚ ናይ ኣብ በዓል ሳሕል ከዓ ዋጣ ከም ዝነበረ ዳሓር ከም ዝተረስዐት ከዓ ይዛረቡ ማለት እዩ። ሸምብቆ ኣብ ኩሉ ብሄረ ዘሎ እዩ። ሸምብቆ ሲ ኣብ ሰሆላ መጨንበራ ንብላ ኣብ ኩናማላ ኣብ ትግራላ ኣብ ናራላ ኣብ ብዳዊት ኣላ ኣብ ኩሉ ብሄራ ሲ ብሌና ኣላ ኩሉ ኣሎ። ሕጂ እዚ ማለት ሃብታም ዝኾነ ናይ መሰንቆ ዝተፈላለየ እጂ ኣብ ኩሉ እንተሎ ነና ትፀዋወት ኣሎ። ኣብ ዝተፈላለየ ካ ኣጋጣሚታት ክዝፀወትሉ ከዓ ኣሎ ማለት እዩ።

0: እዞም ኣካል ባህላዊ ውርሻና ዝኾኑ ያታዊ መሳርሕታት ሙዚቃ ህላውነቶም ንክቕፅል ካብ ወለዶ ናብ ወለዶ እንክመሓላለፍ መበቆላውነቶም ከይጠፍእን ግቡእ ዕቀበ ክግበረሎምን ኣበጣቃቅማ ህርመቶም ድማ ብጥንቀቐ ክውረስን ይግባእ። ኣብ ብሄረ ትግርኛ ዝዝውተር እምብልታን መለኸትን ከም ኣብነት ምስ ግዜ ንቅርሲ ጥራይ ተዓቂበን ከይተርፋ ጥመተ ዘድልየን መሳርሕታት ከይኮና ስጋኣት ኣሎ።
1: ደባይ ሻንቂት ድፍን ደባይ እጂ ዓባያ እታ ሻንቂትካ እታ ንእሽትያ እታ ድፍንካ እታ ትምልእ ማለት እዩ። ካሊእ መለኸት ኣለና ሕጂ መለኸት ከም ሽማ መላኺት ሕጂ እንታይ ብልዋ እዛ ተነፋሒት መሳርሒ እንደ መላኺት ኩልን ንብለ ማለት እዩ። ሕጂ ሓፈሻዊ ክንገልፆ እንተ ኮይና እቲ ያታዊ መሳርሒት ሙዚቃ ኣብ ህርማታት ከበሮ፣ ኣብ ተነፋሒ፣ ኣብ ተጎጣይ ወይኮላ እዚ ናይ ግርፊት ከዓ ክራር ተነፋሒ እንተልና ሕጂ እምብልታ፣ ሻምቦቆ መለኸት ይሕብር ማለት እዩ። ስለዚ መለኸት ከዓ ከም ሽማ መለኸት ንኩለን ትመልከን በርካ ሓደ ዓብ ሰብ እንተኮይኑ ብዙሕ ይዛርም ውሕድን ቆም ነገር ንዘለዎን እዩ ዝዛርም። ኣብ መለኸት እንተኮይና ከዓ ቁሩ ፓ እያ ትዛረብ ፓፓ ሕጂ እንታይ ትገብር ዝያዳ መዳርጋ መረሳሰኒ እያ ነቲ ዘሎ ጓይላ ዝያዳ ተድምቆ ዝያጋ ትረሃሰኑ ሕጂ ዳርጋ ኣብ ምፅናት ትገፃየ ዘላ ሓንቲ ስድራ እየ ነራ ዳርጋ ሕጂ ትበራበር ኣላ ዋላ እጂ እንታይ እዩ ኣብ ዞባ ደቡብ ብፍላይ ሕጂ ፍሉይ ቆልሓታ ይገብርሉ ኣለዉ ክትበራበር ዘለዋ እያ መሳርሒት ሙዚቃ ኣገዳሲት ማለት እዩ። ካሊእ ምናልባት ኣብ ናይ ክራር ሕጂ ምዕባለታት ተገይሪ እ ናብነት ካብቲ ምዕባለታት እንታይ እዩ ክራር ሓሙሽተ ስልኪ ነይራ ናብ ሸውዓተ ስልኪ ተገይራ እታ ክራር ከዓ ሓንቲ ወይ ከዓ ክልተ ቅኒት ኣብ ሓንቲ ክራር ትፀወት ነርካ ብሸውዓተ ቶንስ ከምትፀወት ተገይሩ ሜጀር ከም ዝቕይር ተገይሩ ወይ ትራንስፖዚንግ ክራር ተባሂለን ትቕይርን ኣለዋ። ሕጂ እንታይ ነ ንብል ኣብቲ ከተማ ዓብል ከለካ ኩሉ ግዜ ጥንቀቐ የድልዮ ሕጂ ናብረት እቲ በናትና ሓሙሽተ ድምፅታት ኣለና እዚ ሓሙሽተ ድምፅታት ክግለፅ ከሎ እንታይ እዮም ዝበሃላ ግሬት ግራንድ ፋዘር እየን ዝበሃላ ግሬት ግራንድ ፋዘር ተ ዓብዪ ኣብሓጎ ናይቲ ናይ ሙዚቃ ክንገልፅ ትኮይናሲ ኣብ መሳድል ክንገልፅ ከለናሲ እተን ቀንዲ እተን ሓሙሽተ ቶንስ ኣገደስቲ ምዃነን ዝግለፅ እሰን ከዓ ኣብ ኣፍሪካ ኣብ እሽያ እየን ዝቕመጣ ማለት እዩ። ስለዚ ንሕና እንታይ ንገብር ኣለና ካብቲ መደልነትና ወፂእና ናብ ሸውዓተ ኸይድና የድሊ እዚ ኣይድልን እዚ ክንሓስበሉ ይግባእ። ሕጂ እንታይ እዩ ለውጡ ክንገብር ከለና ኩሉ ግዜ ስለዝረኸበ ለውጡ ክትገብር ፅቡቅ ኣኹን
2: እዩ
1: ዋጅታ ድዩ ኣብ ባህሊ ሕጂታ እዩ ይርዳእኒ እንድዩ ናይ ተቐንዲ ናይ ወስር ናይ ሙዚቃ ናይ ሸውዓተ ቶን ስለ ዘለዎ

0: ማስክ ጥቂር ኣለካ ማስክ ተማዕብል ኣለካ ክትሓስብሉ ኣለካ ስል ከለ ይመፅእ እዩ ሕጂታ ክራር ተገይርዎ ዘሎ ክትሪአን ከለካ ሓራ ማዕቢላ ንብል ግን ልክ ማዕቢላ እያ ናብነት ታ ክራር ታ ቅርፃ ክንሪአን ከለና ክሰፍሕ ቅርፂ ነይርዋ ኣብቲ ናይቲ ድምፂ ናይቲ ዝያዳ ክግውሕ ዝያዳ ድምፂ ነይርዋ ሎሚ ሻልሓ ጌርና ክርንክርንክርንክርን ከም ዝብል ጌርናዮ ኣብ ማዕቢልናዮ ድና ማዕበልናዮእጂ ኣበላሽን እዮ ሕጂ ኣብ ገሊኡ ትንቃቀ የለና ንኣብነት ሻምቦቆ ትዝገርመኒ ኣብ ሻምቦቆ ልክ እዛ ናይ ዌስተርን ፍሉት ወይከዓ እዛ ናይ ቻይኒዝ ፍሉት ብሸዓተ እጂ ሻምቦቆ ናትና በዚኣ ንኸል ብከምዚኣ ካ ትፅቀቱ እንታይ ገይሮም ልክ ካብዛ ናይ ዌስተርን ኣብዚኣ ክምፅቀት ገይሮማ ኣበልና ዕምሪ ኣይኮና ዘለና ነበላሸው ኣለና ባህልና ሲ ናብኦም ንኸይድ ዘለና ነግዕ ዘለና ሕጂ ኣብ ባህሊ ጥንቃቐ የድልዩ
1: ሙዚቃ ምስ ምዕባለ ክስጉም ግድን እኳ እንተኾነ ጎኒ ጎኒ እቲ ኣብ ምዕባለ ዘመናዊ ሙዚቃ እንፅዕቶ ንያታዊ ሙዚቃ እውን መበቆላውነቱ ሓሊና ፅባቐኡ ከነጉልሕ ይግባእ
0: ብሓፈሻ ይኹን ዛረብ ከለና እዚ ናይ ያታዊ መሳርሒ ሙዚቃ ብዝበዝሐ ብስጉስነት እዩ ዝያዳ ዝኸይድ ነይሩ ናብና ሻምቦቆ ተልካ ሲ ሻምቦቆ ንጥሪት ጓሶሲ ንጥሪቶም ዝፀወት ወይ መዘናግዒ ንጥሪት እዩ ዝሕሰብ ነይሩ ሕጂ እቲ ጉስነት ብዘይ ምህላው ሎሚ ዝጓሶ ሰብ የለን ስለዚ እታ ሻምቦቆ ዳርጋ ኣብ ምፅናት ገፃ ዘላ ክንብል ንኽእልና ማለት እዩ ሎሚ ዋላ ንኣብነት ኣብዚ ቀረባ ዓመሲ ዓሰርተ ክሳብ 12 መፅናዕቲ ገይረ ነርና ብቤት ትርፊ ሙዚቃ ዝተበገሰ መፅናዕቲ ኣብ እሰን ከዓ ኣብ ብሄረ ብዳዊት ብሄረ ናራ ኣብ ብሄረ ትግርኛ ኣብእዘን ሰለስተ ጀሚርና ማለት እዩ እሱ ቀንቲ ዕላማ እንታይ ነይሩ ተምሃሮ ናትና ንቤት ትርፊ ሙዚቃ ተምሃሮ ብባህሎም ከም ዝምሃሩ ተባሂሉ ዝተዝጀመረ መፅናዕቲ እዩ እሱ ከዓ በቢናቱ ከዓ ኣብ ትሽዓቲ ብሄር ከይዱ ማለት እዩ ሕጂ ኣብቲ ሽዑ ዝተባሃልናሉ እንታይ እዩ ዳርጋ እቲ ኣታዊ መሳርሒት ሙዚቃ ናትናስ ይበሎ ክብሮን ይበሎ እቲ ኣታዊ መሳርሒ ሙዚቃን ይበሎ ዳርጋ ኣብ ምፅና ተኸይዘና እቶም ዓበይቲ ዕድመ እናኸዱ ኸ ዘለዉ ንስም ከዓ እቲ ባህሊ ከ እዳተብሓገጎ እዳ ጠፈ እዩ ዝኸይ ዘሎ ስለዚ ዝያዳ ኣተክሮ ክንገብረሉ ሕጂ ግዜ እዩ ለሲ ዝያዳ መፅዓቲ ክንገብረሉ ዝያዳ ክንጓየየሉ እቲ እዋን ዝጠልወ እዩ

0: عزيز سلامتنا تقبل فنون أبد منك التالت وكوب زغركم تعزتنا كمية علو فرقم عالت فرقا ناقلون لومي عصوت وسلس نحاس استدالو هاجرا ونهاجرا ونجناتات حيزلكم قريبا لغم نمك التالكم بغير زعدم صغاتكم تسنح ميكايل حرقو فلما قم بكنا تتاتو فيلم وتسيتم بقعات تمرتي نمر رقاص أم حدورة أبيت تمرتي باتو كروك سراح متحساسة في قريبو ኣብ ዞባ ጋሽ ባርካ ባህላዊ ርሻታት ንምስናድ ተራ መንስያትን ክኢላታትን ክዓዝዝ ከም ዝግባእ ተገሊጹ ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ብሆላንድ ብልዑል ማዕርግ ተጸንቢሉ ኣብ ዜናታት ወፃኢ ሩስያ መራኽባ ክሕዛብ ልዕሊ ዝፍትና ሃገራት ኤውሮጳ ተመሳሳሊ ስጉምቲ ከም ትወስድ ኣጠንቂቓ ቻይናን ኢንዶኔዥያን ዝምድና ኣህዱ ሓይሊ ባሕርን ምምዕባል ክሰርሓ ተረዳድየ ጀርመን ወታደራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ ዝርዝር ዜና ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደር ኣብያተ ትምህርቲ ብዕቱ ክስራሕ ከም ዝግባእ ትማልን ቅድሚ ትማልን ኣብ ከተማ መንደፈር ኣብ ዝተኻየደ ገምጋማዊ ኣኼባ ተገሊጾም ወኪል ሪና ሸዊት ገብረ ብርሃን ዘዳለቶ ጸብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ
1: ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደራ ኣብያተ ትምህርቲ ብኣተኩሮ ክስራሕ ጨንፈር ትምህርቲ ዞባ ደቡብ ብ11 12 ነሓሰ ኣብ መንደፈራ ኣብ ዘካየደ ገምጋም መተሓሳሰቢ ቀሪቡ ሓላፊቲ ጨንፈር መምህር ህብተዝጊ ኪዳነ ኣብ ዘቕረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ካብ ዝተመዝገቡ ኣስታት 47 ሚታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 255,000 ተምሃሮ መጠን ምሕላፍ ብሓፈሻ 84 ሚታዊት ከም ዝነበረ ገሊጹ ኣብ ሃገራዊ መልቀቕ ፈተና 12 ክፍሊ ካብ ዝተሳተፉ 5159 ተምሃሮ 11.9 ሚታዊት ናይ ዲግሪ 6.8 ሚታዊት ድማ ናይ ዲፕሎማ ነጥቢ ከም ዘምፅኡ ብምሕባር 51 ሚታዊት ደቂ ኣንስትዮ ዝርከብኦም 6393 ተምሃሮ ድማ ምስ መበል 39 ዙርያ ንሳዋ ከም ዝወረዱ ብተወሳኺ ኣብሪሁም ሓለፍቲ ንኡስ ዞባታት ብወገኖም ንዝተኻየደ ንጥፈታት ብመንፅር ዝነበረ ብድሆታት ዘንፀባርቕ መግለፂ ድሕር ምሃብ ሕፅረት መምህራን ቋንቋ ድፍታሕ ክናደየሉ ኣብ ኣብያተ ፈተነ ዘሎ ኬሚካላት ክውገን መቅየር መምህራን ኣብ ወቕቲ ክራማት ክትፀፈፍ ከምኡውን ሕፅረት መሳለጥያታት ክፍታሕ ዝብል ለበባታት ኣቕሪቦም ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ሓፈሻዊ መማእዘን ሓሳብ ኣብ ብዝሒ ትካላት ቅድመ ትምህርቲ ተራእዩ ዘሎ ብልጫ ኣብ ብቕዓት ንኽንፀባርቕ ብዝለዓለ ክስራሕ ብምልባው እርጋንን ሕፅረትን መፅሕፍቲ ንምፍታሕ 48 ሚልዮን መፅሕፍቲ ንምሕታም መደብ ከም ዘሎ ብቕዓት ትምህርቲ ንምጉልባትካ ኣብዚ ክራማት ጥራይ ን5,000 መምህራን ስልጠና ከም እተዋህበ ሓቢራ ኣብ መሓዳሪ ዞባ ደቡብ ኣቶ ሃብታ ኣብ ተስፋ ፅኤን በጎኑ መስርሕ ምምሃርን ምስትምሃርን ንምሕያል መምሕዳር ዞባ ቀዳምነት ሂቡ ከም ዝሰርሕ ኣረጋጊፁ ኣብ ዞባ ደቡብ 667 ናይ ቅድመ ትምህርቲ 286 ናይ መባእታ 115 ናይ ማእከላይ ደረጃ 33 ድማ ናይ ካልኣይ ደረጃ ብጠቕላላ 1,101 ኣብያተ ትምህርቲ ኣለዋ

0: ብካል ዜና ምስ ንሰግር ኣብ ዞባ ካሽባርካ ባህላዊ ርሻታት ንምስናድ ተራ መንእስያትን ክኢላታትን ክዓዝዝ መተሓሳስብ ቀሪቡ ወኪል ሪና ቅራው ተወልደን ዘዳሎ ፀብጻብ ዳናይት ገብሪዎት ከተቕርብያ
1: ኣብ ዞባ ጋሽባርካ ዕቑር ባህላዊ ርሻታት ብምድህሳስን ብምስናድን ናብ ወለዶታት ንምትሕልላፍ ኣብ ዝሰላሰል ዕማም ተራ ሕብረተሰብ ብሓፈሻ ናይ መንእስያትን ክኢላታትን ድማ ብፍላይ ክዓዝዝ ብ11 ነሓሰ ኣብ ባሮንቶ ኣብ ዝተኻየደ ርክብ መተሓሳሰብ ቀሪቡ ኣብዚ ክፍሊ ባህልን ስፖርትን ምስ ካልኦት ኣካላት መንግስትን ሕብረተሰብን ብምትሕብባር ኣብ ምዕቃብ ዝጭበጡን ዘይጭበጡን ባህላዊ ርሻታት ኣተኪሩ ንዘካየዶ ዘሎ ፃዕርን ውፅኢቱን ብምግምጋም ኣብ ናይ መፃኢ መደባቱ ዝዘተየሉ ኣኼባ ዋና ዳይረክተር ናይቲ ክፍሊ ኣቶ እድሪስ ሳልሕ ብክኢላታት ዝምራሓ ኮሚቴታት ብምቋም ብዝካየድ መፅናዕትን ዳህሳስን ብዙሓት ኣብ ሓደጋ ምፅናት ኣንፀላልይዎም ዝነበሩ ባህላዊ ርሻታት ብግቡእ ተሰኒዶም ኣብ ዞባውን ሃገራውን መድረኻት ክንፀባረቑ ከም ዝበቕዑ ገሊፁ ኣቶ እድሪስ ብተወሳኺ ኣብ ርእስቲ ኣብ ውሽጢ ዞባ ዝግበር ንጥፈታት መፅናዕቲ ዝተገብረሎም ንባህላውን ባህርያውን ፀጋታት ዘላለዩ ትሕዝቶታት ዓመት መፅእ ኣብ ሃገራዊ ፌስቲቫል ብመንእስያት ከም ዝቐርቡ ብፍላይቶም ዝጭበጡን ዘይጭበጡን መበቆላውነቶም ከየጥፍኡ ጥበብ ብዝመልኦ ኣገባብ ከም ዝንፀባረቑ ኣብ ዝግበር ዘሎ ፃዕሪ ተራ ሕብረተሰብን ኮሚቴታትን ልዑል ከም ዝኾነ ገሊፁ ተሳተፍቲ ብወገኖም ብደረጃ መምሕዳራት ከባቢ ዝካየድ ባህላዊ ውድድራት ክቕፅልን ክሰፍሕን ተጀሚሩ ዘሎ ባህላዊ ቅነ ብሄራት ክድፋኣሉ ከምኡውን ዳሳሳውን መፅናዕታውን ንጥፈታት ብቐፃሊ ክካየድ ዝብል ርእቶታት ብምቕራብ ዕቃበ ባህላዊ ውርሻታት ንዝተወሰኑ ኣካላት ጥራሕ ዝግደፍ ዕማም ስለ ዘይኮነ ተራ ናይ ኩሉ ዜጋ ክዓቢ ፀዊዖም።

0: ወርቃዊ የበሉ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ወር ሓምለ ኣብ ካናዳን ሽወደን ምክያዱ ዝፍለጥ እዩ ከም መቐፀልቱ ድማ ኣብ ሆላንድ ብልዑል ማዕረግ ተፀምቢሉ ኣሎ። ብዛዕባ እዚ ንዝተዳለወ ፀብጻብ ስቴፋኖስ ግርማይ ከቕርቦ እዩ።
1: ወርቃዊ ኢየቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ እዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ8 ናሕሰ ኣብ ከተማ ኣምስተርዳም ሆላንድ ብልዑል ማዕርግ ተፀምቢሎም። ቆንስል ኤርትራ ኣቶ ክብሪኣብ ተወልደ ነቲ ብኣባላት ቤት ትምህርቲ ሰውራ ነበረ ዝተወደበ ፅምብል ብምምስካን ቀጻልነት ክህልዋ ተሓሳሲቦም። ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነሉክስን ኣምባሳደር ነጋሲ ካሳ ብወገኑ ናይ ዮሃና መልእኽቲ ድሕሪ ምትሕልላፍ ተዘክሮታቱ ብዛዕባ ቤት ትምህርቲ ሰውራ ገሊፆም። ኣብቲ ኣጋጣሚ ኣባላት ቤት ትምህርቲ ሰውራ ብዝነበሩ ንዕላማ ተራን ተዘክሮታትን ቤት ትምህርቲ ሰውራ ዝገልፅ ትረኻ ግጥምታት፣ ስእላዊ ምርኢትን ቪድዮን ቀሪቦም። ኣብ መወዳእታ ኣባላት ቤት ትምህርቲ ሰውራ ነበር ምትእኽኻቦም ብምድልዳል እጃሞም ኣብ ሃገራዊ መደባት ክም ንምባል ቃልኣትዮም። ብኻልእ ወገን ኣባላት ጉጅለ ህዝባዊ ግንባር ዲሞክራስን ፍትሕን ኣብ ከተማ ስቶክሆልም ሽወደን መንፈቃዊ ገምጋም 2026 ብምክያድ ኣብ ናይ መፅኢ መደባ ዘትዮም። ወኪል ናይቲ ጉጅለ ኣቶ ዘርኦም ኪዳነ ተፃብኦታት ንምምካት ድልዱል ሓድነትን ንቕሓትን መሰረታዊ ከም ዝኾነ ብምጥቃስ ኩሉ ኣባል ካብ ዝሓለፈ ብዝበለፀ ክሰርሕ መድረኽ ዝጠልቦ ከም ዝኾነ ገሊፆም። ኣባላት ጉጅለ ብወገኖም ሃገራዊ ትውፊታት ብምፅናዕ ብመልክዕ ሕድሪ ንቐጻሊ ወለዶታት ከውርሱን ከስርፁን ቃሉን ብምሕዳስ ውዳበታት ንምስፋሕን ደረጃ ንቕሓት ኣባላት ንምዕባይን ዝሰላሰለ ዕማማት ፍረስለ ዝተረኽቦ ብዕቱብ ክስራሓሉን ክቐፅለና ዝኻኺሮም። ኣብቲ ኣጋጣሚ ክልተ ኣባላት እቲ ጉጅለ ኣሓት ንመንእስያት ብኤርትራዊ ባህልን መንነትን ኣብ መኮስኳስን ናብ ቁኑዕ መስመር ኣብ ምምእዛንን ብዘካይድኦ ኣበርክቶም ካብ መንእስያት ህግደፍ ጨንፈር ሽወደን ናይ ምስጋና ወረቐት ምስክር ተቐቢለን።
0: ኣብ ንእስ ዞባ ኣውርደት ብጨንፈር ዕዮን ማሕበራዊ ድሕነትን ዞባ ጋሽ ባርካ ዝተወደበ ኣብ ምድልዳል ዝምድናታት ዕዮ ብሓፈሻ መንጎ ሰራሕተኛታትን ኣስራሕትን ክህሉ ዝግባእ ናይ ስራሕ ዝምድና ድማ ብፍላይ ዘተኮረ ዝተምህሮ ተዋሂቦ ኣብቲ ብ6 ናሓሰ ንስራሕተኛታትን ወነንትን ትካላት ዝተዋሃበ ዝተምህሮ ሓላፊ ኣሃዱ ዕዮ ኣቶ መብራቱ ረዘነ ኣብ ዘመሓላለፎ መልእኽቲ ወነንቲ ትካላትና ስራሕትን ዕቤት ትካል ኣብ ብቕዓ ስራሕተኛታት ዓይነት ኣቕርቦትን እንግዶትን ከም ዝምርኮስ ተገንዚቦም ኣብዚ መዳይ ዝፀቒጦም ክሰርሑ ኣተሓሳሲቦ። ቀዳማይ ዳኛ ቤት ፍርዲ ዕዮን ማሕበራዊ ድሕነትን ዞባ ጋሽ ባርካ ኣቶ ተኽለ ኣከሎም ብወገኑ ሰራሕተኛታት መሰላቶም ተሓልዩ ብዘይኣልዎን ውሕስነቱ ብዝተሓልወ ኣገባብን ዝዓይሉ ባይታ ክፍጠረሎም ሰራሕተኛታት ድማ ዝሕተትዎ ጉባኣት ብምምላእ ንዕቤት ትካሎም ብትግሃትን ተወፋይነትን ክሰርሑ ከም ዝግባእ ብምግላፅ ብፍላት

ነብ ዘይፍላጥ ኣብ ልዕሊ ሰራሕተኛታት ዝፍፀም ኣድልዎ ወይ በደል ሕጋዊ ስጉምቲ ከም ዝኽትል ገሊፆም። ኣመሓዳሪኡ ዞባ ኣቑርደት ኣቶ ኢሳቅ ጥዑም ድማ እቲ ኣስተምህሮ ኣብ ዝብድናታት ዕዮ ንፀንሐ መረዳእታ ብምብራኽ ኣብ መንጎ ሰራሕተኛታትና ስራሕትን ዝኽሰቱ ክርክራት ኣብ ምፍታሕ ልዑል ኣስተዋፅኦ ከም ዝህልዎ ብምጥቃስ ብቐጻሊ ክካየድ ኣዘኻኺሮም። ኣብ ንኡስ ዞባ ናቕፋ ትርከብ መደበር ፈልሲ ዓመታዊ ልዕሊ 100,000 ፈልስታት ብምድላው መረባት ምግራብ ንምዕዋት ልዑል ኣስተዋፅኦ ትገብር ከም ዘላ ተገሊፆም። ሓላፊ በዓል ስልጣን ኣግራብን እንስሳ ዘግራምን ኣብቲ ንኡስ ዞባ ኣቶ ተስፋኣለም ዘውዶ ኣብ ዝሃቦ ሓበሬታ ኣብ ከባቢ ናቕፋ ናብ ሓምላይ ዝተቐየረ ከባቢታት ውፅኢት ናይታ መደበር ፈልሲ ከም ዝኾነ ኣረዲኡ። ነበርቲ በቢከባቢኦም ዘካይድዎ ነጥፈታት ምዕቃብ ሓመድን ማይን ብሓፈሻ መረባት ምግራብ ድማ ብፍላይ ዝምስገን ውፅኢት ይርከቦ ምህላው ብምሕባር ዝተተኽለ ኣግራብ ኣብቲ ዝድለ ደረጃ ንክበፅሕ ምክታል ክግበረሉ ኣዘኻኺሮም። ኣቶ ተስፋኣለም ኣብ መወዳእታ መደበር ፈልሲ ናቕፋ እኹል ትሕተ ባይታዊ ማይ ስለ እትውንን ዘለዋ ትሕተ ቅርፃዊ ሕፅረታት ክማልኣላ ተማሕፂኑ። ባምኑ ዞባ ናቕፋ ብህዝቢ ሰራሕተኛታት መንግስትን ወፍሪ ተምሃሮን ልምዓትን በብወቅቱ ንጥፈታት ምዕቃብ ማይን ሓመድን ምግራብን ከም ዝካየድ ዝፍለጥ እዩ።

ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክትታልኩም ክቅፅሉ ደግመ ብቕብሪ ዕድም ዜናዊ ምስናብ ሮየር ቲቪ ይቕፅል ኣሎ። ዝኸድኩም ተዓዘብቲ ስለምክትታልኩም ኣዝየ መስግን። ዜና ወፃኢ ሩስያ መራኸባ ክሕዛ ብልዕሊ ዝፍትና ሃገራት ኤውሮጳ ተመሳሳሊ ስጉምቲ ከም ትወስድ ፕረዚደንት ቭላድሚር ፑቲን ኣጠንቂቖም። እዚ ዝተገልጸ ገላ ሃገራት ኤውሮጳ ንእገዳ ምኽንያት ብምግባር ነዳዲ ፅዒነን ብኣህጉራዊ ማያት ንዝሓልፋ መራኸብ ሩስያ ይሕዛ ከም ዘለዋ ድሕሪ ምቅልሑ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከምዘይርዮ ዝጠቐሰ ፕረዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላን ኣብ ልዕሊ መራኽበን ቀጥታዊ ምላሽ ከም እትህብን ኣነፂሩ። ኤውሮጳዊ ሕብረት ኣብ ዝሓለፈ ቀረባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንፀንሕ ምትፍናን ክዕርጎ ከም ዝኽእል ክሕበር ቀኒ ኣሎ። እዚ ከምዚ ኢሉ እንከሎ ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኤስያ ፓስፊክን ኣርክቲክን ህላውኡ ንምስፋሕ ዘካይዱ ዘሎ ወታደራዊ ምንቅስቃሳት ከቋርፆ ዝፀውዐ ፕረዚደንት ፑቲን እቲ ምንቅስቃሳት ንፀጥታ ናይቲ ከባቢ ኣብ ሓደጋ ዝወጡ ምዃኑን ሃገሩ ኢዳ ኣጣሚራ ከምዘይትዕዘቦን ኣረድዩ። ህዝባዊት ሪፓብሊክ ቻይናን ኢንዶኔዥያን ዝምድና ኣሃዱ ሓይሊ ባሕረን ንምምዕባል ክሰርሓ ተረዳድየን። ከም ኣካልቲ ምርድዳት ማል 12 ነሓሰ ምስ ደሴት ታይዋን ኣብ ዘዳውብ ከባቢታት ማያዊ ዳህሳስ ንምምዕባል ዝዓለመ ሓበራዊ ልምምድ ከም ዘካየዳ ገሊፀን። ክልቴን ሃገራት ነቲ ልምምድ ብስሩዕ ንምክያድ ኣብ ስምምዕ ከም ዝበፅሓ እውን ኣፍሊጠን ኣለዋ። እዚ ቻይናን ኢንዶኔዥያን ዘካየድኦ ሓበራዊ ልምምድ ደሴት ታይዋን ገዚፍ ወታደራዊ ልምምድ ተካይድ ኣብ ዘላትሉ እዋን እዩ ተሰላሲሎ። ወታደራዊ ልምምድ ደሴት ታይዋን ንህዝባት ሪፓብሊክ ቻይና መልእኽቲ ዘመሓላልፍ ክኸውን ስለ ዝኽእል ዝእምቱ ናይ ቀረባ ተዓዘብቲ መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ክሕብሩ ፀኒሖም እዮም። ኣካል ልዑላዊ ግዛኣታ ንዝኾነ ደሴት ታይዋን ብሓይሊ ክትፅምበራ ከም እትኽእል ተጠንቀቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወታደራዊ ልምምድ ከተካይድ ከም ፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእትታው ብትሪ ከም ትቃወሞ ፀብጻባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወተሃድራውን ቁጠባውን ዝንድና ንምምዕባል እተካይዶ ንጥፈታት ምስ ቻይና ከተፋነና ፀኒሑ ኣሎ። ጀርመን ወተሃድራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። መንግስታት ክልቲኦን ሃገራት ንመሸጣት የኣፅዋር ብዝምልከት ኣብ ስምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቀረባ መጻኢ ከም ዝትግበር ኣረድዩ። ጀርመን እቲ ኣፅዋር ብግዜያውነት ኣብ መሬታ ከተዋድዶ ቅድሚ 2 ዓመታት ተሰማሚዓ እኳ ተነብረት ከይተተግበረ ከም ፀንሐ ግን ይግለጽ። እዚ ክሳብ 2600 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ክሩዝ ሚሳይል ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓንን ሆላንድን ከም ዝሸመቶ ፀብጻባት የረድኡ። ሰራዊት ማሊ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኽ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 50 ዕጡቓት ሽብራውያን ከም ዝቐተለ ሓቢሩ። እቲ

ስርሒት መልሰ ገብሩ ናይቲ ኣብ ወታደራዊ መደበር ዝተኻየደ መጥቃዕቲ ምዃኑ ኣዘዝቲ ሰራዊቱ ሃገር ገሊፆም። በቲ ስርሒት ብርክት ዝበለ ኣፅዋርን መካይንን ከም ዝማረኸ ሰራዊት ማሊ ኣፍሊጡ ኣለዎም። ኣብቲ ኣጋጣሚ ዛጊድ ቁፅሮም ዘይተጠቕሰ ብርክት ዝበሉ ወተሃደራት ማሊ ከም እትቐትሉ እውን ተቓሊሑ። ንሰራዊት ማሊ ዕላማ ዝገበረ ሽበራዊ መጥቃዕቲ ዛይዱ ከም ዘሎ ዝጠቐሱ ፀብጻባት ብ18 ሓምለ ብዝተፈፀመ መጥቃዕቲ ብውሕዱ 30 ወተሃደራት ከም ተቐትሉን ልዕሊ 60 ከም ዝቐሰሎ ነይረዱ። ዕጡቓት ወገናት ኣብ ዝሓለፈ ወርሒ መያዝያ ኣብ ማሊ ብዘካይዶ ዝተዋሃደ መጥቃዕትታት ሚኒስተር ምክልኻል እቲ ሃገር ዝርከቦም ሓያሎ ሰባት ከም ተቐትሉ ኣይርስዕን። ሰሜን ኮርያ ከም መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ወጢኖኖኦ ዘለዋ ሓበራዊ ወታደራዊ ልምምድ ትማል 12 ናሓሰ ፈተነ ባላስቲክ ሚሳይል ኣካይዳ። እቲ ሚሳይል ሃገሩ ክመጻእ ዝኽእል ጸጥታዊ ስጋት ምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ኣፅዋር ከም እትፍትን ኣጠንቂቑ ኣለዎ። ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ናሓሰ ዝቕፅል ዓመታዊ ወተሃደራዊ ልምምድ ከካይዳ ወጢነን ከም ዘለዋ ዝፍለጥ ኮይኑ ኣብዚ ልምምድ 10ታት ኣሸሓት ወተሃደራት ከም ዝሳተፉ ገሊፀን እየን። ሰሜን ኮርያ ነቲ ልምምድ ብኣጉ ከም ዝኾነነቶ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይፀሉ ሓቢረን ኣለዋ። ሓበራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀታዊ ፀገም ሓውሲ ደሴት ኮርያ ምዃንያ ሰሜን ኮርያ እትወቅስ። ቬኔዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝንድነ ናብ ነቦር ንምምላስ ከም ተሰማምዓ ገሊፃን። እቲ ስምዕ ሚኒስትርታት ጉዳያት ወፃኢ ክልትኤን ሃገራት ከካይድዎ ድሕሪ ዝፀንሑ ርክባት ከም ተበፅሐ ተሓቢሮ። ከም ኣካል ናይቲ ዲፕሎማስያዊ ስምዕ ቆንስላዊ ንጥፈታት ክጅምራ ምዃንን ኣፍሊጠን ኣለዋ። መንግስቲ ቬኔዙዌላ ነቲ እስራኤል ኣብ ልዕሊ ፍልስጥማውያን እትኽተሎ ፖሊሲ ብምቅዋም ኣብ 2009 ምስ ሃገር ዝምድንኡ ከም ዝበተኸ ጸብጻባት የረዶም። ዜናታት ንምዛም ቀንዲ ነጥብታት ክደግመልኩም። ውፅኢትን ብቕዓትን ትምህርቲ ንምርጋጽ ኣብ ምሕደራ ቤተ ትምህርቲ ብኣተኩሮ ክስራሕ መተሓሳሰቢ ቀሪቡ። ኣብ ዞባ ጋሽባርካ ባህላዊ ርሻታት ምስናድ ተራ መንስያትን ክኢላታትን ክዓዝዝ ከም ዝግባእ ተገሊፆም። ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሶውራ ኣብ ሆላንድ ብልዑል ማዕረግ ተጸቢሉ። ኣብ ዜናታት ወፃኢ ሩስያ መራኸባ ክሕዛ ኣብ ልዕሊ ዝፍትነ ሃገራት ኤውሮጳ ተመሳሳሊ ስጉምቲ ከም ትወስድ ኣጠንቂቓ። ቻይናን ኢንዶኔዥያን ዝምድና ኣሃዱ ሓይሊ ባሕሪ ንምምዕባል ክሰርሓ ተረዳድየን። ጀርመን ወተሃደራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። ዝኸበርኩም ተዓዘብቲ፣ ነዚ ቐትሪ ዝተዳለዎ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ውድድር ታሪካዊ ፍልጠት ብያ ስዒባ ቅርብያ ቦገነግን ሰላም።

0: መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይካት ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምተቲኻ ግን ነታ ደርፊ ተዋህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ ዜን ተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርእዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ሰላም ዝኸበርኩም ተኸታተልትና እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ሚኒስትሪ ዜናን እናተዳልዎ ዝቐርበልኩም ናይ ታሪካዊ ውድድር ጉያ እዩ። ንሎም እውን ከም ኣካልን መቐፀልታን ናይቲ ወትሮ ነካይዶ ኣብ ዞባ ማእከል ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞብኦም ተወዳዲሮም ኣብቲ ናይ መወዳእታ መድረኽ ኣብ ኣርባዕተ መድረኻት ዝተኸፋፈለ ውድድር ኢና ሰሪዕና ዘለና። ከም ወትሩ ኣካል ዝመደብ ኮንኩም ዝኽረኹም ክትሕድሱ ሓድሽ ሓበሬታ ክትረኽቡ ሰብ ተስፋ ኢና። ናብ ትሕዝቶና ክንኣቱ ሕራይ ተወዳደርቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ምቾት የማነ ካብ ቤት ትምህርቲ እምባደርሆ፣ ከምኡውን ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ተወዳደርቲ ፅቡቅ ዕድል ይምነየልኩም። እርግፀኛ እየ ተፃሪኹም ስለ ዝመፃኹም ትውድድር ሓያል ክኸውን ከም ዝኽእል፣ ግን ባህርያዊ እዩ። ሓደ ሰብ ክዕወት ስለ ዘለዎ ነቲ ዝተዓወተ ኣቐዲመ ፅቡቅ ዕድል ይምነ። ቀዳመይቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት ኣስተውዕሊ መስተርሆት ምርጫ እየ። ኣብ 1958 ኣብ ፖርት ሱዳን ዝተመስረተት ሓረካ ካልኣይ ስማ መን ትበሃል? ምርጫ ኣለኪ። ሀ ህዝባዊ ሓይልታት፣ ለ ተጋድሎ ሓርነት ኤርትራ፣ ሐ ምንቅስቓስ ሓርነት ኤርትራ፣ መ ሀን ሐን።
1: ሐ ምንቅስቓስ ሓርነት ኤርትራ።
0: ሙሉእ መልሲ ኣጣቑዕላ። ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት። ሜላ እዚኣ እውን ምርጫ እያ። ኣስተውዕሊ ፈደሬሽን መዓስ ፈሪሱ? ሀ 14 ታሕሳስ 1949፣ ለ 14 ሰነ 1967፣ ሐ 14 ጥሪ 1956፣ መ 14 ሕዳር 1962።
1: መ 14 ሕዳር 1962።
0: ሙሉእ መልሲ።

0: ኣይተኻኣልኩምን ናብ ምቾት ክንሰግር እዚኣ ውን ምርጫ እያ ኣስተውዕሊ ኣብ ጉንበት 1960 እቲ ብመንግስቲ ኤርትራ ዝፍለጥ ዝነበረ ናብ መን ዝብል ተለዊጡ መንግስቲ ኢትዮጵያ ለምምሕዳር ኤርትራ ምምሕዳር ኢትዮጵያ መልሲ የለን
1: መንግስቲ ኤርትራ መንግስቲ ኢትዮጵያ
0: ምርጫ ስለ ዝኾነት ኣይመለሰታን ምክንያቱ ፌደሬሽን ምስ ፈረሰ ኤርትራ ከም ሓንቲ መበል 14 በቲ ናይ ሽዑ ፀዋዕ ጠቕላይ ግዛኣት ናይ ኢትዮጵያ ስለ ዝኾነት ምምሕዳር ኤርትራ እዩ ተባሂሉ ድሓን ኣለ ክፍቲ ካልኣይ ዕድል ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ታሪክ ከመይ ኢካ ኤርምያስ ትግደስ ዶ ትፈቱ ዶ
2: ድሓነ
0: ድሓን ከለካ ዳ ከመይ ኢልካ ተፃሪካ ተወዳዲርካ መፅኢካ ብዚ ደረጃ ፅሕካ
2: ከምዚ ይፈት
0: ፅቡቅ ፅቡቅ ሕራይ ኤርምያስ እዚኣ እውን ታሽሚያ ምርጫ እንድያ ኣስተውዕል ኣብ ግዜ ፌደሬሽን ቋንቋታት ትግርኛን ዓረብን ናበይ ቋንቋ ተቐይሮም እንግሊዝ ለትግራይት ኣምሓርኛ መጣልያን
2: ናብ ቋንቋ ኣምሓርኛ
0: ሙሉእ መልሲ ናብ መሰሮት ክምለስ ከምቲ ናይ ቀዳመይ ትሕቶ ብዝውን ፅቡቅ ዕድል ምነየልክን እዚኣ ገለፅ እንድያ መሰርሆት እቲ ግዜ ክተጠቂምኪ ህዲ ኢልካ ሓሲብኪ ክትምልስ እያ ኣስተውዕሊ ካብ ቀንዲ ዕላማታት ሓረካ ክልተ ጥቐስ
3: ሓረካ ሰለስተ ቀንዲ ዕላማታት ነይርዋ ቀዳማይ ናፅነት ኤርትራ ምፃእ ካልኣይ ሓድነት ህዝቢ ኤርትራ ምዕቃብ ምርጋፅን ሳሳይ ድማ ዲሞክራሲያዊ ስርዓት ምትካል ዝብል ዕላማታት ነይርዋ
0: ሙሉእ መልሲ እንዳይ ትርእየ ኣለ ክመስለኒ ህዝቢ ዘሎ ፅሑፍ ምስኪ ጥቃይ ስለ ዝኾንኪ ልክ ዓዋ ከላ ብዘይ ናይ ቃላት ፍልሊ ከማ ንመሊሳታ ካብ ቀንዲ ዕላማታት ሓረካ ክልተ ጥቐስ ንእትብል ሕቶ መልሲ ሓድነት ህዝቢ ምርግጋፅን ምዕቃብን ናፅነት ኤርትራ ምምፃእ ዲሞክራስያዊ ስርዓት ምትካል ወዘተ እዚ ካብቲ ቀንዲ ስለ ዝኾነ እዩ ከም ፈለማ ተጠቂሱ ዘሎ ናብ ሜላ ምሕረት ኣብ ካልአይቲ ሕቶ ንሰግር ኣለና ከምታ ናይ ቀዳመይቲ ፅቡቅ ዕድል ምነልክ ሜላ ፌደራላዊ ውሳነ ሕቡራት ሃገራት 390 ኤቪ መዓስ ተወሲኑ
2: ብክልተ ታሕታሽ 950
0: ሙሉእ መልሲ ፌደራላዊ ውሳነ ሕቡራት ሃገራት 990 ኤቪ መዓስ ተወሲኑ ንእትብል ክልተ ታሕታሽ 950 እዚ ፌደራላዊ ውሳነ ዝበሃል ዘሎ እቲ ንፌደሬሽን ዝቆመ ናይ ውድብ ሕቡራት ሃገራት ውሳነ እዩ ማለት እዩ ብድሕሪ እቲ ፌደራላዊ ስርዓት ኣብ ኤርትራ ተተኺሉ ክሳብቲ ዝፈርስ እዋን ንክልተ እብረ ናይ ኤርትራ መንግስቲ ቆይሙ ሰሪሑ ን10 ዓመት ናብ ምቾት የማነ ክንሰግር ፅቡቅ ዕድል ምነልኪ ሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ተመስሪታ
1: ኣብ ፖርቶ ሱዳን
0: ሙሉእ መልሲ ብ1958 ብኣብ ስደት ዝነበሩ ተምሃሮን ሰራሕተኛታትን ኤርትራውያን ተቃልስቲ ኣብ ፖርት ሱዳን ተመስሪታ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ተወዳድርቲ መትሓዚ ተረክበኩምን ኣሎ ኣዝዩ ልዕል ምድላዊ ኢኹም ገይርኩም ሕራይ ኤርምያስ ተኻለይቲ ሕቶ ከዓ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ
2: ብረታዊ ቃልሲ ህዝቢ ኤርትራ ብሓደ መስከረም 1961 ብሓምድ እድሪስ ዓዋተ ኣብ ማውንት ኣዳል ጋሽ ባርካ ተጀሚሩ
0: ሙሉእ መልሲ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ ዕለት ወርሒ ዓመተ ምህረት ጥቐስ ዝበሉ ወሲኩሉ ዩ ከማ ናይ ቦታን ናይ ጀመርቱን ሓደ መስከረም 1961

0: ናብ መስተር ሆት ኣማኒኤል ክንምለስ ኢና። መስተር ሆት እዚኣ ምርጫ ኣስተውዕሊ ንተድላ ባይሩ ዝተከአ መራሒ መንግስቲ መን ይበሃል? ሀ ምርጫ ኣለኪ ዓሊ ራድኣይ፣ ለተድላ ዕቁቢት፣ ሐ ሳልሕ ዕያይ፣ መ ኣስፋ ወልደ ሚካኤል።
1: መ ኣስፋ ወልደ ሚካኤል።
0: ምሉእ መልሲ። ደጃዝማት ተድላ ባይሩ ኣብ ተቀዳማይ ዘመነ መንግስትናይ ፌደሬሽን ኣብ 55 ምስ ወረዱ ክሳብቲ 63 ዓመተ ምህረት ብተወደዳ ኣስፋ ወልደ ሚካኤል እዮም ተኪኦሞም። ክሳብቲ ኤርትራ ምስ ኢትዮጵያ ብሓድነት ወይ እውንቲ ፌደሬሽን ስማዊ ፌደሬሽን ክሳብ ዘፍርስዎ ማለት እዩ። ናብ ሜላ ምሕረት ኣብ ቅድሚ ሕጃብ ከምዚ ውድድር ሓፈሻዊ ፍልጠ ተሳቲፍ ክትፈልጥ ዶ? ኣብ ናይ ቤት ትምህርቲ ወይ ኣብምንታይ ኣጋጣሚታት?
2: ኣብ ሓፈሻ ፍልጠት ኣብ ኤሌመንታሪ ስኩል ከለኹ ኣብ ደበሰራ ተሳቲፈ ፈልጠ ሳሰይቲ ወፅ ሓሊፈ ኣብ መደረ ድማ ኣብ ቤት ትምህርቲ ኣብ ዝካየድ ካልእ ትወፅ ሓሊፈ
0: እጃኻ ክንደይ ክትወፅ ትግምት ወይ ትምነይ? ትምኒት ቀዳማይ እንዲ ግምት ግንበር ትወዳዳርነት ግን ሓያል እዩ ዘሎ። ኣስተውዕሊ ምርጫ እያ እዚኣ ሜላ። ኣብ 1953 ክለብ ኤርትራውያን ተምሃሮ ዝብል ስም ብ 1959 ናብ ምንታይ ተቐይሩ? ሀ ማሕበር መንእሰያት ኤርትራ፣ ለማሕበር ተምሃሮ ኤርትራ፣ ሐ ክለብ ተምሃሮ ኤርትራ፣ መ ክለብ መንእሰያት ኤርትራ።
2: ለማሕበር ተምሃሮ ኤርትራ።
0: ምሉእ መልሲ። እዚ እውን ከምኡ ተመሳሳሊ ካብ መወዳእታ ኣርባዓታት ክሳብቲ ሓምሳታት ብድሕሪ እዩ ዝቐፀለ። ኤርትራውያን ብብዝሒ ንዓዲ ዓረብ ብሓፈሽኡ ንበዓል ግብፂ ንትምህርቲ ምስ ከዱ ኣብኡ ኮይኖም ጉዳያቶም ክፈትሑ ብኡቢሎም ካኣቲ ሃገራዊ ኩነታት ብቐጥታ ንክሳተፉ ኢሎም ናይ ማሕበር ተምሃሮ ኤርትራ ዝብል መስሪቶም። ናብ ምቾት የማነ ኣስተውዕሊ እዚኣ ምርጫ እዮም። ተጋድሎ ሓርነት ኤርትራ ሰውራ ኤርትራ ካብ ሓደ ንላዕሊ ውድብ ኣይፀውርን እዩ ብዝብል መርገፂ ንሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ቦታ ኣጥቂዓ ወይ ጠቕላላ ደምሲሳታ ነቲ ወተሃደራዊ ዓቕማ? ሀ ዒላ ፃዕዳ፣ ለ ዒላ ላዕላይ፣ ሐ ዒላ ታሕታይ፣ መ ዒላ ፀሊም።

0: فلي مزرعتها تهم كاد ما في مودة تا أبقى وعي ودبحورة تجرت نتا أما ويد ما نتوصاني كبساتات إيرتا كبسات إيرتا نيتوبيا كبسات إيرتا دن كان سمهار نيتوبيا كواب استعرفة مع روا كل تا تما أبتهت مجستي إنجليز كتن هما بدليتو نام نيتوبيا ويد نام السودان كم كحبر كم زلو زامن متاجر
1: ملو أملسي ምክንያቱ እተን ብውድብ ሕቡራት ሃገራት ተመዚዘን ዝመፅእ ሓሙሽተ ሃገራት ንናተን ናይ እማመ ኣቕሪበን ጉዳይ ኤርትራ ንምፍታሕ ኖርወይ ኤርትራ ኣብ ክልተ ተመቒላ ከበሳ ሰምሃር ደንከል ንኢትዮጵያ ክውሃብ ምዕራባዊ ቆላ ድማ ንግዜኡ ኣብ ትሕቲ እንግሊዝ ክፀንሕ ሞ ድሓር ከዓ ብምርጭኡ ኣብቲ ኣብ ኤርትራ ድዩ ንሱዳን ድዩ ንዝኾነ ንኸይድ ከም እማመ ኣቕሪባ ናብ ሜላ ምሕረት ኣብ ራብዒቲ ሕቶ ናይ ቀዳማይ መድረኽ ናይ መወዳእታ እያ እዚኣ ጠቕስ እንድያ ሜላት መን ይባሃል እያ ይኽ ክትነግርና ህደ ኢልክ ክሓሲብክ ክትምልስ እያ እታ ጠቕሲ ክትፀሓፈልክ እያ ጉጉይ ውሳነ እንተዳእ ተወሲዱ ንዕኡ ንምቁዋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቕ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓዓላትን ኣባላት ዝኮሚተ ዝተሓተቲ ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሓርበኛ መን ይበሃል?
2: ኢብራሂም ስልጣን።
1: ሙሉእ መልሲ። ጉጉይ ውሳነ እንተዳእ ተወሲዱ ንዑ ንምቋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቅ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓዓላትን ኣባላት ዝኮሚተ ዝተሓተት ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሓርበኛ መን ይበሃል? ሸክ ኢብራሂም ስልጣን። ሓርበኛ ኣቦና ሸክ ኢብራሂም ስልጣን ኣብ ውድብ ሕቡራት ሃገራት እቶም ናይ ሰልፍታት ናይ ኤርትራን ኤርትራውያን ፕሮ ሻራ ኢጣልያተን ወከልቲ ዝነበሩ ቃሎም ከስምዑ ኣብ ዝተዓደምሉ እዚ ተነባይ ቃላት ተዛሪቦም ንሰልፊ ራቢጣ ልእስላምያ ወኪሎም እዮም ኣብቲ ዋዕላ ከይዶም ምቾት የማነ ምቾት እዚኣ ግለፅ እንድያ ኮሚሽነር ኣንሴ ማቴንዞ ናብ ኤርትራ ክመፅእ ከሎ ቀንዲ ተልእኹኡ እንታይ ነይሩ? ክልተ ጥቀስ።
3: ቀዳማይ ቋም ኤርትራ ክነድፍ፣ ካልኣይ ከዓ ባይቱ ኤርትራ ክመርፅ፣ ሳልሳይ ከዓ መንግስቲ ኣብ ኤርትራ ተኪሉ ስርዓት ፌደሬሽን ከስፍን።
1: ሙሉእ መልሲ። ኣምባሳደር ኣንሰ ማቴንዞ ናይ ቦሊቪያ ዲፕሎማት ኮይኑ ኣብ ውድብ ሕቡራት ሃገራት እዩ ነይሩ። ጉዳይ ኤርትራ ውድብ ሕቡራት ሃገራት ይረአ ምስ ተባህለ ፌደሬሽን ደውኑ ድሕሪ ውሳነ ምሕላፉ ነቲ ናይ ኤርትራ ናይ ፌደሬሽን መንግስቲ ንምቋም ዝመፀ ብውድብ ሕቡራት ሃገራት ዝተመዘዘ ኮሚሽነር እዩ ነይሩ። ኤርምያስ ሰሎሙን ራብዒት ሕቶ ብ1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ?
4: ዋዕላ ቤት ገርግሽ ብኣቶ ገብረ መስቀል ወልዱ ናይ ሕብረት ፕረዚደንት ከምኡ ውን ናይ ወልደ ኣብ ወልደ ማርያም ንኤርትራ ካብ ሓደጋ ንምድሓን ዘካየድዎ ኣብ ዋዕላ ቤት ገርግሽ እንተኾነ ብኮሎኔል ነጋን ሰዓብቱን ብዘይፈረ ባሂሉ ተሪፉ።
1: ኤርምያስ ምስዓበኻ ታሪክ ጥራሕኻ ክተፅንዕ ዘለካ ኤርምያስ፣ ምክንያቱ ንእሽተይ ንድሕር ሓቲትካዮ ምስ ሞቕሽሹ ገይሩ እዩ ዝምልስ። ኤርምያስ ይቐኒልና እታ ኣብ 1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ወይ ማሕበራት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ? ዋዕላ ቤት ገርግሽ

ዝኸበርኩም ተኸታተልትና ክትከታተሉ ፀናሕኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ ቤት ዞባ ማእከል እዩ። እዚ መደብ እዚ ታሪካዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ናይ ቀዳማይ መድረኽ ትሕዞና ኣብዚ ዛዚብና ኣለና ቆፅራና ኣብ ተመሳሳሊ መደብ ብኻልእ መድረኽ እዩ ክኸውን። ክሳብ ሽዑ ኣብ ዘለናዮ ሰላም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይትኩኒ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ታሪክን ፖለቲካዊ ምንቅስቃስን ዘተኮረ ትሕዝቶ ክህልወና እዩ። ሓንቲ ነዚ ኣርእስቲ እዚ ትሽፍን ወይ ድማ ትደስስ ውልቀ መዘክር ድማ ኣዳሊና ኣለና። ዘይተበትከ ፈትልያ ትብል እዛ መፅሓፍ እዚኣ ኣብ መዘክራዊ ጉዕዞ ተኸስተ ገብረ መድህን ያ ተተኩር። ኣቶ ተኸስተ ገብረ መድህን ጋዜጠኛ፣ መምህር፣ ናይ ዓውደ ግንባር ጋዜጠኛ ከምኡ ድማ ዲፕሎማት ኮይኑ ነዊሕ ዓመታት ዝሰርሐ እዩ። እዛ መፅሓፍ እዚኣ ብዝሓለፈ ለካቲት 225 ያ ናብ ህዝቢ ቀሪባ 197 ምዕራፋት ዘጠቃለለ ከም ድሕረ ባይታ ኤርትራዊ ምንቅስቃስ ወይ መኸተ ኤርትራውያን ቅድምን ብፍላይ ከዓ ብግዜ ኢጣልያ እንታይ ይመስል ነበረ፣ እቲ ክብርታት ከመይ ኢሉ እናተወራረሰ መፅኡ፣ ቀዳሞት ኣቦታት እኖታት ንደቀም ከመይ ገይሮም ይኩስኩሱ ነበሮም፣ ድሕሪኡ ጉዕዞ ህወት እንታይ ነይሩ፣ ናይ ትምህርቲ ግዜ፣ ናይ ስራሕ ግዜ፣ መምህር ኮንካ ምቅላስ፣ መምህር ኮንካ ምፅላው፣ ኣብ ዓበይቲ ስርሕታት ምስታፍ፣ ድሕሪኡ ድማ ጉዕዞ ናብ ቃልሲ ወይ ድማ ናብ ዓውደ ኩናት ናብ ሜዳ ኤርትራ ምስላፍ ዘጠቃለለ ትሕዝቶ እዩ ዘለዋ። እዛ መፅሓፍ እዚኣ ኣብ ዕምቆት ትሕዝቶኣ ኣብ ዝርዝራዊ ትንተናኣ ድሕርና ብዕላል ክንምለሶ ኢና። ምክታልኩም ብዕድም ኣቶ ተኸስተ ገብረ መድህን ሎሚ ንካይዶ ዕላል ምናልባት ተመክሮካ ሰፊሕ ክኸውን ይኽእል እዩ፣ ግን ኣብዛ መፅሓፍ ክንድርት ምእንቲ ፈለማ ስለምንታይ ነዛ መፅሓፍ ኣሰናዲኢኸ?
1: የቐኒለይ ኣቶ ተስፋ ኣለም ብዛብካ ንዕድለ መስግን። ብመሰረቱ እዛ መፅሓፍ እዚኣ ክትዳሉ ከላ ኣብ ሓንጎለይ ዝነበረ

0: ሓሳባት ንንበብቲ ከቕርብ ፈቲነ። እሱ ድማ እንታይ እዩ? ኤርትራዊ መንእሰይ ንወለዶታት ከካይዶ ዝፀንሐ ቃልሲ ኣዝዩ መሪር፣ ፅንኩር፣ ነዊሕ ሕልኽላኽን ስለ ዝነበረ ነዚ ሕልኽላኻት እዚ በጢሱ ከየ ሓንቲ ለይቲ እውን ከየቋረፀ ካብ ቃልሲ ናብ ቃልሲ እንዳኸደ መስዋእቲ የጋጥም፣ ብሓደሽቲ ተካእቲ ይትካእ፣ እቲ ቃልሲ ይቕፅል። ከምዚ እንዳበለ ካብቲ ፖለቲካዊ ቃልሲ ወታደራዊ ረፅሚ ኣቲና፣ ካብ ፖለቲካዊ ረፅሚ ድማ ናፅነት ክሳብ ዘምፅእ ከየቋረፀ ስለ ዝኸደ በዚ ምክንያት ነዛ መፅሓፍ እዚኣ ንወለዶታት ከቕርባ ፈቲን ኣለኹ።
1: ራይ ኣብ መእተዊ ከም ዝተጠቐሰ ኣብውን ብዝርዝር ኣቕሪብካ ከም ዘለካ ተተከስተ ኣገባባ ፃና ፀሓፋካ እንታይ ነይሩ? ምእካበ ናይቲ ሓበሬታ ከመይ ኢሉ ይመንጭ?
0: እወ እቲ እዚ መፅሓፍ እዚ ክፅሓፍ ከሎ ናይ ነዊሕ ግዜ ተመክሮታት ብህሉ ተመክሮታት ስለ ዝነበረንን ስለ ዘለንን ነዚ ተመክሮታት እዚ ብኸመይ እየ ናብ ኣንበብቲ ከቕርቦ ዝኽእል ዝብል ሓሳብ ነይሩኒ። ነዚ ሓሳብ እዚ ናብ ባይታ ንኸተውርዶ ከተተግብሮ ግን ግዜ የድልየካ፣ ነፃ ዝኾነ ግዜ ብዙሕ ሪፈር ትገብሮ ትውከሶ መፅሓፍቲ እውን ክህልወካ ኣለዎ፣ ከተንብብ ኣለካ። ስለዚ ነዚ ክሕግዘኒ ዝኽእል ብዙሕ ኣርእስታት ናይ መፅሓፍቲ ኣንቢበ ተወኪሰ ምስቲ ዘለኒ ይወሃሃድ እዩ ዝበልክዎ መሪፀ ነዛ መፅሓፍ እዚኣ ክፅሕፋ ተበጊሰ።
1: ኤርትራዊ ሕብረተሰብ ኣብ ገገዝኡ ትውፊት ምስግጋር ወይ ድማ ኣብ ክብርታት ታሪካት ኣተኪሩ ዝተፈላለየ ከም ድብህል ሓንቲ ኣብነት እውን ናይ ኣባያስጎዶም ኢልካ ዘቕረብካዮ ኣሎ እሞ እቲ ናይ ኣብቲ እዋነቲ ኤርትራዊ መንእሰይ ድሕሪ እውን ንስኹም ዘርከብኩምሉ መንእሰይ ካብ ወለዲ እንታይ ዓይነት ክብርታት ወሰር ነይሩ?
0: ብሓቂ ንምዝራብ ወለዲ ኣብነት ናይ ውሉዳትምን ናይቲ ዝትከኦም ወለዶን እዮም። ንሶም ዘርእይዎ ፀባያት፣ ንሶም ዘርእይዎ ሓልዮት፣ ንሶም ዘርእይዎ ጅግንነት፣ ንሶም ዘርእይዎ ተወፋይነት ንሕብረተሰብ ጠርኒፍካ ናይ ምኻድ ብቕዓት ነቲ ዝቕፅል ወለዶ ብከምኡ ንክቕፅል ይድርኾ እዩ። ከም ኣብነት ንሕና ከምዝጠቐስካዮ ናእሽቱ ከለና ደቂ 7 8 10 ዓመት ከለና ተኣኪብና ንፃወት ንናይ ወለድና ተግባራት ንቐድሖ ንዘናግዓሉ ነርና። ብፍላይ ናይ ኣቦይ ኣስገዶም ከምዝጠቐስካዮ ኣቦይ ኣስገዶም ዓስከር ጥልያን እዮም ነይሮም። ንሶም ክመፁ ከልኡ ኢዶምን የማናይ ኢዶምን ፀጋማይ እግሮምን ተቆሪፆም ስለ ዝነበሩ ክመፁ ከልኡ ከም ናእሽቱ ንበርር ንሃድም ንጎይ ኢና ንሕባ ኢና ነርና ካብኦም። ድሓር ግን ሓደ መዓልቲ ሃገር ረሃቢሎም ኣብ ጥቓና መፅኦም ከምዚ ጠቂሶዮ ዘለኹ እዞም ደቀይ ንመፃእቲ ዝክርዎ ታሪክ ክነግረኩም ፈቓደኛታት ዲኹም ኢሎምና ንሕና ድማ ሕራይ ሕራይ ኢልና በሊፃፂሕና ኮፍ ኣቢልናዮም። ሕጂ በዚኣ ከመይ ኢሎም ከም ዝተዓስከሩ ዕስክርና ንዕኦም እንታይ ስምዒት ከም ዝነበሮ ከም ንኩሉ ኤርትራዊ ተገዲዱ ዝኣተዎ ኣለዎ። ግን መብዛሕትኡ ድማ ዕስክርና ደልዩን ፈቲን ረድዩን ዝኣተዎን ክህሉ ስለ ዝነበረ ንሶም ሓደ ካብቶም ፈቓደኛታት እዮም ነይሮም። ቮለንታሪ ክስታ እዩ ነይርዎም። ስለዚ ከምዚ ናብ ጓይላ ትፅት ሓዲሮም ዝምለሱ ኮይኑ እዩ ዝስምዖም ነይሩ እቲ ዕስክርና ከምዝገለፁልና ሽዑ። ሕጂ እቲ ተመክሮኦም ክገልፁ ከለዉ ንሶም እዚ ዕስክርና ጥልያን መንግስቲ ጥልያን ዕስክርና ካብ ዕስክር

ደልሎ ምስ ተባህለ ንሕና ተጓይና ኢና ክንእስገር ብብዝሒ ምስ ኣክበ ድማ ድሕሪ 6 ዓመት እዩ 890 ኣትዩ ኣብ ኤርትራ ኮሎኒ ገይርዋ 896

0: እቲ ዝኸፍአ ግን እታ ዓባይነት ብእውን ዝተማሃርናላ ሽዑ ምሩኻት ተተሓይዝና እዮም ዝብሉ ሓደ ካብቶም ምሩኻት ንሶም ነይሮም 400 ዝኾኑ ወይ ልዕሊኡ ኤርትራውያን ተማሪኾም ካብቶም ጥልያን ከማ እንቶም መሪሖሞም ዝኸዱ እተው እናበሉ ብድሕሪት ኮይኖም ክስታ ዝገብርዎም ዝነበሩ ጠላይን ተማሪኾም ሕጂ ኣብ ሓደ ቦታ ተኣኪብና እቶም ጠላይን ብሓደ ወገን ንሕና ኣብ ሓደ ወገን ካብኡ ሃፀይ መነሊክን ናይ ትግራይ መሳፍንትን ካልኦት መሳፍንትን ኣቶም እንተኣኪቦም ድሕሪ ምህዳድ ነቶም ጠላይን ብፍላይ ሃገርና ኢትዮጵያ መሓሪት እያ ነፃ ኢላትኩም ኣላ ኢሎም ነቶም ጠላይን ነዚኦም እኳ ከምኡ ዝበልዎም ኣ ንሕና እንታይ ወንጀል ኣለና ኢልና ውሽጥና ሕሹኽሽኹ እንዳበልና እንዳዓለና ኮለና እቶም ሃፀይ ይኸዱ እሞ ምስ መሳፍንቶም ምስ ሽማምንቶም ተረኺቦም ኣዕሊሎም ኣብ መወዳእታ ተመሊሶም ክመፁ ከለዉ ድስቲ ዘይቲ ዝመልአ ኣብ ሓዊ ፈኽፈኽ እንዳበለ ኣጉናድ መፅኡ ሰብ ሴፍን ጉራዴን ዝሓዙ መፂኦም ኣብ ቅድሜና ወዘኽዘኽ ክብሉ ምስ ረአናዮም ተዳሂልና ውሽጥና እውን ዝሕልሕል ኢሉና እንታይ እዮም ክገብሩና ኢልና እውን ክስታይ ገርና እቲ ዝነበረና ተስፋ ናይ ምሕረት ጠፊኡ እዮም ዝብሉ ዝኾነ ከምኡ ኢሎም እንዳቐፀሉ ከለዉ እቶም ሃፀይ ትእዛዝ ሂቦም እቲ ትእዛዝ ድማ በብሰለስተ ሰባት እንዳወሰዱ ካብ ማእኸልና እንዳወሰዱ ኣብቲ ጉንጂ እንዳፀጉዑ የማናይ ኢዶምን ፀጋማይ እግሮምን ቆሪፆም ኣብ ዘይቲ ኣሊኾም ነቲ ዝተቆርፀ ማሓውር ዝድርብዩ ድማ ካልኦት ነይሮም። ስለዚ እቲ ትርኢት ናይቲ ግዜ እቲ እምበር ዶ ፍጥረት ኣርኣያ ስላሴ ተምሳል ዝተፈጥሩ ፍጥረት እዮም ኢልና ክሳብ ንፀልኦም ብደም ጨቐውቀው ኢሎም ነቲ ተግባር ግን ይፍፅሞ ንኩልና እውን ከምኡ ገይሮም ኢድናን እግርናን ቆሪፆም ኣብ ዘይቲ ጠቢሶም ደርብዮምና ብከምዚ ግፍዒ እዚ ዝብለኩም ዘለኹ ኢሎምና ሽዑ እዚ ዓለም መዳለዊት እያ ጠላሚት እያ ካሓደይት እያ። ምክንያቱ እቶም ንዓና እተው ኢሎም ናብቲ ኩናት ዘእተውና ተማሒሮም እቶም ጠላይን ተማሒሮም ከብቅዑ ንሕና ግን ግዳያት ኮይና እዚ ክትርስዕዎ ዘይብልኩም ታሪክ እዩ ኢሎም ቀፂሎም ውን ኣፃዊቶምና ብዙሕ ነገር። ካብዚ ንሕና ብዙሕ ተማሂርና። ምክንያቱ ኩናት እንታይ እዩ ኣብ ኩናት ክጋፅም ዝኽእል ነገር ኣድልዎ ከም ዘሎ እዚ ዓለም ድማ ሚእቲ ምሉእነት ከም ዘይብላ እዮም ምሂሮምና እሞ ብድሕሪ እውን ዳርጋ ከምኡ እንዳኾነት ዓለም እንዳርኣናያን እንዳፈለጥናያን መፂና ማለት እዩ።
1: ኣብቲ ቀዳማይ ምዕራፍ ምናልባት ኩሉ ግዜ ትዝንቶ ነገር ኣላ ልባም ዓሻ እንተወልደ ይበሃል ንፉዕ ሕማቅ እንተወለደ ከምኡ ዝኣመሰለ ክብርታት ኣሎ። ምክንያቱ ውላድ ሓውስ ሓኸምሽቲ ይኸውን እዩ ሳሕቲ ገሊኡ ከዓ ካብ ወላዲ እሱ ውላድ ሰባሕ ኣሎ። ሕጂ እቲ ቀዳማይ ምዕራፍ እውን ከምኡ ቅሪብካ ኣለካ ሞ መኸተ ኤርትራውያን ኣብ ኣንፃር ኢጣልያዊ መግዛእቲ ኸ ከመይ ነይሩ ኣብዚ እውን ሓደ ንውሕ ዝበለ ክፋላት ኣቅሪብካ ኣለካ።
0: ብርግፅ እዚ ዝበልኩኻን እቲ መኸተ ናይ ወለድና ኣንፃር መግዛእቲ ጥልያን ዝነበረን ነቲ ሓዱሽ ወለዶ ወይ ሓዱሽ መንእሰይ ንዓና ዝርከበልና ስለ ዝኾነ ብከምኡ ተሃኒፅና ኢና ንዓቢ ነርና። እቲ መግዛእቲ ጥልያን ኣብ ልዕሊ ኣቦታትና ዋላ ቅድሚኡ ዝነበረ ኩነታት እውን እንተርኢና ብወራራት ብደቡብ ዝመፁ መሳፍንቲ ትግራይ ወይ ናይ ኢትዮጵያ መሳፍንቲ ንበሎም ካብ ደቡብ መፂኦም ነዚ ከበሳታት ይዕንውዎ ኣእካል በባቅል የብልዕዎ ዝበፅሐ እኽሊ ማለት እዩ ኣንስቲ ጋሰስዎ ኣዴታትና ጋሰስዎን ነይሮም

0: ኣፅባተን ቆርፅዎም ነይሮም። ካልእ ግፍዕታት እውን ይገብሮ ነይሮም። ብከምዚ ዝተበገሰ ድማ ድርቅን ሽግርን ይመፅእ ነይሩ። ስለዚ ኣብቲ ድሮ ናይ ጥልያን ዝመፀሉ እዋን ህዝቢ ኤርትራ ብክልቲኡ ብተፈጥሮ ዝመፅእ ድርቅን ብኩናት ዝመፅእ ዕንወትን ኣሸጊርዎ ስለ ዝነበረ ብጣዕሚ ተቐርቂሩ እዩ ነይሩ። ናይ ጥልያን ካብ ዓሰብ ኣስፋሕፊሑ ናብ ባፅዕ ምእታው ንብዙሓት ካብቶም ዓበይቲ ኣቦታት መራሕቲ ክኢላታት ናይ ሽዑ ዝነበሩ ኣተሓሳሲቦም ካብዚ ዘለና ኩነታት ከናግፈና ይኽእል ዶ ይኸውን? ስልጡን እዩ፣ ምዕቡል እዩ። ስለዚ ንዕኡ እስከ ንተሓባበሮ ኢሎም ክሳብ ናብ ባፅዕ ከይዶም ንሕና ኣለና ምፃእ ከነእትወካ ኢና ክንተሓጋገዘካ ክንተሓባብረካ ኢና ኢሎም ካብ ዘምፅዎ ብዙሓት ከም ደጃዝማች ካፍል፣ ደጃዝማች ተስፋ ማርያም ካብ ዓዱ ኋላ ብዙሓት ከምኡ ኢሎም ከይዶም ንጥልያን ሓንጊሮም ናብ ከበሳታት ኣምፅኦም መንበር እንዳተዋግአ እንዳሰዓረ ኣይኮነን መፅኡ። ከምዚ ኢሉ ዝመፀ ጥልያን ግን መግዛእቱ ምስ ኣረጋገፀ ኣብ ልዕሊ ህዝቢ ሸይሸይ ክብል ጀሚሩ ነቶም ዝሓገዝዎ እውን ብሰበብ ኣስባቡ እንዳግበረ ከሳቀዮምን ክኣስሮምን ይተርእዩ። ካብዚ ዝብገስ ሕጂ እቶም ቀዳማይ ዝተቃወሙ ደጊያት ባህቲ ሓጎስ በዓል ሰገነይቲ እዮም ነይሮም። እዚ ርስትን ጉልትን ዓዶም ክወስድ ህዝቦም ከበሳብስ ዝመፀ ምዃኑ ኣዕርዮም ምስ ፈለጡ ኣንፃር ጥልያን ህዝቦም ኣተሓባቢሮም ክዋግኡ ወሲኖም ኣብ ሓላይ ድማ ትውግእ ተኻይዱ ማለት እዩ። ብዙሕ ታክቲክ ገይሮም እዮም። ቅድሚቲ ኩናት መስመር ቴሌግራፍ በቲኸሞ ነቲ ኣመሓዳሪ ናይ ሰገነይቲ ኣሲሮሞ ድሓር ናብ ሓላይ እቲ ኩናት መዓስከር ስለ ዝነበረ ኣብኡ እቲ ኩናት ናብ ረብሖኦም እንዳኸደ ከሎ ግን 3,000 ዝኣክል ሰራዊት ናይ ጥልያን ሓገዝ መፅኡ ብድሕሪኦም ስለ ዝወቅኦም ከም ዝተሳዕሩ ፈሊጦም ግን ኣይሃደሙን ኢዶም ኣይሃቡን ብጅግንነት እንዳተዋግኡ ኣብኡ ተሰውዮም። እዚ ጅግንነት እዚ ንዓና ኣዝዩ ዓብዪ ኣብነት እዩ፣ ዓብዪ ሓበን እዩ ንዓና። ብጅግንነት ስለ ዝተሰውኡ ኣንፃር ጥልያን ገጢሞም ክስታይ ስለ ዝገበሩ ስለዝተዋግኡ ንሱ ጥራይ ኣብ ህዝቢ ኤርትራ ንዝቕፅል ወለዶታት እውን ዓብዪ ኣብነት ኮይኑ ጅግንነት ከም ንወርስ ገይሩና። ካልእ ብዙሕ ኣብነታት ብሽፍትነት ገይሮም ንመግዛእቲ ጥልያን ዝተቃወሞ ዘይተንበርክኽሉ ምንባሩ ህዝቢ ኤርትራ ቅሳነት ከም ዝኸልዑ ዝነበረ ግን ገዚፍ ሓይሊ ዝነበሮ ግን ድሌቱ ብፍፅም ምንባሩ ኣብ ኤርትራ ፍሉጥ እዩ፣ ግን ቀሲኑ ኣይሓደረን። ስለዚ ነዚ ንወዲ ከምዝን ብድሕሪኡ ዝሰዓበ ፖለቲካዊ ኩነታት ናይ ሃገርና ጥልያን ምስ ተሰዓረ እንግሊዝ መፅኡ እንግሊዝ እንታይ ከም ዝገብር ዝነበረ ምናልባት ኣብቲ ፖለቲካዊ ኩነታት ናይ ኤርትራ ክሳብ ክንደይ ሓላሉ ከም ምንባሩ እኳ ኣዕሚቕና ንፈልጥ እንተዘይነበርና ኣብቲ 6ይ 5ይ 7ይ ዝነበርናሉ እዋን ግን እቲ ሃዋሁ ናይ ኤርትራዊ እቲ ሪፈረንደም እቲ ፌደሬሽን ንኽኣቱ ወይ ኤርትራ ኣብ ክልተ ተመቂላ ንሱዳንን ኢትዮጵያን ክትወሃብ ዝብል ፖለቲካዊ ንኢትዮጵያ ድማ በቲሎም ከምተኣቱ ክገብርዋ መደብ ስለ ዝነበሮም ህዝቢ ኤርትራ ኣትሪሩ እዩ ዝቃወም ነይሩ። ኣብዚ ክጥቀሱ ዝኽእሉ በዓል ኣቦይ ወልዳ ወልደ ማርያም፣ በዓል ሼክ እብራሂም ሱልጣን፣ በዓል ዓብደልቃድር ከቢረ ካልኦትን ብዙሓት ኤርትራውያን ንሓንቲ ኤርትራ ንናፅነት ኤርትራ ተቃሊሶም እዮም። እዚ ቃልሶም ግን በቲ ኢትዮጵያ ትገብሮ ዝነበረት ውዲታትን በቲ እንግሊዝ ዝገብሮ ዝነበረ ሽርሕታትን ኣብ ዕላሙኡ ክወቅዕ ከምዘይክእል ገይሮም ሓላልኽዎ ስለ ዝነበሩ ብዙሕ እንቅፋታት የጋጥሞም ነይሩ። ክቐትሎ ብዙሓት ተቐቲሎም እዮም። ዓብደልቃድር ከቢረ ተቐቲሉ እዩ። ኣብወልደ ማርያም ድሕሪ 7 ግዜ ናይ ቅትለት ፈተነ ከም ዝስደዱ ኮይኖም እዮም። ሼክ ኢብራሂም ስልጣን ክሳብ ኣብ ዩናይትድ ኔሽንስ ቀሪቦም ጉዳይ ኤሪትራ ንናፅነት መሰላ ስለ ዝኾነ ክኽልከላ የብሉን ክትረኽቦ ኣለዋ ኢሎም ዝከራኸሩ ዝነበሩ ማለት መልእኽቲ ናይቲ ሰልፊ ዝውክልዎ ሒዞም ከይዶም ይከራኸሩ ስለ ዝነበሩ ብዙሕ እንቅፋታት ስለ ዘጋጥሞም ናብ ሃገሮም ክነብሩ ስለ ዘይከኣሉን ከም ኣቦይ ወልደ ኣብ ወልደ ማርያም ናብ ግብፂ ተሰዲዶም ካብኡ ብሬድዮ ፈነወ ይፍኑ ነይሮም። ንሱ እውን ቆልዑ ኮይና ንከታተሎ ነርና። እዚ ሕጂ እንታይ እንዳፈጠረልና እዩ ዝኸይድ ዘሎ? ንዓና ይፍለጠና ነይሩ ክኸውን ይኽእል እዩ። ግን ኤሪትራ ትበሃል ሃገርና ከም ዘላ ትዕምፀፅን ትጉዕፀፅን ከም ዘላ ሽርሕታትን ውዲታትን ናይ እንግሊዝን ናይ ኢትዮጵያን ዋላ ጥልያን ከይተረፈ ከም ገዛኢና ኤሪትራ ዝነበረ ኣንፃር እቲ ናፅነት ኤሪትራ ብዝተፈላለየ ረብሓታትን ጥቕምታትን እንዳተደለለ ይቃለስ ስለ ዝነበረ ህዝቢ ኤሪትራ ብፍላይ እቲ መንእሰይ ኣብቲ ናህና ዕድመ ዝነበረ ክንከታተሎ ጀሚርና ማለት እዩ። ብፍላይ ኣብ ግዜ ፌደሬሽን ናብቲ ምፍራሱ ዝኸደሉ ዝነበረ እዋን ትርንዕ ኢልና ጎቢዝና ስለ ዝነበርና እቲ ኣብ ጎደበታት ዋላ ኣብ ከተማታት ዝግበር ዝነበረ ሰላማዊ ሰልፍታት ናይ ሓድነት ናይ ዩኒየን ምስ ኢትዮጵያ ሓንቲ ኢትዮጵያ ኤሪትራ ሓንቲ ኢትዮጵያ ምስ ኢትዮጵያ ሓንቲ ኢትዮጵያ ገለ ዝብል ፕሮፓጋንዳታት ይቕፅልዎ ስለ ዝነበሩ እሞቶም ቀፅሊ ናፅነት ዝበሃሉ ኣባላት ድማ ኣብ ፈቐድኡ ክእከቡ ከለዉ ይብትንሎምን ይዘርግሎምን ስለ ዝነበሩ ስለምንታይ ከምዚ ኩነታት ይካየዳሉ ዝብል በቲ ፀቢባ ተሓሳስባና ሕቶታት ነቕርብ ነርና። እዚ ሕቶ እዚ ግን እቲ ባይቶ ኤሪትራ ምስ ፈረሰ፣ ባንዴራ ኤሪትራ ምስ ወረደት፣ ቋንቋ ትግርኛን ዓረብን ኣብ ኤሪትራ ኣይስርሕን እዩ ተባሂሉ ብኣምሓርኛ ምስ ተተክአ ንዓና ኣዝዩ ኣነሃሂሩና ሃገራውነትና ኣገንፊሎ። ስለዚ እዚ ከምዚ ዓይነት ኩነታት እዩ ሃኒፁና ከም ንቃለስ መግዛእቲ ክሳብ መወዳእታ ተቃሊስና መስዋእቲ እናኸፈልና እናሰንከልና ክንዕወተሉ ከም ንኽእል ተኣማሚና ኢና ነቲ ጉዕዞ ጀሚርናዮ ማለት እዩ።
1: ራይ መምህር፣ ኣብ ዝነበርካሉ እዋን እዩ እቲ ውዳበታት ናይ ሓፋሽ ውድባት እውን ተፀንቢርካ እሞ ከመይ ነይሩ እቲ ኣዋዳድበካ?
0: ኣብ 1975 እዩ ዝከረኒ። ኩናት ኣብ ከባቢ ኣስመራ ብርቱዕ ነይሩ። ቅድሚኡ ከም ዝበልኩ ሃገራዊ ድሌትን ፍቅርን ስለ ዝነበረና ነቲ ሰውራ ኤሪትራ ዝኸዶ ዝነበረ ምዕባለታት ንከታተሉ ስለ ዝነበርና ክንውደብ ድሌታት ነይሩና እዩ። ብፍላይ ዘቀላጠፎ ግን እዚ ኣብ ከባቢ ኣስመራ ዝተገብረ ውግእ እዩ። እዚ ብምዕራባዊ ሸነኽ ካብ ፅርግያ ተጋድሎ ሓርነት ኤሪትራ ተጋድልቲ ነይሮሞ ብምብራቃዊ ሸነኽ ድማ በለዛን ዓድንፋስን ሒዙ ኩሉ እዚ ካርኒሽምን ካልእን ገማግም ድርፎን ህዝባዊ ሓይልታት እዮም ነይሮም። እቲ ኩናት ምስ ተጀመረ ንክልተ ቀነ ዝኣክል ዝከረኒ ካብ ከባቢ ኣስመራ ብምብራቃዊ ገን ዝነበረ እቲ ኩናታት ኣይዓረፈን እቲ ኩነታት ቀፂሉ ጦር ሰራዊት ይወፍሩ ተተጨፍጭፎም ይምለሱ ምሩኻት ብህዝባዊ ሓይልታት ይተሓዙ ሓኪሞም ኣሳልዮም ክድኡ ተመለሱ ይብሉ።

0: ሎም ነይሮም ንሕና ግን ብጣዕሚ እዩ ዘውግሄና ስለምንታይ ምሩኽ ሒዞም ዝመልስዎ ስለምንታይ ዘይቀትልዎ ዝብል ፀቢባ ተሓሳስባና ዘንፀባርቀሉ ዝነበረ እዋን እዩ ነይሩ። ይኹን እምበር ህዝባዊ ግንባር ዕላማ ስለ ዘለዎ ምሩኻት ስለ ዘይቀትል ብሰብኣዊ ኣተሓሕዛ ርህራየ ገይሩ ስለዝሕዝ ኣብቲ ዳሕራይ እዋን ተገንዚብናየን ንረብሓት ሰውራ ከም ዝውዕል እውን ፈሊጥናን። ስለዚ እቲ ንዓና ክንውደብ ዘገደደና ምክንያት ሓደ ደፋእ ረቋሒ እቲ ናይ ህዝባዊ ሓይልታት ካብ ሳሕል ንከበሳታት ኤሪትራ ምድያቡ እዩ ነይሩ። ኣብዚ ብኸመይ ተወዲብካ ንዝብል ሕቶ ግሩፕ ኢና ነርና፣ ሓደ ጉጅለ ኢና ነርና። እዚ ጉጅለ እዚ ኩሉ ግዜ ክንረኸብ ከለና ሃምናን ቅልብናን ምስወራ ኤሪትራ እዩ ነይሩ። ዋላ እኳ እንዳበልዓና እንዳሰተና እንዳተዛወርና ኣብ ከተማ ፅቡቕ ተኸዲና ፅቡቕ በሊዕና ሰቲና ንኸይድ እንተነበርና ውሽጡና ግን ቅሬታታት ዝስምዓና ሰብ እንዳተጋደለስ ንሕና እንታይ ኢና ንገብር ዘለና ብዙ ገለ ንሕና ኮን ኣስተዋፅኦ ዘይንገብር ዝብል ኣተሓሳስባ ነይሩና። ካብዚ ተበጊስና እስኪ በብወገና ክውድቡ ዝኽእሉ ተጋደልቲ ይኹኑ ሓፋሽ ውድባት ኣብዚ ዘለዉ ሲ ክህሉ ስለ ዝኽእሉ ንርከቦም ተባሂሉ ንደሊ ማለት እዩ። ካብኡ ብቀረባ ዝፈልጦ መምህር ሰለሞን ፍስሓ ዝበሃል ንጡፍ ሓፋሽ ውድባት ናይ ህዝባዊ ግንባር ኢና ንፈልጦ ሽዑ ምናልባት ምስ ፈዳእን እውን ተሓባበር ነይሩ ኸውን እዩ። ንዕኡ ንረኽቦም ሞ ከምዝን ከምዝን ንደልየና ምስ በለና እምበኣር ንስኻን ኢሉ ነቶም ሓንቲ ዋህዮ ዘቆምና ኣቁሙ ንስኻትኩም ድማ ብብወገንኩም ነቲ ሓሓሙሽተ ሰባት እንዳደለኹም ዋህዮታት ፀርኒፍኩም ናብ ጉጅለ ተዓብዩ ኣብ ጉጅለ ናብ ጨንፈር እንዳበለ ተኣወዳድባ ይኸይድ። እዚ ግን ኣባል ዋህዮ ምዃንካ ብጀካ ታዋህዮኻ ካልእ ሰብ ዋላ ሓደ ዝፈልጥ ስለዘየለ ምስጢራውያን ክትኮኑ ኣለኩም። ምንቅስቃስኩም ብዲስፕሊን ዝተመልአ ክኸውን ኣሎ። ስቑልካ ኣነ ከምዚ ምባል ኣየድልን እዩ ዝብል መምርሒኡ ተዋሂቡና ነይሩ። በዚ እዩ ድማ ዝኾነ ሰብ ክሳብ ንወፅእ ኣባላት ናይ ህዝባዊ ሓይልታት ወይ ህዝባዊ ግንባር ኢና ኢሉ ዝፅርፅረና ኣይነበረን። ምክንያቱ ክትራኸብ ከለካ ኣብቲ ዘድልየካ ቦታ ተኣኪብካ ኢኻ ጉዳይካ ትፍፅም ዝወሃብ ተለካ ዝቕበል ተለካ ዝኽፈል ተለካ ኣብ ስቱር ቦታ ክንካ ኢኻ ጌርካ በቦታካ ትኸይድ ነቲ ዝወሃበካ ዕማም እንተ ነይሩ እውን ብስቱር ከድካ ኢኻ ትገብሮ እምበር ኣነ ከምዚአ ዝብል ወይ ድማ ምስ ዘየድልየካ ብዛዕባ ሰወራ ኤሪትራ ምዕባሌታቱን ኣፍካ ከፊትካ ምዝራብ ኣይነበረን። ነቲ ትቀርቦ ነቲ ክትውድቦ ትደሊ ግን ከምዝን እንዳበልካ ክተእምዶ ትፍትን። ብከምዚ ኢና ንሰርሕን ንንቀሳቀስን ነርና ኣብቲ መጀመርያ እዋን።
1: መምሃራን ምኳንኩም ኣብ ኣብያ ትምህርትን ኣብ ተምሃሮ እንታይ ፅልዋ ትፈጥሩ ነርኩም? ክሳብቲ እዋን ክንደይ ዓመት ምሂርካ ነርካ?
0: እቲ ዝተወደብ ኩሉ እዋን 75 ዝወፃእ ኩሉ ድማ 78 ወርሒ 4 እዩ ነይሩ። ክወፅእ ከለኹ 10 ዓመት ምሄረስ መበል 11 ዓመተ ይቕፅል ነይረ ኣብዚ ኣቋሪፀ እየ ዝኸይድ። ስለዚ እቲ መምህር ምዃን ኣብ ልዕሊ ተምሃሮ ክሕድሮ ዝኽእል ፅልዋ ዓብዪ እዩ። ምክንያቱ መምህራን ኣካዳሚያዊ ትምህርቲ ጥራይ ኮናን ምሄርና ንኸይድ ነርና ገለገለ ጉድለታት ናይ ተምሃሮ ክንርኢ ከለና ዘየድሊ ምንቅስቃሳት ክንርኢ ከለና ከምዚ ዝግበር ኢሎም እንታይ ኹም ትኾኑ ዘለኹም ሰባብ እንታይ ድ ዘሎ ገለ ክትብሎም ከለካ ሰኸ ክብሉ ብከምዚ ድማ ነንሕድሕዶም ተወዳዲቦም መመስመሮም ሒዞም ቅድሜና ዝወፁ ተምሃሮ ነይሮም ድሕሪና ዝሰዓብ እውን ብዙሓት ነይሮም። ከምዚ ልኢቲ ፅልዋ ናይ መምህር ኣብ ልዕሊ ተምሃሮ

0: ተስፋ ዝገብር ነይሩ። ብኣንጻሩ ስርዓት ደርግ ምስ መፀ ነቲ ኤርትራዊ ዲስፕሊን ነቲ ኤርትራዊ ሓርበኝነት ከፍርሶ ብዙሕ ውዳቤታት ገይሩ ነይሩ። ብፍላይ ብፍላይ ኣብ ኣብያተ ትምህርቲ ኣብ ተምሃሮ ዘተኮረ እንተምሃሮ ብስድሮኦም ተማእዚዞም ዝኸዱ ዝነበሩ ኪነት ዝብል ሜላ ፈጢሩ ንዑ ኣብዚ ኪነት ተሳተፉ እንዳበለ ድሕሪ ትምህርቲ ንሰዓታት ይሕዞም ነፃ ከም ዝኾኑ የረድኦም። ምስ ወለዶም እንድሕሪ ይቋፃፀሩና እዮም ከምዚኦም ዝበሃል ኮይኑ ፀዋዕዮ ተባሂሎም ይግሰፁ ቁጥዐታት ይገብረሎም ይህድዶም ውን ነይሩ። ስለዚ እቶም ተምሃሮ እንታይ ክኾኑ ጀሚሮም ኣብዚ እዋን እዚ ቁሩብ ናይ ካብ መስመር ካብ ዲስፕሊን ናይ ስድራ ካብ ዲስፕሊን ናይቲ ሕብረተሰብ ወፂኦም ንሕና ክብሉ ርእሶም ከቕንዑ ኣብቲ ኪነት ክሳተፉ ዝጀመሩ ተምሃሮ ነይሮም እዮም። እዚኦም ግን ውዒሎም ሓዲሮም ኤርትራውያን ምዃኖም ስለ ዘይተረፎም መብዛሕትኦም ንሜዳ እዮም ወፂኦም። ምክንያቱ እቲ ህዝባዊ ሓይልታት እዮም ተጋድሎ ሓርነት ኤርትራ ዘካይዱ ዝነበሩ ውዳቤታት ኣብቲ እዋን ቀሊል ስለ ዘይነበረ ኣብ መስርዖም ክእትዎም ግዜ ወሰደሉን። ስለዚ እቲ ደርጊ ዝገብሮ ዝነበረ ኣብቲ እዋንቲ ወይ ስርዓት ኮሎኔል መንግስቱ ዝገብሮ ዝነበረ ኣብቲ እዋንቲ ምውድዳባት ኣብ ውሽጢ ኤርትራውያን ሱር ከይሰደደ እዩ ዝብተኽ
1: ነይሩ። ፅቡቅ። ኣብዚ መምህር ምናልባት ብዙሕ ዘንታታት እዩ ዘሎ መርዓ እውን ኣሎ ሓደ ኣካል ኣብ ቃልሲ ከተማ ኮንካ መርዓ በቲ ኣልኪዳን ናይ ገድሊ ኣሎ ኣልኪዳን ናይ መውሱቦ ከዓ ኣሎ እንጂ እዚ ከመይ ጣዓም ነይሩ ንባዕሉ ኣብ ብዙሓት እውን ተሳቲፍካ ኣለ ካብተን መርዓታት
0: ኣዕሩፍተይ ኣብቲ እዋንቲ እንታይ እዩ ናብ መርዓ ዝደፍኣካ ኩነታት ምናልባ ናይ ስድራ ድፊኢት ክኸውን ይኽእል ንስኻ እውን ካብቲ ትገብሮ ደገ ደገ ምባል ክትቁጠብ ትደሊ ትኸውን ግን መርዓ እንተልዩ ውላት ክመፅ እዩ ውላት ተልዩ ድማ ሓላፍነት ክስከም ኢኻ ሕጂ ብወገነይ ብናተይ ኣካየዳን እምነትን ዝነበረ ኣነ ተመርዖ ዝብል ድፍኢት ናይ ስድራ ነይሩ እዩ። ኣነ ግን ኣነ ተመርዐ ጓል ሰብ ኣምፅአ ወሊደ ዘሚደ እንድሕር ፅባሕ ንሜዳ ዝወፅእ ኮይነሲ ኣነ ዘይዕብዮም ቆልዑ ኣነ ምሳይ ዘይትቕፅል በዓልቲ ቃል ኪዳን ኣይተድልየንን እያ ካብ ዝብል ኣነ ኣብ ናይ መርዓ ውሳነ ኣወንዚፈ ፀኒሐ። እንትኾነ ብዙሓት ካብቶም ብፆተይ ተመርዐዮም እዮም ተመርዐዮም ንሜዳ ዝወፁ ኣለዉ ከይተመርዓዊ ንሜዳ ዝወፁ ኣለዉ። እቶም ዝተመርዓዊ ምናልባት ኣብታ ትቕፅል እገልፆ ኸውን ክሳብ ክንደይ ብዛዕባ ውላዶም ዋላ ኣንኮንሽስሊ ከይሓሰብዎ ይመፆም እሞ እንድሕር ዝቐርቡ ከዓ ኮይኖም በጭ ቀብሉልካ እዮም ይዛረቡ እዮም ደቅናስ እንታይ ኮን ኮይኖም ኮኑ በዓልቲ ቤተይሲ ከመይ ኮን ግዜ ተሕልፎ ትህሉ እንዳበሉ ዝክጭነቑ ክትሪኦም ከለካ ዝወሰድክዎ ስጉም ትስቁንዕ ዶ ነይሩ ሓጊ ከዘይገድፍ ነበርኩ ድማ ትብል በቲ ሓደ
1: ወገንናይ
0: ስጋ። ስለዚ ዝኩሉ ክስታያት ኮይኑ ግርጭት ትፈጥር ነይሩ እዩ። ስለዚ ሓዳር ወይ ቆልዓ ምውላድ ኣብቲ ሰውራዊ ጉዕዞ ቁሩብ ስኸኸ የብለካ ግን ብተወፋይነት ስለዝወፃእካ ኣለኹ ትስዋእ ኢልካ ስለዝወፃእካ ዕላማኻ ስለዝኾነ ግን ክሳብዝስውእላ መዓልቲ ክሳብ ትስዋእላ መዓልቲ ቃልስኻ ትቕፅል
1: ሃራይ ኣብቲ መወዳእታ ዳርጋ ንከይድ እታ ናይ መወዳእታ ቀዳማይ ቅፅ ንዝዛዘመትላ ምክንያት ነይሩ ሓደ ስርሒት እዩ ተካይዱ ስርሒት እንታይ ነይሩ ጠንቂ ወይ ድማ እቲ ምክንያት ካብ ቃልሲ ከተማ ናብ ዕጥቃዊ ቃልሲ ዘሰጋገረ እንታይ ነይረ እታ ናይ መወዳእታ
0: እዚ ኩሉ ግዜ ሕጂ ኣብቲ 77

0: ሶራ ኤርትራ እንዳደፍአ ከተማታት ሓራ እንዳገበረ ንሰራዊት ስርዓት ደርግ ኣብ ውሱናት ከተማታት ኣብ ሓሙሽተ ከተማታት ዓሰብ፣ ዓዲቀይሕ፣ ባፅዕ፣ ኣስመራን ባሮንቱን ጥራይ ወሲኖ ኩሉ መሬት ኤርትራ ሓራ ገይርዎ ነይሩ እዩ። ኣብዚ ግዜ እዚ ብክልቲኡ ወገን ተጋሎ ሓርነት ኤርትራ ኹን ህዝባዊ ግንባር ሓርነት ኤርትራ ፅቡቕ ምዕባለታት ኣርእዩ ንህዝቢ ሓቂፉን ዝውድበሉን ዝነበረ ግዜ እዩ። እዚ ኩሉ ክግበር ከሎ መስዋእትን መውጋእትን ከም ዘሎ ንግምቶ ነርና ኢ ናብ ከተማ ክበና። በቲ ሓደ ወገን ድማ ስርዓት ደርግ መፃእኹ ጣሓርክኹም እንዳበለ ዋላ ካብተን ውሱናት ከተማታት መበገስ ክገብረን ዝደለየ ካብኣተን ከይተረፈ ነቲ ኣብ ውሽጡ ዝነበር ህዝቢ የሳቅዮ፣ ይቆትሎ፣ ይሓርዶ፣ ይገፍዖ ነይሩ እዩ። ነዚ ግፍዕታት እዚ ዝተፃወረ ጥራይ ኣብዚ ከተማ ክነብር ክኢሉ ከምዚ ስለ ዝነበረ ብፍላይ ብፍላይ ንሕና ከም መምህራን ከም ቀለም ዝቆፀርና ሰባት እቲ ደርጊ ዘእትዎ ዝነበረ ሰራዊትን ኣፅዋርን ብቐረባ ኢና ንከታተሎ ነራ። ምክንያቱ ታንክታት ክኣትዋ ከልዋ ብናይ ዓለም ማዕከናት ዜና ናይ ቢቢሲ፣ ናይ ቪኦኤ፣ ናይ ኣጃንስ ፍራንስ ፕሬስ ካልኦት ሚድያታት ክስታይ ገብሮ ነይሩ እዩ፣ ይፍንዎ ነይሩ እዩ። ገልጠንጠን ሓፀልፀል እናበላተን መክዕተን ታንክታት ክወርዳ ከልዋ ሰራዊቱ ብብዝሒ መፂኦም ኣብያተ ትምህርትታት ዝነበረ ካምፖ ገይሮሞ ንስመራ ከዕለቕልቕዋ ከለዉ ኣብ ሰሜን ኣብ ምብራቕ ዝተሓፍሰ ዓወት ኣብ ሰሜን ክንደግሞ ኢና ኢሉ እናፈከረ ለይትን ቀትርን ክህድድ ከሎ ከምቲ ኣቐዲመ ዝበልኩካ ድማ ውግኣት ሓያል ውግኣት ካየድ ስለ ዝነበረ መስዋእትን መውጋእትን ናይ ብፆትና ዘጋፅም ስለ ዝነበረ ንሕና ክንትካ ኣለና ካብ ዝብል መንፈስ ንሕና ክንወፅእ ወሲና ኣብ 78 ወርሒ 4 ድማ ክንወፅእ ግን እንታይ ክንገብር ኣለና? ኣብቲ እዋንቲ ብዙሕ ስርሒታት ይፍፀም ነይሩ እዩ ኣብ ከተማ። ስለዚ ኣብ ገለ ስርሒት ግን ክንሳተፍ ኣለና ዝብል ኣብ ትፅቢት ከለና ሓንቲ ከምዚ ንዲና ዘጋጥመና ነይሩ እዚ ትብሎ ዘለካ ነይሩ እዩ። ግን ከምኡ ድማ ንሕና ኣብ ከምዚ ኩነታት የጋጥመና ነይሩ እንዳበለ ምስ ነብሱ እንዳተኣሳሰረ ነቲ ፍፃሜታት ተጠቂሱ ዘሎ ካብኡ ብዝልዕል ደረጃ ውን ኣንጠቂሶ ውን ኣለኹ። እዚ ናእሽቱ ፍፃሜታት እዩ
1: ጌድካ ኣለካ ድሕሪ እውን ጋዜጠኛ ውን ካብ ካልኣይ ቅፅ ዝቐርብ እዩ
0: ኣብ ካልኣይ ቅፅ ይራኽበና
1: ኣብኡ ይራኽበና። ዝኸበርኩም ተኸታተልትና ንሎም ዘዳለናየ መደብ በዝምዛዝም ከምሎም ባህሉ ትሕዝቶ ክንራኸብ ኢና ክሳብ ሸው ብሮቀ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒሆም። ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳለያ ዘላ ኣብ ሞባይልና ዘላ ክንገብራ ዝግበኣና ኣብ ማይ ፋይልስ ካብ ዘሎ ኣማራፂ ኮይኑ ብዙሕ ግዜ ንሕና ዘየድልየና ኣፕሊኬሽን ዘየድልየና ስእሊ ዘየድልየና ቪድዮታት ወይ ካልእ ነገራት ንድምፂ ስሞ ሞባይልና ግን ኣይትጎድልን። ሓደ ሕቡእ ግን ክንከፍቶ ዝግበኣና ንዕኡ ምስ ከፈትናዮ ጥራይ ኣዝዮም ብዙሓት 6,700,000 ልዕሊዩን ዝኸውን ስእልታት ዝተቐመጦ ቦታ ኣሎ። እዚ ስእልታት ተቐሚጥዎ ዘሎ ቦታ እንተ ዘይደምሲስናዮ ናይ 4 ክሳብ 5 ክሳብ 6 ልዕሊዩን ጂቢ ቦታ ናይ ሞባይልና ክሕዝ ኽእል እዩ። ነዚ ከመይ ጌርና ንድምስሶ ቀዳመይ ተዳልያ ዘለያ ብከምዚ ስዕብ ተዳልያ ኣላ። ሕራይ እምበኣር ቀዳመይቲ ንሪኣ ኣማራፂ ኣብ ማይ ፋይልስ ዘሎ ኣማራፂ እዩ። ኣብ ማይ ፋይልስ ምስ ንመፅእ ሓደ ኣዝዩ ኣገዳሲ ኣማራፂ ኣለና። መጀመርያ ናብዛ ላዕሊ ሴቲን ትብልና ኣለትና ናይ ሴቲን ምልክት ምናልባት ኣብናትኩም 3 ነጥቢ ክትከውን ትኽእል እያ። ናብኣ ምስኣተና እዛ ሾው ሂድን ሲስተም ፋይልስ ትብል ደላ ኦን ጌይረ ኣለኹ። እዚኣ ኦፍ ክትፀኒሐ የብላን ናብቲ ንደልዮ ዘለና ምእንቲ ክንከይድ እዚኣ ኦን ክትከውን ኣለዋ። ብድሕሪኡ ክንምለስ ኢና። ናብዚኣ ምስ ተመለስና ናብ ኢንተርናል ስቶሬጅ ኣቲና ሙቪስ ትብል ክንርኢና ኢንተርናል ስቶሬጅ ሰርች ክንብላ ንኽእል ኢና። ሙቪስ ትብል ንመፂና ናብ ሙቪስ ንኣለዋ። ኣብ ሙቪስ ምስኣተና ኣብታ ላዕሊ እታ ሾው ሂድን ፋይልስ ዝበልናያ እዛ ታምብ ናይልስ ትብል ደላ ማለት እዩ። ናብኣ ክንኣቱ ኢና። ናብ ታምብ ናይልስ ምስኣተና ኣብዚ ትርእዎ ዘለኹም ከባቢ ሰለክት እንተደኣ ገይረዮ ከባቢ 633 ፋይላት ኣለኒ። እዚ 633 ስእልታት ሳምሰን ባዕሉ ካብቲ ንሰርሖ ካብቲ ንሪኦ ካብቲ ንውልዖ ቪድዮታት ዝወስዶም ስክሪን ሾትስ እዮም ማለት ወላ ሶም ሃልዮም ኣይሃልዮም ወላ ሓደ ዘገድሰ የብሉን እንትርፎ ቦታ ክመልኣልና ማለት እዩ። ስለዚ ነዚኦም ደሊት ክንብሎም ኣለና። ምናልባት ኣብ ናተይ ኣብ ዝተወሰነ ግዜ የፅርዮ ስለ ዝነበርኩ ውሒዱ ኣሎ ክኸውን ንኽእል። ኣብ ናትኩም ልዕሊ 6,500 ኣብ ናይ ገሊኹም ከም ዝፀንሕ ርግፀኛ እየ። ስለዚ እዚ ብምሉኡ ድሊት ኦል ክንብሎ ኣለና። በዚኣ ድሊት ኦል ንብሎ ሽዑ ናብ ሪሳይክል ቢን እዩ ዝኸይድ። ካብዚ ወፂኡ ማለት ተደምሲሱ ማለት ኣይኮነን። ተመሊስና ናብ ኢንተርናል ስቶሬጅ ምስኣተ ናብ ዝታሕቲ ሪሳይክል ቢን ትብል ንህለትኒ። ናብ ሪሳይክል ቢን መፅ ሰለክት ምስ ገበልክዎ እንደገና ከምዚ ትሪእዎ ዘለኹም 634 ፋይላት ብምሉኡ ክድምሰስ ኣለዎ ማለት እዩ። እዚ እንተ ተደምሲሱ ሞባይልና ቅልጣፈ ትውስኽ፣ ካብቲ ዝነበረ ቦታ ውን ናይ ከባቢ 3-4 ጂቢ ክትውስኽ ትኽእል ማለት እዩ። ስለዚ እተን ኣገዳሲት ካብ ዝበሃላ ኣብ ፋይል ማናጀር ካብ ዘለዋና እዚኣ ቀዳሚት እያ ማለት እዩ።

ካልአይቲ ተዳልያ ዘላ ቁርብ ኣዘናጋዒት ትመስል ደስ ትብለካ ሕብእቲ ኣማራፂ ከዓ ሞባይል ቻርጅ ኣብ ንገብረሉ ግዜ ቻርጅ ገይራ ዶ ኣይገበረትን ገመድና ድዩ ወይስ ቻርጅ ኢምፖርት ድዩ ወዘተ ንብል ኢና። ብዙሕ ግዜ ንሞባይልና ግን ከነዛርባ ኢና ሎ ማዓንቲ ብኸመይና ነዛርባ እንተ ደኣ ቻርጅ ገይራ ወይ ቻርጅ እንተ ደኣ ኣትያ ቻርጅ ኮይና ኣለኹ ወይ ቻርጀር ኮኔክት ኮይኑሎ ቻርጀር ተላጊቡሎ ዝብል ድምፂ ከም ትህበካ ክንገብር ኢና። እዚ ኣዝዩ ብዙሕ ኣማራፂታት እዩ ዘለዎ። ብኸመይና ክንገብሮ ንኽእል ሕጂ እውን ስዒቡ ተዳልዩላ። ሕጂ ንሪኣ ኣዝዩ ኣገዳሲት ኣማራፂ ከዓ ሞባይልና ቻርጅ ኣብ ንእትወላ ግዜ ቻርጅ ትገብር ከም ዘላ ባዕላ ብድምፂ ክትነግረና ትኽእል እያ። ምክንያቱ ሓንሳብ ሓንሳብ እቲ ቻርጅን ኬብል ክኸውን ይኽእል ፀገም ወይ ቻርጅን ፖርት ክኸውን ይኽእል ወይ የእቲናያ ኢልና ከድና ክትኣብየና ትኽእል እያ። ስለዚ እዚኣ ኣገዳሲት ኣማራፂ ኮይና ረኺበ ኣለኹ እሞ ከዓ ሕብእቲ ምስ ምዃና መጠን ክንፈልጣ ኣዝዩ ኣገዳሲ እዩ። ስለዚ መጀመርያ ናብ ሴቲንግ ክኣቱ እየ። ናብ ሴቲንግ ምስ ኣተኹ ኣብዚኣ ሞድስ ኤንድ ሩቲንግስ ትብላላ። ሞድስ ኤንድ ሩቲንግስ ኣብዚ እዚ ዘሎ ስሊፕ ቲያትር ድራይቪን ወዘተ ድብል ዝተፈላለዩ ሞዳት ወይ ሞድስ እዩ። ብድሕሪኡ ናብ ሩቲንግ ክንኣቱ ኢና ንየማን ናለት። ኣብ ሩቲን ምስ ኣተና እዛ ቀዲመ ጥቀመሉ ስለ ዝነበርኩ እዩ ድሊት ክብሎ እየ ከም ብሓድሽት ክንገብሮ። ስለዚ ሞድስ ኤንድ ሩቲንግስ ትብል ኣብዛ ናይ ተደምሮ ምልክት ክንመፅ ኢና። ሕጂ እንታይ ትብል ዘላ ኢፍ ከምዚ እንተደአ ኮይኑ ዘን ከምዚ ግበሪ ይክብላ። ሕጂ እንታይ ማለት እየ ብዙሕ ኣማራፂታት እዩ ዘሎ ደድ ጥዕመኩም ክትፍትንዎ ትኽእሉ ኢኹም። ኣነ መሪፅ እያ ዘለኹ ግን እንተደኣ ቻርጅን ኬብል የእትየ ቻርጅ ትገብረ ከም ዘለኸ ብድምፂ ንገርኒ ትብለ። ስለዚ ኣድ ዋት ዊል ትሪገር እንትብል ሕቶ ንታሕቲ ወሪደ ኣብዚኣ ቻርጅን ስታተስ ትብላላ። ቻርጅን ስታተስ ገይረ ኣለኹ። ክልተ ዓይነት ቻርጅን እዩ ዘሎ። እቲ ሓደ ብዋይር ብገመድ ንገብሮ፣ እቲ ሓደ ከዓ ብዘይ ገመድ ንገብሮ። ኣብ ክልቲኡ ንገርኒ ኢለ ኣለኹ። ስለዚ ቻርጅ እንተደኣት እዩ ዘንዋት ዘን ኢለ ንገርኒ። እንታይ ማለት እዩ ትነግረኒ? ብኖቲፊኬሽን ኖቲፊኬሽን ኢለ ሸው ካስተም ኖቲፊኬሽን ትብል ሰለክት ትገብር። ብድሕሪኡ እንታይ ክትብል ኣለዋ? ኣብዚኣ ሕጂ ዩር ፎን ኢዝ ቻርጅን ትበለኒ። ዩር ፎን ኢዝ ቻርጅን ኢለ ኣለኹ። ዋላ ክትፍለጠለይ ምእንታን እሱ ክብላ እየ። ኣብዚኣ ሕጂ ነዚ ከተንብቦ እያ። ኣብዚኣ ሪድ ዲስ ኖቲፊኬሽን ላውድ ትብል ደላ ግድን ኦን ክገብር ኣለኒ፣ ምክንያቱ ዓዊላ ከተንብበለይ ምእንታን። ኣብዚኣ ዳን ወዲእ ኣለኹ። እዚኣ ምስ በልኩ ብድሕሪኡ ግድን ክገብራ ዘለኒካ ሴቭ ሴቭ ምስ በልኩ እንደገና ሓንቲ ኣላትኒ ንታሕቲ ወሪደ ኣብዛ ሰማያዊት ቲክ ኮይና ትሪእዋ ዘለኹም ትሕቲኣ ናይ ድምፂ ምልክት ኣላ። እሳ ከዓ እቲ ድምፂ ክትነግረኒ ስለ ዘለዋ ድምፂ የእትየላ ኣለኹ ማለት እዩ። ድምፂ የእትየላ ዳን ወዲእ ኣለኹ። ስለዚ ሴፍ ኮይና ካብዚ ክወፅእ ክእለ። ኣብዚ ምስ ወፃኹ ሕጂ እንተ ደኣ ቻርጅ ክገብራ እያ ሞባይለይ እንታይ ክትብል እያ ክትሪእዋ ይኹም? ዩር ፎን ኢዝ ቻርጅን ክትብለኒ እያ ማለት እዩ። ዩር ፎን ኢዝ ቻርጅን እሱ ኢላላ ማለት እዩ። ስለዚ ከምዚ ዓይነት ምልክታት ክትህበና ትኽእል። ዩር ፎን ኢዝ ቻርጅን ኢላ ትንላ። ስለዚ ኣብ ዝኾነ ግዜ ሶኬት ኣብእቱ ኣቢልኩም ላብ ትኸዱ ወይ ቻርጅ ኣብ ትገብሩዋ ግዜ ትገብር ከም ደላ ጀሚራ ከም ዘላ ክትሕብረና ትኽእል ኣገዳሲት ኣማራፂ እያ ማለት እዩ።

ዩርፎን ኢዝ ቻርጅን ኢላ ሽምካ ክትፅውዓካ ከላ ቅሩብ ገለ ዋንነት ትስማዓካ ኸውን ወይ ሓፍትኻ ወይ ማሓዛኻ ኮይና ትስማዓካ ትኸውን እታ ሞባይል ኣዝያ ፅበቕቲ ኣማራፂት ከም ዝረኸብኩም ኣርግፀኛ እየ። ሳልሰይትን ሕጂ እውን ካብአን ብዘይ ንእስ ኣዝያ ኣገዳሲት ምናልባት ብዙሕ ሰብ ተጠቂምላ ክኸውን ዘይክእል ኢለ ዝሓስበ ከዓ እዚ ሜንተናንስ ሞድ ማለት እዩ። ንሕና ከም ቴክኒሽናት ብዙሕ ግዜ ሰብ ሞባይል ናባና ከምፃእ ከሎ ገሊኦም ኣዝዩ ኣገዳሲ ዶክመንት ኣለኒ እሞ ምሳይ ኮንካ ስራሕ ያብለካ፣ ገሊኦም ኣስጊርካዮ ምፃእ እሞ እዚ ክንሰርሐልካ ትብሎ ወዘተ ኣሎ። ምክንያቱ ኣብ ሞባይል ዘሎ ሰነዳት ብዙሕ ምስ ምዃኑ። ሳምሰንግ ግን ነዚ ዝኸውን ኣማራፂ እውን ገይርልና እዩ። እዚ ሜንተናንስ ሞድ እዩ ዝበሃል። ሞባይልካ ንቴክኒሽን ቅድሚ ምሃብካ ክትጥቀመሉ ዘለካ ማለት እዩ። ስለዚ ኣብ ሜንተናንስ ሞድ ኣትያላ ኩሉ ሰነዳትካ ዶክመንትካ በቲስኻ ዝገበርካዮ ፓስወርድ ተሓብዩ ኣሎ። ስለዚ ክትቦ ከለካ ሞባይል ክሪኣ ክእል እዩ፣ ቻርጅን ፖርት ክቅይር ክፍትን ኩሉ ነገር ክገብር ክእል እዩ። ኣብቲ ገሊኡ ማለት እዩ። ንኣብነት ፓወር ተባላሻ ተመፅያ ሙሉእ ናይ ሶፍትዌር ፅገና ዘድልዩ

እቲ ኮይኑ እዘተ ምናልባት ኣይ ከምዚ ዓይነት ኣማራፂ ኣይጥቀመሉ እንትኸውን ግን ነቲ ዘገድስ ከም በዓል ስፒከር ክትቅይር ማይክሮፎን ስክሪን ክትቅይር ንዝተባላሸዎ ነገር ወዘተ ወዘተ ንዝኾነ ነገር ግን ኣዝዩ ንብዙሕ ዝበሃል ኣማራፂታት ትጠቅም እያ እሞ ከመይ ጌርና ሞባይልና ናብ ሜንተናንስ ሞድ ነእትዋን ከመይ ጌርና ኸ ካብ ሜንተናንስ ሞድ ነውፃን ዝገልፅ ሓፂር ትሕዝቶ ኣዳልየ ኣለኹ። ሕጂ እውን ናብኡ ከብለኩም እየ። ሕራይ እምበር ሕጂ እውን ናብታ ሳልሰይቲ ዝተገልፀት ንምኻድ ሕጂ እውን ናብ ሴቲን የኸኣቱ ሴቲን ምስ መፀኹ ኣብዚኣ ኣብ ናይ ገሌና ባትሪ ን ዲቫይስ ኬር ትብል ክትብሉ እያ። ኣብ ገለ ከዓ ዲቫይስ ኬር በይና ባተሪ በይና ክትብሉ ትኽእል እያ። ኣብ ናተይ ዲቫይስ ኬር ትብል ኣብዚኣ ነለት። ኣብ ዲቫይስ ኬር ምስ መፀኹ ንታሕቲ እንተ ደኣ ወሪደ ኣብዚኣ ሜንቴናንስ ሞድ ትብል ኣላ። ሜንቴናንስ ሞድ ኣብ ሜንቴናንስ ሞድ ምስኣትኹ ተርንኦን ክብላ እየ ተርንኦን። ስለዚ ኣብዚኣ ተርንኦን ክብላ እየ ሪስታርት ክትገብረ ስለዚ እታ ዝሓሸት ሪስታርት ዊዛውት ክሪኤቲንግ ሎግ ተበልናያ ትሓይሽ ምክንያቱ ክትሰልጠና ትድንግ ስለ ዝኾነት ስለዚ ሪስታርት ምስ በልክዋ ሪስታርት ክትከውን እያ ማለት እዩ።

ኣብዚ ሕጂ ስዊች ኢንቱ ሜንቴናንስ ሞድ ትብል ኣላ። ናብ ሜንቴናንስ ሞድ ኣቲና ኣለና። ሕጂ ኣብዚ ሜንቴናንስ ሞድ ኣብ ታሕቲ ትብል ኣላ። እዚ እንታይ ኢና ንብል ዘለና? ንኣብነት ኣብ ጋለሪ እንድሕር ዳ ኣትዩ ቴክኒሽን ወይ ዝኾነ ሰብ እዛ ሞባይል እዚኣ ሜንቴናንስ ሞድ ምስ ኣተኹ ድሕዛ ሰብ ናተይ ውልቃዊ ሰነዳት ክርእየለይ ኣይክእልኒ ማለት እዩ። ክጥቀም ግን ክእል ኢዩ። ንኣብነት ካሜራ ክገብር ክእል እዩ፣ ቪድዮ ክስእል ክእል እዩ፣ ክዕሪ ክእል እዩ፣ ክፍትን ክእል እዩ ዝፀገኖ ወይ ዝገበሮ ነገር። ስለዚ ኣገዳስነት ናይ ሜንቴናንስ ሞድ ነቲ ናትካ ፕራይቨሲ ዝበሃል ማለት እዩ፣ ነቲ ናትካ መሰል ብሕታውነት ወይ ሰነዳትካ ንዓኻ ጥራይ ንክትገብሮ ማለት እዩ። ካብዚ ከመይ ጌርና ንወፅእ ምስ ንብል ሕጂ ካብ ሜንቴናንስ ሞድ ከመይ ጌርና ንወፅእ እንትብል ቀላል እያ። ናብዚ ንታ ስዋይፕ ምስ ገበርና ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ስለዚ ኣብኣ እንተደኣ ክሊክ ገይረ ኣብዚኣ ኤግዚት ትብል መፅያ ማለት እዩ። ስለዚ ኣብኣ ክሊክ ገይረ ኤግዚት ክብል ይኽእል። ከም ተወሳኺ መራፂ ከዓ ከምታ ዝገበርናያ በታ ዝኣተናያ ከዓ ናብ ሴቲን መፅ ናብ ዲቫይስ ኬር መፅ ኣብኣ ናብ ሜንቴናንስ ሞድ ምስ መፃኹ ኤግዚት ክብላ ክእል ማለት እዩ። ስለዚ ሕጂ እውን ኤግዚት ምስ በልክዋ ሪስታርት እያ ክትገብር። ኮድ ከዓ ፓተር እናተይ ከዓ ትሓተናያ ሕጂ ፊንገር ፕሪንት ትሓተንላ ፓተር እናተይ ከዓ ትሓተናያ ማለት እዩ።

ጅምባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ትታሕቲ፣ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ጅምባር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ትታሕቲ፣ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ናብቲ ብካልኣይ ደረጃ ተዳልዩ ዘሎ ብኸመይና ሓንቲ ሞባይል ብፍላይ ኣብ ሳምሰንግ ሞባይል ፌክ ድያ ኦሪጂናል ንፈልየሉ እንተ መፂና፣ ኣብ ዝሓለፈ እዋን ሓንቲ A16 እዚ ዓይነታ ሞባይል ረኺበ ነይረ፣ ሓንቲ ከዓ S20 እዚ ዓይነታ ሞባይል ማለት ናይ ኤስ ኮይና ኤን መፅን። ስለዚ ክትሪኦ ከለካ እዚአን ኤስ ሳምሰንግ እዩ ተፃሒፍዎን ኤስን ኩሉ ነገራትን ክትሪአን ከለካ ካብተን ከመን ዝኣመሰላ ዝፈልየን ዋላ ሓደ የብለን። ምስ ረኣኻየን ግን ውሽጠን ናይ ብሓቂ ሳምሰንግ ኣይነበራን። ምናልባት ከምተን ናይ ኤስኪው ዝበሃላ ብሕሱር ንረኽበን ሞባይላት ከመን ከይኮና ኣይተርፍን ውሽጠን ማለት እዩ። ስለዚ እዚ ተጠቀምናሉ ብኸመይ እዩ ኩላትና ክንጥቀመሉ ምእንታን። ንኣብነት እዛ ሒዝያ ዘለኹ ትርእይዋ ዘለኹም ሓንቲ ካፍተን ኦሪጂናል ትመስል ግን ኦሪጂናል ደይፀንሐት እያ። ብኸመይ እዩ ንዝብል ሕቶ

0: ሙሉእ መደብ ኣዳልየ ኣለኹ። ሕጁን ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክታል።
1: ራይ እምበኣር ከምዚ ኣቐዲምና ክንገልፆ ፀንሕና ሓደ ዌብሳይት ተጠቂምና ከመይ ጌርና ሓንቲ ሞባይል ብፍላይ ሳምሰንግ ኦሪጂናል ዲ ኣይኮነትን ንፈልጥ ኢና ክንርኢ። ነዚኣ ንምርኣይ ቅልል ዝበለ መስርሕ እዩ ዝሓትት። እዚ samfw.com/ኢሚ ኢልና ምስኣተና እዚ ዌብሳይት እዚ ብዛዕባ ሳምሰንግ ሞባይላት ኣዝዩ ዓበይቲ ሓበሬታታት ዝህብ ናይ ሶፍትዌራት ዓይነታት ዝህብ ድላይካ ሶፍትዌራት ናይ ሳምሰንግ ትረኽበሉ እዩ። እዚታት ከምኡ ክኸውን ከሎ ኣብዛ ታሕቲ ኢሚ ቸክ ትብል ኣላ። ኩላትና ከም ንፈልጣ ንዝኾነት ሞባይልና እንተ ደኣ *06# ኢልና ጠዊቕና እቲ ኢሚ እዩ ዝመፀና። ስለዚ ኢሚ እንድሕር ደኣ ርኢናዮ እታ ኢሚ ኣብዚኣ ነእትዋ ማለት እዩ። ንኣብነት እዚ ቅድሚ ሕጂ ድፈቶንኮ ኢሚታት ኣብ ታሕቲ ትርእዎ ኣለኹም። ናይ ሓንቲ እዛ A16 ሞባይል ሓንቲ ሰብ ሒዛ መፅያትኒ ድሓር እዛ A16 ምስ ረኣኸዋ ግን ናይ ባሓቂ ሳምሰን ኣይኮነትን ፌክ እያ ኖኖ ኣነ ካብ ፅቡቕ ቦታ የ ገዚአ እያ ገለ ኢላታ ብደገ እያ ገዚኣ ተመስለኒ። ስለዚ እሞ ሳምሰን ከም ዘይኮነት ብኸመይ ረጋግፀልኪለ እታ ኣብዚ ፅሒፍ እያ እታ ኢሚ። ስለዚ ኢሚ ክንፅሕፍ ንኽእል ኢና 35 36 4 27 83 83 እዚኣ እያ። ስለዚ እዚኣ ፅሒፈ እንተ ደኣ ቸክ ኢንፎርሜሽን እንተ ደኣ ኢለያ ኣብዚኣ ንሪኣ ኣለና። እዚ ቸኪን ትብላ ኣላ ቸክ ኢንፎርሜሽን። እንተ ደኣ ሳምሰንግ ኮይና ልክዕ ከተምፃ ኣለያ ካልእ ጥዒቲ እውን ከርአኩም ከመይ ጌርና ከም ዝሰርሓ። ስለዚ እዚ ኩሉ ቸክ ጌራ እዚኣ ረኣይዋ ኢሚ ወይ ከዓ ሴራል ናምበር ኢዝ ኢንቫሊድ ኦር ኖት ኤ ሳምሰንግ ዲቫይስ። ንዓና ግን እዚ ኣብ ሓንቲ ሳምሰን እዩ ፀኒሕና። ስለዚ እዛ ሰብ ሒዛታ ድመፀት እዚኣ ኢሚ ዘላታ ኦሪጂናል ኣይኮነትን ማለት እዩ። ካልእ እንድሕር ዳኣ ርኢና ካልአይቲ ከዓ S24 ኢላ ዝመፀት ከኣላ ሕሰብዎ S24 ክንብል ከለና ካብተን ዝኸበራ ሞባይላት እየን። ነዚኣ ስከ ከዓ ነእትዋ ካልኣይ ግዜ እዚኣ እውን *06# እንተ ደኣ ገይረ እዚ ኢሚ ንሪኢ ኣለና። እዚኣ ከዓ 35 82 34 ኣብዚ ፈቲናያ ስለ ነበርኩ ኣብዚ መፂ ኢለይ ኣሎ። እዚኣ እውን ንርኣያ ቸክ ኢንፎርሜሽን ንበላ። ስለዚ ሰብ S24 ኢሉ ወይ A16 ኢሉ ወይ A15 ኢሉ ወይ ሳምሰን ኢሉ ብሓፈሻ ውሽጣን ግን ሳምሰን ደይኮነ ክገዝእ ብብዝሒ ክረአ ስለ ዝኽእል ንሕና ከም ሞያውያን ህዝብና ንሕግዘሉ ክንሕግዝ እውን ግቡእና ስለ ዝኾነ ኩላትና ሞያውያን ንፈልጦ ኢና። ግን ገለ ካልኦት እውን ወላፍቲ ሞያ ዘየለኹም samfw.com/ኢሚ ኢልና እዚኣ ምክንያቱ ነፃ እዩ። ካልእ ብዙሕ ኣማራፂታት እዩ ዘለዎ ግን እዚኣ ተንዓና ተገድሰና። ስለዚ እዚኣ እንድሕርኢና እዚኣ ከዓ እንታይ ትብላላ ኢሚ ኦር ሴራል ናምበር ኢዝ ኖት ኤ ሳምሰንግ ዲቫይስ። ሕጂ ኣብዚኣ ሓንቲ ካልእ ሞባይል ክህበ ንኣብነት ኣብዚኣ እንድሕር ዳ ርኢናያ *06# ኢለ ናተይ ሓንቲ ሞባይል ክህበ ጥዒቲ ሳምሰን ኢለ ዳሓስባ 35 35 01 35 35 01 እዚኣ እንተ ዳ ርኢናያ ሕጂ ተሓቀኛ ሳምሰን እንተ ደኣ ኮይና ሳልሰይቲ ፈተና ንፍትና ኣለና እቲ ኢንፎርሜሽን ኣብ ዝመፀና ሓበሬታ ረኣይዋ። እዛ ሞባይል እዚኣ ዘድፎልድ 6 ምዃና ጋላክሲ ዘድፎልድ 6 ምዃና እዚ እቲ ሞዴል ናታ እዩ። ኣበይ ዓዲ ወይ ንመን ዓዲ ተሰሪሓ እዛ ሞባይል እዚኣ ካብ ትስራሕ 365 መዓልታት ጌራላ ወይ ሓደ ዓመት ጌራላ ፕሮዳክት ዝተሰርሐትሉ ወይ እዛ ሞባይል ዝተሰርሐትሉ ዕለት 16/1/2025 ምዃኑ ይነግረና ኣሎ። ስለዚ እንተ ደኣ ጥዒቲ ሳምሰንግ ወይ ጥዒቲ ሞባይል ኮይና እታ ኢሚ ምሳብናያ ኣብዚኣ ኩሉ ከምፀና እዩ። ካብዚ ንኔው ካልእ ሓበሬታታት እውን ኣለዎ ግን ብውሕዱ በዛ samfw.com/ኢሚ ጌርና ሓንቲ ሞባይል ኦሪጂናል ዲ ኣይኮነትን ብፍላይ ሳምሰን ማለት እዩ ኣይኮነትን ክንፈልጠላ ንኽእል ሓንቲ ኣዝዩ ኣገዳሲት ኣማራፂ እያ። ናብቲ ተዳልዩ ዘሎ ሳልሳይን ናይ መወዳእታን ክፋል ምስ ንኸይድ ድማ ኣማራፂታት ኣብ ሞባይል ምስ ንመፅ እምበኣር ክልተ ኣማራፂታት ኢና ቀሪብና።

ዘለና እቲ ቀዳማይ ኣብ ሳምሰንግ ዝርከብ ሓደ ካብ ሂድን ኦፕሽንስ ወይ ሕቡኣት ኣማራፅታት ዝበሃል ክኸውን ከሎ፣ እቲ ካልኣይ ድማ ኣብ ሬድሚ ዘሎ ብሰከንድ ስፔስ ዝፍለጥ ኣብ ዝሓለፈ ግዜ ከመይ ጌርና ከም ጥቀመሉ ሒዘልኩም ክቐርብ እየ ኢለኩም ዝነበርኩ እዩ። ክልቲኡ በብሓደ ብከምዚ ዝስዕብ ተዳሊሎ ሰናይ ምክትታል ሕራይ እምበኣር ንሎማዓንቲ ኣብ ዝሓለፈ እዋን ኣብ ሳምሰንግ ዝረኣናዮ ነይሩ ብዛዕባ ቻርጅ ክትገብር ከላ ሞባይልካ ቻርጅ ትገብር ከም ዘላ ዝነግር ኣማራፂ ብዙሓት ሰባት ከም ዳሓተትኩምኒ እሱ ጥራይ ደይኮነ ብዙሕ ነገር ኢኻ ክትገብር ትኽእል። ንሎም ማዓንቲ እንተ ደኣ ቴክስት መፂካ ከመይ ጌራ ቴክስት መፂካ ኣሎ ኢላ ከም ትዛረብ ክንገብራ ኢና። ስለዚ ነዚ ንምግባር መጀመርያ ኣብ ሴቲን ክኣቱ የ። ኣብ ሴቲን ምስኣተኹ ኣብዚ ሞድስ ኤንድ ሩቲንስ ዝብላ ኣሎ። ኣብዚ እናሃለና ሞድስ ኤንድ ሩቲንስ ምስኣተና እዞም ዝተፈላለዩ ሞዳት ኣለዉ ሩቲናት ከ ኣለዉ ማለት እዩ። ስለዚ ኣብቲ ኣዋኣቲና ኣለና። ኣብዚ ምስኣተና ኣብዛ ታሕቲ ሩቲንስ ትብላላትና ናብ ሩቲን ምስ መፀነ ሕጂ ኣብታ ላዕሊ ተደሙራ ንሕጂ ገይረላ ስለ ዝፀናሕኩ እዚ ክድምስሶ የ ከም ብሓድሽ ምእንቲ ክንጅምሮ ስለዚ ዋላ ሓደ የብለይን ማለት እዩ። ናብ ተደሞሮ መፂና ኢፍ ዘን ድብላ ደለዋ እንታይን ብዙሕ ኣማራፂ እዩ ዘለዎ ብዙሕ። ስለዚ ኣብዝሓለፈ ቻርጅ ንርኢና ሎ ማዓንቲ ከዓ እቲ ናይ ቴክስት እንተደኣ መፂእካ ቴክስት ሜሴጅ መፂእካ ኣሎ ኢላ ዓዊላ ከምቲ ነግረካ። ስለዚ ኢፍ ብላ ኣሎ እንተደኣ ቴክስት መፂኒ ዘን ንገርኒ የ ክብል ደልየ። ስለዚ ኢፍ ኢለ ኣድ ዋት ዊል ትሪገር ትብላላ ኣብዚኣ መፅ እንታይ ክብለ እንተደኣ ቴክስት መፂኒ። ካብዚ ዘሎ ኣማራፅታት ሕጂ ብዙሕ ክንመርፅ ንኽእል ኢና እንታይ እደሊ ዘለኹ እዩ ዝምልከት። ከምዚ ትሪእዮ ዘለኹም ብዙሕ ኣሎ ሜሴጅ ረሲቭድ ትብላላ ካልእ ብዙሕ ናይ ኤክሰርሳይዝ ወዘተ ወዘተ ዝኩሉ በብሓደ ክትርእይዎ ኣብታ ድላይኩምን ክትገብሮ ትኽእሉ ኢኹም እንተደኣ ሜሴጅ ረሲቭድ ኢለ ኣለኹ። ስለዚ ኤኒዋን ዝኾነ ሰብ ድ ዋላስ ናይ ገለ ሰባት ጥራይ ንኣብነት ኣብ ናይ ገለ ሰባት ጥራይ መፂእና ከይሓልፈና ንብሎ እንተደ ኣሎ ስፔሲፊክ ሰንደር ክንመርፅ ንኽእል ኢና። ኣነ ኤኒዋን መሪፅ ኣለኹ እዚኣ። ስለዚ ኣብዚኣ ዳን ክብለ ማለት እዩ ኤኒ ሜሴጅ ካብ ዝኾነ ሰብ ኢለ ኣለኹ ዳን። እዚኣ ምስ ወዳእኹ ሽዑኡ ካልእ እውን ክውስኽ ክእል እያ ከምቲ ቀዳማይ ዝበልናዮ ቻርጅን ክኸውን ኽእል ካልእ ክኸውን ኽእል። እንተደኣ ሽዑ ዘን ክብለ እንተደኣ ቴክስት መፂኒ ዘን ኣብዚኣ ተደመሮ ክትወቐ ዘን ኖቲፊኬሽን ኣብዚ ታሕቲ ወሪድና ኖቲፊኬሽን ትብል ክንደሊና ኣብዚኣ ኖቲፊኬሽን ትብል ንህለት ኖቲፊኬሽን ሾው ካስተም ኖቲፊኬሽን ክብለ ብድሕሪኡ እንታይ እያ ክትብል ትደልያ ዘለኻ ቴክስት ኣራይቭድ ወይ ከዓ ሜሴጅ ረሲቭድ ክብላ ክእለ ሜሴጅ ረሲቭድ። ስለዚ እንተደኣ ቴክስት መፂኒ ሜሴጅ ረሲቭድ ክትብል እያ። ኣብዚኣ ክንርስዕ ሓደ ይብልና ሪድ ዲስ ኖቲፊኬሽን ኣላውድ ትብል ደላ ኦን ክንገብር ኣለና። ስለዚ ኣብዚኣ ዳን ኢልና ወዲእና ዳን ኢልና ምስ ወዳእና ኣብ ታሕቲ ሴቭ ክንብል ኣለና። ሴቭ ኢለ ኣለኹ ኩሉ ግዜ ብዛ ታሕቲ ምስ ወረድና ሽዑ እታ እዛ ናይ ድምፂ ምልክት ኣብዚኣ ትረኣየና ደላ እዚኣ ክንርስዕ የብልናን ኣብ ኣቲክ ክንገብር ኣለና። ስለዚ ወዲእ ኣለኹ ዳን ኢለ ማለት እዩ። ስለዚ ሜሴጅ ረሲቭድ ሴቭድ ኢላትንላ እንተደኣ ቴክስት ሜሴጅ መፂኒ መልእኽቲ ክትነግረኒ ያ ማለት እዩ።

ስለዚ ናብታ ካልይቲ ምስ ንመፅ ከዓ ከምዛ ትሪእዋ ዘለኹም ሬድሚ እያ ዘላ። ናብ ሬድሚ መፂና መጀመርያ ኩሉ ግዜ ናብ ሴቲን ኢና ንመፅእ። ኣብ ሴቲን ምስ መፃና ንታሕቲ ውረድ ኢልና ኣዲሽናል ሴቲን ትብል ኣላትና። ኣዲሽናል ሴቲን ምስ በልና ሕጂ እውን ንታሕቲ ክንከይድ ኢና። ኣብዚኣ ሰከንድ ስፔስ ትብልናለት ጠዊዕና ኣለና። ሰከንድ ስፔስ ምስ በልና ሕጂ ተርን ኦን ሰከንድ ስፔስ ክብላየ ኣይነበራን። ሕጂ ካልኣይ ሰከንድ ስፔስ ክሬት ትገብራላ ወይ ትኸፍታላ። ሕጂ እቲ ሰከንድ ስፔስ ዝበሃል ኣክቲቭ

ዝኸውን ኣሎ። ኣብዚ ከም ዝረአየና ደሎ ክልተ ኣካውንት ካብ ናብ ክንቅይር ንኽእል ምዃንና እያ ተረአየና ደላ። ብድሕሪኡ ኣፍታ ኮንቲኒዩ ትብል ክንከይድ ኢና ኮንቲኒዩ። ስለዚ ሴት ናው ትብል ኣማራፅላትኒ ሴት ናው ክብላ የ። ኣብዚ ሕጂ ናይ ተቐዳሜይቲ ዝነበረትኒ ፓተርን ንኽባየ ናይ ተቐዳሜይቲ ፓተርን ይበይ ኣለኹ። ሕጂ ካልአይቲ ኣካውንት ክኸፍት ስለ ዘለኹ ኖርማል ኤል ኢልና ኮንፊርም ክንብል ኢና ማለት እዩ። ስለዚ ሓዳሽ ከፊትና ኣለና። ኣብዚ ፊንገር ፕሪንት ነታ ካልአይቲ ተድልየካ ድያ ኢላትና ኣየድልየና ኒ ስኪፕ ክብላ የ። ስለዚ ሓደ ነገር ከፊትልና ኣሎ ማለት እዩ። እዚ እቲ ሓደ ኣካውንት እዩ። ካልኣይ ኣካውንት ከዓ ክህልወና እዩ ማለት እዩ። ስለዚ ስዊች ትብል ኣላትና እንተ ደኣ ናፍታ ሓንቲ ደሊና ስዊች ኣካውንት ክንብል ኢና። ኣብዚ ሕጂ ናይ ተቐዳሜይቲ ፓስወርድ ይብና ኣለና። ስዊች ክንብል ተ ኮይና እቲ ቀዳማይ ኣካውንት ይብና ኣለና ማለት እዩ። ሕጂ እንተ ደኣ ወሊዕና በታ ፓወር ወሊዕና ጥፊእናዮ ናፍታ ካልአይቲ ትኸይድ ከምዚ ወሊዕና እንተ ጥፊእናዮ ከዓ ናፍታ ካልአይቲ ንኸይድ። እዚኣ ሕጂ ናይ ተካልአይቲ ክንከፍት ኢና ማለት እዩ። ስለዚኣ ናይ ተካልአይቲ ከፊትና ኣለና። በታ ቀዳሜይቲ ምስ ሃብናዮ ፓስወርድ ናፍታ ካልአይቲ ከዓ ሂብናዮ መሊስና። ስለዚ ብከምዚ ኣገባብ ጌርና ካልአይቲ ኣካውንት ዝህልወና ክልተ ግዜ ኣብ ሓንቲ ሞባይል ኮይኑ ክልተ ዝተፈላለዩ ዶክመንታት ህልወና ወይ ድማ ሰነዳትና ንቐምጠሉ ቦታ ህልወና ማለት እዩ።

ናብ በታ ቀዳሚት ክንጅምር ኣልት ሽፍት ምስ ዲ እንተደ ጌርና ዕለት ክትመፀና እያ። ኣልት ሽፍት ሒዝና ዲ እንተደ ጌርና ዕለት ትመፀና። ስለዚ እዚ ሾርት ካት እዩ። ኣብ ክንዲ ኢንሰርት ኢልና ናብ ዴት ንኸይድ ብሾርት ካት ክንጥቀመሉ ንኽእል ማለት እዩ። ካልአይቲ ኣልት ሽፍት ምስ ቲ እንተደ ጌረኻ ህሉ ሰዓታት ነግረና ማለት እዩ። ህሉ ሰዓታት ነግረና። ነጠብጣብ እንተ ደኣ ክንገብር ደሊና ወይ መስመር እንተ ደኣ ክንገብር ደሊና ከዓ ሰለስተ ግዜ ናይ ዝጎደሎ ምልክት እንተ ደኣ ጌርና እሞ ኢንተር እንተ ደኣ ሃሪምና ራእይዋ ሓደ ክልተ ሰለስተ ኢንተር እንተ ደኣ ኢለ ሓንቲ መስመር መፅያት ንላ ሰለስተ ግዜ ኢኳል ገይረ ኢንተር እንተ ደኣ ኢለ ከዓ ክልተ መስመር ክመፀናይ ሓደ ክልተ ሰለስተ ኢለ ኢንተር ኢለያ ክልተ መስመር መፅያትኒ። ካልእ ሰለስተ ግዜ ናይ ኮኸብ ምልክት ኣብያ ደላ ሽፍቲ ጌርና ቁፅሪ 8 ማለት እዩ። ሽፍቲ ጌርና 8 ሰለስተ ግዜ ኮኸብ ክገብረ ሓደ ክልተ ሰለስተ ኢንተር እንተይለ ከዓ ነጠብጣብ ሕንፃፅ መፀኒ። መሊሰ ሃሽ እንተደኣ ገይረ ሰለስተ ግዜ ኸ ሽፍት ሰለስተ ማለት እዩ። ኣብ ልዕሊ ሰለስተ እያ ደላ ሃሽ እንተደኣ ሰለስተ ግዜ ገይረያ ሽፍት ኢለ 1 2 3 ኢለ እንተደኣ ኢንተር ኢለያ ከዓ ሰለስተ ሕንፃፅ ድምቕ ዝበለ ይመፀና። ናይ ከቢብ ምልክት እንተደኣ ደሊና ኸ ከቢብ ምልክት እንተደኣ ደሊና ሰርክል ማለት እዩ። ሕጂ ብዚኣ 25 ኢኤፍ ክገብረ 25 ኢኤፍ ኢለ ኣልቲ ኤክስ እንተደኣ ኢለያ ከባብ ትመፀና። ናይ ስሉስ ኩርናዕ እንተደኣ ደሊኻ 25 ቢ3 ክገብረ 25 ቢ3 ኢለ ኣልት ኤክስ እንተደኣ ኢለ ከዓ ስሉስ ኩርናዕ ትመፀና። ካልእ ርቡዕ ኩርናዕ ወይ ስኩር እንድሕር ደሊኻ ርቡዕ ኩርናዕ ወይ ስኩር እንተደኣ ደሊኻ 26 10 ኢለ ኣልት ኤክስ እንተደኣ ኢለኻ ርቡዕ ኩርናዕ ወይ ስኩር መፅያት ንላ ማለት እዩ። ካልእ ንዝኾነ ንፅሕፎ ነገር እንተደኣ ክንድምስስ ደሊና ኩላትና ከም ንፈልጣ ንኣብነት ደሊት ኢለ ሌተር እንተደኣ ኢለ ወይ ከዓ ደሊት ዎርድ እንተደኣ ኢለ ከዓ ከምታ ኩሉ ግዜ ንፈልጣ እንተደኣ ስፔስ ወይ ባክ ስፔስ እንተደኣ ከይደ እዚ በብሓደ ክድምስሶ እየ። እንተደኣ ዎርድ ኩላ እዛ ዎርድ ክድምስሳ ደሊኻ እንታይ ክትጥወቀ ኮንትሮል ክጥወቀ ማለት እዩ። ኮንትሮል ገይረ ድሊት እንተደኣ ኢለኻ ዎርድ ብዎርድ ክኾነለዩ ማለት እዩ ኮንትሮል። ካልእ ከምዚ ትገብሮ ዘለኹ ስክሪንና እንድሕር ዳኣ ሪከርድ ክንገብር ደሊና ስክሪን ሪከርድ ንመምሃር ክኸውን ንኽእል። ከምዚ ዝገብሮ ዘለና ከዓ ዊንዶውስ ምስ ጂ እንተደኣ ገይረ ዊንዶውስ ምስ ጂ እንተደኣ ገይረ ከዓ

4 0 5 ገረ alt x እንተና ይለኻ ናይ ነብሪ ምልክት ይመጸኒ ካለ ምናልባት ፍርቂ ወይ ሃፍ ሓደ ብልዕሊ ክልተ ድሕር ክንገብር ደሊናኸ ቢ ዲ ኢለ አልት ኤክስ ድሕር ገይረያ ሃፍ ትመፀለይ ወይ ፍርቂ ትመፀለይ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኻ 21 55 ገይረ አልት ኤክስ እንተደ ኢለኻ ሓደ ሕምሲት ትመፀለይ ካልእ ብዙሕ ግዜ ክንጥቀመላ ካብ ንኽእል ከዓ ናይ ራይት ምልክት እያ ናይ ራይት ምልክት ራይት እንተደኣ ክገብር ደሊኻ 27 14 ገይረ አልት ኤክስ እንተኢለያ ራይት ክትመፀለያ ኤክስ ናይ ኤክስ ወይ ሮንግ ምልክት እንድሕር ደሊኻ 27 16 ገይረ አልት ኤክስ እንተደኣ ገይረኻ ናይ ኤክስ ምልክት ትመፀኒ ማለት እዩ ካልእ ብዙሕ ግዜ ኪቦርድና እንተደኣ ኣቢና ወይ ኪቦርድ እንተደኣ ገለ ቓላት ወይ ፊደላት ስኢናዮም ኦንስክሪን ኪቦርድ ኣለና ኣብዚ ምናልባት ኦንስክሪን ኪቦርድ ኢልና ተፅሒፍና ኣብዚ ክመፀ ንኽእል እዩ ኦንስክሪን እንተደኣ ኢለ ኦንስክሪን ኪቦርድ ኣለና ግን ነዚኣ ከመይ ገይረ ብሾርትካት የምፃ እንተደኣ ኢለ ከዓ ኮንትሮል ምስ ዊንዶው ምስ ኦ ብሓንሳብ እንተደኣ ጠዊቀየን ኦንስክሪን ኪቦርድ ዶ ትመፀኒ እያ ስለዚ ኮንትሮል ምስ ዊንዶው ምስ ኦ እንተደኣ ጠዊቐ ኦንስክሪን ኪቦርድ መፂእኒ ኣሎ ከምዚ ትሪእዮ ዘለኹም ኣብዚ ክፅሕፍ ክእል ማለት እዩ ካልእ ናይ ኣብ ሽንቲ ቤት ኣብ ወዘተ ንጥቀመሉ ናይ ወዲ ምልክት እንተደኣ ደሊኸ ናይ ወዲ ምልክት እንተደኣ ደልየ ሓደ ኤፍ 6 ቢ 9 ገይረ አልት ኤክስ እንተደኣ ገይረ ናይ ወዲ ምልክት ይመፀኒ ናይ ጓል ምልክት እንተደልየ ከዓ ሓደ ኤፍ 6 ቢ ኤ ይገብር ነዚኣ ገይረ እንተደኣ አልት ኤክስ ገይረ ከዓ ናይ ጓል ኣንስተይቲ ምልክት ይመፀኒ ማለት እዩ ስለዚ ዝተፈላለዩ ናይ ሾርት ካትስ ኣለውና ኣብ ዊንዶውስ ኣብ ማይክሮሶፍት ኦፊስ ዎርድ ክንጥቀመሎም ንኽእል ኢና ማለት እዩ ንሎም ማዓንቲ ኣዳልዮም ዝነበርኩ 20 ዝተፈላለዩ ምልክታት እምበኣር ብከምዚ ሾርት ካት ተጠቂምና ክንገብር ንኽእል ማለት እዩ ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክትታልኩም ደጊመ የመስግን ሰናይ ቅነ

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ ምርብብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ውዘ ተዘሪብሉ እዩ። ካብቲ ብዙሕ ደተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ

0: ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
1: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝንና ክፀሮ ዘይክእል
2: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል፣ ካብኡ ዝወፅእ ድምፂ እንድሕር ዳኣ ነቲ ነባሪ ዝርብሻ ኣሎ እዚ ብከላ ድምፂ ይበሃል።
3: ላውደንስ ሬስ ይብልዎዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ወር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ። ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
4: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነወ ፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፊ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ጽሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
2: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕር ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕር ዳኣ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ኢኻ ሪሞት ካሒዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ትግደድ ኢኻ።
3: እቲ ድምፂ ኩሉ ዜ ብህላይ ኣብ ክልተ ኢና ንመቕሎ፣ ኣብ ፊዚካል ኤንድ ኢንተርናል ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተኮይኑ ከባቢ 68 ዲቢ ክኾኑ ኣለዎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተኮይኑ ግን ል ኣብዚኣናብነት እዚኣ ሲልን እዚ ላዓለ እንተላ ዚሮ እያ እታ ዝለዓለት ዓቕን ልዕሊ ዚሮ እንተ ሓሊፍካ እታ ድምፂ ጭጭታ ዩኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ እዩ ክኸውን ዘሎ።
1: ሓንቲ ገዛ ክትለኽያ ከለኻ ድምፂ ዝውሕድ ኢኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕትኦም ናይ ቀደም ዝነበሩ ዲዛይን ተገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕትኦም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ክዓቁር ብዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅእ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ትብሉ
3: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ እዘዛሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ንሕና ኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐን ኣሎ ዓቐኑ ዓቂንካ ልካ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልካ ከዓ እቲ ካልእ እቲ መዋዕውዕድ ንገለን ከዓ ልካ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
4: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት፣ ዓብ ፅልዋ ናይ ምስማዕ ተኽእሎ፣ ምዝራግ ብሕታውነት፣ ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
2: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለኻስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሎ ከዳድንኡ ፅቡቕ መፂኡ እንድሕር ዳኣ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላለፍ ንመን መልእኽቲ ከመሓላለፍ። ስለዚ እዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ። ኣቀማምጣ ማይክሮፎን ክኽእል ኣለዎ። ክንደይ ኢንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
0: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
1: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለካ ሳኮፊልካ ምስ ሰቢኻ ዲስካ

0: ስ ህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለዉ ንዓኻ ሰርቪስ ክገብሩሎም ዘለዉ ክቡኻ ዝገብሮ ዘለዉ እዚ ንኻ ዝሸግረካ በዛ ሕጂ ኣብ ዝኾነ ብና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ እሱ ሕጂ እንታይ ተኾነካ ትድምፂ ልዕሊ ኣቕማ ኾነካ
1: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብታ እዝኒ ተኣቱ ሙሉእ ብምሉእ ነታ እዝኒ ኣይትገጥማን እያ ገለ ጋብ ህልዎ ሞ ብንፁእ ቲ ድምፂ ኣይሰምዖን ስለ ዝኾነ ድምፂ ዓው ክብል ይግደድ።
2: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእቲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾኑ እያ እዝኒ ግን ክትዓፅ ይትኽእልን እያ እንዳኸድካ ከለካ ሓደ ብርቱዕ ድምፂ መፅካ ዋላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ክጋጥመካ ይኽእል እዩ።
1: ኣብ ሓደ መዘናግዒ ቦታ ባር በሉ ዋላ ናይት ክለብ በሉ ዝኾነ ሰብ እንተ ዓው ኢሉ ዝያዳ ፃዕሪ ገይሩ ኣሎ ወይከዓ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእልና ዳፋግሮ ሰ ንኣብነት ኣመደበ ተሪኢኻ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገበር ሰብ ኣይትርኒ ኢኻ።
0: ንኣብነት ጀነተራት ኣለዋ እዚ ጀነተር መፅአን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገረ ሰሪሖምን ኣለዋ ሳይለንሰር ብሎ ናብዚ ዝመፃ ዘለዋ ማለት ሰብ ሕጂ ኣብኡ ስፖንጂ ኣሎ እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ መዕገቲ ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪ ክገብረ ሰርቪስ ክገብረላ ከሎ ፅመ ሰበላ እቲ ስፖንጂ ኩሉ ብቅሮም ክል ይጓሓፍ እዩ እሱ ይጠቕማ ኣይርድኦ ሰብ ኣይርድኦ ሕ ስለዚ እሱ ናይ ድሕነት ስለ ዝኾነ ከምታ ዘላታ ክተግጥማ ኣለካ

0: ብርቱዕ ድምፂ ናይ ድቃስ ግዜ ከም መዛበል ይኽእል። በንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ከላኽል ቀንዛ ኣካላት ይፍውስ።
1: እዞም ናይ ሃያ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስቲያንና ከምኡ ውን ፀኒሑ ፀኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለካ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕቲ እዮም ኣብኡ ደለዉ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይዶም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገፁ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንሪኦ ከለና ብከላ ድምፂ ንብሎም መዕቀን ኣለዎ። ንሕና ምስሊም ዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዕን እንድዩ ሰላስ ሰብ ክሰግድ ነተን ናይ ቤተ ክርስትያንና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ድኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገል እዩ ኣቲና ብውልቂ ንሕግዞም ቤተ ክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረእኽበሉ እቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቐምኩም ዝሓሽ ብንቕሓት ግን
2: ኢና ኢልተልና እቲ ሆስፒታል ሳውንድ ፕሩቭ ድዩ ኩሉ እቲ ገዛ ብናቱ ካብቲ በለፎን ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርኢናዮ ናይ ሳውንድ ፕሩፍ ዲዛይን እንትኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ጥቐን ዘልዮ እምበር እቲ ምንታ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰባት ኪሩ ትምህርቲ ክከታተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣለዎ። ኖይዝ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣሎ ፍሪኩንሲ ትሑት ፍሪኩንሲ ማእኸላይ ፍሪኩንሲ ላዓል ፍሪኩንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኩንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረቡ ዝኽእሉ ትራፕ ንእምሮ እዩ። ንእምሮና ሲ ማሳጅ ኣእምሮ እዩ። ፔሽንት ንሕሙሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፒሽክን ዘላ ንምሳሌ ንኣብነት እንተወሲድና እያ ኣብ ፅርግያ እያ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለካ ክሰርሓ ከለካ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ። ኦልሬዲ ዝፀንሐት ገዛ እያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላይ ትኽእልና፣ ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ይኮነን። እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ደኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር እቲ ገዛ ቦታ ኣይኮነን። ሕጂ ተመራፂ እንታይ ይኸውን ኣብ ርሕቕ ዝበለ

0: ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክትሰርሖ ተመራፂ ይኸውን ማለት እዩ። ክሳብ ንርኣ ናይ መብዛሕትን ላይብረሪ ግን ኣብ ማእኸል ፅርግያ እዩ። እዚ ሰብ ብዙሕ ናይ ድምፂ ብከላታት ዝኣብልሎ እዩ። እቲ ኣንባባይ ረጊኡ ሃዲኡ ከምበሉ ዝኽእል ቦታ ኣይኮነን ማለት እዩ።
1: ሕጂ ድምፂ ይደክም እዩ። ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ። ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ክእል እዩ፣ ኳሊቲ ሳውንድ ክስራሕ ክእል እዩ። ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ። ሕጂ ንሕና ግን ኤሲዲ ኣለና፣ ኤችዲ ኣለና። ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮሳት፣ ኣረብሳት፣ ናይልሳት እንድሕር ንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን። ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል። ሕጂ ናይዚ ዲፈረንስ ግድን እዩ ኣብ ኦን ኤር ምስ ከደ ድምፂ ክጎድልን ክዓብን። ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ። ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ። ሕጂ በዚ ተኻኣለና መጠን ኣብ ስእሊ ጥራይ ኣይኮነን። ኣፍኮርስ ኣብ ድምፂ እውን ኣሎ፣ ኣብ ስእሊ እውን ኣሎ። ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል። ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ ኢካ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ።
2: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓሒዙ ድመፅእ ሃስያ መጀመርያ ንኣብታ 4000 ፍሪኩንሲ ሕርዝ ኣብ ብዙሕ ግዜ እቲ ድኽመት ትመፅእ ዳሓራይ ቀስዳ በለ ዳርጋ ናብ ኩሉ ይኸይድ። ጠረ ቀፃሊ ምክትል ዝገብርቲ ኮይኑ ሓደ ሰብ ነዚ ቼክ ዝገብርቲ ኮይኑ ዓመታዊ በለው ሽዱሽተ ወርሓዊ ድዩ ከከምቲ ናይቲ ስራሕ መዓስ እታ ምጉዳል ትጅምርላ ክሪኦ ይኽእል እዩ። ሽዑ ከዓ እቲ ግቡእ ምክንኻን ክገብር ከወግድ ዘለዎ ጠንቃቐሪ ክገብር ዘለዎ እሱ ከከምቲ ናቲ ዋሃስያ ክቼክ ክግበር ይኽእል እዩ ማለት እዩ። እዚ ልምዲ እዚ ግን ክሓድር ኣለዎ፣ ዓቐን ከም ዝግበር ክፈልጥ ኣለዎ፣ ብመንጠርካ ቼክ ክግበር ኣለዎ።

0: ብከላ ድምፂ ጸዓቂ ትራፊክ ድምፂ ናሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል ብከላ ድምፂ ናይ ህንጻታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ኣይኮነን
1: ነፋሪት ብጋስ ከላሲ ልዑል ኢንተንሲቲ ኣለዎ ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሞን ክንከላኸሉን ኣለና ሕጂ ኣብ ዓድና ፅቡቅ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾነ የብልናን ግን ምስ ሕጂ ምስ ዕበየት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ ይንብል ካብኡ ናብኡ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለካ ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅ ኢርፎን ብዋግኡ ሕሳር እንተደኣ ኮይኑ እቲ ኳሊቲ ማዕርክ እንደ ሕሳር ክኸውን ምግማቱ ኣይፅግመናን እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ እንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሎ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ ቅድሚ እቲ ንብረት መምፅኡ ግን ኣዝኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእል ኣለካ ቅድሚ መምፅኦም መፂኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ከመ እዮም
3: ብዛዕባ ናይ መንተርቦ እንተበፂና መንተርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክኣቱ እቲ ምክንያት እንታይ እዩ እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጭታይ ዘሎ ዓውታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂል እዩ እጂ ከምዛ ወደቕስሙ ክብላ ፀኒሐ ሃይ ፍሪኮንስ ኣሎ

0: ሚድ ፍሪኩዌንሲ ሎ ሎ ኣብዘን ሰለስተ ኤንሲ ኳሊቲ የብሉ እንተባሂሉ ተኣጊዱ እዩ ማለት እዩ።
1: ኣብ ገሊእ ሰምዑ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንተ ናይ ሳውንድ ስፒከራት ረእክቦን ፊልተር ዝኾነ በ ኮንፈርት ስምዐካ በቃ ናእሽቲ እየን ተዓበየ ኮይኑ ክንዲኸላ ማርተርቦ ይኮን ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘሎ ውሽጡ ዘሎ ካልእ ኤኩፕመንት እዩ ዘሎ ካልእ ኣቕሓዩ ዘሎ ውሽጡ ኣብ ደገ ዩ መንተርቦ ዝበሃል ሕጂ እንታይ ማለት እየ ንእሽተይ ጠፍዩ ወጂ ንእሽተይ ከላ እቲ ድምፃ እቲ ምዕዋር ድምፃናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዑ ወላ እቲ ማይክሮፎን ሒዘ ዝዛረብ ዘሎ ኣብ እዝና ክፅቡቅ ኣተወካ ኣብ ገሊእ ከትን ወሽ ኮይ ክዛረብ ወላ ከለዎ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተረኦም ደረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ።
0: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቸክኣፕ ዝገብራ ትካላት ኣለዎ። ሕዚ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሩ። እንታይ እዚ ሕጂ ትእዝኒ መዓለ ክንደሂስ ኣሎ ቸክ ትገብሮ ሞ መዓስ ይስዕብ ኣሎዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ። እዚ ሕጂ ከም ሓደ እወንታዊ ነገር ተረኣዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመክር ማለት እዩ።

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረይ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባሊካ ተኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ከትሰምዕ ኣብ መንጎ ዳ ትዛረብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓዊልካ ኢኻ ትዛርብ ማዕር ክንደይ ትርበሽ ከም ዘለካ ሕጂ ብኡ ክትገምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተዊ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻካ ድምፂ ክንዛረብ ከለና ዓው እንተኢሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራማሽን ሕጂ ካብታ ነታ ድራምሲ ካብታ ተበላሹ ሓንቲ እያ ታሊከ ድራም ናታ ኣለዋ ክንሰምዓን ከለና ሲ ካርም ከሎ ህም ህም እቲ ህምታ ኣለዎ መቐረትካ ኣለዎ ድራምሽን ካ ከምኣ ኮነ ሕጂ እታ ኮይና ለሚድና ዩ ንበዓልና እቲ ዓውታ ሲ ይልመድ እኮዩ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱተ ዘይተረኪቡ ተሓምም።
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ ኮይና ካብ ናይ ሰዓት ተዋሕደ ሰዓት ሰዓት ሰዓት ንፈረቃን ክከይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስዊ ምንቅስቃስ ሙዚቃ የለዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእልና ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ እቲ ደረጁ ቆብታይ ጉደ ዝበለ ረባሽ እዩ ይርዳእከ እዩ እቶም ኣብኡ ዝሰርሑ ሲ ፊል ትገብረ ኢኻ ረባሽ እዩ ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ ዳሕራይ ሰዓት ሙሉእ ከዓ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣወላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅወናትና ከም ሰባት ይፀልወና እዩ። ንኣብነት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ንፈልዮምን ህዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይነን ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮምን ብዓይለን ከመይ ገረኒ ወፃ ፈንዮምን ማለት ሕጂ እተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተማሃር ሓድያን ቀስ ብቐስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲ ነናደን ተባኢሰን ሕጂ እንታይ እዩ እንታይ ክብል ደልየ ዓው ንሰምዕ እንተኮይና ወላይ ፀለወናዩ ዓው ንብል ረበሽቲ ኢና ንኸውን ናይ ባእሲ ናይ ዕግርግር ንበዕሉ ድምፂ ይህው ዝእና እዩ ዕግርግር ንዓይ ጥራሕ ስምዑ ንኸ ንብል ንጅንግር ማለት እዩ ቀስልካ ዝዛረብኒኻ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነት ኣኒ ንፍ ኣነ ከምዚ እየ ወላ ናብነት ሪኢኹም እንተኮይንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መደሊ ላቶም እንታይ ኣላቶም ዓስከሪን እዩ ኣብቲ ኣርማናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጭርጭር ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ባህርናትና ሲ ይቕይሩ እዩ። ስለዚ ህድእ ኢልና ንሰምዕ እንተኮይና ከ ብልክ ዋላ ክንሓስብ ከ ዋላ ብቲ ክሪኤቲቪቲ ናትና ማሃዘናት ናትና ቀስ ንሰምዕ እንተኮይና ወላ ንዘረባ ሰብ ኢና ንሰምዕ ዓው ንብል እንተኮይና ኣይ ዘረበካ ክትምልስ ካልእ መልሲ ደፍ ደፍ ደፍ ንዓንዶ ኢ ኣይስምዓካነ ተክለ ናብታ መልሲ ስምዓና ዓይነት እዩ ዝብለካ ህዱ ሙዚቃ ሰምዑ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ዋላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
1: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ ሃስያ ዝወረዶም ሰባት ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ ኣብቲ ናትና ስነ ኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ። ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዓፅፊ ሕማም ረሲዕ ወይ ዳይመንሻ ከማዕብሉ ይኽእሉ። ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓሒዙ ድመፅእ ሕማማት ከዓኒ ኣዝዩ ተቃልዑ ኮኑ ሕጂ ተፀልዋናቱ ኣብ ምስማዕ ኢልና እናፀሩ ኣይኮነ ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ ኣብቲ ናቱ ውልቀ ተኣማንነት ወይ ከርእሰ ተኣማንነት ብጣዕሚ ፅርዋ ኣለዎ ብዛዕባይ ድዮም ዝዛረቡ ዘለዉ እንታይ ድዮም ዝዛረቡ ዘለዉ ብዙሕ ግዜ ጋጥመና ናይ ዋላ ከባቢና ዘለዉ ሰባት ምስማዖም ክጎድ ከሎ እንታይ ዓይነት ኢንተራክሽን ዓና ህቡና ስፍሉጥ ነገር እዩ። እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ንኣሽቱ ቆልዑት እጂ እንታይ ብፍላይ ኣብቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቐሊ ኮይኑ መፅናዕቲ ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይረአ ኣሎ

0: ኣብ ስታድዮም ብኣሽሓት ዝቖፀሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲኡ ግዜ ስታድዮማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን መጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎ ሲ ናይ ድምፂ ሽግር ኣለና ኩሉ ግዜ
2: ድምፂ ክንብል ከሎና ግን ናይ ጋንታ ስራሕ እዩ ቲምወርክ እዩ። ስለዚ ተመላለየካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣደኻ ኹና ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለዎ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና ግን ወላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብካ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለው ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኮለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስዚ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለው ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ተኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስቲ እዩ ዓብዪ ነገር እዩ እንድሕር ንብል ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈ ይንሰምዐን ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። ሲ እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎት። ቤት ትምህርቲ ድዩ ክህሉ እዚ ሓፂር ኮርስ ድዩ ክህሉ እዚስ ብግቡእ ተረኣዩ። እዚኦም ተካትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህና ሲ መግለፂ ኢና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤርስ ከምዚ እያ ድምፂ ሓፋሽቲ ከምዚ እያ ኳሊቲ ኣለዎም ክንበሃል ተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርናኸ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተ
2: እንታይ እዮም ዝብሉካ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማሚ ኢኻ ከዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዑንኡ ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐን ንላዕሊ እንተረአ ኮይኑ ይቕትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ።

0: መሳርሒታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መፅናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ብምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓትል ኣለካ። እንተተባላሽያስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቱድዮ ኣብ ውሽጢ ኣኹም ካሲ ሪከርድ ተገርካ ድምፂ እንተዕበርካ መሊእኻ ዝበለፀ ሳውንድ ድምፂ ኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከደ እቲ ጎሚኖ ናታ ለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍትዎ ከለዉ ብግቡእ ኣየግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብኡ ኬካታት ድመፅእ ከምታ ዘላ እንተ ገጢምካያ እታ ንብረት ሰርቪስ ተገርካያ እቲ ሳውንድ ፕሩፍ ኮይኑ ክኸይድ ክእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከለዋ ዓቋር እቲ ድምፂ ገይረን ሰርሕዋን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሒታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ እዩ ጎዲሉ ኣይና እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእካ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ኣይክእልን እዩ። ምክንያቱ ተበላሽ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፀ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦረዲ ሪከርድ ኮይኑ ኢሎ ሕጂ። ስለዚ ኣብ ሚክሰር ኢካ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣንሽቱ ደቅና ኣብቲ ብፍላይ ብፍላይ ምስ ሙዚቃታት ብትሓዝ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ኣሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጠንቀቃ ክግበረሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት የልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብረሎም ብፍላይ ምክንያቱ ሰብ ክነብር እተኮይኑ ዓይንን እዝኒ ክህልዎ ኣሎ ቀዳሞት እዚአን ነዚአን ፕሮቴክት ክንከላኸል እንተ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅእ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመሉና ናይ ቀዳምነት ቀዳምነት ስኹ ንጥቀም ኣለና ማለት እዩ ክንድሕ እንተኮይና ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታ ስለ ዘምፆ መከላኸሊ ከዓ ተገይሩሉሃል ነቲ መከላኸሊ ክንጥቀመሉ ክንክእል ኣለና ክንድሕን ትኮይና ማለት እዩ። እዚ ኮይኑ ግን እቲ ሊሚቴሽን ናይቲ እቲ ዓቕናቱ ናይ እዝና እንዳደኸመ እንዳደኸበ ናብ ሓደጋ ምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር ምክንያቱ ቅዲምና የለና ኢና ባህርያውን ሰብ ዝሰርሖን ኢልና ዛሪና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተልና ተሸጊርና ዘለና እሱ ከዓ ናይ ድሕነት መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰ ከፍ ስራሕ ንሰርሓ ኣለን ክንጥቀመለን ክንክእል ኣለና ማለት እዩ ክንድሕን ትኮይና ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ዓበይት ናይ ጣሓኒት ጣሓንቲ ኣለዋ መሽ

0: ኣብኡ ክንጥቀመሉ ፈረንታይ ንበሉ ኩሉ ክንጥቀመሉ ክንከላላ መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ክንሕሙ ከለዉ ምስ መከላኸል ናይ ዓይኒ ገብሪኦም ናይ ፍንጫ ገብሪኦም እዝና ከዓ ከማ ክንጥቀመላ ኣለና
1: ድምፂ ክንቋፀፀረን እዩ ዘለና እምበር ክቋፀረና የብሉን ዝበዝሒ ግዜ እንታይ እዩ ብፍላይ መንእስያት ይቋፀረና እዩ እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንውስኽ ንውስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንውስኽ ዘለና ክንውስኽ ከለና ከዓ ሃስያ ኣብ እዝንና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪኦ ኣለና እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ጥዕድዩ ኣይኮነን ከዓ ክንፍትሾ የግድሰና እዩ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

ቆጻል እትመስል ገረብ 30 ጫማ ቆመት ውንን ኮይና በኣዝዩ ዓብን በሊሕ እሾኽን ዝተኸበት ድማያ። እቲ ጸገም ድማ እቶም ዝጣዕሙ ኣቕፅልቲ ናይዛ ገረብ ኣብ ላዕለዋይ ጫፍ ዝርከቡ ብምዃኖም እዩ። ኣሳራ ናብዛ ገረብ ክትሓኩር ክትፍትን እያ። እቲ ኣብ ኣጋራን ኣእዳዋን ዝርከብ ተሪር ድርዒ ብኸፊል ካብዞም እሾኽ ክከላኸለላ እዩ። ነቶም ድልዱላት እሾኽ ጥራሕ እናሓዘት ትሓኩራላ።

ብጥንቃቐ ኣብ ላዕሊ በጽሐት ኣሳራ ብቕልጡፍ ክትምሃር እትኽእል ኣዝያ ንፍዕትሊ ይመርያ። ነዞም ኣቕጹልቲ ድማ ፈተወቶም።

ኦንዞ ኣሳራ ጎቢዛን ኩሉ ክኢላ ብምህላዋን ኣዝዩ ተሓጎሰን ቀሰነን። ንኦንዞ ካልእ ዘቕሶኖ ነገር ድማ ኣሎ። እዞም ጉጅለ ከይተሃላለኹ ብሓባር ክበልዑን ክማቐሉን ብምርኣዩ ጥርንፋት ስድራ ክኾኑ ከም ዝኽእሉ ኣስተብሃለ። እዚ ድማ ንበረኻ ዝኸድሉ ግዜ ከም ዝኣኸለ እዩ ዘነጽር። ኣብዚ ማእከል ጣዕሚ ዘለዎ ህይወት ከስተማቕሩ ጸኒሖም እዮም። ድሕሪ ወርሒ በረኻ ምስ ከዱ ግን እዚ ጥቕሊሉ ክልወጥ እዩ።

ካብ ትውለድ ድሕሪ ሓደ ዓመት ኣሳራ ኣዝያ ጎቢዛ ትርከብ። ግን ኣብዚ ሕጂ እዋን በይና ጥራሕ ኣይኮነትን ትጉብዝ ዘላ። ማርጎ ዝተባህለት ሓንቲ ካብዞም ጉጅለ ሊመር ዝኾነት እኽልቲ ኣንስተይቲ ወሊዳ ስለ ዘላ ኣሳራ መተዓቢቲ ረኺባኣላ። እዞም ጉጅለ ኣብ መንጎኦም ሓዳስ ውላድ ስለ ዘላ ካብቲ ዝነበርዎ ንላዕሊ ይጥንቀቑ ኣለዉ። ኦንዞ ነዛ ዝተወልደት ሊመር ፆታኣ ንምፍላጥ እናተዳለወ እንከሎ ግን ሓደ ሊመር ናይ ተጠንቀቑ መልእኽቲ ከመሓላልፍ ጀመረ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ከባቢ ናይ ዝጋብያ ዘራፊ እንስሳ ከም ዘሎ እዩ እዚ ሊመር ዝሕብር ዘሎ። ወላ እኳ ኣብ ውሽጢ ዝጋብያ ዝኾነ ብደገ ዝመጽእ ሓደጋ ከጥቋዖም ዘይክእል እንተኾነ ግን ኣዝዮም ፈርሑ። ኣዝዮም ክጥንቀቕለዎም። ከምዚ እንዕዘቦም ዘለና ድማ ኣዝዮም እዮም ጥንቁቓት።

እዚ ንኣሳራ ጽቡቕ ዕድል እዩ። ምክንያቱ ብዛዕባ እዛ ዝሰማዕናያ ድምፂ ናይ መጠንቀቕታ ትርጉማ ክትርዳእ ክኢላ ኣላ። እዞም ጉጅለ ዘተኣማምን ጥምረት ፈጢሮም ኣለዉ። እዚ ድማ ንቆንዞ ክሕጉሶ እዩ ዝርአ ዘሎ። ኣብ ሓደጋ ነንሕድሕዶም ንኽጥንቅቑ ክተሓባበሩ ክትዕዘብ እንከለኻ ንናይ በረኻ ናብራ ድልዋት ከም ዘለዉ እዩ ዘርእየካ። ኣብ ቀረባ ግዜ ካብ ዝመናበይ ማእከል ወፂኦም ናብዚ ኣብ ከባቢኦም ዝርከብ 67500 ትርቢዒት ሜትሮ ስፍሓት ዘለዎ ጫካዮም ክሰግሩ። ኣብዚ ጫካ ቅድሚ ሕጂ ርእዮምሞ ዘይፈልጡ ሓደጋታት እዩ ዘሎ። ንኣብነት እዚ ንሊመድ ዝሃድን ኣብ ማዳጋስካር ጥራሕ ዝርከብ ሃርዮ ሆክስ እውን ኣብዚ ጫካ ይፅበዮም እዩ ዘሎ።

ሎሚ ነዞም ሊመርን ንዓናን ዓባይ መዓልትያ ይብል ኦንዞ። ምክንያቱ ካብ ሎሚ ነድሓር እዞም ሊመር ነዚ ጫካ ንኽላመዱ መዓልታዊ ንቑሩብ ሰዓታት ካብ ዝጋብያ ብምውፃእ ኣብዚ ጫካ ግዜኦም ክሕልፉ እዮም። እዚ ሙሉእ ብምሉእ ክሳብ ዝለማምድዎ ክቕፅል እዩ።

0: ነዞም ጉጅለ ንመጀመርታ ግዜ ማዕጾ ናይ ዝጋብያ ተኸፍተሎም። ኩሎም ኣብ ዘለውዎ ደው ኢሎም ብጥንቃቐ ድሕሪ ምዕዛብ ደፊሩ ንደገ መርሒዎም ዝወፅእ ኣባል ተጸበዩ። ኣዲኣ ንኣሳራ ብትብዓት ፈላሚት ናይ ዘኽትከውን በቓዐት
1: ሳ ዘሪዎት
2: ኣሳራ ሜረገምሩራ

ኩሎም ጉጅለ ድማ ኣሰራ ብምስዓብ ከይደንጎዩ ደድሕሪኣ ሰዓቡ። ኦንዞ ምዕባለ ናይዞም ጉጅለ ኣዝዩ ኣሓጐሶ። ብፍላይ ንናይ ኣሳራ ገረብ ናይ ምሕኳር ዓቕሚ ኣዝዩ ዓገቦ። ግን እዛ ንመጀመርታ ግዜ ዘስተማቕርዋ ዘለዉና ጽነት ኣብ ሓጺር እዋንያ ክትኩለፍ ተረአያ። ምኽንያቱ እዘን ሃደንቲ ኣዕዋፍ ኣብ ልዕሊኦም ክዝምብያ ጀሚረን ኣለዋ። ኩሎም እዞም ሊመር ድማ ብቕልጡፍ ናብ ጋቢያ ኣተዉ። ኦንዞ ኩሎም ኣብዚ ጋቢያ ኣለዉ ድዮም ንምርግጋጽ ክፈቕዶም ጀመረ። ጓላ ንማርጎ ተሳኢና ኣላ። ንዓኣ ንምድላይ ኩሎም ኣባላት ተዋፈሩ።

ብድሕሪ ቁርብ ግዜ ክትርከብ ክኢላ ኣላ። ግን ብሂወት ኣይጸናሓቶምን። ኦንዞ ጠንቂ ናይ ሞታ እንታይ ምዃኑ ክፈልጥ ኣይከኣለን። ግን እዞም ሊመር ኣብዚ ጫካ ንበይኖም ምስ ኮኑ ከምዚ ብብዝሒ ከጋጥሞም ምዃኑ እዩ ዝሕብር። ወላዲት ናይዛ ዝሞተት ሊመር ማርጎ ንውላዳ ትፅዋዕ።

0: ዓላ። እዚ ምልክት ናይ ሓዘን ምዃኑ ይሕበር።
1: እንዴ ቪያና ግዘሄ
0: ኩሎም ኣለይቲ ኣባላት በዚ ኣዝዮም ሓዘኑ። ምክንያቱ እዚ ኣጋጣሚ ዳርጋ ሓንቲ ካብ ኣባላት ስድሮኦም ከም ዝተፈለየት እዩ። ኦንዞም ብፆቱ ክቐብርዋ ኸዱ። እዚ ንኩሎም ዞም ጉጅለ ሊመር ኣዝዩ ዝሕዝን ኩነታት እዩ።

ኦንዞ እዞም ዝተረፉ ሊመር ንበረኻ ክምለሱ ብቑዓት ምዃኖም ተኣማሚኑ እዩ ዘሎ። ኣብተን ዝቐጸላ ሳምንቲ ኣሳራን ጉጅላኣን ዝበዝሐ ግዜኦም ኣብዚ በረኻ ክሕልፍዎ ጀሚሮም ኣለዉ። ኣዝዮም ሕጉሳትን ነዚ ቦታ ድማ ብዓሚቕ ክፈልጥዎን ክኢሎም ኣለዉ። ኣሳራ ድማ ኣብ ጽቡቕ ደረጃ ኣላ። ኣብ ዝተናውሐ ግዜ ዝበዝሐ ሓደጋታት ክዕዘቡ ኽኣሉ። ሕጂ ኩሎም ኣብ ተጠንቀቐዮም ዘለዉ፣ ወላ እውን ኣሳራ። ንመጀመርታ ግዜ ኣሳራ እታ ናይ ተጠንቀቑ ድምፂ በዕላ ንኹሎም ኣመሓላለፈትሎም። ቀልጢፎም ኣብ ሓደ ንኽጥርነፉ ድማ ሓበረት። ኩሎም እዞም ሊመር ከም ትእዛዛ ተግበሩ። ኣሳራ ምዞም ጉጅለ ኣብ ጽቡቕ ደረጃ ከም ዘላ ድማ እዩ እዚ ዘመልክት። ድሕሪ ክልተ ወርሒ እዞም ሊመር ናብ ጋቢያ ከይተመሱ ሙሉእ መዓልትን ሙሉእ ለይትን ግዜኦም ኣብዚ ጫካ ክሕልፍዎ ጀመሩ። ኦንዞን ብፆቱን ድማ ለይቲ ኣበይ ከም ዝድቅሱ ንምፍላጥ ክዕዘብዎም መፁ። ኦንዞ ንብዙሕ እዋን ዝተጸበዮ ሎሚ ሰሚሩሎ። እዞም ሊመር ኣብዚ ጫካ መሕደሪኦም ዝኸውን ቦታ ፈሊጦም ኣለዉ።

0: ድሕሪ 6 ኣዋርሕ እቲ ንልዕሊ 2 ዓመታት ፃዕሪ ዝሓተተ ናብዮት ናይዞም ሊመር ፃምኡ ዝኣኸለ ይመስል። ሎሚ ድማ ነዞም ሊመር ንኽርእዎም ኣጋይሽ መፂኦም ኣለዉ። ንሰን ድማ ንኦንዞ ሰበይቱን ጓል 8 ወርሒ ጓሉን እየን።
1: ክልክል ናብኒ የነናትያል
0: ንኦንዞ ሰበይቱ ነዞም ሊመር ንመጀመርታ ግዜ ካብቲ ጋብያ ወፂኦም ኣብዚ ጫካ ትሪኦም ብምህላዋ ናፅነት ዝወነኑ ኮይኖም ይስምዑካ ትብል። ኦንዞ ድማ ቀፂሉ፣ ኣነ ብስርሐይ ተሓቢነ የ፣ ጓሌ እውን ብናተይ ብቑዕ ስራሕ ከም ትሕበነለ ይኣምነ ይብል። ካብ ኩሎም ዞም ጉጅለ ሊመር ኦንዞ ንሓንቲ እዩ ብፍሉይ ክናፍቓ፣ ንሳ ድማ ኣሳርያ። ኣዝያ ንእሽተይ ዝነበረት ሕጂ ንኹሉ ትፈልጥ ብቕዕቲ ሊመር ኮይና ኣላ። ብልቢ ክናፍቓየ ነዛ ናፅነት ረኺባ ዘላ ኣሳራ ጓሌ ድማ ይብል። ድሕሪ ስነዳ ኣሳራ ዓሰር ኣዲኣ ተኽቲላ ሓንቲ ካብቶም መራሒት ናይዞም ጉጅለ ኮይና ከም ዘላ ይሕበር። ኦንዞ ድማ ካልእ ዝዓበየ መናበይ ቦታ ንምርካብ ይፅዕር ኣሎ።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ
6: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
7: ዓለም ምፍታን እንዲዩ ላይ ካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዘን ተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
6: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይምስል ኣብ መደብ ዘዋሪት ካሜራ
8: ንበኸርስ ንስ ካልየን ንስ ክብለልካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራበስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
6: ካብ ኣቦኣ ሞያ ችክልስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
9: ናይ ኮይኑ ክርእዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
6: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

ሰላምታና ይብጻሕኩም ኣብ ርሕቕን ቀረባን ኣብ ውሽጥን ወፃእን ትርከቡ ክብራትን ክብራን ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ ትሕሶ መርባትና ትራ ናባኹም ክነብሉ ትደልና ኣለና ሞ ክሳብ ንፍፀምታ መደብና ክትከታተሉና ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ፍኖት ህይወት ኣለባብሳን ከምኡውን ስልማት ኣብ ባህሊ ብሄረ ትግርኛ ዘሎ ማለት እዩ እንታይ ይመስል ብሓበር ክንዕዘብ ኢና። ኣብ ንኡስ መደብና ዳሳስና ድማ ኣብዚ እዋን እዚ ኣብ ዜና ይኹን ኣብ ካልእ ኣጋጣሚታት ክበሃል ንሰምዖ ዘለና ብዛዕባ ብርቂ ማዕድናት ብዙሕ ክበሃል ንሰምዕ ኣለና። ብርቂ ማዕድናት ዝበሃሉ እንታዮም ኣበይ ዝርከብ እዮም እንታይ ኸ ፍሉይነቶም ብሓበር ክንከታተሉ እዮምና። በዚካ እዚ ዓለምስነ ጥበብ ከምኡን ዘዋርድ ካሜራ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደባትና ብደርፊ ክፍለም እዩ ሞ ናብዛ ተቐፀል ደርፊ እየ ከስክረኩም ሰናይ ምክትታል

0: ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ረሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሕና ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ስዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ኣባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳሚያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኔኪነት ኣስመራ ተፀንቢሩ ብዓውዲ ማቴሪያል ማናጅመንት ማለት ምሕደራ ንዋት ተመሪዑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙኡ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ሂወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዘንባለ ሪኦም ናብ ማኣዲ ናይ ስነ ጥበብ ኣብኡ ዓብ ድርኺት ሂቦም ማለት እዩ ንክሳተፍ 212 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪኡ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከምዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ። ካብ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ ብጥብቂ ካብ ዝሕዞ ኣብኡ ከም መባእታ እዩ። እቲ መባእታዊ ከመይ ጌርካ ርሳስ ትሕዝ፣ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ። ብድሕሪኡ ከዓ እቲ ናይ ዩቲዩብ ቱቶርያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይን ምዕማቕን ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኮስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብ ዝሓሸ ደረጃ ንምብፃሕ ሰርሕ ዘለኹ ማለት እዩ።
0: ከምቲ ኣብ መእተዊ ዝመደብ ዝተባህለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት፣ ሲኔማታት፣ ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም። ቀብኣይ ማቴዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሓቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሓቱን ንምርኢት ማለት ኤግዚቢሽን ኣብፅሕ እዩ።
1: ነቨር ኢን ዲ ኤክስፐሪንስ እያ ትብል ኣታ ናይ ቀዳሚቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ከምኡ እቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ ስለ እንዳመዝገብካ እንዳተማሃርካ ስለዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ ሰይመያ ማለት እዩ። ዘይውዳእ ተመክሮ እያ ትብል እቲ ትሕዝቶታት ናይ ተቕባእታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲ ሰብ ዝገልፅ እዩ ማለት እዩ።

ፋሻል ኤክስፕሬሽን ገለ እንዳገበርኩ ገፀ ባህሪ እንዳሳተፍኩ ንህዝቢ ቁርብ ገይረ እየ ማለት እዩ። እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣተላ እዩ ነይሩ። ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘ እዮ ዝኸይድ ዘለኹ። ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ። ተን ሶሎ ዝገበርኮ ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ እቲ ሰንሰለታዊ ምትሕሓዝ ዘለዎን ገይረ እየ ክቕርበን ክኢለ ማለት እዩ። ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡ ውን ብዙሕ ትምህርቲ ስለ እናወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ዝጀሚረ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅጥቕ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩ እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅዲ ቅብኣ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣ እውን ብዙሕ ጽልዋን ለውጡን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮንነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ዕሙቕ ዝበለ ፍጹም ኩውነታዊ እዩ ዝብል ብትግርኛ ክትርጉሞ ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪእየሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን ክብለጠቕ ናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእኻ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂእ ክሪኦም ከሎካ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ነቲ መዓልታዊ ንሪኦ ኩነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብእኡ መንገዲ እነ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር። እቲ ኩነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካይ ድሒር ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለ ዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቅ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒ ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ

0: ክሰርሖ ከሎ ከዓ ንስ እቲ ኢንስፓይሬሽን ናተይ እቲ ከባቢየ እዩ ዘሎ ተፈጥሮ እዩ ኣብ ዝተፈላለየ ስእልታት ሰሪሐ ኒ ግን ዝያዳ ኣብ ፖርትሬት ኣብ ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ ዝሰርሕ ማለት እዩ ስራሕተይስ መብዛሕትኡ ናብኡ ዘንበለ እቲ ምንታይ እዛ ናይ ዓለምና ዛንታ ዳርጋ ዝበዝሐ ናብ ናይ ደቂ ሰባት ዛንታ እዩ ዝወስደካ ስለዚ መዓልታዊ ኣነኸ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ ስለዚ ኢንስፓየር ገብሩኒኦም ናይ ፖርትሬት ናይ ገፂ ብብዝሒ ይሰርሕ ንስ እቲ ከባቢ እዩ ዘሎ ዝያዳ ከዓ ፖርትሬት ዝፀቅጥ ማለት ብኸምኡ ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቀሊሉ ክመዝኖ ይኽእል እዩ ሓመኻ ተርእየሉ ትኽእል ኢኻ ስለዚ እሱ ከዓ ዝያዳ ዝብድሀካ ንክሰርሖ ማለት እዩ ዓቐን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተጥፍኦ ስለዚ ናይ ምጥማት ዓቕምኻ እውን ተመስክረሉ ሓደ ቅዲ ነቲ ናይ ፖርትሬት
1: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዕኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖን ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን
0: ዳርጋ እዚኣ ኣብ ዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ምስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ የሰሪሐ እያ ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ ናይ ብዙሓት ዓበይቲ ዝተመስክረሎም ስነጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኮ እየ ዝኸይድ ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ

0: ሰብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል።
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ ዲ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት የ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ። እቲ ንስኻ ክትህቦ ደሊኻ ዘለኻ እቲ ንስኻ ክትሰርሖ ደሊኻ ዘለኻ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት እዩ ናይ ስራሕካ ብቐሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። መብዛሕትኡ እታ መሰረት ትበሃል እታ ናይ ርእሳት ስእሊ እያ። ንሳ ንሕዳ ፅፊፍካያት ናይ ብርሃን ፀላሎትን ዝምድናታት ክትፈልጦ ኢኻ። መሰረት ግን እቲ ናይ ርእሳት ስእሊ ክፅናዕ ዘለዎ ማለት እዩ። ስለዚ ርእስኻ መፂእካ ዘሎ ይኹን ወላ መውከስታ ውን ክትወስደሉ ትኽእል ኢኻ ነቲ ስእሊ ብዘይገድስ ናይ ርሳስ ንድፊ መጀመርታ ተቕርብ። ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ። ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘ ነውስ

ከፍ ዝመፃኡ ፈጢርከያ ዘለካ ስእልታት ከዓ ብጥበብኻ ማለት እዩ። ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቅብኣኻ ተሰየም ብዓይኒ ዝረአይ ምስትምቓር እናመጠንካ ማለት እዩ ትሰርሖ። ሰሪሕኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ። ኣብ ቅብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ። ኢልካ ኢልካስ ተፍሩሶ ኢኻ ባዕልኻ። ስለዚ የኣኽለኒ ዝበልከየስ ተቋርፅ ኢኻ።

0: ቀብኣይ ማቴዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከየ ሓድሽ ስራሕ ሒዙ ናብ ተኸታተልቲ ዝቐርብ ንሱ ስራሕቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ። ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቦ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀባኣይ ማቴዎስ እንታይ እዩ?
1: ልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ፣ ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ። ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰሙርኩስ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡኒ ኮመንት ምርኩስ ብምግባይ ነቲ ሂቦም ዘለዎ ስእልታት ዝስሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ካብኡ የሳትፎም እዩ ማለት እዩ። እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ይኮነ ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ። ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅ ቕብኣ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮዊንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ። እዚአን ተን ኣብኡ ዘሳትፋ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን። እዚ ተሓፈሻዊ ስእልታት ብፒሮ እዩ። እዚ ናይ ብርዒ ስእልታት ኣዝዩ ፉቱ እዩ። እቲ ምንታይ ኣይትድምስስኒኻ ይረኣየካ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ። ስለዚ ንዕኡ ንምርኣይ ኢለ ምፅአን ዜን እተን ክልተ ናይ ስኬች ቡክ ተመክሮታት ዝስራሕ ኩለን ማለት እዩ ዓበይቲ ስነ ጥበበኛታት ንሃገረይ ዝውክሉ ገለ እናመዝገብኮ ከይድ ማለት እዩ። ስለዚ ከምኡ መስል ዳርጋ እዚአን እተን ጀሚራ ክሳብ ሕጂ ዝስራሕ ኩለን ዘቕዳሕ ክኮን እየን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣ ኣብ መስርሕ ዝብል ማለት እዩ።
0: ከምቲ ኣብ መእተዊ መደብና ዝገለፅናዮ ቀባኣይ ማቴዎስ ካብዞም ክበሃሉ ዝፀንሑ ናይ ቅብኣ ንጥፈታት ወፃኢ ከም ተወሳኺ ኣብ ምምልኻዕ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ።
1: ኣብ ኢንተርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ። ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ ነቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘ እዩ ናይ ኢንቴርየር ዲዛይን። ስለዚ ፅባቐ ትፈጥረሉ ማለት እዩ። በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከም ዘለዋ መንደቕ ኣብ ገለ እየ ዝሰርሐሎም ነረ ሽዑ ካብ ወፅኢ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮምለ ኣብ ዳሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ናተይ ናይ ምፅብባቅ ክስተይስ ብከምኡ እየ ጀሚረ እየ ማለት እዩ።
0: ኣብ መወዳእታ ስነ ጥበበኛ ቀባኣይ ማቴዎስ ንከምኡ ኣብ ቅብኣ ክነጥፉ ዝደልዩ ቅዱሳት ሰባት ሓሳባት ንክካፍል ብምውካስን ኣብ ስሩሑ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መፃኢ መደባቱ ከተንባሃልና ብምሕታት ኢና ተፋኒናዮ።
1: ስእሊ ዳርጋ ንኩሉ ይፀልኦ እዩ ከም ቋንቋ ስለ ዝኾነ ወላ ደለኻዮ ሓሳብ ወላ ናብቲ ኤኣይ ንድሕዳ መፅኢኻ ደለኻዮ ሓሳብ ኪኖ ብፅሑፍ ብስእሊ እውን ትረዳዳ ኢኻ። ስለዚ እቲ ኣብ ሓንጎልካ መፅኢ

0: ሕልሚ ካ ዘመፂ ዘሎ ስእልታት ገለገለ ይሰብ ኣለዉ ሕልምታት ዝመፁ ስእልታት ንምድጋም ንምርዳእ ሲ የፀጉሞም ስለዚ እቲ ቐብኣ እቲ ስእልታት ንኩሉ እዩ ዝፀሉ ከም ቋንቋ ስለ ዝኾነ ከዓ ኣነ ከዓ ምስ ኮታስ ንምስራሕ እዩ ክዛረበሉ ደሊ ንሰራሕ ኣለና ዝሓሸ ደረጃ ንበፅሕ ብጣዕሚ ትምህርቲ ኣገዳስነት ኣለዎ ናቶም ፃዕርኻ ዝያዳ ወሳኒ እዩ ማለት እዩ ስለዚ ወላ እውን ዝኾነ ክሕግዞም ዝደልዩ ክሳብ ዛ በፂሕያ ዘለኹ መድረኽ ክበፅሑ ዝደልዩ ክሕግዞም ንሕዳ ደልዮም ከዓ ብቐጥታ ኣብቲ ናይ ሶሻል ሚድያ ዝርከብ ናይ ኢንስታግራም ብሎ ገለ ሕቶታት ምሃብ ከዓ ክንደጋገፍ ንኽእል ኢና ማለት እዩ ንሓንቲ ቅብኣት ተጀሚራ ቅብኣ ፕሮሰስ ዝብል ተጀሚሩ ክሳብ ዝውዳእ ቪድዮታት ንምቕዳሕ የካፍል ስለ ዝኾንኩ ብቐጥታ ንድሕዳ መፂኦም ንከዓ ተመክሮ ይክህቦም በታ ዘላትኒ ማለት እዩ በታ ዘላትኒ በፂሕያ ዘለኹ ዓቕሚ ክንተሓጋገስ ንኽእል ኢና ማለት እዩ
1: ፀርጉ ስነተይ ዝተቐበለ ሓደራይ ዝፀረግን መን
2: እወ ፀርጉ ስነትኪ ዝተቐበለ ሰውራ እዩ እቲ ሰውራ ድማ ተሓቀኛ ናት ሰውራ ዝለገስክለያ ተዓባብያ ግን መንፈስ ወትሩ ምሳ እዩ

ከመይ ኣለኺ ከመይ ናብረ ኣቦይ ክፍለከ ሓድገና ቅድሚ ምሟቱ ክናዘዘልና ኣብትርኣስ ውሑጅንም ኣትኪ

ትሕዝቶ መደባትና ትራኒኹም ኣብ ምክታል ትርከቡ። ብምቕፃል ድማ ንስ መደብና ዳህሳስና እያ ተቐሪባ ዘላ። ሎሚ ዳህሳስና ብዛዕባ ብርቂ መዓድና ዝገለ ክንለኩም ኢና። ኣብዚ እዋን ዝመቸም ኣብ ዝተፈላለዩ ኣጋጣሚታትን ከምኡውን ኣብ ዜና ተዓዚብናዮ ንድሕር ኮይና ሃገራት ብዛዕባ ብርቂ ማዕድናት ብዙሕ ክብላን ሰብዕላልና ብዙሓት ውዕላት እውን ክኸትማ ንዕዘበና ኣለና። ብርቂ ማዕድናት ዝበሃሉ ካበይ ዝርከቡ ማዕድናት እዮም? እንታይ ፍሉይነቶም ካብቲ ካልእ እንታይ ኢካ ዝበለፁ ዝገብሮም? ብሓባር ንከታተል። ናብ ንኡስ መደብና ዳህሳስና ከስክረኩመ ሰነ ንክትታል።

ነዛ ኣብ መዓልታዊ ህይወትና ካብ ቦርሳና ወይ ጁባና ዘይንፈልያ ኣብ ኢድና ሒዝናያ ዘለና ካብ ነፍሲ ወከፍና ዘይትፍለ መሓዛና ዳርጋ ኮይና ዘላ ሞባይል ቴሌፎን እስከ ንመልከታ ነቲ ልሙፅ ገፃ ነቲ ኣብኡ ዝረአ ማራኺ ሕብርታት ካብቶም ንኣሽቱ መጉልሕ ድምፂ ዝወፅእ ንፁር ዜማ እስከ ሕሰብሉ ሕጂ ድማ ካብታ ቴሌፎን ወፂኹም እትዕቀብሉ መንበሪ ቤትኩም ተዓዘቡ እቲ ንገዛኹም ዘብርህ ዘመናዊ መብራህቲ ማለት ለድላይት እታ ብዘይ ድምፂ ልክዕ ከምቲ ዘኽድድ ዘሎ ወናም ሳዕሳዒ ሰተት እናበለት ብጎተናታት እትሓልፍ ኤሌክትሪክ መኪና ወይ እውን ኣብ ገማግም ባሕሪ ዝሽክርከሩ ዓበይቲ ናይ ንፋስ ሓይሊ መመንጨዊታት እስኪ ንተዓዘቦም እዚ ኩሉ ናይ ዘመንና ዘደንቕ ክስተት ብሓደ ዓብ

ምስጢር ዝተኣሳሰረ እዩ። ህይወት እዞም ኩሎም ናይ ቴክኖሎጂ ውፅኢታት ኣብ ትሕቲ መሬት ተሓቢኦም ብዘለዉ ፍሉያት ማዕድናት እዩ ዝምርኮስ። እዚኦም ብርቂ ማዕድናት ወይ ሳሕቲ ዝርከቡ ባእታታት መሬት ዝበሃሉ ኣብዚ እዋን እዚ ስሞም ገኒኑ ዝዝመረሎም ዘሎ ናይ 21 ክፍለ ዘመን ጀጋኑ እዮም። ስሞም ሳሕቲ ዝርከቡ ብርቂ ማዕድናት ይበሃል እምበር ብዘለዎም ብዝሒ ክርዳኣና ንከሎስ ኣብ ዓለም ውሑዳት ማለት ኣይኮነን። ኣብ ብዙሕ ቦታታት ዓለምና ኣብ ተራ እምነታትን ሓመድን ተበቲኖም ይርከቡ። እቲ ቀንዲ ሳሕቲ ዘብሎም ግን ዝተነፀሉ ምዃኖም እዩ። ከም ወርቂ ወይ ነሓስ ወይ ብሩር ኣብ ሓደ ቦታ ተኣኪቦም ኣይርከቡን። እዞም ማዕድናት እዚኦም ብተናፀል ኣብ ውሽጢ ካልኦት ዓበይቲ ማዕድናት ብውሕድ ዓቐን ተሓቢኦም እዮም ዝርከቡ። ካብቲ ዘለዎ ፈሊኻ ምውፃእ ግዳ ፈታኒ ኩናት እዩ። ዓበይቲ ኣኽራናት ፈንቂልካ ብብዙሕ ዝተሓላለኸ ኬሚካላዊ መስርሕ ተጠቒምካ ውሑዳት ግራም ጥራይኻ ክተውፅእ እትኽእል። ስለዚ ብምኽንያት ኣብ ዓለም ስለዘየለው ዘይኮነስ ካብቲ ዝርከብሉ ባይታ ፈሊኻ ንምውፃእ ኣዝዩ ኣፀጋሚ ስለ ዝኾነ እዩ ሳሕቲ ዝርከቡ ብርቂ ማዕድናት ዘብሎም። ስለምንታይ እዮም ደኣ እዞም 17 ባእታታት ክንዲዚ ፍሉያት ዝኾኑ? ኣብ ናይ ስነ ፍልጠት ዓለም ተመራመርቲ ዓውዲ ቴክኖሎጂ ናይ ቴክኖሎጂ ሱፐር ሂሮ ወይ ጀጋኑ ይብልዎም። ካልእ ማዕድን ክገብሮ ዘይክእል ፍሉይ ናይ ማግኔት፣ ናይ ብርሃን ከምኡውን ናይ ኤሌክትሪክ ዓቕሚ ኣለዎም። ንኣብነት ኒዮዲሚየም ዝበሃል ማዕድን ንውሰድ። ምስ ሓፂንን ቦሮንን ተሓዋወስን ከሎ ኣብ ዓለምና ተራእዩ ዘይፈልጥ ብርቱዕ ማግኔት ይፈጥር። እዚ ማግኔት እዚ ክንዲ ሳንቲም ዝኸውን ዓቐን ዘለዎ ቁራፅ ኮይኑ ካብ 100 ዕፅፊ ክብደቱ ንላዕሊ ክስሕብ ዝኽእል ማዕድን እዩ። እዚ ማዕድን እዚ እንተዘይህሉ ነቲ ናይ ኤሌክትሪክ መካይን ዘንቀሳቐሱ ፎኮስቲ ሞተራታት ወይ ነቶም ሓይሊ ንፋስ ዝቐይሩ ዓበይቲ መመንጨዊታት ክስራሕ ኣይምትኽኣለን። ዩሮፒየም፣ ዩትሬኒየም ዝበሃሉ ማዕድናት ድማ ካልእ ተፈጥሮኣዊ ተህቦ ዘለዎም ገለ ካብቶም ብርቂ ማዕድናት ዓለምና እዮም። ኤሌክትሮን ምስ ዝሃርሞም ዘደንቕን ንጹርን ብርሃን ይፈጥሩ። እቲ ኣብ ቴሌቪዥን፣ ላፕቶፕ ወይ ሞባይል እትዕዘብዎ ብሚልዮናት ዝቝፀር ማራኺ ሕብርታት ብምኽንያት እዞም ማዕድናት እዚኦም እዩ ዝመጽእ። ካልኦት ከም ላንታነም ዝበሃሉ ማዕድናት ድማ ነቶም ሓያላት ናይ ካሜራን ቴሌስኮፕን መነጽር ክሰርሑ ከለዉ፣ ሴሪየም ድማ ነቶም መነጽራት ዝያዳ ንጹርነት ንኽህልዎም ይገብሩ። ካባብ ምክልኻል ዝጥቀምሎም ዝተፈላለዩ ኣፅዋራትን መሳርሒታትን፣ ሆስፒታላት ዝጥቀምሉ ናይ ኤምአርኣይ መመርመሪታት ጀሚርካ ክሳብ እታ ኣብ እዝንና እንገብራ ንእሽቶ መስምዒ ወይ ድማ ኤርባድስ ካልእን ውፅኢት ስራሕ ብርቂ ማዕድናት እዩ። እዞም ማዕድናት እዚኦም እምነ መሰረት ናይታ ኣብ ቀረባ መጻኢ እንዕዘባ ብዓውዲ ቴክኖሎጂ ጠርዚ ምዕባለ ዝበፅሐት ዓለም እዮም። ናይ ጥንዲ ተመራመርቲ መሬት እምበሮ መሬት ጥራዩ ኣብ ውሽጡስ ምስጢር ኣለዎ ክብሉን ከለዉ ብሓቂ ኣይተጋገዩን። እዞም ብርቂ ዝበሃሉ ማዕድናት ከምቲ ኣብ ዝተፈላለዩ ሕብረተሰብ ዝርከቡ ብተግባሮምን ስርሖምን ጥራይ ዓለም ዝፈልጦም ግን ከም ልቦም ዘይዛረቡ ትጉሃትን ሕቡኣትን ሰባት እዮም። ነዞም ማዕድናት እዚኦም ምርካብ ማለት ተራ ናይ መሬት ምኹዓት ጥራይ ዘይኮነስ ናይ ሃገር ድሕነት፣ ናይ ቴክኖሎጂ ናጽነትን ናብ ጽሩይ ጸዓት ናይ ምግዓዝ ውሕስነትን ማለት እዩ። እዞም ማዕድናት እዚኦም ንዘመናዊ ቴክኖሎጂ ወሰንቲ ስለ ዝኾኑ ንኣቶም ዝተቆጻጸረት ሃገር ናይ መጻኢ ቁጠባ ዓለም ኣብ ኢዳ ጨቢጣቶ ከም ዘላ እዩ። ንነዊሕ ዓመታት እዚ ናይ ብርቂ ማዕድናት ካርታ ብሓንቲ ዓባይ ሃገር ጥራሕ እዩ ተዓልሉ ጸኒሑ። ንሳ ድማ ቻይና እያ። ቻይና ነዚ ማዕድን እዚ ብብዝሒ ካብ ምውፃእ ሓሊፋ ናይ ምፅራይ መስርሕ እውን ንሳያ እትዕብልሎ። እዚ ድማ ዓብዪ ናይ ፖለቲካን ቁጠባን ጽልዋ ክህልዋ ገይሩሎ። ሕጂ ግን ዓለምና ናብ ተተካኢ ጸዓት ክትሰጋገር ስለ እትደሊ ካልኦት ሃገራት እውን ሓደስቲ ቦታታት ንምድላይ ይጓያ ኣለዋ። ከም ኣውስትራልያ፣ ብራዚል፣ ካናዳ፣ ህንድን ኣሜሪካን ዝኣመሰላ ዓበይቲ ሃገራት መኽዘናት ኣብ ትሕቲ መሬትን ከም ዘሎ እናተረድኣ ዝመጻ ይመስላ።

እዚ ዳሳስ እዚ ናብታ ብሃብቲ ማዕድን እትፍለጥ ኣህጉርና ኣፍሪቃ እውን ገጹ ቀኒዑ ኣሎ። ሃገራት ከም ብሩንዲ፣ ማዳጋስካር ከምኡውን ማላዊ ኣብ መሬተን ዓሚቕ ፍተሻ የካይዳ ኣለዋ። ካብዚ ሓሊፍካ ኣብዚ ዘለናዮ ዞባ ቀርኒ ኣፍሪቃ እውን እቲ ፍሉይ ተፈጥሮ ዘለዎ ናይ ምብራቅ ኣፍሪቃ ተሪር ስንጭሮ ዓብዪ ተስፋ ዘለዎ ናይ ማዕድን ቦታታት ክህልዎ ከም ዝኽእል ተመራመርቲ ይሕብሩ። ታሪክ ብርቂ ማዕድናት ማለት ታሪክ ሚዛናውነት ኣከባቢ ምሕላው ማለት እዩ። ኣብዚ እዋን እዚ ዓለማዊ ዋዒ ንምቁፅፃር ናብ ተሓዳሲ ወይ ተተክአ ፀዓት ከም ፀሓያዊ ፀዓት፣ ናይ ንፋስ መመንጨዊታትን ናይ ኤሌክትሪክን መርበብን ክንሰጋገር ከም ዘለና ዝሕብር መጠንቀቕታ ናይ ተመራመርቲ ምዕቀብ ኣከባቢ ብብዝሒ ዝስምዓሉ ዘሎ እዋን እዩ። ነዞም ተሓዳሲ ፀዓት ዘገልግል መሳርሒታት ክንሰርሕ ከለና ናይዞም ማዕድናት እዚኦም ድሌት ተጠቃምነት እናወስኸ እዩ ዝኸይድ። ይኹን እምበር መስርሕ ዕድና እዞም ማዕድናት እዚኦም ኣብ ቅርፂ መሬት ከቢድ በሰላ ስለ ዝሓድግ ጥንቁቕ ኣተሓሕዛን ዳግማይ ናይ ምምስራሕ ብልሓትን ክምዕብል ከም ዝግባእ ተመራመርቲ ስነ መሬት ይገልጹ። እምበኣር ከስ ንመጻኢ እታ ሞባይልኩም ኣብ ኢድኩም ክትሕዝዋን ከለኹም ካብ ጥንቲ ቢሎናት ዓመታት ኣትሒዙ ኣብ ውሽጢ ከዋኸብቲ ዝተፈጥረ ኣብ ውሽጢ ዓሚቕ መሬት ተሓቢኡ ዝጸንሐ ብናይ ወዲ ሰብ ኣእምሮ ድማ ህይወት ዝረኸበ ክቡር ነገር ሒዝኩም ከም ዘለኹም ኣይትረስዑ። እዚኦም ናይቲ ዘመናዊ ዓለምና ምስጢራውያን ማዕድናት እዮም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጉጉዒ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ

0: ኖም ከያግቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
1: ብኸረስ

0: فانا وي ريتي في اما كتال تركو زخر كنت عزب نعم يتوعلو لو ما حمص 10 3 سنه حساس ساعه 5 6 دالو زيناتات في سن وزان هزنا لكم كريمنا لنا مكتالكم خبر نعدم ادي بعبد مسغره بيت قام قام ملكت ابره تولد مخانينا فلما ارس زينا وزيت بقعه تمرت من رقاص ابو محدره ابيات تمرت بعتو كروخ سرح متحساس الغريب ኣብ ዞባ ኮሌጅ ተራ መራሕቲ ሃይማኖትን ፀለውቲ ሰባትን ኣብ ምውጋድ ጎዳእቲ ልምድታት ክዓቢ መተሓሳሰብ ቐሪቡ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሆላንድ ብልዑል ማዕርግ ተፀምቢሉ ኣብ ዜናታት ውፃኢ ቱርኪ ንፍልስጢማውያን እትገብሮ ደገፍ ብዝለዓለ መልክዑ ከም ትቕፅሎ ዓቢራ ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቁ ከም ዘሎ ተገሊጹ መጠን እስትራቴጂካዊ መኽዘን ነዳዲ ኣሜሪካ ናብ ዝተሓተ ደረጅኡ ከም ዝወረደ ተቓሊሑ ዝርዝር ዜና ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደር ኣብያተ ትምህርቲ ብዕቱብ ክስራሕ ከም ዝግባእ ትማልን ቅድሚ ትማልን ኣብ ከተማ መንደፈራ ብዝተካየደ ገምጋማዊ ኣኼባ ተገሊጹ ወኪል ኤሪና ሸዊት ገብሪ ብርሃን ዘዳለወቶ ፀብጻብ ያሲን ሳልሕ ከቅርቦ እዩ
1: ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደራ ኣብያተ ትምህርቲ ብኣተኩሮ ክስራሕ ጨንፈር ትምህርቲ ዞባ ደቡብ ብ11 12 ነሓሰ ኣብ መንደፈራ ኣብ ዘካየደ ገምጋም መተሓሳሰቢ ቀሪቡ ሓላፊቲ ጨንፈር መምህር ህብተዝጊ ኪዳነ ኣብ ዘቕረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ካብ ዝተመዝገቡ ኣስታት 47 ሚታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 255,000 ተምሃሮ መጠን ምሕላፍ ብሓፈሻ 84 ሚታዊት ከም ዝነበረ ገሊጹ ኣብ ሃገራዊ መልቀቐ ፈተና 12 ክፍሊ ካብ ዝተሳተፉ 5159 ተምሃሮ 11.9 ሚታዊት ናይ ዲግሪ 6.8 ሚታዊት ድማ ናይ ዲፕሎማ ነጥቢ ከም ዘምፅኡ ብምሕባር 51 ሚታዊት ደቂ ኣንስትዮ ዝርከብኦም 6393 ተምሃሮ ድማ ምስ መበል 39 ዙርያ ንሳዋ ከም ዝወረዱ ብተወሳኺ ኣብሪሁም ሓለፍቲ ንኡስ ዞባታት ብወገኖም ንዝተኻየደ ንጥፈታት ብመንፅር ዝነበረ ብድሆታት ዘንፀባርቕ መግለፂ ድሕር ምሃብ ሕፅረት መምህራን ቋንቋ ድፍታሕ ክናደየሉ ኣብ ኣብያተ ፈተነ ዘሎ ኬሚካላት ክውገን መቅየር መምህራን ኣብ ወቕቲ ክራማት ክፀፈፍ ከምኡውን ሕፅረት መሳለጥያታት ክፍታሕ ዝብል ለበዋታት ኣቕሪቦም ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ሓፈሻዊ መማእዘን ሓሳብ ኣብ ብዝሒ ትካላት ቅድመ ትምህርቲ ተራእዩ ዘሎ ብልጫ ኣብ ብቕዓት ንኽንፀባርቕ ብዝለዓለ ክስራሕ ብምልባው እርጋንን ሕፅረትን መፅሓፍትን ምፍታሕ 48 ሚልዮን መፅሓፍትን ምሕታም መደብ ከም ዘሎ ብቕዓት ትምህርቲ ንምጉልባትካ ኣብዚ ክረማት ጥራይ ን5,000 መምህራን ስልጠና ከም እተዋህበ ሓቢራ ኣብ መሓዳሪ ዞባ ደቡብ ኣቶ ሃብታብ ተስፋፅኤን በጎኑ መስርሕ ምምሃርን ምስትምሃርን ንምሕያል መምሕዳር ዞባ ቀዳምነት ሂቡ ከም ዝሰርሕ ኣረጋጊፁ ኣብ ዞባ ደቡብ 667 ናይ ቅድመ ትምህርቲ 286 ናይ መባእታ 115 ናይ ማእከላይ ደረጃ 33 ድማ ናይ ካልኣይ ደረጃ ብጠቕላላ 1,101 ኣብያተ ትምህርቲ ኣለዋ
0: ኣብ ንዞባ ኮሌጅ ኣብ ሕብረተሰብ ብሓፈሻ ኣብ ደቂ ኣንስትዮ ድማ ብፍላይ ከቢድ ኣካላውን ማሕበረ ቁጠባውን ሳዕቤና ዝኽትሉ ጎዳእቲ ልምድታት ንምውጋድ ኣብ ዝካየድ ዘሎ ፃዕሪ ተራ መራሕቲ ሃይማኖትን ፀሎት ሰባትን ክዓቢ መተሓሳሰብ ቐሪቡ ብዛዕባ ሳዕቤናት መርዓ ትሕቲ ዕድምን ምክንሻብ ጓል ኣንስተይትን ዝርከብዎም ጎዳእቲ ልምድታት ምስ ነበርቲ 16 ምሕደራት ከባቢ ኣብ ዝተገብረ ርክባት ዝካየድ ቁስቋሳዊ መደባት ብዘይንቑሑ ተሳትፎን ኣበርክቶን ሕብረተሰብ ውፅኢት ክርከቦ ስለ ዘይክእል ብፍላይ መራሕቲ ሃይማኖት ብዝለዓለ ክሰርሕሉ ከም ዝግባእ ተገሊጹ ኣብ ማሓዳር ንኡስ ዞባ ኮሌጅ ኣቶ ደሴ ዘርኢ ሚካኤል ምውጋድ ጎዳእቲ ልምድታት ኣብ ሓፂር ግዜ ዝትግበር ቀሊል ዕማም ስለ ዘይኮነ መንገዲ

0: መራሕቲ ሃይማኖትን ጸሎት ሰባትን ዝግበር ጻዕሪ ከዓ ዝፀዊዑ ሓላፊ ኣገልግሎት ጥዕና ኣብቲ ንዞባ ነርሲ ጊላይ ሙሳ ዝግበ ወገኑ መክንሻብ ጓል ንሰይትን መርዓ ትሕቲ ዕድመን ክሳብ ሞት ከብፅሕ ዝኽእል ሓደገኛ ሳዕቢና ስለ ዘለዎ ንቕሓት ሕብረተሰብ ዘበርኽ ጎስጓሳዊ መድባት ብዝለዓለ ክድፋኣሉ ኣዘኻኺሮም ሳተፍቲ ብግድኦም ሳላ ዝካየድ ዘሎ ቐጻሊ ጎስጓሳትን ኣስተምሮታትን መረዳእታ ሕብረተሰብ እናበረኸ ብምምፅኡ እቲ ተርእዮ ይንቀልቁል ምህላው ብምጥቃስ ብዝሰፍሐ መልክዑ ክቕፅል ተላብዮም። ወርቃዊ ዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ወርሒ ሓምለ ኣብ ካናዳን ሸወደንን ምክያዱ ዝፍለጥ እዮም። ከም መቐፀልቲኡ ድማ ብሆላንድ ብልዑል ማዕርግ ተፀምቢሉ ኣሎ። ብዛዕባ እዚ ንሰዳለዉ ፀብጻብ ስቴፋኖስ ግርማይ ከቕርቦ እዩ።
1: ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ እዙ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ8 ናሕሰ ኣብ ከተማ ኣምስተርዳም ሆላንድ ብልዑል ማዕርግ ተፀምቢሎም። ቆንስል ኤርትራ ኣቶ ክብሪ ኣብ ተወልደ ነቲ ብኣባላት ቤት ትምህርቲ ሰውራ ነበረ ዝተወደበ ፅምብል ብምምስካን ቀጻልነት ክህልዋ ተሓሳሲቦም። ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነሉክስን ኣምባሳደር ነጋሲ ካሳ ብወገኑ ናይ ዮሃና መልእኽቲ ድሕሪ ምትሕልላፍ ተዘክሮታቱ ብዛዕባ ቤት ትምህርቲ ሰውራ ገሊፆም። ኣብቲ ኣጋጣሚ ኣባላት ቤት ትምህርቲ ሰውራ ብዝነበሩ ንዕላማ ተራን ተዘክሮታትን ቤት ትምህርቲ ሰውራ ዝገልፅ ትረኻ ግጥምታት፣ ስእላዊ ምርኢትን ቪድዮን ቀሪቦም። ኣብ መወዳእታ ኣባላት ቤት ትምህርቲ ሰውራ ነበር ምትእኽኻቦም ብምድልዳል እጃሞም ኣብ ሃገራዊ መደባት ክም ንምባል ቃልኣት እዮም። ብኻልእ ወገን ኣባላት ጉጅለ ህዝባዊ ግንባር ዲሞክራስን ፍትሕን ኣብ ከተማ ስቶክሆልም ሽወደን መንፈቃዊ ገምጋም 2026 ብምክያድ ኣብ ናይ መፅኢ መደባት ዘትዮም። ወኪል ናይቲ ጉጅለ ኣቶ ዘርኦም ኪዳነ ተጻብኦታት ንምምካት ድልዱል ሓድነትን ንቕሓትን መሰረታዊ ከም ዝኾነ ብምጥቃስ ኩሉ ኣባል ካብ ዝሓለፈ ብዝበለፀ ክሰርሕ መድረኽ ዝጠልቦ ከም ዝኾነ ገሊፆም። ኣባላት ጉጅለ ብወገኖም ሃገራዊ ትውፊታት ብምፅናዕ ብመልክዕ ሕድሪ ንቐጻሊ ወለዶታት ከውርሱን ከስርፁን ቃሉን ብምሕዳስ ውዳበታት ንምስፋሕን ደረጃ ንቕሓት ኣባላት ንምዕባይን ዝሰላሰለ ዕማማት ፈረስለ ዝተረኽቦ ብዕቱብ ክስራሓሉን ክቐፅለና ዝኸኺሮም። ኣብቲ ኣጋጣሚ ክልተ ኣባላት እቲ ጉጅለ ኣሓት ንመንእስያት ብኤርትራዊ ባህልን መንነትን ኣብ ምኾስኳስን ናብ ቁኑዕ መስመር ኣብ ምምእዛንን ብዘካይድኦ ኣበርክቶም ካብ መንእስያት ህግደፍ ጨንፈር ሽወደን ናይ ምስጋና ወረቐት ምስክር ተቐቢለን።
0: ኣብ ንዞባ ናቕፋ እትርከብ መደበር ፈልሲ ዓመታዊ ልዕሊ 100,000 ፈልስታት ብምድላው መደባት ምግራብ ንምዕዋት ልዑል ኣስተዋፅኦ ትገብር ከም ዘላ ተገሊጹ። ሓላፊ በዓል ስልጣን ኣግራብ እንሳ ዘገዳምን ኣብቲ ንዞባ ኣቶ ተስፋኣለም ዘውደ ዝሃቦ ሓበሬታ ኣብ ከባቢ ናቕፋ ናብ ሓምላይ ዝተቐየረ ከባቢታት ውፅኢት ናይታ መደበር ፈልሲ ከም ዝኾነ ኣረድዮም። ነበርቲ በብከባቢኦም ዘካይድዎ ንጥፈታት ምዕቃብ ሓመድን ማይን ብሓፈሻ መደባት ምግራብ ድማ ብፍላይ ዝመስገን ውፅኢት ይርከቦ ምህላው ብምሕባር ዝተተኽለ ኣግራብ ኣብቲ ዝድለ ደረጃ ንክበፅሕ ምክትታል ክግበረሉ ኣዘኻኺሮም። ኣቶ ተስፋኣለም ኣብ መወዳእታ መደበር ፈልሲ ናቕፋ እኹል ትሕቲ ባይታዊ ማይ ስለ እትውንን ዘለዋ ትሕቲ ቅርፃዊ ሕፅርታት ክማልእላ ተማሕፂኖም። ኣብ ንዞባ ናቕፋ ብህዝቢ ሰራሕተኛታት መንግስትን ወፍሪ ተማሃሮን ልምዓትን በብወቕቱ ንጥፈታት ምዕቃብ ማይን ሓመድን ምግራብን ከም ዝካየድ ዝፍለጥ እዩ። ኣብ ንዞባ ደቂ ኣምሓረ ብወፍሪ ተማሃሮን ልምዓት ከምኡውን ብወፈራታት ህዝብን ኣባላት ሓይልታት ምክልኻልን ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ኣሎ። እቲ መደብ ኣብ ምዝላይ ምስራሕ ቅትርታትን ምኩዓት ጎዳጉድን ከም ዘጠቓልል ክኢላ ምዕቃብ ማይን ሓመድን ኣቶ ዳዊት ተኸስተ ዓቢሮም። ሎሚ ዘበን ብሃገር ደረጃ ንመበል 28 ግዜኡ ብዝካየድ ዘሎ ክረምታዊ ማእቶት ኣብ ንዞባ ደቂ ኣምሓረ 980 ተማሃሮ ኣብ 8 ነቑጣታት ማለት ሃዳሙ፣ መጻሉ፣ ኣምሁር፣ ትኹል፣ ጉራዕ፣ ኩርባርያ፣ ጋዴንን ማይዕዳጋን ተዋፊሮም ኣለዎም። ብሚኒስትሪ ሕርሻ ዝወፀ ውጥን 115,000 ሜትሮ ዛላታትን 4621 ሜትሮ ኩቦ ከትርታትን ክስራሕ ከምኡውን 25,500 ፈልስታት ዝኾኑ ጎዳጉዲ ምድላው ዘጠቓለለ ክኸውን ከሎ ብሰንኪ ምድንጓይ ክራማት ግን ምትካል ፈልስታት ከምቲ ዝድለ ከም ዘይተተግበረ ኣቶ ዳዊት ኣብሪሆም። እዚ ከምዚ ኢሉ ንከሎ ብ5 ናሓሰ ብሓውሲ ከተማ ማይ ዕዳጋ ወፍራታት ምግራብ ብተማሃሮ ኣባላት ሓይልታት ምክልኻልን ህዝብን ከም ተኻይደ ማሓዳር ሓውሲ ከተማ ማይ ዕዳጋ ኣቶ ኣውልኬር ዓሊ ሓቢሮም። በቲ ኣብ ክልተ ገጻት ዝተሰላሰለ ዕማም ልዕሊ 13,000 ፈልስታት ከም ተተኽለ ወኪል ኤሪና ኣፍሊጡ። ንኸልኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክትታልኩም ብክብሪ ንዕድም። ዜና ወፃኢ ቱርኪ ንፍልስጤማውያን እትገብሮ ኩሉ መድያዊ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ፕረዚደንት ጣይብ ኤርዶጋን ሓቢሩ። ፕረዚደንት ኤርዶጋን ነዚ ገለፀት ማል 12 ናሓሰ ምስ ፕረዚደንት ርእሰ ምሕዳር ፍልስጤም ማሕሙድ ዓባስ ኣብ ከተማ ኣንካራ ቱርኪ ዘካየዶ ዝርርብ እዩ። ሃገሩ ነቲ ኣውሽመት ጋዛ ምዕረባዊ ግማግምን ዝካየድ ዘሎ ወታደራዊ ተጻብኦታት እስራኤል ብትሪ ከም ትቃውሞ ዝሓበረ ፕረዚደንት ኤርዶጋን እቲ ኩነታት ሰለማዊ ማዕልቦ ክረክብ ተካይዶ ፃዕሪ ከም ተታሒሉ ኣርድዮም። ቱርኪ፣ ስዑድ ዓረብን ፓኪስታን

ን ኣብ ዝሓለፈ ቅረባ መዓልታት ዘኽተመ ኦስሎ ወታደራ ውዕል ዘባዊ ፀጥታን ምሓስ እወታዊ ኣበርክቶ ከም ዝህልዎ እውን ኣብ ትርክብ ኣሚቶም። ንተበግሶ ቱርኪ ዝመጎሰ ፕረዚደንት ማሕሙድ ዓባስ ብወገኑ ፍልስጤን ምስ ቱርኪ ዘለዋ ኩሉ መድያዊ ዝምድናታት ምስፋሕ ከም ትሰርሕ ነፂሮም። እስራኤል ካብ መወዳእታ 2023 ናብ ሽመት ቃዛ ወታደራዊ ወፍሪ ተካየድ ከም ዘላ ዝፍለጥ ኮይኑ ቱርኪ ነቲ ወፍሪ ዘለዋ ተቃውሞ ክትገልፅ ፀኒሓላ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ብደረጃ ዓፀቦ ወዲቁም ዘሎ ፀብፀባት ውድብ ሕብራት ሃገራት ገሊፆም። በዚ መሰረት ኣብታ ኤስያዊት ሃገር ኣስታት 4 ሚልዮን ቆልዑ በተርዮ ተጠቂዖም ከም ዘሎ ክፍለጥ ተኻኢሉ ኣሎ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቃሊዑ ከም ዘሎ ውድብ ሕብራት ሃገራት ኣብ ዝሓለፈ ወር ሓምለ ምግላፁ ዝዝከር እዩ። እቲ ክስተት ሳዕቤናት ናይቲ ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተካየደ ግዳማ ወታደራዊ ምትእታ ምዃኑ ይጥቀስ። ኣሜሪካን 20 ዓመታት ኣብቲ ሃገር ዘካየደቶ ወታደራዊ ወፍሪ ኣብ 221 ከበቅዕ እኳ እንተኸኣለ ሓድግታቱ ግና ይቕፅል ከም ዘሎ እዮም ፀብፀባት ዝጥቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወታደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልፁ። ኣፍጋኒስታን ባህርያዊ ፀጋታት ብቐንዱ ከዓ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረፍዓ ክተውዕሎ ከም ዘይከኣለት እዩ ዝሕበር። መጠን እስትራቴጂካዊ መክዘን ነዳዲ ኣሜሪካ ውሽጢ 43 ዓመታት ንፈለማ እዋን ናብ ሰሓተ ደረጅኡ ከም ዝወረደ ፀብፀባት ፀጥታ ሃገር ሓቢሮም። እቲ ክዙን መጠን ኣብዚ እዋን እዚ ትሕቲ 300 ሚልዮን በርሚል ወሪዶ ከም ዘሎ ዝገለፅቶም ፀብፃባት እቲ ክስተት ድሕሪ 1983 ናይ መጀመርያ ምዃኑ ኣርድዮም። መጠን ኣህላኽነት ምስዘይንኪ ተኣሃዝ ናብ ትሕቲ 250 ሚልዮን በርሚል ክወርድ ከም ዝኽእል እዩ ዝእመት ዘሎ። ኣብ ዞባ ማእከላይ ምብራቅ ተኸሲቱ ዘሎ ፀጥታውን ወታደራዊን ቅልውላው ከምኡ ኩናት ዩክሬን ከፊላዊ ጠንቂ ናይቲ ምንቁልቋል ክኸውን ከም ዝኽእል እዩ ዝጥቀስ። ሩስያ መራኸባ ካሕዛ ኣብ ልዕሊ ዝፍትና ሃገራት ኤሮጳ ተመሳሳሊ ስጉምቲ ከም እትወስድ ፕረዚደንት ቭላድሚር ፑቲን ኣጠንቂቑ። እዚ ዝተገልፀ ገለ ሃገራት ኤሮጳ ንእገዳ ምክንያት ምግባር ነዳዲ ፅዒነን ብኣህጉራዊ ሞያት ንዝሓልፋ መራኸብ ሩስያ ይሕዛ ከም ዘለዋ ድሕሪ ምቅሉሕ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከም ዘይርዮ ዝጠቐሰ ፕረዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላ ናብ ልዕሊ መራኸብን ቀጥታዊ ምላሽ ከም እትህብና ነፂሮም። ኤሮጳ ሕብረት ኣብ ዝሓለፈ ቅርባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንፀንሐ ምትፍናን ክዕርጎ ከም ዝኽእል ክሕበር ቀኒሎ። እዚ ከምዚ ኢሉ እንከሎ ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኤስያ ፓስፊክን ኣርክቲክን ህላዊ ምስፋሕ ዘካየደ ዘሎ ወታደራዊ ምንቅስቃሳት ከቋርፆ ዝፀውዐ ፕረዚደንት ፑቲን እቲ ምንቅስቃሳት ንፀጥታ ናይቲ ከባቢ ኣብ ሓደጋ ዘእቱ ምዃኑን ሃገሩ ኢዳ ኣጣሚራ ከም ዘይትዕዘቦን ኣረድዩ። ህዝባዊት ሪፓብሊክ ቻይናን ኢንዶኔዥያን ዝምድና ኣሃዱ ሓይል ባሕርን ንምዕባል ክሰርሓ ተረዳድአን። ከም ኣካል ትምርዳእ ተማል 12 ናሓሰ ምስ ደሴ ታይዋን ኣብ ዘዳዊ ከባቢታት መያዊ ዳህሳስ ንምዕባል ዝዓለመ ሓበራዊ ልምድ ከም ዘካየዳ ገሊፀን። ክልቴን ሃገራት ነቲ ልምምድ ብስሩዕ ምክያድ ኣብ ስምዕ ከም ዝበፅሓ እውን ኣፍሊጠን ኣለዋ። እዚ ቻይናን ኢንዶኔዥያን ዘካየደ ሓበራዊ ልምድ ደሴ ታይዋን ገዚፍ ወታደራዊ ልምድ ተካየደ ኣብ ዘላትሉ እዋን እዩ ተሰላሲሉ። ወታደራዊ ልምድ ደሴት ታይዋን ህዝባዊት ሪፓብሊክ ቻይና መልእኽቲ ዝመሓላለፍ ክኸውን ስለዝኽእል ዝእምቱ ናይ ቅርባ ተዓዘብቲ መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ክሕብሩ ፀኒሖም እዮም። ኣካል ልኡላዊ ግዛኣታት ዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም ትኽእል እተጠንቅቕ ቻይና ኣብ ከባቢታ ደሴት ተደጋገመ ወታደራዊ ልምድ ከተካየድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማ ምትእታው ብትሪ ከም ትቃውሞ ፀብፀባት ይርድኡ። ኣሜሪካ ምስ ደሴት ታይዋን ወታደራውን ቁጠባውን ዝምድና ንምዕባል እተካየዱ ንፍታት ምስ ቻይና ከተፋንና ፀኒሕሎ። ጀርመን ወታደራዊ ዓቕማ ንምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። መንግስታት ክልቴን ሃገራት መሸጣ ተፅዋር ብዝምልከት ኣብ ስምዕ በፂሕን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቅረባ መጻኢ ከም ዝተግበራ ረድዮም። ጀርመን ነቲ ኣፅዋር ብግዜያውነት ኣብ መሬታ ክተዋድዶ ቅድሚ 2 ዓመታት ተሰማሚዓ እኳ እንተነበረት ከይተተግብረ ከም ዝፀንሐ እዩ ዝግለጽ። እዚ ክሳብ 2600 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ክሩዝ ሚሳይል ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓንን ሆላንድን ከም ዝሸመቶኦ ፀብፀባት የረድኡ። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደር ኣብያተ ትምህርቲ ብኣተኩሮ ክስራሕ መተሓሳሰብ ቀሪቡ። ኣብ ንዞባ ጎሌጅ ተራ መራሕቲ ሃይማኖትን ጸለውቲ ሰባትን ኣብ መውጋድ ጎዳእቲ ልምድታት ክዓቢ መተሓሳሰብ ቀሪቡ። ዝኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ሆላንድ ብልዑል ማዕርግ ተጸምቢሉ።

0: ክዛረበካ ልቢልካ ስምዓኒ።
1: ዝስማዕ እንተ ኮይኑ ዳኣ ንሰምዓኪ
0: ደሞ ድሕሪ ሰብኣየይ ክደፍረኒ ጀሚርካ
1: ኣንቲ ሕጂ እንተደይ ተዓዊትናልክዳ መዓስሞ ክንዕዎ ተልኪና ህኮት ህኮት ዳ ኣበሃል።
0: እሺ ኣብዚ ከምዚ በፃሕካ ደሞ ኣይፈለጥኩን ነይረ። ደሞ ካሃተካ ድሕሪ ሰብኣየይ ድግስ ክትገብር ሃሲብካ ሃቀይ
1: እዋ ገብር ሰብኣይ ክኽፅበደ ዳኣ እሞ እቲ ውራይ ክመጦ ኮይነ ዋ ኣንታ ክንሸይ እንተልናዮምሲ ሓንሳብ ካብ ኣዲስ ኣበባ ክሳብ ንመፅእ ተፀበ ክብሉና እዮም።
0: እዚ ትእቢትካ ኣበይ ከም ደብፅሓካ ደሞ ሃቢርና ክንርአና ኮነርኤል ንኣኩም ንፈትወኩም እዩ እስኩም ግን ኣይትፈትዎን ኢኩም።
1: ከመ ቢልና ክንፈትዎ ገዛና ሓዲግና ከይኣክል ፅግዕተኛ ቀይርና እስክንፈትዎ
0: ድሃን ጉንቡህ ጉንቡህ ክትብል ኢካ ካብ ዘመጫ ምስ መፀ ክንርአ ኢና ሽኡ
1: ናበይ ዲ ኸይዱ ደሎ እዚ ኮነርኤል ዲ ክትብልዮ ና ኮንቲነር ትብልዮ
0: ንዘመቻ ንበዓል ወዲ ቀሺ ጓል ሸቃ
1: እንታይ ትብሊ
0: ወዲ ሃሊማ
1: እንታይ ትዛረብ
0: ለለቂሙ ለለቂሙ በዛ እዝኖም ሒዙ ከም ፆም ኢናብዚ
1: ወይ ባጫ ወይ ንዕቐት
0: ሻእብያ ሎሚ ኣኪልዎም እዩ ንኩሎም በቢኢዶም ሒዙ ናብዚኣ ከም ፆም እዩ። ሽኡ ደሞ ክትርኢኩም ንምህረት ዳሃተተ ምህረት ክቦ እዩ ንምህረት ዳሃተተ ደሞ ጥይት ገይሩ ተረር ከብሎም እዩ።
1: ወይንኻት በሉ የስምረልኩም እስኪ ኣብየት ኣብየት ኣብየት በጣዕ በጣዕ ናትኩም ድቲ ናትና ይስጢት
0: እናትና ናትኩም እንታይ ማለት እዩ?
1: ድሓን ድሓን ምስ ውሽጠየ ምስ ውሽጠየ
0: ድሃን በርሄ ከርእካ እየ ደና ደና ከርእካ እየ
2: ኣብዚታት እዩ ምሽ ገዝኡ ኣብዘን ገዛውቲ
3: እቲ ገዛ ኩሕዲጎዎም እዩ
2: ዋና እቲ ገዛ መን ድዩ
3: በርሀ ዝበሃል ሰብኣይ ኣሎ እቲ ገዛ ናት እዩ
2: እሞ ነዚ ገዛ ስሕዲጎዎ ማለት ድዩ
3: እወ ደስ ኢል ንደቂኻ ጠርንፍካ ውፃእ ኢሉ ሓንቲ ፀባብ ፍሉይ ሂቦ ኣሎ
2: ዋና ገዛ ክንሱስ ትግዕተኛ ገይርዎ ማለት ድዩ
3: ብዓባያ ሃገር ሕዲጎምና ከለውስ ብዛዕባ ሓንቲ ገዛ ምሕዳጎም ገሪምካ
2: ህዝቢ ኤርትራ ናፅነት ዝርእየላ ነዊሕ ክኸውን ሓፂር እዩ
3: ይበሎ ፈጣሪ
2: እትታውን ክቲ ናፅነት ከም ዝመፅእ ተጠራጢርክ ማለት ድዩ
3: እንተ ዝጠራጥርንታይ ዘጋድላለኒ
2: እዚ ዘረባ ናብ ኣኼባ ደቂርነ ንኺድ በሊ
3: ነዚ ኮነረል ግን ዘይንውስነሉ
2: እንታይ ክንውስነሉ
3: ነካርጆም
2: ወላጀ ዘረባ በቢኢድካ ዝውሰን ነይሩ ተዝኸውን ሰውራ ክሳብ ሕጂ ምሰረረል ክትኣኒ
3: ኣነ ክሪኦ ከለኹ ከመይ ደመ ይፈልሓ ንመሲልካ
2: ኣትጓል ርግእ በሊ ክሳብ ውሳነ ዝመፃና ካብ ምክታል ዓዲ ንውዕልና
3: እዋይ ዝውሳነና ዓይተ ዝወሃበ ንስጋ ብፆት
2: ኦ ንኺዶ ኣብዚኣ ክንዕልላ ክንሕርዞ ክተትሕዝና ኢኸ ንኺድ ንዕናይ ሃሎ ሃሎ ሃሎ ሃሎ

0: እንታይ ይኹት እኮ ዝሓደረ
1: ፈሊጠ ደ በረ ኣነ ደ የተኩሰዮ
0: ሃይ የበረህ ግራጭ
1: እንታይ ደኣ ሞን ዓይትሓተኒ በረ ተኩስዎ ዶ ኢሎም ኸብ ካልእ ክድሕተት ከም ዝሰኣንካሲ መን ተኩስዎ መን ኣባሪዕዎ ትብለኒ
0: በረ ደሓን ዲኻ እንታይ ወሪድካ ካብ መዓሲ ክንዲ ዝገጭገጭ
1: ፈሪህናታ ኩላ ናይ ኩትሻ ኮይና
0: ዋ ሞን ዓይዲኻ ትጥርጥር
1: ገለ ረኺቦም ኻ ኾኑ ብገለ ኸቲሞም ኻ ኾኑ ሰብሎም እኮ ይእመኒ እዩ
0: ኣልግስ ኣልግስ ካብ ነዚኦም ተሓባብርዳ ብገደለ ይጸድፍ
1: ከማ እንተ ትገብር ድዓ ሰውቲ ምጎደልኩም እኮ
0: በርሀ
1: ብደርጊ ተሓጎም
0: ክላስቁበል ሰብኣይ ዳ ደይጣዓኻ ኣታ ግዳ ኣበይ ትኮስ ነይሩ ንገረና ንዶ
1: ሰብ ጌርና ሰብ ጌርና እታ
0: ወይለይ ወይለይ ኣብዚ ድኹም ዘለኹም ኣታ

0: ሲና ኩም እንደጻኔ
1: ስኾነ ዘረባ ብጽጽ ከይብለካ እዝንለዎ ገረብ እዩት ነገር
2: እምም እምም ሕጀካለኹ በራሕወ
0: ኣንታ ድሓንዲኹም ዳ እንታይ ዳ ትሕሰኽስኹ
3: ነዛ ሓወይ ኣብ እዝኑ ገፈል ጸኒሕዎስ ኡፍ ክብለሉ የ ጸኒሐ
0: እዋዕ እሞ ንስኸር እንታ ኮይኑ ኣብ እዝኒ ካሕሸ ክብለካ ኣሎ
3: ኣነ እውን ኣብ እዝኒ የጥፍ ክብለሉ ጸኒሐ
1: ኣብ እዝና ይጥፍ ክትብለለይ ኣተዓርከተ ሓደ ኺከውን ትመመኽኔታ ኢለየ
0: የኸየ ኣታ ሰብ ዘይትኾኑ ሰብ ዝኾነዩ ነዛ እዋን ዝሓልፋ ዘሎ ሰብ ኩኑ ዋስ
3: እሞ ሰብ ዘይትኸውን እንታይ ግበር ትብለና ኣለኻ ንስኻ ሰብ ዘይትኸውን
0: ኣነ እንታይ ኢደ
3: ጉንዲ
0: ኣቤት ኣቤት ኣቤት
3: ኣብ እዝንብለካ ኣሎ
0: ዋይ በሉ ክድሪኒ ይኹም መን ምዃነይዚ ከፍልጠኩም እየ ኣብዛ ብርከይ ኣብዚያ ኣብዚያ እንተዘይኣስጊደኩም ሲ ቱፍ ቱፍ በሉለይ ትፎ
3: ዋይ
0: ንዓይሲ ጡፍ
3: ዋ ጡፍ በሉለይ ዳ ይበልካናን
0: ዋ በሉ ድሓ ጀጋኑ ምስ ወፈሩን በዓል ክደፍሩን ይጀሚርኩም ካብ ዘመጫ ምስ ተመለሱ ከርኦኩም እየ ከርኦኩም እየ የቐኒየለይ ደቅኹም ድማ ብእዝኖም ተት ተወጢጦም ኣብዚኣ እንተ ደይመፅኦ ጡፍ በሉለይ ግዳፍ ግዳፍ መንበለ መንበለ ድሓን ክንረአ ኢና ክንረአ እንዲና ድሓ
2: ኣታ ትገፁኻ ክጥዕም ጡፍ ክትብለሉ ከለኻሲ
1: ደይ ምቅር ሓወይ
2: ነዛይ ሰፋ ተፃዊትናላ
0: ተላግጭናላ
4: ሰሃቅ ተራኣይኩም ደቅኹም ብጥኢት እቁለቡ እስኹም ደሞ ትስህቁ ኣለኩም ኣብዚ
3: ዋ እንታይ ኢልኪ
4: ኣይሰማእካኒ እንዲካ ደቅኹም ብጥኢት እቁለቡለዉ ኢለካ
0: ኣልክስቲ ከልብሽዋ
3: እምበር ከከልብሽዋ ኣንታ ሓልፈን ዶ ዝበትር
0: ገርግደፍ ዶ ግደፍ
4: ድሃን ድሃን ከርእኩም እየ በርሄ ከርእካ ኢናኣካ ብህልፊ
3: እዋ ኣንታ እንታይ ፍራት እግዚኣብሔር ዶ ይብሎም እዮም ነቲ ውራይ ሲ ክደግሞ እውይ ነየ ናይ ውራይ ዶዮም ድጎሞ ኢሎም ኻ ነቲ ናትካ መርዓሲ ድጎሞ እብሉን ኣለዉ
2: ተመዝገን ተመዝገን ኣምላኸይ ከምታ ባሃገይ ፈፂርለይ
3: ባሃገይ ባሃገይ ማለት እንታይ ማለት
2: እታ መርዓ ክድገም ማረየ ዝደሊ ነይረ ባባ የቐኒየለይ ፈጣሪ የቐኒየለይ
3: ዋ ኣንታ ኣነስ ዘይረኽቦ የብለይን እቲ ስማ ወጢፈ ዘሕለፍኮ ውራይ ሲ ክደግሞ ባሂሉካ
2: ባባ ዘይተረዳእካ ነገር ኣሎ
3: ሽግር ይተሓዚሉ ንደሎ ባባ ይትበለኒ
2: እታ ደርሆ ናይ መርዓውቲ በዛ ዓይና ያ ክትወፅ ደላ ድሓር ከዓ ከምዝተመርዓኹ ዘይፈልጡ ብዙሓት ብዙሓት ሰባት ኣለዉ
3: ስለዚ
2: ኮረኔል ሕጎስ ንሶም ከዓ ሕጎሱ ግን ባባ ብዚኣ ንዶክሓተካ እታ መርዓ ክትድገምቶ ኮይናስ እታ ጓልከ ብድንግላድያ ክትድገም ታ መርዓተይ
3: ኣብየት ነታ ጓልሲ ክትደግማ ደሊኻ
2: ምድጋምቶ ኮይኑ ባባ ኩሉ ክድገም ኣለዎ
3: በል እዛ ዘረባ እዚኣ እሞ ድገማ ማሳ ጌይረ ኣብዚ መንበስ ምስትኻ ጠሰኽ ከብለካ
2: እዋይ እዛ ሰብኣይ ለቑዊሳ ባባ ለቑዊስካ ኢኻ ምሽ
3: ኣነ ለቑሰ
2: እወኖ ንዓይ ማሳ ጌርካ ተሃሪምካንስ ነቲ መርዓ ዳኣ እሞ ናይ መን መርዓ ኢልካ ክደግሙ ኢኻ
3: ዝድገም መርዓ የብለይን ዝወደ ይሕራይ ዶ
2: እሞ መርዓ ከይትደግምሲ ክትርሸን
3: መን ክርሽነኒ
2: ኮረኔል ብእዝንኻ ፂኢድ ከእ ትወልካዩ
3: ዳ ኣንቲ ሓራዲኻ ዶ ትወልድ ኢኻ ደቀይ በል ክትፈልጥ ንኾነ ረል ከድካ እቲ መርዓ ኣይደግሞን የ ዑጭ ኢልካ በሎ
2: ክነግሮ
3: እዎ ንገሮ
2: ክብሎ
3: ኣንታ ወበሎ እንድየ ድብለካ ደለኹ
2: ኣነ ክነግሮ እየ ወደይ ሓሲለይ ገለ ከይትብል
3: ንገሮ ኺድ ርእሱ ዱባ
2: ርእሱ ዱባ ርእሱ ዱባ ወይ ዝባባስ ዝፀርፉ ኮፍ ኢሉ ድ ዝመሃሮ ዘሎ ፀርፉ ኮ ክዕብደኒ መዓት ክዕብደኒ

0: ቶሎ በል
1: እሺ
0: ቶሎ በል አንተ
1: እሺ
0: ቶሎ በል
1: እሺ
0: ቶሎ በል
1: እሺ
0: ተነስ
1: እሺ
0: ቁጭ በል
1: እሺ
0: ተነስ
1: እሺ
0: ቁጭ በል
1: እሺ
0: ቁጭ
1: እሺ
2: ቁጫ ቁጫ ቁጫ ታ
1: ቁጫ
3: እናንተ ሰዎች ዘመቻ ያልሄድኩ ይያለ ጅግና ለልናት ሀገሩ ይወደቀ እናንተ ደሞ ድግስ ማድረግ አማራችሁ ማለት ነው
2: አንታ ገለ ከዛሩ ነው አንታ አመጉሻ ገለ ከዛሩ ነው
4: ኮሮኔል ነጀም ጉልኳይ ያዋጥኩም እንተ ተመሊሰም ከንሪያሚና አንደበርኩ እንኳባጭ ሁልናቀንም ጉልኳይ ነጀምሲ
5: ዋ ዋ ዋ አታ አታ መህሳው መህሳውሲ ትዝበላ ካዘይት ደግሞ
2: ሐቅ እንተ ተዛሪቡ ተነፊሕኮ ይዛሐድር ከምዝ ሳርማ ሐቂ አይመባልዑቱን ያ
3: ተክሌ ምን እያሉ ናቸው
4: ደምታ አለቡ መትኩም ቀሪባያ የህዋትና ድማ ካቱ ቀሪቦም እዮ ምብሉለው
2: ዋአንታ እንታይ ግበሩ ኢኹም ትብሉን ኣደለኹም ኣንቱም ሰባት
6: ጠጊብኩም ፊእፊእ ኢልኩም ኣብ ቤትና

0: ኮፍ ኢልኩም ብልዑ ኢልኩም እስኩም ግን ንርእኩም ኣለና።
1: ኮፍ ኢልኩም ብልዑ ትብሉና፣ ደው ኢልኩም ሽንዎ ኸዓ ትብሉና ኣለኹም። ህኳን
2: ደና የነዚህ ነገር ችግር የለውም።
3: ኮኔሬ፣ አሁን
2: ይሄ ድግስ ትደግሙት አላችሁ አትደግሙትም?
1: ኔናይ ውራይ ክደግሞና ትመርዓ ክደግማ ዋ እንታ መጎስ፣ እዞም ሻዕብያ ዳ ርእሱ ረኺቦም ገለ ፋሕፋሕ ኣቢሎም ሞ ኸይኮኑ እንታነ ዝኾነረን
4: ወይ
1: ኣታ ታ ምሳና ደቂስካ
4: ወለ ናይ ምድ ተተኺሱ
1: ድዒ ነቲ ሓዉ ካደይ ትሓቶ
4: ኣታ ሕጅስ ድማ ኣብ ቅድሚ እዩ ኸዓ ኣብ ቅድሚ እዩ።
0: አንተ ነህ እንዴ?
2: አስደነገጥኩሽ እንዴ? በእነዚህ ውሻዎች ተናድጄ እኮ ነው። ተነሱ፣ አንተ ተነስ።
4: ተነስ ይልናለሁ፣ ተነስ።
3: ወተነስ ይልናለሁ። ዋ
2: ከእኔ በኋላ ያደረጋችሁት ድግስ ትደግሙታላችሁ አትደግሙትም?
3: ዋንታ ክደግሞ እየ እንደበሎ
1: ካበይ ኣምፅኤ እሞ ነዚ ውራይ ክደግሞ
3: ዘስኩ ብሎ ሕራይ በሎ።
2: ላንተ እኮ ነኝ፣ ቶሎ ብለህ ኣሳውቀኝ። ውረድ፣ አንተ ውረድ፣ ልክስክስ ሌባ።
1: ኣታ ንሓውኻ ሕራይ ክደግሞ እየ በሎ።
3: ውረድ በለ፣ ውረድ ውረድ፣ ሕራይ ክነግሩ እየ፣ ሕራይ ውረድ። ኮረኔለ ሕራይ ክደግሞ እየ ኣይትሰከፉ እብል ኣሎ።
2: አሃ ትደግሙት ኣላችሁ? ጎሽ
1: ንህና ምሶም ኣይኮናን ኣነ ንዝን
0: ነብሳ ከይትሕስም ደውበል።
1: ብረት ከውሪ
3: ብራወይ መጎስ እንታ ሕውኹም ደይኮንኩን
1: እዚ ትርእይዎ ዘለኹም ትርኢ ኣለኹም ቋንቋ እዩ ምሳና እምበር ልቡ ምስኦም እዩ ምስኦም እዩ
3: ጭናታ ጭናዊ ጨናዊ
2: ምን ነው በሬ ተጫወትክብኝ በሬ ምን ኣረኩ እንዴ
1: ሓንቲ ደይ ተፅፉዕና ደኣ ኣንቱም ደቀይ ሓንቲ ፅፉዕና እንዶ
5: ኖ ምሩኽ መሰሉ ዝተሃለወ እዩ
1: መዋዕሉ እዩ ፀፊዕና
3: መዋዕሉ ጨፍጭፍና እዩ
1: ሓንቲ ፅፉዕና እንታ
5: ምሩኽ ኣይረምን እዩ መሰሉ ዝተሃለወ እዩ ሕለፍ ንዑናይ
1: ሕለፍ ሕሉፍ ሕሉፍ ጭዱዮ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልፅ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣበየነ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኸርስ ንስ ካ ኣልየ ንስ ክብለብካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ከባና ማለት እዩ። ንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡታ ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም።

መደብና ትራን ቀዳም 15 ነሐሰ ሰዓት 2 ፍርቃን ድሕር ቀትሪ ድግማ ሓሙስ 20 ነሐሰ ሰዓት 4 ድሕር ቀትሪ መደብ ናትራን

0: ሕረያቤል ንዛ ቆልዓ ወሊድካ ምፅናሕ ከዓ ኣዝኻ ዕድለኛ ኢኻ። ምክንያቱ በዚ ጋጢምካ ዘሎ ሓደጋ ድሕሪ ደጊም ክትወልድ ዘለካ ተክእሎ ኣዝዩ ፀቢብ።
1: ብምቕፃል ንኡስ መደብና ፍኖተ ህይወት ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ፍፁም ክፍለ ማርያም ኣብ ባህሊ ብሄረ ትግርኛ ዘሎ ደቂ ኣንስትዮ ዝኽተልኡ ባህላዊ ኣለባብሳ እንታይ ይመስል፣ ብዘይክኡ ድማ ንዕኡ ዘሰኒኦ ባህላዊ ስልማት እውን ከመይ ዝበለ እዩ ብሓባር ንከታተል። ኣበይናይ ክሊ ዕድመ እውን ይለብሶኦን ይስለምኦን ይኮና እውን ብሓባር ክንከታተል ኢና። ናብ ፍፁም ክፍለ ማርያም ከስግነኩም ሰናይ ምክትታል።

0: በብዓይነቱ እናተስማት ኣለዉ ክዳውንቲ። ቅድም ግን ኣብቲ ግዜቲ ራዛት የላ ሽፎን ናይሎን የን መፅአን ድሕሪ ጀዲድ ማለት እዩ።
1: ዕንዲ ወደይ ዕንዲ ወደይ መልሽ ክመልሰካ ናብዛ ኸደይ እዋኣና እዋኣና በቃሓኻ ጸለምቲ ሸኾና እንክሰትያ ኸውሑ ደጓድና እንክበልዓ ሳዕሪ ደመንምና በቃሓኻ ጥንቅልዒት ቅርነን መሰንበሳ ይሰትያ ደኒነን ስለምንታይ ንዓኻ ኣሚነን እንዳቦኻ ተምዓበ ዓበይቶም ድጠመየ ደብልዑ ፈትቢቶም ዳዓረቐ ድኸድና ኣንቢቶም ኣታ ዕንዲ ወደይ ዕንዲ ወደይ መሸክ መሰካናብ ዝኸብደይ ንሕሰይ ዝወደይ ኣቦኻድና ካብ ሓሕጅወን መጥዩ ኸበረኻ።
2: ኣብ ሕብረተሰብና ዝተፈላለዩ ፅምብላትን ውቅዕታትን ተኻይዶምን ይካየዱ ኣለውን። እዞም ድግሳት እዚኣቶም ብዝተፈላለዩ ኣልባሳትን ሽልማትን እዮም ዝደምቁን ዝምዕርጉን ዝነበሩ። ይኹን እምበር ሎሚ እናሃሰሱን እናተተክኡን እዮም ዝኸዱ ዘለዉ። ንሎም እምበኣር ምስ መበቀላዊ ኣስማት ኣልባሳትን ሽልማትን ኣብ ብሄር ትግርኛ ዘላለ መደብ ሒዝናልኩም መፂና ኣለና። ሰናይ ምክትታል።
0: ድበልባ ዝበሃል ነይሩ ስሬ ዝዘውር እዩ ዘዋራይ ደቂ ሃብተማት ዝገብሮኦ ነይረን። ሕጂ ለሚንካ ኣንገት በላይ ድበልባ ስሬ ብታሕቲ ዝምለስ እዩ ኣምባር እዚ ደቂ ሃብታማት ወይ ከዓ ደቂ እቶም መሳፍንቲ ዝበሃሉ ዝሽልመኦ ዝነበረ እየን ሽልማት ዝነበረ በዚ ምርዓ ዋሳተን ዘየብለን ከዓ ልሚነን ወይ ሎሚ ሎም የምፅዎ ሞ ብግሪ መምፅዎ እተን ደቂ ሃብታማት ናተን ድበልዋ ዝበሃል ስረ ነይርወን ካብተን ዘለውን ግን ግድን ኢኻ ሒሽካ ትኸይድ ብደይ ድበልዋ ኣይትኸይድና ነራ ኣይትወፅ ያ ነራ ጓል ስረ ሽዑ መፍትሒ ስረ ተባሂሉ ኣብ ግዜ መርዓ ብኡያ ትወፅ ነይራ መፍትሕ ስረ መርዓት ምስ ኣተወት ሰብኣያ ክዳን ክውፅዮ ምስ በላ መፍትሕ ስረ ክፈለኒ ትብሎ ትውሃባ ቅርሺ ሕጂ እሱ መፍትሕ ስረ ከይሃባ ክዳን ኣይተውፅን እያ ጀዲድ መጀመርያ ከምዝገሮም ይኣስርዋ ነይሮም ጓል ገብራይ ትበሃል ተኣስራ ከምዚ ገርካ የማን ፀጋም ገርካስ በዚኣ ትእሰር ብድሕሪኡ ብኢዶም ሰፊዎ ወዳይ ወዳይ ብኢድ ይስፈ ወዳይ ክዳን ናይ ዓበይቲ ኹን ናይ ናእሽቱ ወዳይ ድሕሪ ወዳይ ሽንሽን ከዓ መልሹ መፅ ሽንሽን ከዓ ብማኪና እናተሰፈየ መፅእ ኣብዚ ሕብራዊ ግብሪ ኢሎም ሽንሽን ዘለዎ ከዓ ሽንሽን ከዓ ክደና ምስ ተመርዓዋ ከዓኒ እድያት ገብራሉ እድያት ዘለዎ ካብ ሽንሽን እድያት ዘለዎ በዚ ይክደን ጀዲድ ነይሩ ብድሕሪ ጀዲድ በዘቕዘቕ መፅዩ ድሕሪ በዘቕዘቕ ራዛት የላ ድሕሪ ራዛት የላ ሽፎን እንዳበለ ዝጋዕብ ዘለናዮ
2: ብተወሳኺ ኣብዚ ሕብረተሰብ ኣብ ዝተፈላለዩ ክሊ ዕድመ ዝግልገለሎም ዝነበረ በብዓይነቱ ኣስማት ዝሓዙ ብርክት ዝበሉ ባህላዊ ኣልባሳት ከም ዝነበሩ እውን ብኣካል ዝተዓዘብናየ ነይሩ።
1: እዛ ኢደ ጠባብ እዚኣ ትበሃል እዚኣ ስጓኣጓቡ ዝከለዉ በዛ ሸራፍ እዚኣ እዚአን ሸራፋት እዚአን እዚ ቀደም ኩሉ ጓሂሉ ይነሩ እዚአን ደቂ ተባዕትዮም ክደንዎ ነሮም ደይተመርዓ

0: ወደይ ተመርዓዊኦን ክደንወን ነረን እዚአን እዚአን በዚ ሸራፍ ስጋ ብጓሶት ከለዉ ስጋ ኣኹ ኢሎም ከለዉ ክደንወ ነረም እዚ ወይ ናይ ጓሶት እዚ እዚ ብድሕሪኡ እዚ ስረ ብርክ እዚ ናይ ኣቦታትና እዩ ኢደ ጠባብ ከምዚ ሕጂ ያ ዝፀንሐ ክነበረት ገረ ኣሲረ ምስኣገሮም ይክደንዎን ኣብ ኩላ ኣትኸይቲ እያ
1: ኩለን ከም እየን እዚአን ሕጂ ስረብርክ ይበሃል እዚ ስረብርኪ
0: እዚኣ እንዳ ስረብርኪ እታ ስረብርኪ እዚኣ እያ ድሓን ኣሳፊ እዩ እንዳተጠይቀ እምበር ኣለዉ ድሰፊይዎን እዚ ፍሉጣት ኣለዉ ድሰፊይዎናቱ እዚ እዚኣ ናይ ኣቦታት እዛ ክዳን እዚኣ ድማ እዚኣ ድማ ናይ ተመርዓወት ጓለ ንስተይቲ ናይ ተመርዓወት ጓለ ንስተይቲ እዚኣ ትክደና ነራ ንጀዲዳ እወ ንጀዲዳ እዚኣ ከምዚኣ ኢላ ተቐምቂማ በዚ እታ ይቕምቆም ነሩ ጠለሽ ገርካ መሳቅል እንዳውረድካ ቀደም በዚ ይቕምቆም ነሩ እዚኣ ሽንሽን እያ ትበሃል እወ ሽንሽን እያ ትበሃል እዚኣ ቀደም ትክደኖ ነበርና እዚ ነደታትና ክዳን የሎን እምበር ወዳኢኡ ምስ እጅጉኡ ተሸብሸበይ ወዳኢ ሌጣ እወይ ከምዚ ክሻ ሌጣ እዩ ነይሩ እዚ ዝሸንሸን እዚ እዚ ቀደም እዚ ተገሊጡ ተገሊጡ ኣደላ እዚ ረእኻዮ እዚ በዘቕዘቕ እዚ እዚ ንመልክዕ እዩ ወዚ ንኣፍ ልቢ እዚ እዚ ንመልክዕ እዩ እዚ እድያት እዚ ድማ መልክዕ እዩ ዝሕጂ ናይ ዓበይትን ናይ ናእሽትን ትክደኖ እዩ ኣብ ጓላ ጥራአን ዶ ክደኖኦ ነረን ነዚ ክክደና ከሎ ቀደም ቀደም ተመርዓዋ ሳዱላ ቁኖ ቁነና ነረን ሳዱላ ቁኖ ተቀኒነ ከምዚ ኣገር ከምዝደንበ ቁነና ነረን ሓማተይ ሳዱላ ከይቁናኒ ሓማተይ ከሊአናኒ ይብለአ ነረን ነዚ መልሸን እወይ ነዚ መልሸን
1: ሳዱላ ቁኖ ሕጂ እዚ ምስ ሳዱላ ቁኖ
0: ንሪኦዮም ንር ሓደ ክረምቲ ዳሕራይ ግዜ ድገም ኢደውኒ ደጎምኩን ሳዱላ ተቆኒንካ ከምዚ ገራ ከምዚኣ እንዲኣ ኣንቋሪቦ ሳዱላ ከይቁናኒ ሓማተይ ከሊአናኒ ትብታሰይቲ ወዲ ነሩ ቀደም ቁኖ ዋላ ቁኖ ብነንበይኑ እዩ ነርዎ ቀደም እወይ ነሩ ብድሕሪኡ ሳርያን እዚ ናይ ወዳት እወይ ሳርያን ናይ ወዳት እዚ ብድሕሪኡ እዚ ክዳን እዚ እዚ ብርጓዱ ከምረዛተላ እዩ ግዜያዊ ዳ ኮይኑ ተኸዲንናዮ እምበሪ ብርጓዱ ከምረዛተላ እዩ እዚ ረዛተላ እዩ ድሚ ዋላ ምጥኦም ኮኑ እዚ እወይ ረጉድ እዩ እቲ ሽፈን መንማን እዩ እዚ ረኽዮ ረዛተላ እዩ ቅድሚ እዚ ሕልሕሎ እዩ ነሩ ሕልሕሎ ብጡጥን ብፈትሊ ጡጡን ብማዕተብ ጠለሽን ተኣለመይ ሕልሕሎ እዩ ነሩ ብድሕሪኡ እዚ ሕዛብ እዚ መፅ እወይ ወላት ሕዛብ ቀዳማይ እንዳሕረወይና ኣለዎ ወዲ ነበረ ናይ ቀደም
2: ይኹን እምበር ኣብ ዝተፈላለዩ ኣጋጣሚታት ኣብ መንእሰያትና ዝረኣዩ ዘይምዕሩ ኣለባብሳ ክዳንን ሳእንን ንባህልና ዘይውክልን ክእረም ዘለዎ ምዃኑን እየን እዘን ኣዴታና ዝረዳኣ
1: እዚ ሰለስተ ሽማግለ ይበሃል እዚኣ ማዕተብ እዚኣ ከዓ ጥንታዊት ማዕተብ እያ እዚኣ ብካልኣ እዩ ሰርኒዮም ቀደም እዚኣ ጥራሕ ትፍለጥ ነራ እዛ ማዕተብ እዚኣ ቀጠልያ እቲ ካልእ ስልማት እኳ ምሳና የለን እዚ ሕዛብ ይበሃል ምለብሽድያ ዘለዳ ክዳውንቲ ጀዲድ እዩ እዚ ከዓ ሸረኽ ወይ ከዓኒ ሃራምበ ተባሂሉ ይፅዋዕ ሳእን እዚ ሕጂ ኣብዚ ክንሪኦ ከለና ኣብዚ ገለ ባህልታት ሕጂ ያታዊ ባህሊ ክዳን ተኸዲኖም ሲ ፃዕዳ ጫማታት ገይሮም ፃዕዳ ጥላፍ ጥላፍ ዘለዎ ጫማ ዘበናዊ ገይሮም ትሪኦም ኢኻ ሕጂ ሕጂ ዋ እቲ ክዳን ጀዲድ ክስታይ ገይሮም ሲ እቲ ሰኣንስ ከምኡ ድ ኣመላልሳ እቲ ንብል ኢና ክንዕልል ከለና ሕጂ እንታይ ክኸውን ኣለዎ እተን ኣካድና ንድሕር ባህላዊ ለጉሸማልዮም ኮይኖም እተን ሰኣን ከዓ ወይ ሸረኽ ከምዚኣ ክትከውን ኣለዋ ወይ ከዓ ጥላም ከምዚ ድወደቐትካ ኣለዋ ተሃር ናይ ሃራምበ ሰኒን እተ ሕጋውያን እተ ናይ ቀደም ሰኣን ዝነበራ
2: ኣብቲ ሽዑ እዋን እተን ወድናማት ኣዴታትና ነቶም በቢ እዋኑ ከም ሞዳ ወይ ፋሽን ዝመፁ ዝነበሩ ባህላዊ ቁኖን ኣልባሳትን እውን ብመንገዲ ኣፋውያታ የዚማሎም ከም ዝነበራየን እዘን ኣዴታትና ዝዝክ

0: ትራ
1: ሳነይ ካዮ ክዳነይ ካኪ ክዳነይ ካኪ ንዕኽማላእኪ ሳነይ ካዮ ክዳነይ ባኖ ክዳነይ ባኖ ጓልዓድኻ ንትምኖ እንዳውኒ ደርፉ ትበሃላ ጥብቆ ብኢድ ትስፈ ነራ ቅድም ብኢዶም ሰፊዋ ነይሮም ሕጂ ብክዳን ትስፈላ ጥብቆ እያ ትበሃል ንሳ መጀመርያ ቆልዓ ዝክደና ምስ ዓበይ ከዓ ኢደ ጠባብ ኢደ ጠባብ ከዓ ዞም ዓበይቲ

0: ሳርያ ካኪ ይተባይል ጽዋዕ ነበር ሳኒ ኳዩ ክዳኔ ካኪ ገለ ናልካ ዝድረፍ ንሲ ካኪ ሳርያን ተባሂሉ ካ ይጽዋዕ ድሕሪ እዩ
1: በላ ናይ ሕጂ ዳ ንድረፍ በሪ ተኸደኒ ናቶም ሰብኡት ክዳን
2: ጀዲድ ሓሊፍ እዩ ሕጂ ናይ
1: ፅንሕነ ሳንደይ ተኸዲንካኒ ወዳየ ምረይ ሓንዳየ ተኸዲንካኒ ወዳየ ምረይ ሓንዳየ
2: ተኸዲንካኒ ወዳየ ምረይ ሓንዳ
1: ተኸዲንካኒ ጀዲድየ ናብታ ሓውንድድየ
2: ተኸዲንካኒ ጀዲድየ ናብዛ ሓውንድ
1: ተኸዲንካኒ ጀዲድየ ናብታ ሓውንድ
2: ዲዴ ናብዛሓ ውንዲ
1: ኮረኮረይ ክይዲ ጀዲደይ ንዕወንብዲ
2: ጀዲደይረኮረይ
1: ክይዲ ጀዲደይ ንዕወንብዲ
2: ጀዲደይረኮረይክዲጀዲደይንዕወንብዲ ጀዲደ
1: ካብ ርእዛት የላ ጀዲደይ መዓር ወለላ
2: ጀዲደይ ኣዝያት የላ ጀዲደይ መዓር ወለላ ጀዲደይ እዚ ሕጂ ነቲ ዝራዛት የላ ምስ ተኸደና መቓሪቱ ምስ ረኣይኦ ንጀዲድ ደርክ ክዳን የለን ብመሰረቱ ሕጂ ካብ ራዝያት የላ ጀዲደይ መዓር ወለላ ኢለን ከዓ ተመልሸን ራዝያት የላ ምስ ተዓምኦ መቓሬቱ ተረድዮ ኣለ ጀዲድ ኩሉ ነገራት ትኸውን ክዳን ለይትኻ ትኸውን ነፀላ ትኸውን ኩሉ ነገር እያ ትኸውን ጀዲድ ሕጂ መቓሬቱ ምስተረድኦ ራዛቴላ ምስተኸደኖኦ ራዛቴላ ክዳን ለይቲ ክትገብራይ ትኽእልኒ ኢኻ ራዛቴላ ቁሪ እያ ተቑረካ እያ ጀዲድ ግን እታ ዝበለፀት ክዳን ትኸውን ክዳን ለይቲ ትኸውን ንኩሉ ነገር ስለ ትኸውን ሕጂ ምስ ዝተማቐረ ኣሽዑ ካብ ራዛቴላ ጀዲደይ መዓር ወለላ ጀዲድ ብዙሕ እዩ ተደሪፉ ባዳሕራይ ጀዲድ ናብ ራዛቴላ ምስተሰጋገረ
3: ንዝተፈላለዩ ኣጋጣሚታት ዝውክሉ ኣወና ዝፋነፀላ ናይ ክልቲ ፆታውን ገለ ካብቶም ኣብዚ እዋን እናሃሰሱን እናተቐየሩን ዝኸዱ ዘለዉ እሞ ክዕቀቡ ዘለዎም ባህላዊ ውርሻታትና ምዃኖም ድማየን እዘን ኣዴታትና ወሲኸን ዘረዳኣ
0: ኣተዓጥቓ ብዙሕ ዓይነት እዩ ዘሎ ኣተዓጥቓ ከበሮ ክትወቅዕ ከለኻ ትዕጥቕ ብዝግተዓጢቕካ ሓንቲ ነ ዘለፍ ተብሎኒ ይዓጥቅዋ ከም ሰብት ሓደ ኣተዓጥቓ ከዓ ድድግ ተዓጢቆም በዚኣ የውርድዋዮም በዚያን በዚያን ኣለዎም እዚ እስታ ይገብሩለን እዮም ናይ ጓይላ ናይ ከበሮ ናይ ሳዕሳዒቲ ኮይና ከዓ ሸብሽብካ ብዳሓር ከምዚኣገርካ ተምፃ ናይ ሳዕሳዒቲ ንድሕር ኮይና ናይ ሓዘን ንድሕር ኮይና ድማ ልክዕ ከምቲ ናይ ሳዕሳዒቲ ትመስል ኮይና ብከምዚ ትሕዛኒ ኻሳ ናይ መልቀስ ስለ ዝኾነ ጠዊካ ኢድካ ከምዚኣገርካ ትሕዛ እዚ ናይ ሰብኡት ኩምዘፉ ከለዉ ከዓ ክልቲኡ ከዓ ክልቶ መንከቦም ተወንሲፎም ክበሽ ከለዉ እውን ትሪኦም ዓፂኦም ዝገብርዎ እዮም እቲ ኣብ ቤተክርስትያን ክኸዱ ከለዉ ሕጂ ኣብና ንጉስ ክትኣቱ ከለካ ማለት ስለኾነ ክትኣቱ ከለካ ድማ ቆቢዕኻን በትርኻን ኣብ ደገ ገዲፍካ ሓደርኩም ወይ መዓልኩም ኢልካ ርእስኻ ድናኣቢልካ ተኣቱ ክወፅ ከለካ ድማ ይቐኒየለ ኢልካ ትወፅእ ወላ ይበድልካ ተሓጎሳይ ተሓጎስ ቐኒየለ ኢልካ ትወፅእ ንሱ ባህልና ይቐኒየልና ኢልካ ትወፅእ ናይ ኣንስትቲ ኮይኑ ከዓ ኣብ መዓልቲ ውራይቲ ኮይኑ ከምዛ ሕጂ ገርያ ዘለኹ ኣብ ሳዕሳዒትን ስዕስዒና ሓደ ኢድና ውፅኢና ኣብ ውራይቲ ኮንካ እውን ሓደ ኢድካ ኣውፅኢካ ከምዚ ጌርካ ንውንዘፍ ናይ ደቂ ኣንስትዮ ናይ ኣዴታት ማለት እዩ ቀብሪ ክኸውን ከሎ ከዓ ከምዚ ሕጂ በዛ ኣሲርካ ወይ ሓደ ኢድካ ኣውፅኢካ ከምዚ ጌርካ ዘይኮነ ተዓጢቕካ ኢኻ ትኣቱ ተዓጥቓ ናይ ቀብሪ የማን ፀጋም ተወንዚፍካ ትሽብሽቦ ኣብዚ ይሽብሸብ ናይ ኣንስቲ ማለት እዩ ቀብሪ ናይ ቀብሪ እውን ዘፎ ቅዳት ግረን ተዓጢቐን ሸብሽበን ሱ ሳታ ሓጋዊት ናይ እንታይ ድበሃል ድሕሩ ድመፀ ብእድያት ኣብ ዝገርና ኣስርኦ ሕጂ ወላ ሓደ ኢድና ውፅኢና ከምዝገርና ስመሽና ከምዝገርና ጠውና ከምዝገርና ንውን ዘፎ ታያታዊት ባህሊ ናይ ግዜ ሓዘን ግን የማን ፀጋም ሰንዲኻ ብቕናት ገርካ ተዓጢቕካ ትሽብሽባ
3: ልክዕ ከም ኣልባሳት ኣብቲ እዋንቲ ከም መመላኽዒ ደቂ ኣንስትዮ ኮይኖም ዘገልግሉ ዝነበሩ ዝተፈላለዩ ሽልማት እውን ኣብቲ ዝነበረ ዕላል ተላዒሎም እዮም
0: ናይ ሽልማት ንድሕር ኮይኑ ጓል ክትሕፀ ከላ መስቀል ትገብ እዛ ቅርሺ ትበሃል ኣላ እዛ ቅርሺ ገራ ትሕፀ ድሕሪኡ ክትምርዖ ከላ እዚ

0: መስቀል ኣላ እዚ እውን ዝብጦ መስቀል እዚ ሰለስተ ሽማግለ ይበሃል። ዝብጦ መስቀል ዝበሃል ኣሎ ከዓ እስካብ ዓብዚ ዝወርድ ዝብጦ መስቀል ሰለስተ ሽማግለ ተሓናቀ ሰለስተ እዩ ዚ ትሰርዖ። ኣብዚ እውን ኩትሻ ማይምነ ተባሂሉ ዝፅዋዕ ናይ ማይምነ ኩትሻ እዚ ናይ ማይምነ ዝፅዋዕ ማይምነ ስራሕ ስለ ዝነበረ ናይ ማይምነ ተባሂሉ ይሽለማ። ንስኢዘትሽለ ተላል ዝበሃል ካ ኣብዚ ናይ እዝኒ ቃሊ ቤት ነይሩ መጀመርያ ክትሕፀ ከላ ተላል ኣብዚ ገይራ ኣብዚ ተላል ገይራ ተሕፀ መርዓ ንድሕር ኮይነ ክትሻ ማይምነ ሰለስተ መስቀል ገራ ተብል ሕጂ ተላል ቅርሺ ናይ ሕፂት እዩ ምስ ተመርዓወት ከዓ መስቀል ሰለስተ ሽማግለ ዝብጦ መስቀል ትገብር ሻም ተኣስር ኣብዚ ሰለስተ ዕንቁ ኣለዮም ፀንያ ንበር ኣልቦን ኣልቦ ተባሂሎም ከምዚ ናይ ብሩር ዓይነት እዮም ዝመስሉ እቶም ኣልቦን ዝበሃሉ ፀዓዱ ሶም ዘለዎም ገሮም ሓደ ቀይሕ ሓደ ሰማያዊ ወሲኽን ከዓ ሻም ይበሃል ከዓ እሱ። እዚ ከዓ ሽልማት ናይ ታጓል ኣንስተይቲ ይመስል።
1: እቲ ዝነበረ ድሙቕ ባህላዊ ዕላል ድሕረ ባይታ መርዓ ጓል ሓየሎም እውን ገለ ካብቲ ነቲ ዝነበረ ሃዋህ ድምቀት ዝፈጠረሉ ሓቀኛ ዕላል እዩ ነይሩ።
2: እክሊኦማ መርዑ እምበር ንዓይኮ የ መርዓ እውን ይሽዑ ሰብኣየ ንዓይ ክወስለ ንከሎ ቀደም ክወስለ ንከሎ ዳሖማይ ናይ ለበሳ ክዳን ገረም እዮም ወሲዶምኒ ደረ ማርያም እንድዩ ናትካ ክዳን ኣይነበረን ቀደም ተቐዳመይቲ ተመርዓወት እሳድ መለሰታ ንኩሉ ህዝቢ ድካፈላ ነሩ እንዳሓፀበ ቀደም ሓሙክሽቲ ገርካ እዩ ድሕፀብ ነሩ መቂዒ ገርካ ሽቶራ ገርካ እዩ ድሕፀብ ነሩ ሳሙና ይፍለጥኒ ነሩ ቀደም ብዙሕ ሽግር ይሓልፊ ቀደም እወ ሕጂ በዚ ክዳን ደበሳ ገሮም ተመሪዖም ርጉማት እንድን ምስኣቶ ክፀርፋ ንከለዋስ ናይ ለበሳ ክዳን ናይ ለበሳ ፅሕፅሕ መሊኣታ ኩላ ነብሳ ይብለኻ ሕጂ ክምርዖ ከለኹ እዚ ክተመርዓዊ ሞ ደባላ ስረ ዚኣ እትለበልባልና ተዓርቕ እያ ዓጥቕያ ኢለናኒ ከመይ ገረ ክዕጠቆ ኢለ ስረ ይፍለጥኒ ነር ቀደም ንሳ ግን ትፍለጥ እያ ነራ ተባልባላ ናይ ደቂ ኣንስትዮ እዚም ስዕጠቃኒ መብትሒ ስረ እየ ክብለኩ ከሎ ኢለን መብትሒ ስረ ክብለኩ ከሎ ሓሙሽተ ቅርሺ ሃበ ንበል እዮ ይብላኻ እቲ ሓሙሽተ ቅርሺ ብዙሕት እያ ነር ቀደም ሕጂ ንስኻ ደይ ትፈልጦ ፅረፍ መሰምሳያ ካዘን መርዓቲ ኣምሺ ኣምሺ ኢሎምን ክወጣ ከለዋ እቲ ሰብኣያ ገዛ ክዕፀ ኢሉ መፃ ከለዋ ሕጂ መፅኢል ስቕሪ ክብለካ ከሎ ንስኻ ትፈልጦ ነገር የብልካን ክቐርበካ ከሎ መፅኢልካ ሽዑ ንስኻ እንታይ ከም ድገብረካ ደይ ትፈልጥ መፍትሒ ስረ ይወሃብ ብሎ ሰብኣይካ ድማ ብሹም ይፅዋዕን ይነሩ ነውሪ ዩ ንርቀዶም እወ መፍትሒ ስረ ይወሃብ ትብሎ እንታይ መፍትሒ ስረ ይወሃብ ለካ ክመፃካ ከሎ ስሪ እንዳውፀ ባህረይ መፍትሒ ስረ ይወሃብ መፍትሒ ስረ ይወሃብ ትብሎ ነታ ድማ ዕድካ ጥርያ ጥኒዕኻ ዳሕራይ ነዛ ስሪ ከገፍፍፍ ኢሉ ክቐርበካ ኢሉ ምፅእ ምስ በለ ውይ ትብል ብኣውያት ድሕፀኒ ንርቀዶም ሰብ ትሕቲ ዕድ መስለ ድምርዓዋ ሕጂ ትገለገለ ይክርድድ ምስ ከርደዳ ማይ ገረን ኣገበረ ኣልክወን ማይ ገረን ኣቆርበት ኣልክወን እዎ ቀደም ዶ ቀደም ዳ ጉዳም ይነሩ እዎ እዛ ትሕቲ ዕድ መሓቆም እንድዮም ወከምከምወ ሕጂ ምስ ከድካ ሽዑ ትመላለስ ትመላለስ ብኣ ሰኪሕኻ ነቲ ሰብ ኣይትፀልኦ ተኣብዮም እሱ ድማ ገለ ደለካ ተኮይና ሒማያ ስኬማይ ኣይፈትሕኒ ሒማኻ ይትግፋዕ ጓጉር ፀባይ ትድፋ ንስኻ ከመን ትረእየካ እቲ ቀዳመይቲ ደስን በደካ ትረእየካ ንዓ ኣፀሊእኻ ትጠፍእ ትኸይድ ነርካ ቀደም እንዳ ሰብ ትዕቆብ ደልዮም ተፀቢዮም እዛ ፍቕርናይ ንብትናኒ ኢሎም ተፀቢዮም ተፀቢዮም ይወስዱኻ በርቀደምሲ ምስ ሕገን ይፋትሓ ነረን እየን ምስ ሕገን ጠፋእ ነረን እየን ከምዚ በዓል ኣነ ሕጂ ኣክንደይ ግዜ ተመላለሸም እዮም ረኪቦም ንካሊእዮም ረኪቦም ንበር እሱ ይረኸበኒ ናዓይ እቲ ካልእ ዳሓርባይ ተመራዕኽዎ እሱ ይረኺብኒ ናዓይ ቁርብ ዕድመ ወሲኸ ፈሊጠ ቁርብ ሓሲበ ወ ስንኻ ንኸሽካ ድብ ናተይ ድኣውያት እያ ክልተ ወርሒ እንዳተቆጥቆጥኩ እንዳተወቃዕኹ የእውዮ ኩላ እዛ ነብሰይ በሰላ እያ በትሪ ገር ቅልጥ ቃሌጦ ዩ ነርቀት ቀጢም በትሪ ዩ ነር ቃሌጦ ቀደም በዛ ቃሌጦ ገር ቅልጥ ጠብለን ምቁራ ምስ ከላእኽዎ ወይ ክብል ሓድር ኣንተ በይድ እወደ ለመንኮን ትኸውን ይብላ ሰይ ተስፋ ዝጊኣ ትኸውን ተእውደላ ይብላ ከምኡ ይብላ ነረ ሰይ ተስፋ ዝጊኣ ትኸውን ተእውደላ ሰይኣ ተእውደላ ጓለይ ደይ ገድማ ደይ ዕብያ ይብላ ከመይ ገር መንዳርኣያ ስክብል እዩ ይበሃል እዎ ናይ ስጋ ኮይኑዎ ድማ ሱ ሕዚ ከምኣ እንዳገርኩ እዩ እንዳበልኩ እንዳታ ሓፂነይ

0: ኣይቆም ኩሉ ሕጂ ንዕኡ ክሪኦ ከለኹ ድሕሪኡ ክንደይ ሰብኡ ትፈትሐ እየ ተመሪአ እየ ንዕኡ ክሪኦ ከለኹ ሕልፍቲ ኮይና እትረአየ ንሳ ይስንብድ ንዕኡ ክሪኦ ከለኹ ይሃድም ጠፍእ ኣሎ ነርዎ ኣይ ንሪኦ ንዕኡ ክሪኦ ከለኹ ሸውዓተ ሽንጥረየ ዝሰግር ይጠፍእ ብድሕሪኡ ድቆረቡ ንሰብኡት ረኸየ እዚ ሰብኣይ ጠሊኣ ተማትፍታይ ላይለ እንደዚ ተመጢለ ብክታብ ጎርካ ምስ ተፈላለየ ገርአ ተመጢለ እዛነይ ወ ሰብኣይ ክርኡ ከለኹ ሽዑ እንታይ ይብሉ ነነረም ከምዕሮ ኣብየት ኣብየት ስረ ክወፅእ ከሎ ማዕፆ ክዕፆ ከሎ ክንደይ ትሕፈት ፊት ኣብየት ድማ ብዞም ዓበት ይ ድማ ኣነ ትመፀኒ ምሸት ኢለ ፀሓይ ክትዓርብ ከሎ ዛልበይ ዕርብ ትብልነራ ብኣውያ ትወዲ እያ በቲ ሕፃን ክልተ ወርሒቲ ሓፂነይ ነዛ ሓማተይ ኣደይ ሕጂ ስደድንሞ ኣብ ጎዛን ፅፋይ ለቐጫስን ክታቢለ ቡንከስቲ የክየ ሕጂ ውፅንካ ዛ በቲ ሕፃን ንብላ ነረን ሓማተይ ክልተ ወርሒ እንዳተቆጥቆጥ ኩላ ነብሰይ በሰለ እያ እተትሪኦ ነብሰይ በሰለ እያ ቀደም ድማ ንዕኡ ተደይረኸቡ ንድዒ ገለ ሽመት ነርዎን ድዩ ንሰበይት ሕጉ ተደጥፊዋኸ መኾም ብያብ ርእሱ ገሮም ኣሊእ ፈላሲ ገብርዎ ፈላሲ ገሮም ኣሊእ ብሉ ብደይ ልቡ ሸጣን ይቕትዎ ሽዑ ብደይ ልቡ ኣብ ሸጣን ይቕትዎ ነሮም መኾም ብያ ገሮም ኣሊእ እንዳበል ርግፃ ርቕፅሉ
1: ኣብዚ እቲ ኣብቲ እዋን ዝድርፍ ዝነበረ ባህላዊ ደርፍታት ነቲ ዝነበረ ክዳውንቲ ብልክዕ ዝገልፅን ዝትንትንን ከም ዝነበረ ካብ ኣፈን ዝረኸብናዮ ህዮ ኣምነት እዩ
0: ራዛቴላኻን ዮ በሎ ይፅላኣንሎ ራዛቴላኻን ዮ በሎ ይፅላኣንሎ ራዛቴላኻ ብላ ጨርቂ መወድኡ ወርቂ ሽፎ እንተተቐደደ ይልገብ ድኽን ሽፎ እንተተቐደደ ስልገብ ድኽን
2: ኣዝዩ ረቂቕ ስለ ዝኾነ እቲ ሽፎን ክልገብ ስለዘይክእል ሕጂ ሽፎን ምስ ተቐደደ ስልገብ ድኾን ጀዲድ ትልገብ እያ ረተቴላ እውን ትልገብ እያ ሽፎን ግን
0: ሽፎን ምስ ተቐደደ ስልገብ ድኾን
2: ረቂቕ ሽፎን
1: ኣብ መወዳእታ ነቲ ኣሳልዩ ኣብዚ ዘብፅሓና ክብርታትናን ውቅዕታትናን ናብ ዝመፅእ ወለዶታት መታን ክመሓላለፍ ብዝምልከቶ ኣካል መፅናዕቲ ተገይሩ ክእከብን ክዕቀብን ከም ዘለዎየን እዘን ኣዴታትና ዝላበዋ ወዳሓንኩም
2: ምዕባለ ምስ ግዜ እንዲኻ ትኸይድ ምስ ግዜ ምዕባለ ክትከይድ ዋላ እንዳጎየኻ ምስ ግዜ ኢኻ ትጎይ ግድን ናብቲ ናይ ቀደም ዝነበርካዮ ተመለስ ኣይትብሎን ኢኻ ግን ኣብ ግዜ በዕላት ክኸውን ከሎ ያታዊ ባህሊ ክተብል ከለካ ነቲ ባህሊ ኩሉ በርቢርካ ካብቲ ካብቲ ሓደ ንሕና ብዙሕ ትረሳዕናዮ ኣሎ ሕጂ ዋላ ኣብ ቅድሚት ወፂኻ ክትዛርቦን ቤትካ ክትዛርቦን ሓደ ኣይኮነን ሕጂ ገርካ ፀሚቕካ በትናት ካብ ባህሊ ክተብሎ ከለካ ብልክዕ ክተምፀለካ እቲ ባህሊ ተኣካድና ኣይናይ ምስ ሳእኒ ይኸይድ ኣይናይ ምስ ክዳን ይኸይድ እንታይ ነይሩ ትብሎ እምበር ነናቱ መድረክኒ ዘለዎ ግድን ናብ ናይ ቀደም ግድን ተመለሱ ናብ ናይ ጀሪድ ተመለሱ ናብቲ ተመለሱ ይኮና ንብለለና ግን ብየናይ ምዕባል ነገርና ኢናብዚ ደረጃ ዝበፂሕና ንክንፈለጥ እንተኮይንና ግን መሰረቱ ክንሕዞ ኣለና እቲ የተወባህልና እየ ዝብል

ኣብ መደብናትና እናቐርቦም ትሕዝቶን መደባትና ገሊኦም ኣዛነት እዮም ገለ ድማ ገለ ሓበሬታ ክትረኽብሎም ምባይልና እናባኸም ነብሎም ገለ ካብቶም ንዓኹም ንምዝናይ ንምዝንጋዕ እንዳልዎም ትሕዝቶ መደብና ፋኒ ክሊፕያ ሄኖክ ፀሃየ ካብተን ካብ ማሕበራዊ ሚድያ ተወኪሱ ከስሕቑና ይኽእል ኦም ዝበሎም ቀሪቡልና ኣሎ ሞ ብሓባር ንከታተሎም

Ha ha ha ha ha!

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘሎ ናይ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቁፀሩ ገንዘብ ዝሓፍስሉ ናይ ፅባ መንፀባረቂ ኮይኑ ንረኽቦም። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፂሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናብ ኣቐልዎ ደቂ ሰባት ከም ዝሰርጥ ዝገብርዎ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንትኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳኣኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከምዚ ገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንውር ተግባር እዩ ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላማኦም ዝሃርምሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90 ሚእታዊት ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ፣ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቆማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝተገልጸ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቆፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነዮም ኣብዛ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከም ዛዕባ ልዕልና ክንዘራረበሎም ዝመረፅና ነዘናብዙ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍጻሜ መደብና ምሳና ጽንሑ።

0: ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብርኩ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደምና ክንፈልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝረበኸና ካብቲ ዘንበብናዮም ወይ ከዓ ኣብ ከባቢና ዘለዎ ነገራት ብዝባኣናዮም ዘጋጠሙ ወይ ከዓ ኣብቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕብየን ናይ ኢንዱስትሪያዊ መመላኽዒ እዩ። እቲ ቀዳማይ ዓላማ ናይ ስነ ፅሑፍ ዝኾነ ተባ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪያዊ መመላኽዒስ ከመይ ኣሎ፣ ኣብ ርእሲኡ ከዓ እቲ ሳዕብየንካ ኣብ ሕብረተሰብናስ ከመይ ኣሎ፣ ዕላማ ካልኦቲ ዕላማ ድማ ሕብረተሰብና ሲ ወይ ብሓፈሻስ ህዝብስ እንታይ ኣለዎ፣ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪያዊ መመላኽዒ ዘሎ ሳዕብናት፣ እቲ ኣጋጢሙ ዝብሎ ዘለና ሳዕብና ሲ እንታይ ኣለዎ ዘይኒተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክሊ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾና እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ፣ ኒውፌስ፣ ላምባ፣ ሲቪ ክሪሚ ኮይኖም ረኸብናዮም ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃዕ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም እቶም ሕማማት ረኸብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ ብዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲሑ ኣሎ ኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኡ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላ ስነ ቆርበት ወይ ድማ ፋርማሲስት ሃይዳ ትሓክም ንመሓዛኣ እንታይ ንፅል ክገፅ ክትብላንሽ እዚኣ ንደ ዝጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ። ኣብዘይ ተደለየ ሕማማት
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
1: እቲኦም ዓይነት ጉድኣታት ኣብ ክልተ ኢና ክፊልናዮም ዘለና፣ ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባርን ድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜስ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቃዕ ቆብረት እዩ። ሕጂ ቆብረትና ንድሕቲ ተባቂቁ ናይ ፀሓይ ምፅዋ ክእለትናስ ክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪያዊ መመላኽዒታት ናይ ምምካን ደረጃ ይብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ነቲ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋ ደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት እንስሳ ትወስቶም ዘላ ኢንዱስትሪያዊ መመላኽዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾና የን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዱ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊልናና።

0: ህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት እንዲ ብጀካቲ ቀንዲ ብዕላማ ታርጌት ይርካ እዚኣ ተጠቀማ እዚኣ ፅብቕቲ እያ ዝበሃል ወላ እውን ኣብ ብብሰ ኣብ ቲክቶክ ገለ ዝረአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእየና እዚ ከዓ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅብቕ ዘለኹም ከምኣ ተኸተላ እዩ ዝስኒ እዚኣ ተቐዳሚት ፀላት ትከውን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ ንዕኡ ርእን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ገለፍሉይ ኣጋጣሚ ክህልዎም ከለቶም ተጠቀምቲ ኣብ ክንዲ ብባህላዊ ገይረ ንክለምፀኾና ፅባቃ ዝፍትና ጥሽ ገለ ገይረና ኣብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክዕ ከምትነትን ህዋት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነ ተረክበና።
0: ክቡራት ተኸታተልትና ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን እቲ ዘለና ፅባቐ መነቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ ኣብ መወዳእታ ድማ ንዝስዕብ መልእኽቲ ካሕልፋ ኢና ዕድል ሂብና መደብና ዝዛዘምና
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙና ኣይኮኑን ገንዘብና ከፊልና ነምፅኦም ዘለና እዩ ማለት እዩ ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እዩ እቲ ማዕበ ክንዲ ዝንድሐ ኢፌክት ወይ ማዕበ ክንዲ ዝንድሐ ፀገማት ተሃልይዎ ሲ እቲ ባህላዊ ጌርና ጥዕናና ክንሕሉ
1: ከምቲ ዝበለቶ ዲ እቲ ዝጥቀመሉ ዓይነት መመላኽዒ ኢንዱስትሪያዊ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ንክትፅበልካ ንመዋእል ዕድመታትካ ዝሃሲ ነገር ትገብር ንህላውካ ፈሊጠን ንግዜያዊ ፅባቐ ኢለን ንዘይፈልጦ መልክዕ ንምውና ነቲ ኣምላኽ ዝሃዘን መልክዕ ንሃይብድላ ሓደ

ب1970 ዓመተ ምህረት ወርሒ ሓሙሽተ ዕለት ሓሙሽተ ሰኑይ መዓልቲ ካብዛ እረፋለየ

0: ተኸታተልቲ ድራማ ሳውን 26 ክፋላ ዛዛሚት ትሕሶ መደብ ንኣ ክትከውን ናብኣ ከስክረኩም ሰናይ ምክትታል
1: መሰልጣኒ ስነ ፅባቀ ኣባባ ቤት ትምህርትና ዝተፈላለየ ዓይነት ትምህርቲ ንጉዱሳት ተምሃሮ ስነ ፅባቀ ብዝሓሸ ዋጋ ኣዳልየተልኩም ኣላ መሰልጠኒ ማእከል ስነ ፅባቀ ኣባባ ብዓይነቱ ፍሉይ ብኣገባቡ ድማ ዝበለፀ ስልጠና ቁኖ ምሻጦ ሜክኣብ ንቃሾ ናይ ኢድን እግርን ከምኡ ድማ ፅፍሪ ምትካልን ምፅራይን ብንፉዓት መምሃራን
2: ብዝያዳ ናተን ናይ ተመምሃራ ንፉዓት መምሃራን ኣለና ናተን ሓይሊ ይቐንዲ
1: ክንህበኩም ምካና ብሓጎስ ነበስር
2: ትምህርቲ ኣባባ ስነ ፅባቀ ፀጉሪ ርእሲ ኮይኑ ናይ ቁኖ ኣሎ ከምኡ ናይ ምንቃሽ ካልእ ናይ ምስፋይ ፀጉሪ ገለ ኩሉ ዓይነት ስነ ፅባቀ ፀጉሪ ርእሲ ኩሉ ሙሉእ ኣሎ
1: ኣብ ጥጥሑን ብሉፅን ክፍሊታት ምስ ትምህርቲ ዝምጥንን ዝምችእን መሳርሒታት ስልጠና ክንህበኩም ምካና እንደገና ብሓጎስ ነበስር ብሓጎስ ነበስር
2: እዚ ሕጂ ንባዕሉ ዝኾነ ቤዛ ኣይነበረና ቅድሚ ሕጂ ከምኡ ሕጂ ኣብዚ መወዳእታ ክትበፅሕ ከለካ ከምዚ ክትሪኦ ከለካ ደስ ይብለካ
1: ውፅኢቱ ብዓማውሉ ዘመስከረ ስነ ፅባቀ ኣበባ ኣድራሻና ኣብ ኣስመራ ከባቢ ማጃሕጃሕ ፊት ዶልቸቪታ ካፌ ዝርከብ ናይ ስነ ፅባቀ መሰልጠኒ ማእከል እዩ መሰልጠኒ ማእከል ኣበባ ብድሓን ምፁ

0: ይግና ንመለስ
1: ወይታ ኣብዚ ናይ ሃሪ ኣነ እውን ሰማማይ እቲ ምንታይ ስጎይታ ብፀሓይ ቀትሪ ቆልዖም ሰብኢቶም እያ ኣኸይብሉን ከምኡ ኢሎም እውን ከይሃሲና
2: ሓሳብና ቅዱብ እዩ ዘሎ ዘ
0: ወሉ እዚኣ ምፃሕና ዘይተርፈና ካብዞም ባእሶ ጥይት ለኪምና
2: ጎይታ ብተሸቕለ ንሕና ንኽእሎ ክሳብ ዝኾነስ ተጎጀልና ክንገብሮ ኢና ንስኹም ችድናዮሞ ይዕረፉ በዓልና ክንገብሮ ኢና
0: ነፍሲ ወከፍ ዓስከር ኣሰር ሃረይ ክሕዛ ኣለዎ እማ ዶ
3: እማንጎይታ
0: ቀለ ሃረይ ዓሳክር ሒዝካዮም ክ ደርቡ ሳዓቦ መንገዲ ምስ ወዲ ዓዲ ግሎ
1: ኣይኹም ጎይታ ንዓይነኻ ደስ ተብል ከመይ ዳኣምሰለ ታርሒ ሕዩ ዘሚድና ክነምፅ ኢ
0: ሃይበሉ ንቕሉ
1: እሽጎሽ ነያታ

0: ንዓፈስ እንታይ እዩ ቃንቃዓ ዝቕጣዕ ክብሎ ሳር ምጉጋም ዓድና ያይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳሉ
1: ኣቕንባ ሳንደ እዛ ዓድና ሓሲቦሞ ዘለዉ መድፈና ንፈረቓ
0: ከመቢሉ
1: ከመቢሉ ዶ
0: እወ
1: ግር እዚ ኩሉ ውራይ ብሕሙ ገይሮሞ መቕናዮም ነይ ኣብርሀ ምስኦም ውሳዶም እንታ ከዓ ድማ ርክዕ ከም ዋና ኮይና ኣብ ቤት ወዲ ዘጎም ስውሱ ምባላሲ ይብለክን ኣለኹ ገለ ብድሒ ዝተሓወሶም የላ ይብለክን
0: ኣለኹ እንድዕ ንዓ ክንመርሳ ንደይ ንዓይስ ከብድ ይበልዕኒ
1: ንስኹ እንዳ እንታይ ድ ዝረአይ ክንመስለክን ሳንደይ ሓዞ በሎ ኣዳግሞ ሰጉዶ በቃ እዳሉ ዝረአይክን
0: ኣበይ ሙሳንደይ እንተዝኽእልዎ ንሱ ግርም ነይሩ
1: ዋይ ንስኹ እና ዘይትዒት ሳንደይ ጥዕነኩ ብልክነ
0: ወይ ጉድ ሳውን ፈሪሒካ ሳትን ውራይ ደባ ድቦ
1: ግደፍኦ ዶ ዝሕርቃናትን ሳንደ
0: ኣይ
1: ንበዓል ክንክትብላሲ ግደፍኦ ትሕርቃ ወዲ ዘጎ ዕድለኛ ታቦት ሰተት ተቢሉ ኣብዛ ቤቱ ኣቤት ምረቓ
0: ዋይ ዘይግብሮም ዓድን ሓሪቕኒ እምበር ታቦት ሲ
1: ዋይ ኣንተ ነዞም ዓዱ እንዳካብ ርእሶም ውረድ ኣሎ በስ ማእም እንደበላ ሳንደ ገሎ ዶ ፅራይ ኣብዚሕክንሳ ሓቀ ተይርኣ እሞ ወይልክ ክንዲ ዝወጃዕ ዶ ኣለካ ኢኻ ገለ እቲ ሕርቃ ንተሓንጊጢ ክንሲ ነዚ ፅራይ ግስብ ቢልክኖ ኸይትኩ
0: ኣይ ንዓይ መሓሸኒሳ ንደ
1: ወድሓን በላ ብጥዕና ከንተለክንስሃዮ ንዓናይ ከሎ በላ ጌይራ ኣብላዓና
0: ኣነስሓንሲ ክ
1: ክትባቕጣ
0: ፀኒሒ ለብዚ
1: እንታ ክትባቕጣ
0: እንታይ ሞ ክገብር ኢ ክፀኒ
2: ኣነን ጌይራ ኣብላዓና
1: ኣንቶም ቆልዑ እንታይ ዳ ትባቕጣ ብዙ ዓይኖም ጓል ንዓናይ ሞ እንጀራ ብልዓ ዕያ ትበክል
2: ዳሓናዝንከለናዶ
1: እንታ ክንዳ ከምቲ ገዛ ጣለብ ዝንበይኑ በራ ተሓስቢ ከይፈሽለና ከይፈስና ተራ ኢልክን ንታይ ከዓ ልግብ ቢልክን ኣፀውታ ሕራይ ትበልክን ዘንደቂ ቶምቶም ፋር ክሳብ ድመፁ
2: ሕራይ መፃና
3: ተላይ በላ ኣርክባኒ ካልኣይ ሰዓይ ተዛርባ
2: እንታይ ደኣ ኣብዚ መዓዲ ተቐሪቡ ከሎ ዝኽፉ
1: ዋይ ነፃና ተኣየ ነፃና
2: ንዓናይኮይና ዘለና
3: ሳን
2: ኣሕና ከዓ ስንተ ኮይኑ
0: ኣቲ መንፈትዮም ዘሎ ሲሎኒ ክፅዋዕና ዝነፃ
1: ሽሉቅ ክኽእላሉ ባ ድኣ
0: ኣይሪኢ
1: ክባ ኣብሰሉ ማእኸላይ ደብሰቀና

0: ንስዋስ ኮፊ ኢልካ ከለካ ድንቂ ዛረ ግርም ትኮን ኣንታ
1: ግርም ዝጨለጥካ ያ ግርም ኢካ ትሸይ
0: ኩሉስ ኣውራይ ተዝግበ ኣሳፊና ንሰቲ
1: ኣንታተን ግርም ትኸመ ጉዋሲ
0: በዕሊ ንፈለጠ
1: ፀበል ግዳ በረካ ይጥዑም
0: ብእውነት በል
1: ስጋ ሳውን
0: ዋ ኣንታ ኣይመካይደን ኢኻ ካልኣይ ግዜ ምቕፅላ ኣብራካ ካሕምሸከ
1: ተመርቀፍ ሳውን ዶ ፅላዕ እንታይ ዳ ኢኸ ክሸይን ከምዘይፀላሕ ኩሽንቲ ዝመፀኒ

Allora,

0: ስንሳንዲ እንታይ ደ ኮይን ክንወፅ ይኸን ትክስዶ ኢልክን ይኸን
1: ኣይፋለይ ንቤት ባኸይድል እዩ
0: ዋይ ተንሳንዴ ኣሻብ ግን ኣይ ግርም እንዲና ዘለና
1: ግርም ዶ ኣግርም ኢና ዘለና
0: እንታይ ደ ኮይንከ
1: ንቤት ክኸይድል ሳንደይ
0: እዎ በዚ ፀላም እዚ ከመይ ኣቢልክን ክትገዳ ተንሳንዴ
1: ተኪ ክኸውን ይኹን
0: እዎ በላዕኸ ኮ ዘይተለሊ
1: ዳሕናይ ተሰከፋ ሳንደይ ነደይ ግን ሳንደይ ንቤት ከይደን ኢልክ ንገረአን ይኽን
0: ዶ
1: እዎ
0: ወይ ምሳኽን ዘላ መዓንጣ ሳንደይ
1: ይ
0: በላ ንስኽ ንዳሓንታ ድሌት ክንግበረ ሳንደይ እንተ ኣነ ግን ካብዚ ዘለኹዎ መአሕ ይብል ነይ ሳንደይ ወይ ዳሓና ሳንደይ ኣነ ክምለስ እንዳሓልዋኒ እየ ክንሓራይ
1: ጎያሳንደይ
0: ኣማዕድዋኒ
1: ከማዕድወክ
0: ሳንደ
1: ወይዘን ሳንደይ

0: ፀውጋ ሓጊሒ ዝክድቅሳ
1: ዘይጠዕሚ ይዓይፈንዲ መስልካ
2: ስኻ ዋይ ዲፍረንት

0: Sen de. Atın sen de. Sen de. Atın sen de. Ayno. Sen de.
1: Hala da tübliye.
2: Ne? Ya ben
1: akhara bildim. Akhara bildim. Selam.
2: Kızdın be.
1: Ağzım bir aynı. Aynı. Gazete annelerinde uşadı. Gazete
2: annelerinde uşasın.
1: Biz bilmiyoruz.
2: Bir anı.
1: Gitti. Zeynep
2: var
1: mı?
2: Va. Va. Musun diğer ağzlarına utanırsan almama gidiyor.
0: Dur. Va. Haber. Ne eskana bir tutuz o?
1: Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne? Ne?
3: ذاتي هي انت انت اخويني اذا نفسي ادعي تصعين النله
4: واي انت بنفس خندع
3: اه لا دحاني كبرى
4: انت انت اخن كنز الشغله
3: واي بحق زون قلع قدام الله
4: واي زي قسنتي
3: عينو عينو وينا
5: يلوه
3: لك عند زنب سي زي رجاء وايد حالي خنا طعي حالي خنا طعي وانا انت هادي خي
5: تمام تمام هذا بس
4: على بالي هيرا لحنها
3: دحانينا
4: بعد عينهم وينا نام يا بيلن
5: اقدم مع بيلن عينهم نبيتي لك كده ወይና ጥሩ ጽገ ዘለዎ ኣስኢቦምና
3: ናይ ድሓና ዶ ኣይኮነት
5: ዋ ኣይ ብሓደ እንዲና ፀኒሕና ክንደይ እኳ ክንስሕቕ
4: ብሸዓ ክንዳ መቕነው ነዊት ከም ክንንበሪ
5: ትሻቐላ
4: ድሓ እንታ ከዓ ጓለይ
5: ኣለኹ መላ
4: ድሓ እንታ ከዓ ጓለይ እንኳዕ ዳኣ ብሓደ ሃለዋ እምበር
6: ደለይትን እርሰይ ፈሪሁ ውሽጠይ
4: ስንደቂቀሶ
6: ፈሪ ጃ ንመስክና ምስኻ
4: ዳሓንዳ ምስኻ ወደቕ ሸሽ ምስገ ንታይ ዳ ዳሓና ኒና ኣንታ ስቕኢለን ፈሪሀን ተቆሊል
6: ቆሊልና ንባልካ ምግ እንታይ
4: ተረኺቡ በዓል ዓይኖም ወይና ስኢናያን ሞ
6: ድሓ በዓለይ ድሃይን ክገብረ ኣሸቐላ ድስኸል
4: እለ ተኸኣን ቤተን ኣቢለን ኢላተና ኣላ ሞ ንቤትና ኣቢልካ ኣመተንግ
6: ሕራ ግርን ኣትሸቐላ ድሓ
4: ሕራ ሕራ ወደይ ድሓንቶ ስቕኢልክን ካብዛ ስራሕና ብኩር ኣቢልክናና
5: ዋይ ድሓ ሕይ ኸይድና ንመላልኦ ኢና ድሓ
4: ብሓደ ኣፊቱ ዋ ዘለና ከኒና ዋ
7: ኣብዚኣ
0: እሞ እንትንሳ እንዴ ዓይኖምስ ምስ በረኻት እንታይ ዝተሓሓዘ ኣለዎ
2: እንትንሳ እንዴ እሞ ኸይርኣ ክንእና ቤት ውድ ዘኩ ተመሊሰንኩ ይኮኑ
0: እሞ እንትንሳ እንዴ እንታይ ኢና ክብዩ ድሓንሕራይ ዘልክንኦ ንዕነና እሞኡ ከዓ ትሓይ ንግበር
2: መለስ ንዓናይ ንመለስታይ ኣሞ ከምኡ ሓይሽ
6: በዓል መንኹማንታ
0: ዋይ ወድቐሺ ከሌልካ ምሲኻ
6: ወንታይ መታ እንዳ ሰብ ተሸቕለ
2: ወረናህና ሸቕላ ስደሎ ምኾኑ እና ንዶ ዝገደለ ሳንዳ ዓይኖም ስኢና እየ
6: ናብ የቢላ
0: ንዓይ ስንቤት የለና ኒአን ተዕዚረ ድሃየን ክንገብር ኢልና ምስ ሳንደየን ምስ ጭሩምን እንተሰዓምናየን ድማ ስኢና
6: እሞ ቤቶም ገጢዕኹም ሪኢኹም ሞዶ
0: ይ ማዕፆንጋ ክጊሐን ኣብ ውሻ ጠጋ ዝበሪሓ ፀኒሓትና ኣቴና ሓሰው ትብልና ድማ ስኢና
2: ኢሎ
6: እሞ ናብ የቢላ ዳ ኣብሃል ቁሩ
0: እንታይ ሞ ክንብድና እንተወድቐሽ
6: ወረ በረኸት ምሳ ነይሩ ኣብዚ ጎደፍ ኮይ ፀናሐኒ ኣንታ ንስኻ ከብ ገዲፍካ ኣብዛ ጠቐንደያ ጉርጃ ንኽሉ እትዮም እንታይ ዝበለ ሽጉሽኩ ዓዚራ ተምበሃል ወደ እዚ ንዓና ይስክ
0: ምርሓኒዋዶፍጣቢልካናዓና
6: ይስ
8: ንዕነ ባዕዮና ንግበ
3: ኣንተ ኣመተ ወደቕሽ

0: እንታይ ኢዱ ምግቢ
1: ዋ ቅድሲ ዓቕሊ እንደግበረ እንታይ ኢኸን ዓቕሊ ክንተፅባ
0: እሞ ኣነ ከይደዶዳ ሃይፈሊጠ ክመፅእ
1: ወይ ገታር ነብራ እንት ጠላዕ ሰብ ኢሉ ኢኽናሲ ክንዲዝሓፍ ዝቐሉ ዩ እ
0: እንደይ ዝከብደይ ዲ ምግባር ኣብኒ ምክኣልሲ እዩ ነ
1: ኣንተን ቅድስቲ ሓፍተ እዚ ነገር ኣት እንደይ ተካብዶኦ እንታይ ይኹን ክንዲ ዝተካብዶኦ
0: ሸቂለ ን
1: እንታይ ዘሸቅል ኣለክ ንዓናይ ዳ ንእቶ ንዓናይ እሞ
0: ወይ ድሓን ኣነስ ኣብዚኣ ክትፀንሕ
1: ይለከ እንታይ ክትባቑጣ ኣብዚኣን ዛውሻ ጥንስሓደ ንድያ
0: ኣብዚኣ ኮይኑ ክፅበዮ እንተመፁ
1: ቀዲሸ ስንፍላላይ ትኹና ንዓናይ ዳ ንእቶ ንዓናይ እሞ ዕዩና ንበር
0: ሕራይ
1: እወ ንዓናይ ደኣ
0: ሕራይ ከርክበክን
1: እየ ዓርተ ጓለይ ንዓናይ ንደእተዋ
0: ንዓናይ ሕራይ ከርክበክን እየ
1: ንዕነ በለ ሕራይ ንዕነ ንዕነ ርክባኒ
2: ኣንታ ቤት ካ ገዲፍካ ይኮልል ክትብለና
3: ኣብዚ ኣንዲ ገዲፍ ይኸ
4: እዝራ ናይ ፅራ እዩ ስኢልካ ደጎል ደጎል ትወስተና
2: ይ ለካ ገን እንደ ግዳጨኒ
4: እንተ ከመይ ደሉ ካልኣልካስኻ
5: ይ ተካል ምሸጥ
2: ስምዕነስ ንቤት ዶ ቢልኸው ምምሳይ ናብ ሓደ ን
3: ንዕናስክታንታሰብይ
4: ይስከንታ
3: ተዛርብ
4: ዶንታ በረኸት እንታይ ይረኸቢኻ
6: ዓይኖም ኣርባዕተ ጎበዝ ወሲ
3: ዓሳንታ በዓል መን ምዃኖም እዮም
6: ርእዮም ኣይፈልጥኒ
3: ቁርብ ከ
6: ሓደ ኳ የለለኹም
3: በላ ስምዕነ ንስኽኒ ቤት ክናብላ ንሕና ኣብዝኸበርቶ ክንስዕባ ኢና
4: እንተወደቀሽ ንባዕዳ ደቂ ቅድስት ራ እንታይ ኢና ክንብለ
3: ሓደ ክነብኣፍፍ ፀኒሕኽን ምሕዳርና ኢና ደቂ ስና ልክና ምኽንያ ወይና ንቤት ክንኪዳ ንዕና
4: ስከዳሉ የቃንዓልኩም ጭሩን
1: ፅድሓናስ ይ ከመይ ከመይ ኢና ክንገብር
4: ከመይ ክንገብር ዶ ሒስ ክናሓ ናይ ብተኣፈፌት ፅናሓኒ ብድሕሪ ዩ ኣነ እቱ ኢለድ ይገብረ ኣብ ቤትና ቡን ጌርና ኣለና ሞኒ ኣይትሸቐላ ድማ ክብለኒ ጭሩ ምሳይ ካኣቱ እዩ
1: ኣትታይ ደልዎ ተካል ስምዒ
4: እንታይ ምክዝርብ እንታይ ሞ ክንብል ናትን ሳንደ እንታይ ሞ ክዝርበ እዩ ሳንደ ኣበይ ኣትዮን ክንብል ኢና ኣነይ
1: ግዳ ወይ ገታር ናብራ ማርያት ደይለ ቅድስቲ ዘይጣዓኽ ባሓደ ኣፊቱ እንታይ ማለት እዩ ጓል ክሜታ ከምዝበሉ ኹንስ ክንዲ ዝሸቐልቀል ክትብላ መልሳሉ ነውሪ ድስቲ ወይ ለከ
7: ሓቀ ገ መኸየ ድንኩዕ ሃለዉ ኣንበሪ እንታይ ማለት ክን
1: በርከ ይ ብሓደ እንድን ዘለዋ ወይና ጓለ ድሓን ደምሲኹም
7: መስከ
1: ኣብ ሸቀልክናና ንዲኸን እንተ ክትረኸባ ክና ከምዝገርክን ልምሰብትን ኩታ
4: ወጃእ ከንብል ኒና ከይተረድኣልናስ ቤትና ኣትና ክንቀሊና
7: ቁሩብ ዘና ዴታትና ክሸቐላ እየን ዘይብሉ
4: ሓቂኸ እንተኾነ ዘይሓስብናዮ እዳ ኣ
7: ዓይኖም ከበላሕ እየ
4: ኣለዋ ኣብ ቤትና ቡን ሒዘን ኣለዋ
7: ኣይ ወዲ ቀሺ ክረኺብክንዶ
4: እዎ ረኺብና ኣይነሱ ንዲ ዳ ነጌርና እንተኾነ ስኮፈር ምሳና ቡን ጣዓም ኣወል ጣዓም ኢና ዳ ሒዝና ይንበር
7: ድሓንድሓን ዘንደቀኝዋ ርጓዕ ድሓን ብሓርሓለኹ በላ ኪዳ ኣመት ቡን ክንዕል ኣልከን ንግበራ ኪዳ
1: ኪዳ በላ ዘንደቀኝ ተሸቂልና እንዳ ኣልና ኣንቲ ብሓደ ኣፊትዋ
7: ካብከምኣገርክንስክፀዓ
1: ሂድ በሉ ዞም ደቀኝ ዋይ ነዚ ያ ሸቐልቅር ከተብላና
7: ዘምስኽልኮት
1: ኣንት ነዚኣ ክትብላ ክንሃውፅ ክናና ዋይ ኣብ ዲድ ክንዕ ጎዲዱ
7: ዲዱ
1: ጎዲዱ
7: ንስኻትክንስ
1: ዋ ሓደ ኣፊቱ

ናትራ ናብ ምክሪት ኣብ ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝም ኢና። ተስፋ ንገብር ድማ ገለ ሓድሽ ሓበሬታ ገለ እውን ተዛኒኹምሉ ክትኸኑ ኣብ ቀጻሊ ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምረኻብና። ክሳብ ሽዑ ግን ከም ትወትሩ ንብለኩም ኣብ መደባትና ሓሳብኩም ርእቶኹም ነቐፊታኹም ኣገዳሲ እሞ 12447 ናይ ስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከደንግረኩምን ድልዋት ኢና። ካብ ቀጥሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ሃብ ዘገግሽ ብምዃይና ንሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።

Gabba man night.

ሰላም ሰላም፣ ከመይ ትቕኒዩ? ኣብ ኩሉ ኩርናት ዓለምና ብምዃን መደብና መለፍዮርና ንምክንሳል ተቐሪብኩም ዘለኹም ፍትዋ ተኸታተልቲ መለፍዮርና ደጊመ ከመይ ቀኒኹም? ፅቡቅ እምባር ፊዮርናን ሎምእውን ከም ልውድ ንኣኹም ዘዘናግዑ ዘዛንዩ ዘሐጉሱ ዝምህሩ ከምኡውን የዕግቡ እዮም ዘለቶም ትሕሶታት ኣዋሊዳ ኣብ ሰዓታት ተረኺባ ዘላ እምባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናባኹም ዘሳስዮ ኣነ ዝኽር መሓመድ ንርኢ እምበኣር ደጊማ ደጋጊማ መደብና ፈሊሙ ክሳዕ ዛዝን እሰይ ሓቢፉ ክካተልዎ ንዓደምኩ መደብና ከም ልውድ ብሓንቲ ጠምቲ ዜማ ጌርና ኢና እዛ መደብ እዚኣ ክንፍልማ ኣርእስታይ እዛ ዜማ ድማ ንብገስ ኣለና ትብል ጣዕሚ ዜማ ኮይና ብኢድ ና ኣሸብር ተዘየመት ኣዝያ ጠምቲ ዜማ እያ ንሙሉ ምክተላ ንዓደምኩ እምበኣር ብቕታ ናብታ ዜማ ከብለኩም እየ ኣንባብ ድሕሪ ኣምለሰኩም እየ ስናይ ምስማዕ

ንብገዛ ኣለና እቲ ብጣዕሚ ዘይማ ከመይ ክነስተማቕረፅ ንሕና ብተዋ ተኸታተልቲ መረኪርና ኢድና ኣሸብር ኣባ 39 ዙርያ ኮይና ጠቅድምን ሰባ ምብጋሳ ያ ነዛ ደርፊ እዚኣ ደሪፋትልና ማለት እዩ። በዚ ጋጣሚ እዚ ድማ ብስም ኩሎም ተኸታተልቲ መደፊርና ንኢድና ኣሸብር ደጊመ ደጋጊመ ክመስግና ይፈቱ። ከምቲ ኩልና ንፈልጦ ኩሎም ኣባላት 39 ዙርያ ንሰዋ ወሪዶም ድሮ ከም ሰዋ ተለማሚዶም ኣለዉ። ኣባላት 38 ዙርያ ድማ ንገዝኦም ተመሊሶም ምስ ገዛም ተዋሂዶም ኣለዉ። ስለዚ ንኩልኹም 39 ዙርያ ነቲ ኣብ ሰዋ ዘሎ ንጥፈታት ሰናይ ዕድል፣ ንኣባላት 38 ዙርያ ድማ ዕቡት ዝኾነ ግዜ ከተሕልፉ ፍዮርና ምንዮታት ገልፀልኩም ማለት እዩ። እምበኣር ከስ ፍትዋ ተኸታተልቲ መደብ ፍዮርና ካብዚ ስዕባ ቢላ ናፍታ ተቐፅል ትሕዝቶና ማለት ትሕዝቶ ምኽሪ ፍዮርና ይኽብለኩም። ሎማ ዓንቲ ምኽሪ ፍዮርና ድማ ራህዋ ንዓና ትበቂዓ ዝበለታ ምኽሪ ሒዛትና ቀሪባ ኣላ። ብቐጥታ ናብ ምኽሪ ፍዮርና ኸብለኩም እየ። ሰናይ ምክልታ

ከመይ ቀኒኹም ፍትዋት ተኸታተልቲ መደብ ፍየርና ሎሚ ኣገዳሲ ምኽሪ ኣፍየርና ሒዛትና ምፀ ዘላ ነዚ ምኽርና ምኹም ዘብሎ ድማ ኣንራኸቦ ምሕረት ኣብ ሰናይ ምክትታል ምስ ደቂ ትምህርትና ካብ ትምህርቲ ተፈጂስና ተኣኪብና ንገዛና እናክናኸለናሲ ሓደ ጀን ገፍገፍ ዝበለ ክዳን ተኸዲኑ ክልምን ፀኒሑስ ንዓና ምስ ረኣየ ሄይ ኪድስ ሃው ዱዊንግ ኢሉ ብእንግሊሽ ተዛሪብና ፈሪሕና ሃዲምና ካብኡ ምስ ተፈለና ግን ዕላልናን ክትዕናን ብዛዕብ ኮይኑ እንታይ ኮይኑ ይልምን ኣሎ ቋንቋ እንግሊዝ ከምዞም ወጣተኛታት ቆርጠምጠም ኢልና ተዛረበስ እንታይ ኮይኑ ይልምን ኢልና ሓሲብና ምክንያቱ ብእንግሊዝ ድላዩ ሓሳባት ዝገልፅ እቲ ንፉዕ ተማሃረ እዩ ኢልና ኢና ንሓስብ ኩሉና ስለዚ ነናትና ግምት ተዛሪብና እንታይ ኮይኑ ገሌና ብማራ ትምህርቲ ምብዛሕኮ እዩ ተፀሊሉ ዝኸውን ንብል ገሌና ድማ ምልማን ወልፊ ኮይኑ ወይ ዝኸውን ትምህርቲ ሓዲጎ ክልምን ግዜ እዩ ሕልፉ ንብል እንታይ እሞ ዘይተንተና መቸም ምስጢር ናይዚ ፅቡቅ ቋንቋ እንግሊዝ ዝመለኸለ ማና ከይተፈትሐልና ጥቓ ገዛውትና በፂሕና ሓንቲ ካባና ግን ተባዕ ሓሳብ ሓሲባ ፅባሕ እንተረኺብናዮ ዘይናሓቶ ኢላትና ዋው ነገር ነዛ ድሞስ ደወል መምሓረላ መን ሞ ይእሰረላ ኮይኑና ኣስጌጥና ንገዛ ንኣተና እታ እግርሞት ግና ኣብ ርእስና ተማሊእና ንፅባሒቱ ኣቐዲምና ቐፅሪ ቤት ትምህርትና ስለ ዝበፅሕና ዕላልና ብዛዕባ ትለማና ኣይቀፀልናዮ ሓደ ነቲ ዕላልና ዝተኸፈለ ወዲ ትምህርትና እዝትብልኦ ዘለኹም ከመይ ይመስል ኢሉ ሓቲቱና ኩሎም ትንዑ ብሓበሬታ ገለፅናሉ ቆብ ባቢሉ ፈሊጥዎ ለካ ዛንቱኡ ዝፈልጥ ወዲ ገዛውቲ ፀኒሑ ዘገርም ዛንቱኡ ነጊሩና ንሕናስ ብምልከት ቋንቁኡ ንፉዕ ተማሃራ እዩ ኢልና ደምዲምና ዝነበርናስ ነቲ ቋንቁኡ ኣብ ተዓዶም ኣብ ወፃእ ሃገር እዩ ለሚዶ ኣብ ደገ ተወሊዱ ዝዓበየ እዩ ንስድርኡ ኣዝዩ ሕንቁቕ ኮይኑ እዩ ዓብዪ ናኢዶም ግን ኣይፈደየምን ኣብ እዋን ንእስነቱ ብዋዛዋዛ ዝለመዶ ወልፊ ሽጋራ ናብ መስተን ኣደንዛ ዝዕፀ ፋርስን ተሰጋጊሩ ጭው ዝበለ ውሉፍ ኮነ ድራጊስት ቀስ ብቐስ መላእ ኣካላቱ ተቋፀልፂሩ እቲ ርግቢት ኮይኑ ዝኣተወ ወልፊ ንኣሕደግ ተበልካስ ከም ተመን ሕንዙ እናተፍአ ምሩኽ ገይርዎ ብብዙሕ ፃዕሪ ናብ ንብር ክምለስ እንተተፈተነ ኣቕቢፁ ብዘይ ንሱ ክነብር ዘይክእል ኮነ ትምህርቱን ስርሑን ጠንጢኑ ደድሕሪ ወልፍታት ክኸይድ መሬት ዓሪቦዎ ከም ናይ ኣእምሮ ስንኩል በይኑ እናተፍተፈ ክኸይድ ምስ ጀመረ ስድርኡ ተባኢሉ እንተጎደፎ ናብ ኣስመራ ለኣኽዎ ብማየ ጨሎትን ካልእን ተፈቲኑ ድሓን ይፀንሕ መሊሱ ይመፆ ኣይተኻለን መጨረሽትኡ ካብ ከመይ ዝበለ ኳዕናን ናብ ለማን ተቐይሩ ኢዱ ንሓለፍቲ መንገዲ ክዝርግሕ ይውዕል ኣሎ ኢሉ የዕሊልና ግርም ኢልና ከምዚ እውን ኣሎ ነቲ ወልፊ ካኣትዎ ከለዉ እኮ ምስ ጀምዓ እናተሓቑ እናተፃወቱ ኬፋት እናበሉ ፅቡቕ ዝመስል ግን ዳሕራዊ ዘይምሕር ግዜ ሕልፎም ኮኑ ነዛ ዛንታ ምስ ሰማዕ ኳስ ሓንቲ ዘንበብኳ ናይ ዝኸረሸት ኣንጭዋ ዛንታ ትዝኢል ንሳ ፈለማ ኣብ ሓንቲ እኽሊ ዝመልአት ፀባብ ዝኣፋሳር ማዓት እያ ነቲ እኽሊ ተፃባእ ዘይብላ በይና ሓመድ ኣስሓነቶ ጥዑም ጢዕምዋ በል ትብሎ ወየ ኣንጭዋ መቺእዋ ግርም ተሰማሚዕዋ ነብሳ ካጥር ጀመረ ካብ ግዜ ናብ ግዜ እናኸረሸት ኣመናረጉደት ኣብ መጨረሽታ ፀሓ ኣዱንያ ግዲ ክትርኢ ናፊቓ ንደገ ክትወፅእ እንተደልየት ናበይ ገፃ እቲ ብዕባርኣ ዝኣተወቶ ኣፍሳርማ ፀቢብዋ ዓይኒ ላዕሊ ዓይኒ ታሕቲ ተቐርቂራ ጠጠው ፈንጠርጠር ክሳዕ ትብል ሰብ ገዛ ኣርኪቦም ሕርሕራይ ገይሮም ተሳይሎማ ወዮ እዚ ኩሉ ጣዕሚ ሰብነታ ንበትርን መኮስተሮን ኮይኑ ኣብ ኣሞይታ ይብለኩም በቲ ምሽክናይ መንእሰይን ምሽክነይቲ ኣንጭዋ እንደኣ ኣብነት ነጊሮኩም እምበር ክትኣትወ ጥዑም ክትወፀጉን ሕሱም ዝኾነ ብዙሕ ነገር እዩ ዘጋጥመና ብፍላይ ንዓና ንተምሃሮ ብቐሊሉ ስለ ንምሰጥ ክንወፁ ኣብ ዘይንኽእል ዓዘቕቲ ኣቲና ኣማወታና ኸይነኽትእሲ ትኩራት ክንከውን ኣለና ገለ ካብቶም ክትኣትዎም ምቁራት ክትወፆም ሕሱማት ዝኾኑ ነገራት ድማ ወልፊ ሽጋራ መስተ ቁማር ሓሶት
ስርቂ ትህኪት ወዘተ ኣፍ ደጊኦም ገፊሕ ንዓኒ ንዓኒ ዝብሉ ሓደገኛታት እዮም። ምናልባት ናብዞም ነገራት ንዕናይ ዝብሉ መሓዙ እንተለውና ዓሻደ በራኺ ኢልና ህቆና ሂብና ንረሓቆም። ተዘይኮኑ ግን እቲ ኣብ መንገዲ ዝረኸብነ ለማኒ ልዕሊ ዝዶ እንታይ ክምህረና እዩ ዋላ። መለበምን ኣይግበርካ መለበምን ኣይኽልኣካ ኢሎም እዮም ወለድና። ስለዚ ጥንቅቕ ደኣ ንበል ወድሓንኩም። ፈተዋት ተኸታተልቲ ምኽሪ ፍየርና ሎም ዝቐረብኩልኩም ምኽሪ ፍየርና እዚኣ እያ ነይራ። ኣብ ዝመፅእ ፍሉይ ኣቕስቲ ሒዘልኩም ክቐርብ እየ። ክሳብ ሽዑ ሰሰናይ እናተመነኹ ቻው።

መሰጋገሪ ዳግማይ ተራኺብና ኣለና። ኣብቲዋ ተኸታተልቲ መደፊርና እምበርክስ ካብ ዝቐፅለ እታ ኩልኹም ብሃንቀውታት ዝፅበይዋ ድራማ ይኸፍለኩም። ናይ ሎም ድራማና ድማ ንዓና ትበቅዕ ትምህር ተዘናጋዕ ኮይና ኣዝያ ጥዕምታ ድራማ እዮም ቀሪቦምና ዘለዉ። ብቐጥታ ናብታ ድራማ ኸፍለኩም እየ ስናይ ምክፍል

0: ንስኩ እንታይ ትብላ ኣለኽን? ኣሎኒ ኣብ ምስ ሩፋኤ ነቢ ምስ ዮርስ እዩ እኳ ኣባኣይስዎ እንታይ ዘይገብር እዚ
1: እወይ እዚ ዳሱር ሰዲድ እንድዩ ኣብ ቤት ትምህርትና ከንታይ ይገብር በዓል ረቢሽ ኮለስ ንባዓል መምሃራን ከይ ትነግሮም እቶም ተምሃሮ ኣትክኽ እንዲ ቢልዎም

0: ኢና ምክንገብር ስቕ ተበልካ ብሓይሉ ተኻቲ ክዛረበካ ተተዛረብካ ታወሮ ኣናፈሰብላ ርሓቀልና ተበልካ እዮ በየን ክርሕቕ ስቅ ተበልካ ክሳማዓሳ ክስቅ ትብል
1: ሓንቲ ዓሰባዓት ይበሎ
2: እንታይ
1: ካብዚ ሕጂ ክንዕልል ከልና ቴክስት ገና ዘይናል
2: ዋ
1: ሞባይል ሞ ዘይብልና
3: ኖኖ ሞባይል ዘይኮስ ቦራት
1: ከም ብቦን ድሞ
3: ኖኖ እሱ ዘይክፈጠረ
1: ሕጂ ንኣብነት ናብ ናይ እንግሊሽ ምሽ 26 ፊደላት ኣለዋ ናብ ንቁፅ ንቕኢለ ንኣብነት ሓደ ኣይ 2 ቢ 3 ካሲ ኤቢሲ ክብተ ዘለና ሓደ 2 3 ነ
4: ሞ ክልተ ድልጅ ተኮይኑ ኸ ንኣብነት 11 ኤኤ ዲና ከነንብቦ ወይስ እንታይ ናክንብላ
1: እወ ፅቡቅ ኣለኸ ንዲኽ 11 11 ስለ ዝኾነ ኣይ ክመስል ይኽእል እዩ ግን ንሕና ኣብ ከባብ ብምእታው ከይንገብራ ማለት እዩ ፅሕነ ካብ ገዛና ወረት ከምፅሊ ሸይ ፅቡቅ ጌና ንዘማምለ ሃረዶ

0: ንኣብነት ኣስማራ ክንፅሕቲ ኮይና ኣይ ቁፅሪ ክንደይ ኣላሞ ቁፅሪ ሓደ ስ
1: 19
0: ሕጂ በበይን ተፈሊነየ ሓደ ኣይ ጫዕተ ከዓ ኣይ ትኾነላ ማለት እዩ እንድሕር ኣብ ክቢ ተእትንያ ግን ኤስ ትኾነላ ማለት እዩ ኤም ከዓኒ 13 ኣይከን
2: ቁፅሪ ሓደ
0: ኣር 18 ከዓኒ ኣብ ክቢ ንትዋ ኣለና ማለት እዩ ሕጂ ኣስመራ ክን ተዘለና ሓደ 19 13 ሓደ 18 ሓደ
2: ዋው
0: ከምዚኣ ጌርና ኣፀል ክነብሎ ኢና
2: ዋው ፅቡቅቲ ሓሳብ ዛንፅሪ ከምዚኣ ጌርና እንድሕር ፀሊና ጀምዓ ኣበና ውዒልክ መፂ ከዓ ሲና ክንደ ውዒለ ጀምዓ ታይ ኣበና ውዒልክ ተረስወልክስከዛይ እንታይ እዚ ኣትሪና ባ ተረስወል ግን ተሓትምክ በቃ ሕትሞ ዋ ክትዕለ ዲኻ ዲኻ
3: ወ
2: ራያ ኩላ ዲኽን ሓደ ክርተ ፃሒፍል ግን ስሕኽ ኣለኽን ጥዕና ኣለክን ድዩ እንታይ እዚ ስከንገርኒ እንታይ 15 ስጫዕት እንታይ እዩ ስከንገርናዩ ናይ ምንታይ ቁፅሪ ቁፅሪ ተለፎኒ እንታይ ለስሕቀሎ ስከንገራኒ እንታይ እዩ
4: እዚ ዕላል እዩ ዕላል
2: ናይ ምንታይ ዕላል
4: እዚ ንዓና ዝርደና ዕላል እዩ
2: ንዓነ ጓለ ኣተ ንዕና መመዱ ንገራኒ ቁፅሪ ናርካ ሰዓ ዋይ

0: ሶፊ
1: ቤንቤን ዳ
2: በዚ እንደ ናይ ክረምታዊ ትምህርቲ ክላስ ጀሚረ ዘለኹ ንስኻ ከዳ ቤንቤን ፀኒሕካ
1: ኣነ ዋላ ኸማኸ በዚ እንደ ናይ ክረምታዊ ትምህርቲ ጀሚረ ዘሎ
2: ፅቡቅ ሞ ከመይ ኣሎ ክላስ
1: ፅቡቅ እንዲ ካሓተ ኩነት ሕራ ማሓስኪ የለዋ እንዲ
2: ክገርመካስ ኩሉና መሓዙት ኣብ በበይኒ ትምህርቲ ኢና ተመዝጊብና ከይንዕልል ኢሎም ይመስለኒ ኩሉና ፋሕዮም ኣቢሎምና
1: ታሪክ ብለ ክደለ ሶፊ ሃፍቲ ካብ ብኡትማል ትረላላ ነበርክ ንኮ ታሸቐላ ከማኒ ዝነበርክ ሰባት ንግራ ንደል
2: እሳስ ንስልቫ ንዕ ካትብላ
1: ሳዳ ክትረግም ማዓት ስኽ ትሕሸኒ ፈጫኽነ
2: ኦይ እዚኣስ ንስልቫና ኢካ ተሓታ ምክንያቱ እተለታኮ ስልቫና ባዕላ ስለ ዝመሃዘታ ኮፕራይት ዝበሃል ነገር ኣሎ
1: ኣተሓራል ዘመና ፈልጣ እንደ ሶፋሕቲ ድሌት ክቡቕን ድሌት ክገበልከ ስኽ ጥራይ እዚኣ ግበርኒ
2: እሞ ኣነ ኳ ይፅሕፈልካ ንስልቫና ግን ንገሪዮ ኢለ ክፅሕፈላ እየ ካብ ወረቐ ሽዕቁ በዓልካ ሃድካ ተፅሓ

0: ረኺበክን ክደለይክን ነፀኒሓንቲ ክንከ ባሓንሳ ረኺበክን
1: እንታይ ሕዛ ፈዲስካ
0: እወ ገብዘይ ከማ ናትኩ ትኽኢለ ናባ ክነ ይመፅ እቲ ኮንዲኽን ገለትለወካ ፈሊጥ ፈሊጥ
1: መለጊርካ
0: በዕለ ተመራሚረ ረኺበ ክነ ጥራይ በዕለ ፅሓፍኮ ኣንብቦ
2: ኣብ መበል 11 ዘላ ፊደል እንግሊዝ እንታይ
0: እያ?
2: ኣብ ቁፅሪ 5 ኣብ ቁፅሪ 20 ኸ
0: ኣብ
2: ቁፅሪ 11 ኸ
0: ABCDEFGHIJK ከምቲ እያ
2: ኣብ ቁፅሪ 20 ኸ
0: ABCDEFGHIJKLMNOPQRST
2: ኣብ ቁፅሪ 1 ኸ
0: ደረቐላል
2: ኣብ ቁፅሪ 14 ኸ
0: ABCDEFG HIJKLMN
2: ፍርቻዓተ ኸ
0: ABCDEFGHI
2: እጅ ባዕለ ከንብባ እንታይ ትንበብ
0: ከትክታኒ ወይ ባዕለ ነስያትፈ እያ ነይረ
1: ንምንታይ እዛ ኮታ ውፅኢን እያ ትፈልዶ ዓሰርተ ግዜ ጠብሎቕ ጠብሎቕ ጠብሎቕ ስለትብል ካብ ክንሃርድም ኢልና ኮይኑ
0: ተርሞ ክገብር ለኽባ ገር ፈጢርኒ ካብ ድራጂ ጠብሎቃይብ ጠብሎቃይብ ታሰራሒ ገር ክኸይድ
1: ዋው

እዛ ድራማ ከመይ ክንከታተላ ፅንሕና ፍትዋ ተኸታተልቲ መለፊዮርና ብዙሕ ነገር ተማሂርና ኣላ ከምኡ ተሓጊስና ኣለኹን ከውንከዓ ተስፋ ይገብር እምበኣርከስ ፍትዋ ተኸታተልቲ መለፊዮርና።

ሕቶና ሎሚና ዳለቶም ዝነበረት ሕቶታት እዚ ክትካትል ወፅናሕኩም ነይሩ። እቲ ሕቶታትና ድማ ዓጊብኩም፣ ተዘናጊዕኩም፣ ተማሂርኩም፣ ከምኡውን ተሓጊስኩም ትኾን ተስፋ ይገብር። ንረኸብና ድማ ኣብ ዝመፅእ ሰሙን ብተመሳሳሊ ሰዓት ብተመሳሳሊ መዓልቲ መለሳት ዘለዎም ትሕሶታት ይኸውን። ሳዕሻ ግን ሰሰናይ ንኽልናናበኩ ቻው።

ስዳራ ድሕየት ለገብ እጅትማዕ ለገብእ በራምጃታት ፋዝዖት እምበል መሻረከት ፋዝዓት ወደር ሙጅተማዕ ፍገሪት ክልትረከብ ምንሰበት ይትቀድር እፉንቲ ሜርሓት ድያናት እብላት ወቃላ ግልክደሞ ክምሰል ወጅብ ተሓበራ ምዲር ምዲሬት ገሉጅ ሰይድ ደሴ ዘርኢ ሚካኤል ዓዋዲ ደራይ እግልስረት ዲብ መደት ሓጫር ለተምም ወራት ሰበት ኢኮን እብገበይ ሜርሓት ድያናት ወከብተ ሸዓብ ለመመንፋር ለገብእ ጅህድ እግልትወቃል ተሓሰባ መስል ከዳማት ዓፍየት ዲብላ ምዴሬት ነርስ ጌላይ መሳዝግብ ጀህቱ ክሽቦ ውህዳይ ስነት ኣዳም ለይ በፅሓያ እስክ ደረጀት ሞት ትግልብፃሕ ለቃድር ድቁብ መሻክል ሰበት ብኡ ፈዛዓት ምጅተማዕ ለወቅል በራምጃ ተፋዝዖ ትብለ ተወቀለ ግልትከደም ዲቡ ኣትፋቀዳ መሻርከ ትብንክሮም ፈድላ ገብእ ላትሉሉይ ኣትፋዝዖት ማሓደራት ፈሙጅተማዕ ዲብ ለተወቀል ሰበት መፀ ለዛህረት ተሃጎገ ክምሰልህሌት እንተሻርሖ እብ ገበይ ዋስዓት ትግል እተላለየ ትፋነው ምድሬት ደቂ ኣምሓሪ ፊራሮ ደረሳ ዓማር ከረም ሸዓብ ወእንፋር ቋድፋዕ ርሒብ ወራታት ሕብዘት ማይ ውትርቦ ትገብህለ ለበርነመጅ ከረሮት ሸቅየተ ክረት ወሓፊር ሕፈር ለሸምል ክምሰልቱ በዓል መቅደረት ሕብዘት ማይ ወትርበት ኣሰይድ ዳዊት ተኸስተ ፉምሃለ ዮም ዓመት ብደረጀት ወጠን 28 ኢነቱ ዲብላ ገብልህለ ወራታት ደርስ ዓማር ከረም ዲብ ሚድርት ደቂ ኣምሓሪ 980 ደራሳይ ዲብ 8 ንቅጠት በለት ሃዳሙ መፃሉ እምሁር ትኹል ጉራዕ ኮርባርያ ጋድን ወማይ ዕዳጋ ፍሩራም ህለዉ ወዛረት ሓርስ ለፋግራ ስታቲብ 115,000 ሜትር ክረት ወ 4,627 ሜትር መክዓብ ኣሽርዓት ትግል ሸቄ ክምሰልዎማ 25,500 ግል ሸትል ለገብእ ሕፈር ኣዳልዮት ለከምከማ ገብእተላ እብሰበብ መትኣካር ሒን ከረም ላኪን ሸቲል ኣሸትል ክማ ለተሓዘ ክምሰል ይሸቀ ዲባ ኣሴት ዳዊት ኣብርሃም እምበለሊት ዮም 5 ኣውገስት ዲብ መዲነት ማይ ዕዳጋ ፊራሮ ወራታት ሸትል እብደራሳ ኣንፋርቋት ድፋዕ ወሸዓብ ክምሰል ገብአ ምስኡል መዲነት ማይ ዕዳጋ ኣሰይድ ኣወልኬር ዓሊ ፉምሃላ እብላ ገባ ወራት ሄ ዝያድ 13,000 ሸትል ክምሰል ሻተላ ወኪል ኤሬና ምናእካን ኣፍሃመክሃላ ሓይሳ ምተቕብለትና ኣኽባር ቀባት ዓዲ ይብል እንዳትማምና ኣዘለቱ ንትዓዲ ኣኽባር ካሪጅቱ ቱርክያ ወፈለስጢን እግል ውላድ ፈለስጢን ለተወድዩ ሰዳየት ብኩሉ ጀዋንብ እብለት ወቀላ እትጃሁ ክምሰል እተላለየ ርእስ ረጀብ ጣይብ ኣርዶጋን ሓበራ ርእስ ኣርዶጋን ለሓበረ መላዕ 12 ኣጎስት ምስል ርእስ እዳረት ፈለስጢን ማሕሙድ ዓባስ ዲብ መዲነት ዓንካራ ቱርክያ ዲብላ ወዲሁ ድግቱ ደውለቱ ለዲብ ቅጣዕ ቀዛ ወጋድ ሞታት መውዳእ ሓይገብል ሃላ መቃወማት ዓስከርየት እስራኤል ክምሰል ትጥቃወሙ ለሓበረ ርእስ ኣርዶጋን ለሓለ ሰላም እግል ትርከብ ለተወድዩ ጅህድ ክምሰል ትእተርዱ ኣፍሃማ ቱርክያ ስዑድያ ኣብ ፓኪስታን ዲብ ለሓልፈ ኣምዕሎታት ቁርብ ለፈርማያሁ እትፋቅ ዓስከርየት እምን ናይ መንጠቀት ደማነት እግል ርከብ ዶር ኢጃቢ ክምሰል ህልእግሉማ ዲብለ ህድግጊሙ ምህላ ምስዳር ቱርክያ ለሓመዳ ርእስ ማሕሙድ ዓባስ ብጀህቱ ፈለስጢን ምስል ቱርክያ ለባዕ ዕላቃት ብኩሉ ጀዋንቡ ክልትዋሳዕ ክምሰል ከድም ኣብርሃም እስራኤል ዲብ ደንጎባ ናይ ሰነት ክልል ፍዕ 23 ዲብ ቅጣዕ ቃዛ ፊራሮ ዓስከርየት ትወደ ክምሰልሌት ዲብ ልትእምር ቱርክያ ዲብላ ፊራሮ ለባ መቃመት ዲብ ሻርሕት ኣንሓታ ዲብ ኣፍጋኒስታን እብ ጌማም ኦሮት መንዓስር ጅና ዲብ ደረጀት ሰፍራ ክሩይ ክምሰልሃላ ተቃሪር መነዘመት ምጅስ ቅራን ትሸርሕ ኣባሳሰሊ ዲብላ ደውለት ሓደ 4 ሚልዮን ጅና እብላ ዛህረት ድሙዕ ክምሰልሃለው ልተዳግም ሓደ ወሮት መሰለስ ምን ሸዓብ ኣፍጋኒስታን ዲብቆት ሰፍራ ክምሰልሃላ መነዘመት ምጅስ ቅራን እተሓልፋ ወርሕ ጅውላይ ክምሰል ሓበረት ልዛከር ሓለት ለምን ሰነት ክልእልፍ ሓ እስክ ሰነት ክልእልፍ 21 ዲብ ኣፍጋኒስታን ለገባ መታእታታይ ካርጅ ለኣጅራያ ክምሰል ተሄል ትሓበር ኣሜሪካ እግል መደት 20 ሰነት ዲብላ ደውለት ለወደታ ፊራሮ ዓስከርየት እሰነት ክልእልፍ 21 ምንማ ኣክታማት እብሰበቡ ለመፃ ሽንርብ ላኪን ልሳዕ ለእተላለ ክምሰላላ ተቃሪር ዝሓበር እታ መደት እላ በረትን ለመደት እላ ፍንግ ኣፍጋኒስታን ወፓኪስታን ጃሪ ለላ መትሓዋራር ዓስከርየት ለሓለት ዝያድ ኪልሙ ክምሰልሃላ ሙተቕብለት ምናባካ ትሻርሖ ኣፍጋኒስታን ባርዛቅ ጣቢዓት ኣግዳህየ እብ ቃልላቱ መዓድን ታጅረት ምንማታ እብ ሰበብ መሻክል እምን ዲብ መናፍዕታ እግልተውዕሉ ክምሰል ይቀድረት ልትሓበርሃላ
عدد استراتيجيا مخزن بترول امريكا ات قبت 43 سنه تقل سلف مرات دي بدهر الدرجاتو كم سال تكرر تقارير بترول نايلا دوله الحبر لخزون عدد تلا مدت الله تحت 300 مليون برميل كرويك مثل هلام لشرحات تقارير لحالة تحقو سنة 1983 نايسلف كم سلطة أفهمهم عدد متنفعاتي ينقص من قبي درجة حان كلمت وحمسة مليون برميل قلت قبا كم سلطة قدرة قيمهم هلام التقليم مقباي مفقار تحاي جاريت لليت اي مسكوبات عسكريات وامن كم سلهما حرب يوكرين كفال سبب نايلة هاقوغاي قلت قبا كم سلطة قدرة لتحبر حيث متقبلتنا أخبارنا قدم تممارس أخبار ابتغمان في قريت بقع مهرو قلت أكد دي إدارة مدارس بحسر قلت قدم أدفاعات قدمام يوبيل ذهبي ذكرى 8 سنة متأساس مدرسة ثورة دي مدينة أمستردام هولندا بحشمة قبام دي بمديرة دك أمحاري دي بحفزة ماي وتربت ولاتات رحيب قبه اللام من أخبار خارجه تركيا قل ولاد فلسطين لتوديا سدايت كمسل تأتلالي تحبرام دي بأفغانستان بقيمام أوروت من عصر جنام دي بدرجة سفرة كروي كمسل هلات شرحم عدد استراتيجية مكزن بترول أمريكا دي بدهر الدرجة كمسل تحبرا ما تكرر لتحبر اللام كقدم حيث متقبلتنا اليوم دليل على أخبار دي بلتام هلا ودحن ما يوم

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑያ ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ዓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ
6: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ

0: ተኸታተሎም
1: ዓለም ምፍታን እንዲ ላይ ካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ ሙዚቃኛታት ይመፁ ሙዚቃኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳጥፉ ንዕዘብ ኢና ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸረስ ንስ ካኣልየን ንስ ክብለካ እንዳተፅበሃ እተና ኣሸውዋቱ ድሕሪ ዝተወልዳ ተ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሉ እቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለ ውን ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ዘጋጠመ ሓደጋ ማዕረግ እንደይ ከቢድ ምዃኑ ኣይጠፋኣካ ንኸውን
1: ማይክ እንታይ ከ ዘረባ ክልል ትብሎ ዘለካ
2: ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸበ ክሰማዕ ኣይተፅቡኽን

0: ኢለካ ኮየ ተለኣኽካ ከም ዝመፅእ ከዳ መዓስ ጠፊኒ
1: ሞንታይ ኢና ወይስ በዕሉ ንፈልጡ ይክና
2: ወረ እንታይ ኢና ሕበበ ነብረ ዘለና ኣቦኹ ዝብለክ ደሎ ስንእሽተ ይኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ ባባ ዘለኽዎ ፀገም ፅቡቅ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘሎ ቀንዝካ ልዕለ ክርድኦ ዝኽእል ሓደ ሰብ የለን
3: ሚኪ ሓቂ ብዘይ ሕበብ ክነግረካ እተኮይነ ኣነ ኣብ ልዕሊ ሰልና ዘይወዳ ፍቕሪ እዩ ዘለና

0: ከመይ ቀኒ ኸ ሓንዲ ኸ
1: ከፈደስከ ንበሪ እሞ እንታይ የርክ ነሳብሪኒ ክስጎክዳ
2: ብኣዳማይ ስለ ሰዓርኩኻ ሕናኻትፈዲ
1: ናይ ማዓት ወዲ ኣንስ ከም ገለ ጌርዳ ደጊ መፃወታ ክሳዕረክ በር ስኺ ዕረፍቲ ትብኒ ንኽ
2: እንታይ ገበርካ ወደ ሕጂ ከ በርገር ክበልዕ
1: ንዕባ ነቲ ካልኣይ ግዜ ምስዓርካ ሽር ጌርክዮ
3: ስምዓኒ ሄኖክ ብዛዕባ ሰሊና ክትፈልጦ ዝደለኹ ሓደ ዓብ ነገር ኣሎ ሰሊና ኣብ ሂወት ሓደ ዓብ በደል ይወሪድዋ ኣዲያን ሓዋን ብሓደጋ ምኪና የመይቱ ሓወይ እውን ኣብ ዝኣትዩ ዘይበሃል ጠፊ እዩ ኣድያ ብሕማም ሓዋ ድማ ብሓደጋ እምበር ክልቲኦም ብሓደጋ ከም ዝሞቱ ኣይትፈልጥነ እዚ ከዓ ንዓዓ ክሓሻይልና ዝገበርናየ እዩ ስለዚ ተወሳኺ ፀቕጡ ከይትፈጥረላ እየ ዛረበካ ዘለኹ
4: ምክኤለ እዚ ጉዳይ ምንታይ ንዓይት ነግረን ኣለ እዚ ድሓርካ እዚ ሓደጋ ትብሎ ኣለኹ እንታይ እዩ
3: ድሓን ብዛዕቦ ኣስፍሕና ክነዕለልና ሰሊና ግን ይትረፍዶ ዛንታ ዘይ መቓብሪ ሓዋን ኣድያ ንውን ኣብ ዝዓዲ ከም ዘሎ ይትፈልጥነ
4: ድሓን ኮለር ዘብለ ይብልና ምክኤለ ብኸመይ ፈሊጥካ ራእይ ትበለኒ በር እዚ ጉዳይ ኣነ ለላዕሊ ይፈልጦ እየ
3: ካብታ ዝበረሓኻ ክይወፃኹ ከመይ ፈሊጥካ
4: ምክኤለ ንሱ ተገዳሲ ይኮነ ግን ምንታይ ሰልና ክትፈልጥ ዘይተደለየ ዘሎ
3: ጨሪሳ ክትቀብፆም ደልዩ ንኦም ዘኪራ ብዛዕባ ትዛንታ ንድሕር ኣ ክትሓትት ጀሚራ ብዙሕ ክንሕምልሶም ዘይንኽእል ሕቶታት ክስዕብ
4: ግን ዚ ጉዳይ ኮ ብካልእ ምስማዕ ኣይተርፍኒ ሳዕበይኒ ይኸፍእ ድሓር ውዒላ ሓዲሩ ካ ምፍላጥ ኣይተርፍኒ
3: ርዳእኒ ኣነ እንዳንኤልን ክንነግረልና ክንደይ ግዜ ተበጊስና ግን ካ እቲ በዓሲ ኢልና ንምለስ
4: ሰሊና ከምዚ ክትከውን ዝግበአ ሰብ ኣይኮነትን
3: ሓቅኻ ንስኻ ሓልት እዩ ዘዛርበካ ዘሎ ድሓን እንታይ ንገብር በዕለይ ሓሲበሉ ኣለኹ ንስኻ ጥራይ ሓደራኻ እዚ ዘረባ እዚ ወይ ዝምስጢር እዚ ካብ ኣፍካ ከይተውፅኦ ስጋ ብነግረ
5: ሕጂ ንካ ሞ ዝሓዞ
4: ንምንታይ እዚ
5: እንካ እንዶ ድሓን ሓዞ
3: ታ ንኸይና ምግዝእ ክኾና ለ
4: ገለ ጥ ክትገብር ኣለኻ
3: ድሓን ሓዞ ጥራይ ግን ጥንቅቕ በል ሓረ
4: ድሓን ፀገም የብሉና ትሲ
3: ወቐፃሊ ክንራኸብ ኢና ድሓን
4: ረይ ሞ ክይደአነ
3: ረይ ብሮክ መዓልቲ

0: ንምንታይ እዚ ምስጢር ዝናዓት ነግረን ላ ኣብለን ቋሓማ ቋሓማ ቋሓማ
1: ዳና ጆ ግን ቅድሚ ሕጂ ቴኒስ ገለ ፀዋት ነርካ ምሽ
2: እዋ ከምዚ ሰብ ክውሕደና ከሎ ገለስና ንሕለና ንፃወት
1: ኢና ነከንዶ ፐርከት ተሓዛ ክንገልመ ኢ ከ ከመይ ደ ክብ ናይ ፅቡቅ ፃዊት ክና ኣነ ንበዓል ከማል ጥራይ ድምካሓሎ

0: ኣታ ክንዲ ደስ ትብለካ ያ ወደይ ዛጓል ናይዛ ዝቆለበት እንዲ ሕጂ ትራንስፈር ጌራትለይ
1: ናይ ብሓቂ ዓባይ ሰብ

0: ስምዓኒ ኣነ ገንዘብ በዚሕኒ ኮንኩም ዝኸፍለካ ዘሎ
1: ንሕና ምንታይ ና ዘይገበርና
0: እንታይ ዘይገበርና ስራሕኻ ተፅፍፍ ኣነ ዓቕሚ ይብለይን ትብል ተለካ ግድፎ ካልእ ሰብ ኣይስእኒ
1: ከምኡ ባይ ትብለታይ ኢሉ እዚ እኳ ገለ ዝረኽቦ እታ ሓበሬታ ስለ ዘሎ እዩ በር መደና ፅፉፍ እዩ ነይሩ
0: ኣታገደፈኒ ዶ ካልእ ሓበሬታ ረኺባ ገደመለይ ትበለኒ ስራሕኻ ኣፅፊፍካ ዝሰርሕ መሳርሕትኻ ንድሕር ዘይተኣምኖ እንትኾን ከኻ ግረፎ ዶም ዞኦም ስራሕ ምሳይ ምስ በይና ዝሰርሕ
1: እዚኣ ፅቡቕ
0: ገዛ ንኸይድ ነጢርካ ዝኣተውሉ ቦታ ከዓ ክሕብረካያ ተኻሸሉትኣቱ
1: ንምንታይ ዳኣ ንገዛ
0: ዳሕ ጠቀም የብሉ ፅፉፍ ሓበሬታ ምፀልከ ኣብቲ ኻሸሎ ሰብ ዘይብሉ እዋን ነጢርካ ተኣቱ ኣቲኻኻ እቲ ዝግበር ጌርካ ትወፅእ
1: ኣብ ገዛ ይከብድ
0: ከመይ ኢሉ ካብ ደካ ስራሕኻ ደይኮነ እዚ ዕርቡ እዩ ጉዝኸከ
1: ረይላ
0: ግን ከምቲ ዝበልኩ ኸ ኣነ ንስኻ ንትራይና ጥንቃቕ ስተች

0: ሞ እዛ ገዛ ኩላ ርኢካ ኣለኻ ሕጂ ከም ዝበልኩካ ናካ ስራሕ ንብረት ምግጣሚ ኣቦታ ዓማዊል ኬትካ ምግጣሚ ንምትካልን ካልእ ብደገ ዝመፅእ ንብረት ምግጣም ሰሊና ካብ ንእሽተካ ከለካ ፅቡቅ ኣፍልጦ ናይ ጠዋሉ ኣለዎ ኢላትን ነራ ኣብ ስራሕካ እውን ኣዝኻ ንፍዕ ምኳን ከዓ ነገራትኒ ስለዚ ከባኻ ብዙሕ ክፅብ
1: ፀገም የለን ኣምና በዚታት ኣይጠራጠር ዝከኣለን ዘበለ ኩሉ ነገር ገብር
0: ኩሉ ዝበልኩካ ይትርሳዕ ኣይትሕማቅ ዝኾነ ነገር ተደሊኻ ኣነ ኣለኹ ሰሊና ውን ኣለ
1: ኧረ
0: ሞንታይ ኣለካ ዝተረፈ
1: ወላ ሓንቲ
0: ወላ ሓንቲ ብጥራሕ ኣሰርሕ ደሞዝካ ይተሓትት እንዳ
1: ደሞዝ ኮ በስአኒ
0: ድሓን ንግዜኡ 65 ገይረልካ ኣለኹ ስራሕካ ተለይካ ሽዑ
1: ፅቡቅ ሕረ ሳምዕ
0: ሳምዕና ኣለና
1: እዎ
0: በቃ ሞ ስራሕካ ጅምር ትኽእል ኢኻ
1: ጠወል ጠወል ዓም ቤት ዓም
0: ረሲያ የ ፅር
1: እንታይ
0: ኣነ ኳ ብዙሕ ርኢካ ኣይፈልጥኒ ግን ሰሊና ወዲ ገዛውትና ኣይትብለካ ነራ
1: እወ ወ ብሓንሳብ ኢና ኣነ ስርኢከ
0: ተዘይተጋጊ ግን ወት ቴድሮስ ያ ቴድሮስ ማለት ኣውቲስታ ናይ ዝገዛ
1: እወ ፅቡቅ ኣለኻ
0: በቃ ሓራይ ፅቡቅ ናይ ስራሕ ኣለ
1: ንዩ ንዩ

እምባ እዚ ሰብኣይ ዳ እንታይ ሓሲብ እዩ ብዛዕባ ዘርሓቲትን ብኣይ ገለገለ ስክፍታታት ይህልዎ ደኹ ማዕርኹ ንዶ ዲክ ድሓ ብተግባር ክእምኖም ክሕጉሶም ክኽእል ኣለኒ

0: እምቧ እንተ እንታይ ይበሃል እዚ ሰብ ከመይ ገይሩ እዩ ሕሉኑ ደፊኑ ዝኸይ ዘሎ እዚ የተሓሳስበካ ዶ እዩ ዛዓርከ ዳኒ ኣለኻ ዶ ምሰል
1: ኣለ ተዛሪብካ ድ
0: ተዛሪብካ ጥራይ እንታይ ኣጋጢምካ ምስ
1: ዳሓኒ ስለ ናይ ስራሕ ገሊአ ክሓስብ ፀኒሐ
0: ዋ ናይ ስራሕ ዳኻ ማዓስተሓስብ ምስ ስማዓ ኣሎ ምስ ሚካል ገለ ተቆራሪኹም ኣለኹም ዶ
1: ኣሳከማ ዳሓኒ ንግለካ ኣሎ ብስራሕ ካልእ ኣይኮንኩን እንታይ ዳሓኒ
0: ኣና እንዳስቂኢለ ኣብ ዘንበብክዎ ገሪምኒ ፀኒሐ
1: እንታይ ዲኻ ንቢካ
0: ይትረፍ ክትውዕሎስ ንኽትዛርበሉ ከማሲ ነብሰ ስጋኻስ ፈጥፈጥ እዩ ዝብለ
1: እንታይ
0: ተግ ወዲ ሰብ ንኸምኡ ፍጡር ወዲ ሰብሲ ከመይ ገይሩ እዩ ዝጭኩነሉ
1: ፈጠም ተታሒዙ
0: እንታይ ኢኻ ወታእታ እንዳበልካ ነብስካ ኣሲርካ ትዛረብኒ ዘለካ እንዳ ከመይ ገይረ ክፈልጦም ኣብ ዘንበብኮ ከየ ዝነግረካ ዘሎ
1: ተታሒዞም እዮም
0: ዋ ሂቦ ሰብ ሕሊፎም ዳኣ ክተሓዝዮ እምበር እንታይ ደልያ ጎረቤት መዋት ብዝሃበ ሓበሬታ ተረኺቡ ምትሓዝ ተበሉካ ኸ ንክልቲኦም 25 ዓመት ተፈሪዶ
1: 25 ዓመት ዳ ኣይበዝሐን
0: ኣይበዝሐን ውሒድዎም ከማል ስማዕ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለትካ
1: ሓቀኻ ውሕዶ በር 25 ውሒዶ ንኸይዶ
0: ንኸይድ ዝሓድሽ መርዓዊ ክንደናይ ከይመፀና
1: ሓሳብታሕቲ ክንባ ተታሒዞም እዮም ግን
0: ተታሒዞም
2: ሚካል ብኻት ግን ከምኡ ርትዕ ይኮነ
3: ካልእ ዳ እንታይ ክዓቅምለኒ ኩሉ ክኢላል ዓቕመይ ኮይነኒ እቲ እንከ ተስፋ ኢለ ዝምካሓሉ ዝነበርኩ ዳኒኤል ኣለዎ እንታይ ከም ዝኾነ ተስፋ ዝቆረፀ መስል ኣሎ
4: በጃኽ በጃኽ ዝምብካይ ኣቋርፅ እዩ ከምዚ ኢልከ ወላ ሓንቲ ክንራዳዳ ይንኽእል ኢና ግዲ እንደለይካ ኣለኹ ምስ በልክን እንታ ኮይና ኢለ እንዳጎይኸ ይመፅ
3: ኩሉ ልዕሊ ዓቕመይ ኮይኑ ዲ ሕወሶስ ኢሉ ንተምኪለ
4: እ ሚካ እንታይ ኣሎ ዲ ሓደሽ ነገር
3: እዚ ሕጂ ዝነግረካ ግን ዳንኤል ከይ ዝነግሮ
4: እ ሚካ ዳንሓ ወይ እንታ ኮይኑ ዲ
3: ዳን ሕማቕ ኣሎ
4: ሕማቕ ኣሎ
3: ከመይ ብህብሉ እየ ተምክኤል እቲ ዘይውዳእ ዝነበረ ፍቕሩ ሸተመይ ኮይነኒ ተጨኒቑ ተዋፂሩ እንዳሃለወ በቃ ዳሓንየ ኢሉ ጥራይ ዓፅወኒ ሎሚ ከምኡ ሕልፍ ሓሊፎዎ ምሳይ ብኣስን ንብረት ምስባርን በፂሕ በቃ
4: ቁሩብ ከም መበገሲ እንታይ ትብል
3: ብዛዕባ እዚ ሓድሽ ምህረት ይዕሊል ንዘይፈልጥ ሞ ከመይ ክብለ እየ ብቐዳማይ ከምኡ ተስፋ ዝቆረፅ ኩሎ መዓልቲ እያ ነራ ሰኺሩ ከ ይመፅእ ንተምኪል
4: ብዛዕባ መስተን ስኽራ ንዓይ ክቋይቆ እንዳባዕለ ሰኺሩ መፅእ
3: ከርመካ ኮ እዩ ኩሎም ዞም ሕጂ ዘርእዮም ዘሎ ባህርያት ሓደሽትን ብሓንሳብ ዝመፁን እዮም
4: ኣነ ግን ከምዚ ትብልዮ ዘለኹ ባህሪ ይረአ ኩሉ
3: ምክኤል ሕበይ ብጫ ብጫ እንተምክኤል ንስኻ ስለዝኾንካ ሓዊ ንስኻ ጥሪኢካ ክትሕግዘኒ ትኽእል እንተኾነ ንዓኻ ዝዕለለጋ ፀገማት እንተልዎን ዓይ ንገርኒ እተዘይ ኮይኑ ግን ከምዚ ኣነ ዘይነገርኩካ ከም ምግለ ጌርካ ፀገሙ ፍለጥ
4: ዳሓንዳሓንዳሓንኩ ዳሓ እዛ እንታይ ለበዋ ደልይዎ ባዕለ ኣለኹ ዳሓ
3: ሓደረኻ ምክኢል ብጫኻ ሓደረኻ ኣነ ሕማቕ ቁጥረ ኢ ዳሕስብንድሎ
4: ይካል ሕማቕ ማለት
3: እታ ምክኢል እንተ ሓሳብ ሓሳብኩ ከምዚ ኣእምሮ ድሳሓተ ኮይኑ ኮይ ድስምዓኒ ዶ ኣሎ ፅሉል ኮይ ድቕየር
4: ይካል በጃኸ ሕማቑ ሕማቕ ኣይታሰብ
3: ሓሳብ ጥራይ መዓስ ኮይኑ ይርእየኒ ኣለኹ
4: ይርእየኒ ኣለኹ ካብ ብሓ ብሓ ዘጨንቀ ይብልካ

0: ብቐዳማ ይኮ ኩሉ ኣካይድኻን ኣከዳድናኻ ንርኢ መምህር ትመስሊ ኢለካ።
1: ይሂ መምህር ፍሉይ ኣከዳድና ኣለዎ ድ
0: ዘይኮነስ? ግን ክትግምቶስ ቀሊል እዩ። ኩሉ ሰብ ከዓ ንስርሑ እንዲ ዝመስል
1: ሓቂ ዘረባ መስተባዓሊት ንፍዕ ትገማት ኢና። ኤኒዌይስ ግን ኣብ ኮሌጅ ናይ ቢዝነስ መምህር እየ።
0: ሓቂ ፅቡቅ
1: ያ ብያ ክትምስ
0: ሎሚ ኣነ ናብ ዝወሰድኩካ
1: ኖኖ እዚ ግብጃ ናት ስለ ዝኾነ ቦታ ጥራይ መለስ ኣይምሳ ሎ ማለት እዩ።
0: ከምዚ ዝደለየ ኮ ኣበይ ክትምስሕ ኢሉ ሓትት ሕዚ ካ ዩዝኸይድ
1: ዋሳብ ኣነ ኮኒ ትፈትዮ ቦታ ገለ ከይልዎ ኪል ምር ጠቀሚ ይብሉን ኮ ዘክኽእል
0: ሎማዓንቲ ናተይ መደባ ብቐዳማይ ካ በርገር ጋቢዝካ ሎማዓንቲ ኣነ ከምዝሓቀ
1: በቃ ፀገም ኣብ ደስ በለኩም ንኸድ
0: ኮንዓነይ ኮስደከ በፂሕና ውን

0: Oui, attends, j'en reprends une autre.
1: እንታይ ዘሰክፍ ኣለዎ እዚ ዳሞ
0: ኣሰዮም ሓወይ ኩሉ ነገራት ክሕብረት ዝመልኦ ኮይኑስ ኣነ ሓፍርኒ ማለት እዩ
1: እዚ ዳሞ ክብረት እንድዩ እንታይ ደሰክፍ ኣለ
0: ኖ ክረዳ እንታይ ሕማቅ ነገር ክህልዎ ግን በዚ
1: ሓንቲ ሓንሳብ እንተ ውሒደ ክትርአይ ነገር ንበረሰ ዩ ዛ

ተቐበላ ተቐበላ ነገር ከይተምፅእ ማነ ዘይገድፈካ ክርእካ እንዴ?

0: ሓወይ ስለ ዝኾንካ ንምበር ቴሌፎን ብዘይምልዓልካ ትቅፃ እዩ ዝግባአካ ነይሩ።
1: ኣብ ሓዊቶ ናይ ኣሕዋት ከም ትሰርሕ ዘለኻስ ከዓ ሓወይ ትብለኒ?
0: ሕጂ ኒሕ ዘለዎ ዘረባ ተዛሪብካ ዝወሰንካ ኢኻ ትመስል። ግደፍ ግደፍ ግደፍ ግደፍ ኣኽ ግደፍ። ንኽትሓስብ ዝኣክል ግዜ ሂበካ ይመስለኒ።
1: ድሓን ኩሉ መዓልቲ ኣለዎ ትፈልጥ።
0: ኣብ ባህላኻ ኣብ ውሳነ በፂሐ ኣለኹ ድዩ ዘስምዕ?
1: እዋ ወሲነ ኣለኹ። እንታይ ከም ዝወሰንኩ ግን ብኣካል ተራኺብና ነገረካ ደል ኣለኹ።
0: ፅቡቕ ዘይኣነስ ንዓኻ ትፅበ ዘለኹ።
1: ኣበይ ጥራይ ንራኽብ?
0: ስቕ ኢለ የተሰኪፈ ፀኒሐ ማለት እዩ። እዚ ሓወይሲ የጨነቆ ከይህሉ
1: ኣታ ሰብ ኣበይን መዓስን ጥራይ ንራኽብ?
0: ምሸት ሰዓ 8 ኣበይ ከም ዘለኹ መልእኽቲ ክፅሕፈልካ ቀልጢፍካ ትመፀኒ።
1: ይህ ሕጂ ከደይ ትነግረኒ?
0: ዝተባሃልካ የ ጥራይ ግበር። ኣታ እንታይ ዝበለዎ ምጥፋእ ዳ ኣሉታ
2: ሓቅኻ ጠፍየካ ገሸት እዩ ዘለኹ።
0: ኣበይ ድኻ ዘለኻ?
2: ባሳ ኣለኹ ኣፍ ናይ ምሸት ገለ ቢለኻ እትእ።
0: እንታይ ዝዛረባ ኣለኻ? ደለየካ ከዓ ነይረ።
3: ኣነ እዚ ካብ ዝግታት ከጨነቐ ኣለ። እንታይ ኢኸ ዝኾነ ዕላል ኣለኒ ገለ መልእኽቲ ብልካ ኣብ ሳዕ ሒዝ ክንትመፅ
4: ብይ ሞ ተኾንካ
3: ሸምስታይ ኣብ ፅቡቅ ዋ ሰለሰ ይበኒ ምስልና ንሰት ሪኢ
4: ኣለና ሓሳብ ሓሳብ ከዓ መቀያ ፅቡቅ ብቢራ ጥራይ ባስ ከም ከይተ ብቁላብ ገብላ
3: ሓሓንተ ንሰት ወላ ሓንቲ ይበልና ንገርመኪ
4: ሓሊልካ ኳይ 10 ዝብፃሕ ስምዓን ጥራሕ ትዘረባ ኣለኒ
3: እሞሲ እቲ ዘረባ ክስ ኣባር ኮንካ ህዱእ ሙዚቃኻ እንዳስተማቐርካ ጫቁ ጫቁ እቲ እሙር ባር እናስተማቐርካ ደይዕለል ዲኮይሉ ትዕለ
4: ሄኖክ ዕላልና ወዲና ተ ተራዳዲና ናብ ዝብሎ ዘለካ ንከይንኽእልና
3: ናትካ ዕላልካ ናትክዘረባካ ደይ ውዳእ ረይ ተይክትብል ዘለኸ

0: ናፊካን ይመስለኒ
1: መኪና ኸ ንዝርያ ዘለኹ መፅኻ ድኻ
0: መኪና ዘይተማላኸ ሴም ሓወይ ሒዝዋ ዘለኹ
1: እንደይ በልሓራይ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢና። ነዚ ብግምታት ኢኻ ግን ነታ ደርፊ ተዋሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣብየነይቲ ክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኽርስ ንስ ካኣልየን ንስ ክብለብካ እንዳተፅበሃ እተና ሸውሃቱ ድሕሪኡ ዝተወልደ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ሱ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናብቲ ዎ መፅእ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ

0: ኣቦኣ ሙያ ቺክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለት ትሕዝቶ እያ ናይ ሎም ሰሙን ንስ መደብ ፍኖተ ህይወት ክትቀርብ
1: ናይ ኮይነ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡ ተዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሓሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሓሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ሰላም ከመይኹም ስኹም ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 13 ናሓሰ ሰዓት 9:30 ዝተዳለወ ዜና ውሽጡን ወፃእን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርእስተ ዜና። ውፅኢትን ብቕዓትን ትምህርቲ ንምርግጋፅ ኣብ ምሕደረ ኣብያተ ትምህርቲ ብኣተኩሮ ክስራሕ መተሓሳሰብ ቀሪቡ። ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሆላንድ ብልዑል ማዕርግ ተፀምቢሉ። ኣብ ንዞባ ደቂ ኣምሓረ ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ኣሎ። ቱርኪ ንፍልስጥማውያን እትገብሮ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ሓቢራ። ኣብ ኣፍጋኒስታን ብገምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ ተገሊጹ። መጠን እስትራቴጂያዊ መኽዘን ነዳዲ ኣሜሪካ ናብ ዝተሓተ ደረጅኡ ከም ዝወረደ ተቓሊሑ። ውፅኢትን ብቕዓትን ትምህርቲ ንምርግጋፅ ኣብ ምሕደረ ኣብያተ ትምህርቲ ብዕቱብ ክስራሕ ከም ዝግባእ ትማልን ቅድሚ ትማልን ኣብ ከተማ መንደፈራብ ዝተካየደ ግምጋማዊ ኣኼባ ተገሊጹ። ወኪል ኤሪና ወሸዊት ገብረ ብርሃን ዘዳለወቶ ጸብጻብ ኣሎ። ያሲን ሳልሕ ከቕርቦ እዩ።
1: ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደረ ኣብያተ ትምህርቲ ብኣተኩሮ ክስራሕ ጨንፈር ትምህርቲ ዞባ ደቡብ ብ11 12 ናሓሰ ኣብ መንደፈራ ኣብ ዘካየደ ግምጋም መተሓሳሰቢ ቀሪቡ። ሓላፊቲ ጨንፈር መምህር ህብተዝጊ ኪዳነ ኣብ ዘቕረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ካብ ዝተመዝገቡ ኣስታት 47,000 ደቂ ኣንስትዮ ዝርከብኦም ልዕሊ 255,000 ተምሃሮ መጠን ምሕላፍ ብሓፈሻ 84,000 ከም ዝነበረ ገሊጹ። ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ ካብ ዝተሳተፉ 5159 ተምሃሮ 11.9 ናይ ዲግሪ 6.8 ድማ ናይ ዲፕሎማ ነጥቢ ከም ዘምፅኡ ብምሕባር 51,000 ደቂ ኣንስትዮ ዝርከብኦም 6393 ተምሃሮ ድማ ምስ መበል 39 ዙርያ ንሳዋ ከም ዝወረዱ ብተወሳኺ ኣብሪሁም። ሓለፍቲ ንኡስ ዞባታት ብወገኖም ንዝተኻየደ ንጥፈታት ብመንፅር ዝነበረ ብድሆታት ዘንፀባርቕ መግለፂ ድሕር ምሃብ ሕፅረት መምህራን ቋንቋ ደ ፍታሕ ክናደየሉ ኣብ ኣብያተ ፈተነ ዘሎ ኬሚካላት ክውገን መቅየር መምህራን ኣብ ወቕቲ ክራማት ክትፀፈፍ ከምኡውን ሕፅረት መሳለጥያታት ክፍታሕ ዝብል ለበባታት ኣቕሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ሓፈሻዊ መማእዘን ሓሳብ ኣብ ብዝሒ ትካላት ቅድመ ትምህርቲ ተራእዩ ዘሎ ብልጫ ኣብ ብቕዓት ንክንፀባርቕ ብዝለዓለ ክስራሕ ብምልባው እርጋንን ሕፅረትን መፅሓፍቲ ንምፍታሕ 48,000,000 መፅሓፍቲ ንምሕታም መደብ ከም ዘሎ ብቕዓት ትምህርቲ ንምጉልባትካ ኣብዚ ክራማት ጥራይ ን5,000 መምህራን ስልጠና ከም እተዋህበ ሓቢራ። ኣብ መሓዳሪ ዞባ ደቡብ ኣቶ ሃብታብ ተስፋፅኤን በጎኑ መስርሕ መምሃርን ምስትምሃርን ንምሕያል መምሕዳር ዞባ ቀዳምነት ሂቡ ከም ዝሰርሕ ኣረጋጊጹ። ኣብ ዞባ ደቡብ 667 ናይ ቅድመ ትምህርቲ 286

0: ናይ መባእታ 115 ናይ ማእከላይ ደረጃ 33 ድማ ናይ ካልኣይ ደረጃ ብጠቕላላ 1101 ኣብያተ ትምህርቲ ኣለዋ።
1: ወርቃዊ የቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ወርሒ ሓምለ ኣብ ካናዳን ሸወደንን ምክያዱ ዝፍለጥ እዩ። ከም መቐፀልቱ ድማ ኣብ ሆላንድ ብልዑል ማዕርግ ተፀንቢሉ ኣሎ። ብዛዕባ እዚ ንዝተዳለወ ፀብጻብ ስቲፋኖስ ግርማይ ክቕርቦ እዩ።

0: ዝነበሩ ንዕላማ ተራን ተዘክሮታትን ቤት ትምህርቲ ሰውራ ዝገልጽ ትረኻ ግጥምታት ስእላዊ ምርኢትን ቪድዮን ቀሪቦም ኣብ መወዳእታ ኣባላት ቤት ትምህርቲ ሰውራ ነበር ምትእኽኻቦም ብምድልዳል እጃሞም ኣብ ሃገራዊ መደባት ክም ንምባል ቃልኣትዮም ብኻልእ ወገን ኣባላት ጉጅለ ህዝባዊ ግንባር ዲሞክራሲን ፍትሕን ኣብ ከተማ ስቶክሆልም ሽወደን መንፈቃዊ ገምጋም 2026 ብምክያድ ኣብ ናይ መፅ መደባት ዘትዮም ወኪል ናይቲ ጉጅለ ኣቶ ዘርኦም ኪዳነ ተፃብኦታት ንምምካት ድልዱል ሓድነትን ንቕሓትን መሰረታዊ ከም ዝኾነ ብምጥቃስ ኩሉ ኣባል ካብ ዝሓለፈ ብዝበለፀ ክሰርሕ መድረኽ ዝጠልቦ ከም ዝኾነ ገሊፆም ኣባላት ጉጅለ ብወገኖም ሃገራዊ ትውፊታት ብምፅናዕ ብመልክዕ ሕድሪ ንቐፃሊ ወለዶታት ከውርሱን ከስርፁን ቃሉን ብምሕዳስ ውዳበታት ንምስፋሕን ደረጃ ንቕሓት ኣባላት ንምዕባይን ዝሰላሰለ ዕማማት ፍረስለ ዝተረኽቦ ብዕቱብ ክስርሓሉን ክቐፅለና ዝኸኺሮም ኣብቲ ኣጋጣሚ ክልተ ኣባላት እቲ ጉጅለ ኣሓት ንመንእስያት ብኤርትራዊ ባህልን መንነትን ኣብ ምኾስኳስን ናብ ቁኑዕ መስመር ኣብ ምምእዛንን ብዘካይድኦ ኣበርክቶም ካብ መንእስያት ህግደፍ ጨንፈር ሽወደን ናይ ምስጋና ወረቐት ምስክር ተቐቢለን
1: ኣብ ኑዞባ ሓመልማሎ ምምሕዳር ከባቢ ሊበና ካብ 223 ብማሕበር ተጠርኒፈን ኣብ ምስራሕ ፍሉ ዝነጥፋ ዘለዋ 20 ደቂ ኣንስትዮ ኣብ ናብረን ምምሕያሽ ከም ዘርኣያ ገሊፀን ንሳተን ኣብ ዝሃቦ ርእቶ ነብስኻ ንምኽኣል ዝግበር ወፍሪ ብሓያልን ዘየቋርፅን ናይ ስራሕ ተበግሶ ምዝስነ ኣድማዕ ስለ ዝኸውን ውህደተን ኣደልዲለን የነጥፋ ከም ዘለዋ ሓቢረን ኣብ ሃማደ ዞባ ዓንሰባ ሓላፊት ማሕበራዊ ኣገልግሎታትን ምክትታል ፕሮጀክትታትን ወይዘሮ ትርሓስን ረኣዮ እቲ ብደቂ ኣንስትዮ ዝምራሓ ስድራ ቤታት ነብሰን ክኽእላ ዝተበገሰ መደብ ኣተባባዒ ከም ዝኾነ ብምጥቃስ እተን ደቂ ኣንስትዮ ንዘካይዶ ዘለዋ ፃዕሪ ሞጊሳ ሓላፊት ቤት ፅሕፈት ሃማደ ኣብ ንኡዞባ ሓመልማሎ ወይዘሮ ፋጥና ዓልን ሓላፊ ምምሕዳርን ፋይናንስን ናይቲ ንኡዞባ ኣቶ ዓሊ ማሕሙድን ብወገኖም ጥርናፈ ሓይሊ ምዃኑ ኣሚነን ዝወሰዶ ተበግሶ ንካልኦት ኣብነት ከም ዝኾነ ብምጥቃስ ምስራሕ ፉል ንመግቢ ሰብን እንስሳን ዘገልግል ምህርቲ ስለ ዘለዎ ክተባባዕ ዝግብኦ ስጉምቲ ምዃኑ ኣብሪሆም ኣብ ዞባ ደቡብ ንዞባ ማይ ዓይኒ ኣብ ወቕቲ ክራማት ክኽሰት ዝኽእል ሕማም ዓሶ ንምቁፃር ዝዓለመ ፃዕርታት ይካየዳ ኣሎ በዚ መሰረት ኣብ ምምሕዳራት ከባቢ ዑናዋጦት ሰርዐ ቀላይ በዓልቴት ሓድሽ ዓድን ሓውሲ ከተማ ማይ ዓይንን ኣብ ዝጥርነፋ 26 ዓድታት ፀረ ጣንጡ መድሃኒ ተነፂቡ በቲ ካብ 26 ሓምለ ክሳብ 7 ናሓሰ ዝተካየደ ወፍሪ ምንፃግ 3972 ኣባይቲ ከም ተሸፈነ ሓላፊ ህዝባዊ ጥዕና ናይቲ ንዞባ መንእሰይ ኣኽሊሉ ስዩም ሓቢሩ መንእሰይ ኣኽሊሉ ኣስዒቡ እቲ ዝተካየደ ንጥፈታት ኣድማዒ ውፅኢት ንክርከቦ ነበርቲ ስሩዕ ወፈራታት ብምውዳብ ከባቢኦም ብፅሬት ክሕዙን ኣብ ትሕቲ ብመድሃኒት ዝተሰበነ ናምስያ ክድቁስን ኣዘኻኺሩ ሓላፊ ኮማዊ ሆስፒታል ንዞባ ማይ ዓይኒ ነርስ ተስፉ ገብሪ ሂወት ብወገኑ ወፍሪ ምንፃግ መድሃኒት ተርዎ ኣብ ምቁፃር ሕማም ዓሶ ልዑል ምዃኑ ብምጥቃስ ነበርቲ ምልክት ዓሶ ምዝዕ ዝስምዖም ተቐላጢፎም ናብ ሕክምና ክመፁ ተላብዩ ኣብ ንዞባ ደቂ መሓረ ብወፍሪ ተምሃሮ ንልምዓት ከምኡውን ብወፈራታት ህዝብን ኣባላት ሓይልታት ምክልኻልን ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ኣሎ እቲ መደብ ኣብ ምዝላይ ምስራሕ ክትርታትን ምኳዕቲ ጎዳጉድን ከም ዘጠቓልል ክኢላ ምዕቃብ ማይን ሓመድን ኣቶ ዳዊት ተኸስተ ሓቢሩ ሎም ዘበን ብደረጃ ሃገር ንመበል 28 ግዜ ኣብ ዝካየድ ዘሎ ክረምታዊ ማእቶት ኣብ ንዞባ ደቂ ምሓረ 980 ተምሃሮ ኣብ 8 ነቑጣታት ማለት ሃዳሙ መፃሉ ኣምሁር ትኹል ጉራዕ ኮርባርያ ጋዴንን ማይ ዕዳጋን ተዋፊሮም ኣለዉ ብሚኒስትሪ ሕርሻ ዝመፀ ውጥን 115,000 ሜትሮ ዛላታትን 4621 ሜትሮ ኩቦ ከትርታትን ክስራሕ ከምኡውን 25,500 ንፈልስታት ዝኾን ጎዳጉዲ ምድላው ዘጠቓለለ ክኸውን እንከሎ ብሰንኪ ምድንጓይ ክራማት ግን ምትካል ፈልስታት ከምቲ ዝድለ ከምዘይተተግበረ ኣቶ ዳዊት ኣብሪሁ እዚ ከምዚ ኢሉ እንከሎ ብሓሙሽተ ናሓሰ ኣብ ሓውሲ ከተማ ማይ ዕዳጋ ወፈራታት ምግራብ ብተምሃሮ ኣባላት ሓይልታት ምክልኻልን ህዝብን ከም ተካየደ ኣብ መሓዳር ሓውሲ ከተማ ማይ ዕዳጋ ኣቶ ኣወልኬር ዓል ሓቢሩ በቲ ኣብ ክልተ ገጻ ዝተሰላሰለ ዕማም ልዕሊ 13,000 ፈልስታት ከም ተተኽለ ወኪል ኤሪና ኣፍሊጡ ኣብ ንዞባ ጎልጅ ኣብ ሕብረተሰብ ብሓፈሻ ኣብ ደቂ ኣንስትዮ ድማ ብፍላይ ከቢድ ኣካላውን ማሕበረ ቁጠባውን ሳዕቢናት ዘኽትሉ ጉዳእቲ ልምድታት ንምውጋድ ኣብ ዝካየድ ዘሎ ፃዕሪ ተራ መራሕቲ ሃይማኖትን ፀሎቱ ሰባትን ክዓቢ መተሓሳሰብ ኣቕሪቡ ብዛዕባ ሳዕቢናት መርዓ ትሕቲ ዕድመን ምክንሻ

ኣብ ጓል ኣንስተይትን ዝርከቦም ጎዳእቲ ልምድታት ምስ ነበርቲ 16 ምምሕዳራት ከባቢ ኣብ ዝተገብረ ርክባት ዝካየድ ጎስጓሳዊ መደባት ብዘይንቑሕ ተሳትፎን ኣበርክቶን ሕብረተሰብ ውፅኢት ክርከቦ ስለ ዘይክል ብፍላይ መራሕቲ ሃይማኖት ብዝለዓለ ክሰርሕሉ ከም ዝግባእ ተገሊጹ። ኣብ ማሕዳር ንዞባ ጎልጅ ኣቶ ደሴ ዘርኢ ሚካኤል ምውጋድ ጎዳእቲ ልምድታት ኣብ ሓፂር ግዜ ዝትግበር ቀሊል ዕማም ስለ ዘይኮነ ብመንገዲ መራሕቲ ሃይማኖትን ጸለውቲ ሰባትን ዝግበር ፃዕሪ ከዓ ዝፀዊዑ ሓላፊ ኣገልግሎት ጥዕና ኣብቲ ንዞባ ነርሲ ጊላይ ሞሳ ዝግብኦ ጎኑ መክንሻብ ጓል ኣንስተይትን መርዓ ትሕቲ ዕድመን ክሳብ ሞት ከብፅሕ ዝኽእል ሓደገኛ ሳዕቢና ስለ ዘለዎ ንቕሓት ሕብረተሰብ ዘብርኽ ጎስጓሳዊ መደባት ብዝለዕለ ክድፋእ ኣሎ ኣዘኻኺሩ ተሳተፈ ብግድኦም ሳላ ዝካየድ ዘሎ ቀጻሊ ጎስጓሳትን ኣስተምህሮታትን መረዳእታ ሕብረተሰብ እናበረኸ ብምምፁ እቲ ተርዮ ንዮም ቆልቁል ምህላው ብምጥቃስ ብሰፍሐ መልክዑ ክቕፅል ተላብዮም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ቱርኪ ንፍልስጥማውያን እትገብሮ ኩሉ መዳያዊ ደገፍ ብዝለዕለ መልክዑ ከም እትቕፅሎ ፕሬዚደንት ጣይብ ኤርዶጋን ሓቢሩ። ፕሬዚደንት ኤርዶጋን ነዚ ገለፀት ማልዕ 12 ናሓሰ ምስ ፕሬዚደንት ርእሰ ምምሕዳር ፍልስጤም ማሕሙድ ዓባስ ኣብ ከተማ ኣንካራ ቱርኪ ኣብ ዘካየዶ ርክብ እዩ። ሃገሩ ነቲ ኣብ ወሽመጥ ቃዛን ምዕረባዊ ገማግምን ዝካየድ ዘሎ ወታደራዊ ተፃውኦታት እስራኤል ብትሪ ከም እትቃወሞ ዝሓበረ ፕሬዚደንት ኤርዶጋን እቲ ኩነታት ሰላማዊ ማዕልቦ ክረክብ ተካይዶ ፃዕሪ ከም ተሐይሉ ኣረድዩ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ዝሓለፈ ቀረባ መዓልትታት ንዝኸተሞ ስልሳዊ ወታደራዊ ውዕል ዞባዊ ፀጥታ ንምውሓስ እወታዊ ኣበርክቶ ከም ዝህልዎ እውን ኣብቲ ርክብ ኣሚቱ። ንተበግሶ ቱርኪ ዝመጎሰ ፕሬዚደንት ማሕሙድ ዓባስ ብወገኑ ፍልስጤም ምስ ቱርኪ ዘለዋ ኩሉ መዳያዊ ዝምድናታት ንምስፋሕ ከም ትሰርሐ ነፂሩ። እስራኤል ካብ መወዳእታ 2023 ኣብ ወሸመጥ ቃዛ ወታደራዊ ወፍሪ ተካይድ ከም ዘላ ዝፍለጥ ኮይኑ ቱርኪ ነቲ ወፍሪ ዘለዋ ተቃውሞ ክትገልፅ ፀኒሓላ። ኣብ ኣፍጋኒስታን ብግምጋም ሓደ ካብ 10 ቆልዑ ኣብ ደረጃ ዓፀቦ ወዲቆ ከም ዘሎ ፀብፀባት ውድብ ሕብራት ሃገራት ገሊፆም። በዚ መሰረት ኣብታ ኤሳዊት ሃገር ኣስታት 4 ሚልዮን ቆልዑ በቲ ተሪዮ ተጠቂዖም ከም ዘለዉ ክፍለጥ ተኻኢሉ ኣሎ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕብራት ሃገራት ኣብ ዝሓለፈ ወርሒ ሓምለ ምግላፁ ዝዝከር እዩ። እቲ ክስተት ሳዕቤናት ናይቲ ካብ 201 ክሳብ 221 ኣብ ኣፍጋኒስታን ዝተካየደ ግዳማ ወታደራዊ ምትእትታው ምዃኑ ይጥቀስ። ኣሜሪካ ን20 ዓመታት ኣብታ ሃገር ዘካየደቶ ወታደራዊ ወፍሪ ኣብ 221 ከብቅዑ ካ እንተኸኣለ ሓድግታቱ ግና ይቕፅል ከም ዘሎ እዮም ፀብፀባት ዝጠቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲሱ ዘሎ ወታደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልፁ። ኣፍጋኒስታን ብባህርያዊ ፀጋታት ብቐንዶ ከዓ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓ ከተውዕሎ ከም ዘይከኣለት ይሕበር። መጠን እስትራቴጂያዊ መኽዘን ነዳዲ ኣሜሪካ ኣብ ውሽጢ 43 ዓመታት ንፈለማ እዋን ናብ ዝተሓተ ደረጅ ከም ዝወረደ ፀብፀባት ፀዓቲ ሃገር ሓቢሮም። እቲ ክዙን መጠን ኣብዚ እዋን እዚ ትሕቲ 300 ሚልዮን በርሚል ወሪዱ ከም ዘሎ ዝገለፁቶም ፀብፀባት እቲ ክስተት ድሕሪ 1983 ናይ መጀመርታ ምዃን ኣረድዮም። መጠን ኣህላኽነት ምስ ዘይንኪ እቲ ኣሃዝ ናብ ትሕቲ 250 ሚልዮን በርሚል ክወርድ ከም ዝኽእል እዩ ዝእመት ዘሎ። ኣብ ዞባ ማእከላይ ምብራቅ ተኸሲቱ ዘሎ ፀጥታውን ወታደራውን ቅልውላው ከምኡውን ንኩናት ዩክሬን ክፊላዊ ጠንቁን ናይቲ ምንቁልቃል ክኸውን ከም ዝኽእል ይጥቀስ። ሩስያ መራኸባ ካሕዛ ኣብ ልዕሊ ዝፈተና ሃገራት ኤውሮጳ ተመሳሳለ ስጉምቲ ከም እትወስድ ፕሬዚደንት ቭላድሚር ፑቲን ኣጠንቂቑ። እዚ ዝተገልፀ ገለ ሃገራት ኤውሮጳ ንእገዳ ምኽንያት ብምግባር ነዳዲ ፅዒነን ብኣህጉራዊ ማያት ንዝሓልፋ መራኸቢ ሩስያ ይሕዛ ከም ዘለዋ ድሕሪ መቁልሒ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከም ዘይርዮ ዝጠቐሰ ፕሬዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላን ኣብ ልዕሊ መራኸበን ቀጥታዊ ምላሽ ከም ትህብና ነፂሩ። ኤውሮጳዊ ሕብረት ኣብ ዝሓለፈ ቀረባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንዝፀንሐ ምትፍናን ከዕርጎ ከም ዝኽእል ክሕበር ቀኒ ኣሎ።

ዝተገልጸ ገለ ሃገራት ኤውሮጳ ንእገዳ ምክንያት ብምግባር ነዳዲ ፅዒነን ብኣህጉራዊ ማያት ንዝሓልፋ መራኽብ ሩስያ ይሕዛ ከም ዘለዋ ድሕሪ መቁልሒ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከምዘይርዮ ዝጠቐሰ ፕሬዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላን ኣብ ልዕሊ መራኽበን ቀጥታዊ ምላሽ ከም ትህብና ነፂሩ። ኤውሮጳዊ ሕብረት ኣብ ዝሓለፈ ቀረባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገና

ዝተገልጸ ገለ ሃገራት ኤውሮጳ ንእገዳ ምክንያት ብምግባር ነዳዲ ፅዒነን ብኣህጉራዊ ማያት ንዝሓልፋ መራኽብ ሩስያ ይሕዛ ከም ዘለዋ ድሕሪ መቁልሒ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከምዘይርዮ ዝጠቐሰ ፕሬዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላን ኣብ ልዕሊ መራኽበን ቀጥታዊ ምላሽ ከም ትህብና ነፂሩ። ኤውሮጳዊ ሕብረት ኣብ ዝሓለፈ ቀረባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንዝፀንሐ ምትፍናን ክዕርጎ ከም ዝኽእል ክሕበር ቀኒ ኣሎ። እዚ ከምዚ ኢሉ እንከሎ ኪዳን

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ዕለት 6 በይሉ ኣትዩ ኣሃታትና ካብ ዕለት 6 ክሳብ ዕለት 25 ወር 5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
1: ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ 5 ሰብ ተርፍ ኣሃዱ ንድሕሪት ቁሩብ መሬትና እናገደፍና ከምጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ።
2: ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረደ ኢና ሰኪሕናና በዚ ዘለኹሞ ግን ዕረፍቲ ይብሉ ንውግእ ወ መፅን እንደን ከምዚ ኢለን ገለ ሞ ዳ ሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ማይ ከነምፅ ምስ ተራኸብና ዋዕ ሰብ እምበር ለኪመና ኣልና ይብለኒ እንታይ ትዛረብ ኣለካ ወታይ ወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንባዓል ንዑ ለኪመና ኣልና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።
3: ስርሒት ዓሰም ምርብራብ ግንባር በይሉል
4: ኣብ በይሉል ሕጂ ዕለ 6 ና ኣብ በይሉል እቲና ንሕና ክልቲኡ ተክልቲ ሓይልታት ቅድሚት ነይሩ ሕጂ ኣብቲ ፀግዕቲ ምስ በፅሓና ንላዓሊ ገፅና ዘይብና ሩዋሩዋ ገና ዘይብና ፍሪት ድባ ስለ ዝነበራ ደብዳብ ድማ ብላዕሊ ካብቲ ኩጀታት ብታሕትኻ ካብ ባሕሪ ድብደብ ነይሩ ሕጂ ከም መስቀላዊ በዚ ነፀካ እዚኻ በዚ ሃርም ነይሩ ሕጂ ምሸት ገለገለ ካብቲ ዘይርስዖ ኩላትና ኣብታ ላዕሊ ዝፀጊዕና ሕጂ ደንደስ ሩባ ነሮ ብዙ ደንደስ ኢና ዝፀጊዕና ይርና ሕጂ ኣነ ወዲ መሓመድ ቃሕታይ ብርሃነ ወዲ ኮረኔል ኣብዚ ደቂስና ከምዚ ኮፍ ኢና ይርና ሕጂ ቃሕታይ ብርሃነ ይኸመሰ እዛ ፋሉስ ናባና ቀኒዓ ኢሉ ትኩስ ኮላ ናብቲ ገፅ ከይድ ነር ንፅኢል ኣብዛ ተቓናዕ ዓሊባ ኣነሳሓኣና ጠላ ዳንሽሃሊማት ሓንቲ ኮይና ካብኡ ውረድ ውሩድ ተባሂልና ሕጂ ምሸት ብባሕሪ መዚ ትኮስለ ነረካ እንታይ ገርና እቲ ሰብ ኣብቲ ፅግዕና እዚ ሩዋ ኣብዚ ዝፅጋዕ ከም ዘሎ ገርና ደቂስና እዩ ንሕና ከምዛ ዝብለ ኣብዚያ ደቂስና ኣነ ወዲ መሓመድ ኣብና ወዲ ኮረኔል ዘካሎ ብሂወቱ ንዓና ስሒቡ ስሒቡ ታሕቲ ናብቲ ሩባ ውሪድና መሰሓባና ውረድና ወሪድና ኣብቲ ፅግዒ ደቂስና እዛ ጓይታ ናይ እሱ ሃይለስላሴ ሃይለ ጎደይቲ ዝበሃል ኣብቲ ስግር ነይራ ለይቲ ንሕና ምስ ደቀስና ከይርኣናያ ኣብዚ ዝባን ዝለካ ዝዕ ዝደይባ ሕጂ ሙሉ ለይቲ ዝፋኑ ደቂሳ ኣብዚ ክሃርም ሓዲሩ ገሊኡ ሰግር ገሊኡ ኣብዚ ኣብ መጠርሻ ሰዓት ሓደ መስኮናት ሰለስተ ቡምባ ንድሕሪ ስሒዋ ልክ ኣብታጋንታ ዓሊያ እዞም ዮሴፍ ዝበሃል ቆልዓ ዮሴፍ ገብረኣብ ተራሂቱ ኣብ ገረብ ሰቂሉ በዓል ጉደይቲ ሓፍ ክብልዮ መሰለ ስለዝበል እዚ ትዳትኦም ኩሉ የለን ዝተቆራሪፁ ድሕሪያ ዋላ ሓንቲ ቡምባ ይተኮሰት ኣብኣ ክልቲዮም ሶም ሰዮምና ኣፈወርቅን ኒለትን ሕሪትን ተወጊኦምና
5: እዛ ጋንታ ናብ ማይ ክንሰቲኢና ናብኣ ንኸይድ በዓል መሓሙድ ወዲ መሓመድ ናይ ምሸት ነይሩ ካብዛ ቦታ ውሩድ በሉ ኢሎምና ሕልፍ ኢሎም ሩባሩባ ይኽእሉ ንሕና ንስማዓዮም ዶ ማይ ሰቲኢና ገለመታት ኣብኣ ንድቅስ ኣብኣ ምስ ደቀስና ብባሕሪ ይትኮስ ልክ ኣብ ማእኸል እዛ ጋንታና ሰለስተ ቡምባ ዶቅዶ ኢልኣቶ ከምቲ ዝኣተወና ኩላህና ክንፅዋ ይግበና እዚ ጎደይቲ መራሒ ጋንታና የሴፍ ገብራይ ምልክት ኣብዚኣ ክልተዋልድ ከዓ ሳልሳይ ወዲ ይውግአና ሓንቲ ሕሪትላ ኣብዚኣ
6: ውረዱ ውረዱ ብዝገሊ ኢሎምና ንፈልጣ ምሳሕ ክንምሳሕ ማለት ተማም ሽኮር ወሪድና ብኣ በፅቢፅና ኣብኣ ተማ ሽኮር ምስተተና ካልእ መግቢ ኣይነበረን ግርሲኒ ገለ ከምዝበልዎ ዳዓሰወየ ገለ መለ እዩ መግቢ ይነበረን ትረኸብቲ ሰኣን ወይ ፀባ ተረኺብካ ወይ ከዓ ተማይ ሽኮር እያ ንዓብፅብ ፀቢልና ምስተተና ኣብኣ መስያ ኣብኣ እንዳዕለልና መስያስ ዘጋጠመ ኩናት ከምዝሪኦ ዘለና ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቱ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና ኣብቲ ናይ ደቂ ኣንስትዮ ፀገማት ክመፀካ እንተኮይኑኻ ኣነ ንባዕለይ ተወጊአ ክኸይድ ከለኹ ክዳውንተይ ብሙሉእ እዚ የማናይ ጎነይ ተሃሪ መስለ ነበርኩ ብሙሉእ ክዳውንተይ ደምጨጪ ተቀዳዲዱ ገለመለ እዩ ነይሩ ቅያርካ ይብለይ ጓል መሃንሸ ስኡት

0: መሃሾ ነዛ ናይ ላዕሊ ሓሙሽተ የውፅኦም ምስ ዘርበይዋ እሳ ማልያ ሂባትኒ ናይ ላዕሊ እሳ ክደን ናይ ታሕቲ ግን ካበይ እሞ ክወስድ እዚ ሓደ ካብዚ ተቆሪፁ ትስር በዚ በጀልጀት ዝበለ ከምኡ ኢለን ኣፎምቦ ንሕክምና መፅአ ናይ እንዳ መካናይዝ ወዲ ፀንሓ ንብኣ ክሹክ ካብዛ ነብሱ ቀንጢጡ ክሹክ ህበኒ ወርሒ ምእት ብታ ሕክምና በታ ክሹክ ናቱ ብኣ ተዓጢቐ ይሕልፈ እያ ማለት እዩ
1: እንታይ እዩ ገሊኡ ከምዚ መብዛሕትኡ የርእካ ጎደይቲ ክምገስ ከሎ ክንምገስ ከሎና ሳ ሓርት ዝመፅት ጋንታ እዩ ኣብ ከባቢ ናይ ጢዖ ምስ በፅሓና ሰበይቱ ሲ ኣብ ትስዓ ወደ ኣርባዕተ ሰው እያ እንታይ ብንርሽዑ ኣና ዝሕለምና ክነብር ይኽእል ኣብዛ ዓሰርተ ክስዋ እዩ ነሩ ሕጀብ ጢዖም ዝበፅሐ ብምሉእ ምስ ናታ ዝነበረ ስእሊ ደባቤታት ናቱ ዝነበረ ነጓሎም ዝነበረ ገለመለ ብምሉእ ገዲፉ እሂ ናይ የምለስ ነ ከምታ ዝበላ ድማ ኣብኣሰው እዩ
2: ናይ ሃንደሳ ጓነ ስተይት እዚ ሃንደሳ እያ ተዋጊያ ኢትያ ኣላይ ኢትያ ኩሉ ነገር እየን እዚኣ ባህርያዊ ሽግር ሳለዎ እንዲ ይንፈልጠ ኢና ነርና ና ዝገርመካ ከም ወዲ ተባዕታይ ኮይነ ነን ዝኸዳ ነረ እዚ ኩሉ ሙቆት ይኹን እዚ ኩሉ ጉዕዘ ይኹን ማይ ክጥቀማ ኣይትርየን እዚ ፀገም ኣለና ኢለን ክዛረባ ኣይትሰምዕ ለይለይ ዝብል ዳንጋ ሒዘን ባዕሩ ጎረራእሱ ትሪአና ኣለካ ዳንጋዓድ እዚ ኩሉ ፅንኩር ኩነታት ተፃዊረን ዝሓለፋ ኣዋለት ደቂ ኣንስትዮ ናይ ሃንደሳ መግለፃ ይርከቡን እዩ
3: ናይ 100 ሜትሮ ክኸውን ንቅድሚት ምስከልና ኣነ ወዲ ከቢረ ወዲ ቀሺ ኣሸፋሽ ከምዚ እናተገዲምና እናተኮስና ከለና ኣነ ንወዲ ከቢረን ብሓደ ነርና ደበሳይ ደበሳይ ወዲ ቀሺ ተወጊኡ ትብለኒ ኪደ ሓኪም እንታይ ትገብር መፅ ክገለብላ ሽዑዚ ምስ በለ ከድ ተበልኩ ናብኦም ከድ ምስ በልኩ እሱ ናብዚ ንሰሜን ገፁ እሳኻ ንደቡብ ገፃ ጥንቅልዕት ታጉድጓል ኣብ ማእከሎም
4: ወገን ብዕለት 15/4/991 ዝፈነዎ መጥቃዕቲ ዋላ እኳ ሸትኡ ኣይቋዕ እምበር ኣብ ልዕሊ ጸላይ ብፍላይ ኣብ ልዕሊ 22 ክፍለ ጦር ከቢድ ክሳራ ስለ ዘውረደ ጸላይ ካብ ካልኣይ ኣቤታዊ ሰራዊት ካብ ከባቢ ስመራ ን21 ክፍለ ጦር ብምምጻእ ካብ ዕለት 24/4/991 ክሳብ ዕለት 28/4/991 ብሓድሽ ሓይሊ ሓድሽ መጥቃዕትታት ይጅምር
5: ኩሉ ብወታደራዊ ዓይኒ ገለ ተሪኢካዮ ዳርጋ ፍርቂ ፍርቂ እዩ ማለት ሲ በታ ሓደ ኣፀወራትካ ነብስኻን ስለዝዕቅበካ ተብሎ ትፈትዎ በታ ሓደ ከዓኒ ዝመፀካ ፀላእ ከዓኒ ኣይትርእኒ ኢኻ ዳርጋ ዕውር እዩ ዝገብረካ ስለዚ ኣብዚ ምናልባት ናይ በዓል ዓብደርሕማን መስዋእቲ ኣጋጢምና በዓል ዓብደርሕማን ናብቲ ኩነታት ፅቡቅ ተራ ዝፃወቱ ዝነበሩ ክስታያት ናታቶም ምጉዳል ነቲ ኩነታት ቁሩብ ክስታይ ገይርዎ ለውይጥዎ
6: ክፃሊ ፈተነታት ተካይድ ነይሩ ክሳብ ድሕሪና 360 ንጥወየና እዋናት እዩ ነይሩ እዩ ማለት እዩ 22 ክፍለ ጦር እውን ከም ሰቡ ዘፍ ኢሉ ድሕሪኡ ከዓ ካልእ መፅ እዩ መን መፅ እዩ 21 ክፍለ ጦር ሕጂ ቁሩብ እቲ ድኻማት ናይተን ኣህልታትና ከ200 ገለን ዝኸዳ በጠሎንታት ዳርጋ 450 ሰብ ተሪፈን ማለት እዩ ዝበዝሕ ውጉእ እዩ ግን እቲ መውጋዕቲ ክሕከሙ ርሑቕ ስለ ዝኸዱ ንባፅዕ ስለ ዝመፁ ኣብዚ እቲ በዳሂ ናይ ግንባር ደንከለያ ስርሒት ናይ ውጋዕቲ ነይሩ
7: 17 ወሲኽዎ 21 ወሲኽዎ ስፓርታካይ ኣምፅዎ 22 ክፍለ ጦር ኣምፅዎ ሓምሻይ ሞተራይዝ ክፍለ ጦር ገልመለ ታንከኛ ብርጌዳት ገልመለ እንዳወሰኸ ተጋዳላይ እንዳጎደለ እቲ ፀላእኻ እንዳወሰኸ እዩ ዝኸይድ ዘሎ ማለት እዩ ኣብዚ ናይ ፍፁም ድኻም እመፅእ ናይ ኣካላዊ ድኻም ከይተረፈ ኩሉ ሰብ ፀሚኢ እዩ ማይ የለን ነብስኻ ይትዕፀም ኢኻ መግቢ ምሳኻ ትሕዘን ግሪስትን እየን ተን ግሪስትን ከዓኒ ነቐዝበሊዕ እወን ጨንን እየን ኣይብላዓን እየን ማለት እዩ ድፋዕ ሒዝካ ፅላል ከይትገብር የለን ጎልጎል እዩ በቃ እታ ዝሓሸት ኣርኮብኮባይ ተረኪብካ ንእሽተይ ፅጋዕ ትብል ኣብኣ ማለት እዩ እቶም ሓይልታት ከዓኒ ተጎቦ ሙሉም ዓንቲ ዝህረርማ ፀሓይ እንዳሃርሞም ከዓኒ ነዚ ዝውፃእ ዘይመስል ነዚ ህረርማ ፀሓይ ከዓ ብፅንዓት በቃ ብፅንዓት ኣቢሎሞ ማለት እዩ ስለዚ ኣብቲ ተዋጋእ ሰራዊት ጥራይ ዘይኮነት ፅንዓት መጓዓዝያ ነዳዲ ከይጎድል ኤምዳድ ከይጎድል ገለ ከይጎድል እንዳተባህለ ከዓኒ ምስ ሓይሊ ባሕሪ ብምውሃድ ከዓኒ ኣብዚ ዝለዓለ ኣበርክቶ ነይርዎ ማለት እዩ
8: ሕጂ ኣብዚ ናይ ደንከል ዝነበረ ውግእ ክትዛረበሎ ከለካ ቀሊል እዩ ኣነ ትድገርመኒ ናይተን ደቂ ኣንስትዮ ኣብቲ ጉዕዞ ትድጓዓዛ ዝነበራ ምሳና ምክንያቱ ኩሉ ክዳውንትና ሲ ቆርቢ እዩ ነይሩ ንሳተን ክደፈ ዝተወግአ ፍኹስ ዝበለ እውን ኩሉና ተወጊእና ከለና

0: ካብ ንሕርጊጎ ክትሕከም ኢልካ ምምላሲ ንእሽተይ ወሲካስ መስዋእት ሓይሽ እንዳበልና ኢና እንዳተጫረቕና ምስቶም እዳ85 በዕሊ ዓንበሩ ዝነበሩ ንኸይድ ነርና ማለት እዩ ጎንጎን ንኸይድና
1: ሕጂ ኣብታ ግንባር በይሉል ክንበፅሕ ኮለና ንሕና ጋንታ ምስ እንዳ 525 ሞርታር ኢና ንሕና ድሽቀ እያ ኣብ ካልኣይቲ መዓልቲ ኣነ መስርዐይ መራሒ ጋንታ ይናኣቱ በቃ ብርቱዕ ኩናት ኣካይድና ሙሉእ ለይቲ ሓደርና ሙሉእ ለይቲ ምስ ሓደርና ውፃእ እብሎ ኣይወፅእኒ ይብሎ ውፃእ ኣይወፅእኒ ውፃእ ለይሰብካ ሒዝካ ብሎ ሕጂ ወዲ ሸጋር ኣይወፅእኒ ሕጂ ኣነ ሕጂ ወፅእ ፅባሕ ኣይወፅእ ኣብቲ ረድዮ በቃ ተባኢሶም ወጊሑ ዘፍ ምስ በላሽዑ ወፂና ንሕና ንድሕሪቲ ወፂና ከባቢ ናይ ሰዓት 3 ትኸውን በታ ቅድሚ ድፋዕና ወዲ ሸቃን ምስ ካልኣ እዩ ሳለት ዝበሃል ሽዑ ነይሩ በታ ድፋዕ ሓልፉ ኣታካ በቃ ኣብ ፍርቂ ሰዓት እያ ትኸውን ኣጥቢቐን 3 ሞርታ ድና 4 ሞርታ ዘተኩሶ ትካ ኣምፅኦም ጋ ትስክም ኣቢሎም ኣምፅኦም ጋ ኣብታ ዘለናያ ከባቢና ኣብኣ ኣንቢሮሞ ኣብ ኣንቢሮም ሰበልዎም ካብታ ድፋዕ ላዕሊ ወሪዴ ገፆም ክፊት እዮም ድሕሪ ክንደይ መዓልቲ በዕሎ ወዲ ሸቃ ዝተሰዊኦም ትሰምዐ እዛ ሕጂ እንዳ መጓዓዝያ ዘላ ኣበባ ግብሪ ህወት ትበሃል ሓኪም ናይ ጋንታ ነራ ትነግረኒ ስምዑ ንደርጋ ኣሎም ትብለኒ ኣነ ድኣኮ ካብ ድፋዕ ደ ወሪድኪ ምስ ገንፀልክዮ መዛምዳ ድኾን ነይሩ ኮይኑ እዩ ድኣ ከምዚ ገይራ ንጢራ ዝመፀትኒ ኢለ እንዲ ኸሊአት እያ ኣቦይ ኣቦ እዩ እዚ ኣቦ በቡኡ ኸማን እቲ ቀዳማይ ኣቦ እዩ እዚ ናይ ወዲ ሸቃ ኣዝዩ ጥዑም እዩ ጥዕግዝተኛ እዩ ለዋህ እዩ ዘላቶ ኢዱ ቆሪፁ ዝበካ ንርእሰይ ከማና ይብለኒ ወዲ ሸቃ
2: ቀፂሉ እውን ብዘይካ 21 ክፍሎ ጦር ፀላኢ ነቲ ኣቐዲሙ ኣብ ውግእ ዋዴ ተደምሲሱ ዝነበረ 17 ክፍሎ ጦር ነቶም ካብ ውግእ ዋዴ ኣምሊጦም ንቡሬ ዝኣተውን ኣብ ድሕሪት ዝነበርዎ ተረፍ መረፍን ጠራኒፉ ምስ ኣብ ውግእ ተዳኺሙ ዝነበረ 52 መካናይዝት ክፍሎ ጦር ኣወሃሂዱ ን17 ክፍሎ ጦር ዳግም ወዲቡ ብምቓም ካብ ዕለት 2/5/1991 ክሳብ ዕለት 4/5/1991 ተደጋጋሚ ዓቕልኻ ዘፀንቅቕ ውግኣት ክካይድ ጀሚሩ ፀላኢ ዝበዝሐ ዘካይዶ ዝነበረ መጥቃዕቲ ብክልተ ኣንፈት ብፀጋም ገማግም ባሕርን ብየማናይ ክንፊ ኣቶኪርዩ ዘካይዶ ነይሩ
3: ስለዚ ኣብዚ ውግእ ብሓፈሻ 22 ታንክታት ሰሊብና 7 ኣምፊብያን ከዓ ተሰሊበን 223 ሓንቲ ሄሊኮፕተር ተወቂዓ ወዲቓ 200 ከዓ ተሃሪመን ማለት እዩ ስለዚ ብድምር 3 ነፈርቲ ኢና ውግእ ደንከል ኣውዲቕና ማለት እዩ
4: ድሕሪ ስርሒት ፈንቅል ዝነበረ ኩነታት ፀረ ነፈርቲ ሚሳይል ካብ 25 ዘይሓልፉ ኣባላት ሓደ ፀረ ነፈርቲ ናይ ሚሳይል ወዲቡ ነይሩ እዚ ፀረ ነፈርቲ ኣሃዱ ኣብ ውሽጢ ዓመት ዘይመልእ 9 ነፈርቲ ኣውዲቑ 8 ሚግ ሓንቲ ሄሊኮፕተር ሓርበኛ ተስፋ ምክኣል ገብሪ ህወት እዚ ወይን ኣብዘን ናይ ደንከል ስርሒት ኣርኣኖ ኣርኣኖ ዝበሃላ ዓድታት እየን ኣብኡ ሓንቲ ሚግ ሃሪምዋ ንሳዊን ተቓፂላ ኣብቲ ከባቢ በዓል ባዳ ከይዳ ተቓፂላ መቸም ኣይፀነሐን ሳልሕ ሓንቲ ሄሊኮፕተር ሃሪሙ ኣብኡ ተቓፂላ ድሕሪኡ ተስፋ ምካኤል ኣብ ዕዲ ሓንቲ ሚግ ኣቃፂሉ ሓቂ ተን ክወጥቃ ዝተረኣያ ተዘይኮይኑ ተሃሪመን ዝኸዳ ብዙሕ ንሕና ክሳ የብልናን ኣብዚ ሓፂር ግዜ የትብል ዘለኹ እዚ ሕጂ ክትሪኦ ከለካ ድሕሪ ካልኣይ ኩናት ዓለም ከምዚ ዓይነት ረቀቕቲ ነፈርቲ ናይ ፀላኢ ኣብ ውሽጢ ዓመት ዘይምልእ ከምዚ ኢለን ክወጥቃ ኣብ ዓለምና ኣብ ኤርትራ ጥራይ ተረኣዩ ዝብል ሓሳብ እዩ ዘለኒ ብሓፈሻ ክሪኦ ከለኹ ግን እዞም ነዚ ቅያድ ዝሰርሑ ሰባት ከም ሓቂ ክትሪኦ ከለኻ ረቂቕ ትምህርቲ ወሲዶም ወይ ከዓ ኣብ ደገ ናይ ትምህርቲ ዕድል ኣብተን ዓበይቲ ኮሌጃት ናይ ዓለምና ኣብኡ ከይዶም ዝተምሃሩ ሰባት ኣይኮኑን ኒሕ ሓቦን ቁራፅነት ትብዓት ስለ ዘሎ ጥራይ ኣብዚ ከምዚ ዓወት ክበፅሕ ክኢሉ እምበሪ ናይ ክሳይ ኣሎ ኮሌጅ ናህና ሳሓል እያ
5: ብካልእ ኣዘራርባ ኣብ ኣሜሪካ ከይዱ ዝተምሃረ ወይ ናይ ሩስያ ኮሌጅ ዝወሰደ ናይ ፈረንሳ ናይ ዓዲ እንግሊዝ ናይ ኣሜሪካ የለን ወላቶም መምሃራትና እውን ተመክሮኦም ኩሉ ምልኦም ኩሉ ናይ ሳሓል ዘፍረየቶ ጥራይ እታ ኮሌጅ ናህናስ

0: ሳሓልክ ብላ ኽእላኒ
1: ጸላይ ብዕለት 24/4/1991 ለይቲ ሰዓት 23:45 21 ክፍሎ ጦር ንበርጌድ 44 ብጸጋም ንበርጌድ 46 ድማ ብየማና ሰሊፉ ሓያል መጥቃዕ ተፈኒ ሙሉእ ለይቲ ብርቱዕ ውግእ ሓዲሩ ክሳብ ረፋት 98 ባዶባዶ ናይ ዕለት 25/4/1991 ቀጺሉ እንተኾነ ፍረ ከይገበረ ተጸፊዑ ተመሊሱ ጸላኢ ማዕረ ማዕረ ናይዚ ብግንባር በይሉል ዘካይዶ ዝነበረ ፈተነ መጥቃዕቲ ካብ በይሉል ንምዕራብ ካብ ዋዴ ኣስታት 20-30 ኪሎ ሜትር ርሒቑ ዝርከብ ካብ ድቡ ዝተብሃለ ቦታ ኣወሳ ዝተብሃለ ሓደ ሻለቃ ዕጡቕ ናይ ዓፈርን ሓደ ሻምበል ምዱብ ሰራዊትን ኣሰኒዩ ብድሕሪት ናብ ጋርሳየቶ ዝተብሃለ ቦታ ኣንቀሳቒሱ ዕላማ ናይዚ ምንቅስቓስ ኣብ መስመር በይሉል ዋዴ ኣብ ናይ ድሕሪት መስመራት ወገን ሰሊኹ ብምእታው ተርጋኣት ንምፍጻምን ነተውክቲ ንምቕባርን ብኣጠቓላለዩ ኣብ ልዕሊ ናይ ድሕሪት መስመራትን ትካላትን ሓደጋ ብምውዳቕ ራዕድን ሽብራን ንምፍጣር ብቕድሚትን ድሕሪትን ጸቕጢ ፈጢርካ ወገን ተሰናቢዱ ከንሰሓብ ከም ዝግደድ ንምግባር ዝዓለመ እዩ ከም ስልቲ ሓደገኛ እኳ እንተነበረ እንተኾነ ወገን 4 ጋንታታት ካብቲ ግንባር ልኢኹ ካብ ዕለት 25 ክሳብ ዕለት 26/4/1991 ኣብ ልዕሊ እቲ ዝሰለኸ ጸረ መጥቃዕ ተወሲዱ ከም ዝባታተንን ግዳይ ፀሓይ ከም ዝኸውንን ገይርዎ
2: ኣብ ዋዲ ንሕና ሓለዋ ኢና ማለት እዩ ብድሕሪት ዝኾነ ነገር ከየጋጥም ካልእ ተልእኾታት እውን ነይሩና ማለት እዩ እቲ ውድብ ብሓስቦ ማለት እዩ ተዋሓደ ነቲ መስመር ናይ በዓል ቡርየ ማለት እዩ ሕጂ ኣብኡስ ገለ ጸቕጢ ክንገብር መደብ ነይሩ ማለት እዩ ስለዚ ብዓብዩ እቲ መደብ ስለተሓበረ ማሕሙድ ሓቢርና እሞ እምበኣር ከምዚ መደብ ስለ ዘሎ ካብዛ ሓይልኹም ጥራሕ 60 ምሩፃት ሰባት ካብቲ ሓይሊ ምክትዎ እዮም ነፀሓይ ትብሎ ኣብ ኦርኒክ ጥራይ ሓዙ ድኾን ንመግለፂ ግን ኣይተድልያን ኣብ ወረቐትኩም ጥራይ ሕዙ ኢልና ብከምኣ ሒዝና ተልኡ ኾና ንፅበ ነርና እቲ ተልኡ ከይመፀ ግን ፀላእ ስለ ድመፀና ኣብ ሶብለሊ ዝበሃል ቦታ ኣብኡኻ ተዋጊእና ማለት እዩ መሊስና ፀላኢ ኣብዚ ከምቲ ዓንተ ወይ ተባሃለ ግንባር ክሕዝ ዘይኮነ ከጥቅዕ ይሓሲቡ ብናይ ድሕሪ ኤምዳዳት ከንድድ ማካይን ከንድድ ገለ እቲ ኤንትታት ኩሉ መባርዒ እትኢሉ ይመፅኡ ማእታን ከይዳናጎ ጥራይ ክርቢት ምሽርጣት ተርፎ ማለት እዩ ኩሉ መባርዒታት እትኢሉ ይመፅኡ ማለት እዩ ሒዝዎ ስለዚ ጎሎ ጋና ግን መጥቃዕ ድሕሎ ትገበርናሉ ኣይተዓወተን ሒዝናያቲ ነተወክቱ ማለት
3: እዩ ዕለት 16 ስልያ ሰዲድና ዳርጋ ናይ 2 መዓልቲ ቢሎም ምስ ከዱ እዘን ዕጡቓት ናይ ኣጎጉማ ማለት እዩ ናይ ኣውሳ ካብ ዱብቲ ዘምፀን ኣብያን ዝራኸቡ ተኩሸናሎም ይምለሱ እንደገና ብኩሉት ኣፅኒዐን ነታጎ ክገብራ መደብ ከዓ ጥርጣረ እውን ስለ ዝነበረና እቲ ናህና ሓይሊ ብምሉእ እዩ ናብኡ እዩ ከይዱ እቲ እንዳ 3 ሕጂ መጀመርያ 2 ጋንታ ሰዲድና ዕለት 16 ድሓር ዕለት 20 ደሪብናሎም ማለት እዩ ሕጂ መጀመርያ መዓልቲ ምስ ጸላኢ ውግእ ተኸይዱ ሃዲመን ከይደን ድሓር 2 ጋንታ እንደገና ደሪብናሎም 4ዩ ጋንታታት ብሓንሳብ ኮይኑ ማለት እዩ ኣብዚ ናይ 4 ጋንታታት ክንድረብ ከለና ሕጂ እንታይ እዩ ዝገብር ዘሎ ጸላኢ ይፍትን እዩ ዘሎ ፈተነታት ምስ ገበረ እዋ መበዚ ገለ ነገር እንታክትሎ ክገብር ስለ ዝኾነ ያላ ህረሞ ተባሂሉ ምህራም መፅኡ ዕለት 25 መጥቃዕቲ ንገብር ናሃርሞ ማለት እዩ ይድርብ ካብ 250 ስጋብ 300 ኣቢል እዩ መጀመርያ ኣብቲ ካልኣይ መዓልቲ ዝመፅእ ማለት እዩ ሕጂ ካብ ዋዲ ንደቡባዊ ሸነኽ ዘሎ ዝብለካ ዘሎ ኮነ ዓቡላ ዝብል ዘሎ ድሕሪኡ እንደገና ንሶለሉ ዝበሃል ኣሎ ኣብዚ ሕጂ ጸላኢ ተኸትሎ ዝገብረና
4: ከም ኣብነሲ ዕለት 16/4/30 ዝኾና ደቂ ኣውሳ ወፊረን ነይረን እቲ ዕላማ ከምዚ ብኡ ቆሪፅካ ነታጉ ወይ ካልእ ካልእ ፀይቅታት ንምግባር እዩ ነይሩ እቲ ናተን ዝወሰዶ ስጉምቲ ብዝኾነ ግን ናትና ምንቅስቓስ ስለ ዝረኣያ እቲ ዕላማ እንኮ ኣይከኣላን ብድሕሪኡ ከዓ እንደገና ዕለት 25/4/200 ዝኾና ደቂ ኣውሳ ናብዚ በዓል ጋርሳይቶ ዝበሃል ገፀን ተንቀሳቂሰን ተናኡ ዝነበርና ጋንታታት ናይ ሃንደሳ ግን ከድና ኣብኡ እቲ ውግእ ተኻይዱ መጀመርታ ከድናየን እዚ ሽዑ ስለ ዝመሰየ ንፅባሒቱ እቲ ውግእ ቀፂሉ ብዙሕ ክሳራ ይነበረናን ሓንቲ እዚኣ ርግበ መሃንሾ ትበሃል እያ ተሰዊያትና ምክንያቱ ኣርቢጂ ንላዕሊ ምስ ተኮስዎ ኣብ ርእሳ እየ ዓሊቡ ንሳ ጥራሕ እያ መስዋእቲ ጋጢሙና
3: ዕለት 25 26 27 ማለት እዩ 27 እዚ ኣውጉ ይካየድ ሓንቲ ጓል መሃንሾ ካብተን ልዑል ተፃዋርነት ዋላ ወኒ ናይ ምውጋእ መንፈስ ዝነበረ ካብተን ተሰዋዓና ናይ ኣሃዱና ብታ እዋን ተሻዓያ ማለት እዩ ሓሙሽተ ውግኣት ከዓ ኣብኣ ይውግኡና ኣርባዕተ ፀረ ተሽከርከርትን ዓሰርተ ፀረ ሰብነት ወቅቲ ካብ ፀላእ ዝምንዛዕና እየ ነር ክቆብሮ ኢለ ናብቲ መስመር ዝመፃ ማለት እዩ ድሕሪኡ ንምለስ ኢና ንበይሉ ኢልና ንምለስ ዕለት 21 22 23 ኣኼባታት ተኻይዱ ገምጋም ተገይሩ ብደረጃ ኣሃዱና ማለት እዩ ቦጠለ ንብኡ ሙሉእ ተሳተፈ 19 ስዋኣት 78 ምውግኣት ሓሙሻይ ሞተራይዝ 17 22 21 2 ብሪጌድ ናይ ስፓርታክያ ዕጡቕ ናይ ኣውሳናይትን ዕጉጉማ ከዓ ብምሉእ ከም ተደምሰሰ ገምጋም ተኻይዱ
0: 21 ክፍለ ጦር ኣብ ዕለታት 27 28 ወር 4991 እውን ኣርባዕትዮን በርጌዳቱ እንዳኣባራረየ ከባቢ ፍርቂ ለይቲ ውግእ እንዳጀመረ ቀጻሊ መጥቃዕታት እኳ እንተካየደ ወጋሕታ ተተፀፊዑ ከም ዝምለስ ተገይሩ ብኣጠቓላሊ ኣብዚ ካብ ዕለት 24 ወር 4991 ክሳብ ዕለት 28 ወር 4991 ንኣርባዕተ መዓልታት ዝተኻየደ ትንፋስ ዘይህብ ተኸታታሊ ውጋኣት ብፅንዓትን ስንምንካስን ተጋዳላይ ህዝባዊ ግንባር ፈሺሉ 21 ክፍለ ጦር ድማ ኣዝዩ ስለ ዝተዳኸመ ኩናት ኣቋሪፁ ንድሕሪት ከም ዝወፅእ ተገይሩ 17 ክፍለ ጦር ነቲ መጥቃዕቲ ክቕጽሎ ትእዛዝ ተዋሂቡ ብድሕሪ እዚ ንዝተወሰነ መዓልትታት ኩናት ዝግ ኢሉ ክልቲኦም ወገናት ኣብ ተዛማዲ ዕረፍቲ ድሕሪ ምቕናይ ብዕለት 2 ወር 5991 ጸላይ 17 ክፍሎ ጦር ምስ 22 ክፍሎ ጦር ተዋሂዶም መጥቃዕቲ ጀሚሮም
5: እቲ ዓቕምና ንዓሙ ጸላይን ዝመጣጠና ኣይነበረ እቲ እስትራቴጂ ክንዓፅ ንኽእል እውን ካብዚ ኣኽለኒ ኢልካ ኢኻ ትሕዝ እምበር ንኩሉ ዓፂኻ ትሕዞ ትኽእል ቦታ ኣይነበረ ጸላይ ብገማግም ገማግም ገይሩ ለይቲ ከይረእኻዮ ድሕርያኻ ሓሊፉካ ሓድር ኣብቶም መጋቦታትናን በዓል ኮንታን በዓል ሳሙኤል ዝተማርክሉ ስጋብ ኣብትን ታንክታትና ኣፅዋርናን ዘለዎ ፀላኢ ዝበፅሒ ሕዚ ግዜ ከማ ታንክታትና ገለመና ሒዝልና ንንጉ ከዓ እትን ታንክታትናን ታንክታት ናይ ፀላእና ትሪፍና ከዓ ኩሉ ናህና ገርና እያ ማለት እዩ ገለገለ ክፍለታትና ዘባሰሙ በዓል ሳሙኤል ከዓ ተማሪኮም ናብቲ ግዜ እቲ ማለት እዩ ሕጂ ከምዚ ጭርጭር ዓበደይ ነይሩ እቲ ግንባር ብጠቕላላ ክዝርኦ ከለካ ከይተረዳፀላ ከይትረዳእ ሓሊፍካ ሓድር ንጉ ከዓ ንዑ እንደገና ካብትን ካብትን መጣጢጥካ ኣህታት ኣውፂኢኻ ከዓ ንዑ ፅሕኢኻ ከዓ ትመልሶ ካብኡ ሃዲሙ ዝተመልሰ ግን ኣብ ዝኸፍአ ክሮሩማ ይዝኣቱ ና ሓንቲ ብልጫ ዝነበረትና ሓንቲ ልዕሊ ዝኩሉ ይኹን ፀላእ ክጥቀመላ ዝግብኦ ዘይተጠቕመላ ንነፍሲ ወከፍ በጠሎኒ ሃ ሓንቲ ቦጥ ማኪና ያና ሂብናየኒ እዛ ቦጥ እዚኣ መድሕን ናይ ህወቶም ስለ ዝኾነት ካብ ሰራዊት ንላዕሊ ንዓ ክሕልዋ ከም ዘለዎ ጌርና ኢና እታ ቦጥ ሂብና እታ ኣሃዱ ከዓ እዛ ቦጥ እዚኣ ትንፋሳን ህወታን ምዃና ፈሊጣ ካብዛ ማዓኮራይ ትፈልያን እያ ኣማሳሲላ ኩሉ ጭቃ ለኽያ ከሸሺ ለኽያ ከምዘይትፍለጥ ገይራ ያ ደድሕሪኦም ክትሰብ ዝኽእል ማኪና ማኪና ማይ ጉዱ ከለዉ ካብ ቅዲ ሓቢል እዮም ዝሰቲ ፀላእ እዚ ክገብሮ ዝኽእል ወ ሓንቲ ይጥቀምሉ ሓንቲ ብራሸ ሂብ ዝሰዶም ነይሩ ሓንቲ ብራሸ ምስሰደይዎ ኣብ ድሕሪ ማይ ፅሚኦም ክረብ ነሩ ኣብዚ ብልጫታት ናህና ነይሩ ነቲ ክገብሮ ዝኽእል ዓቕሚ እናሃለዎ ከሎ ሰኣን ውዳበን ጥራፈን ሰኣና ተኣልያ ናይቲ ኮይናትን እምበር ፀላኢ ንሕና ቦጥ ክንረክብ ፀላኢ ቦጥ ክስእን ኢልካ ይተሓስቦን ኢኻ ፀላእ ግን ከምዚ ዓይነት ብልሒ ይነበሩን ንሕና ግን ነፍሲ ወከፍ ሓላፍነት ስለ ዝሃብና ነፍሲ ወከፍ በጠሎኒ ኣብ ክንዲ ብምውፋር ብገለመለ ዝመሓደራ ናይታ በጠሎን ንብረት ከም ከመላሽን ከም ብሬን ከም ደሽካ ስለ ዝሃብናያ ልክ ከምኣ ጌራ ድሕርያ እናስዓበት ድሕርያ እናስዓበት ድሕርያ እናስዓበት ምስ ናሓዘት ንዓ እናተኸላኸለት ኣብቲ ብፅሕ በፅሕ እዚ ብልጫ ስለ ዝነበረና ፀላኢ መብዛሕትኡ ግዜ ብማይ ፅምእን ኮልቦ ዲሰዶን እዩ ዝረግፍ ነይሩ ከምዚልና ንተንሃልና መወዳእታ ወዲእታይ ኣኼባ ገብረልና ዝገብረልና በዓር መጥቃዕቲ ናይ ኣስመራ ክጅምር ስለ ዝኾነ ቋንቋ ዜና ሽካያን ዝመፅኻ ክልተ በጠሎኒ ሽካያን ክትምለስ ኢኻ ድምፅኻ ተመሓዝረን ዘለካ ክልተ በጠሎኒ ማለት እዩ 16 ናይ በዓል ወተስፋ ኢን ማለት እዩ ኣብዚ ሕጂ ቧ ከመይ ገይሩ ከይድ ንኽና ኣብዚ ፀላኢ ክሓልፈልና እንዳባዓለ ከምዚ ክገብረና እንዳባዓለ ከመይ ገርና ንሓልፍ ኣብዚ ንሕድና ክትዕ ፈጢርና ስለዚ ንኣብዚ እዚአን ክኸዳ የብለኒ እዚ ኩሉ መስዋዕቲ ከፍ ኢልና ዝሓዝናያ ቦታ ብሓንጎ ፀላኢ ከግድፈናዩ ሃር ወዲታይ ከዓ ነቲ ናይ ግንባር ናይ ደቀ ምሃረን ናይ ኣስመራን ርድኦ ስለ ዝነበረ ዝሓኒ ፀገም የብሉን ዋላ ጥዕ ይብፃሕ ዋላ ሓንቲ ሽግር የብሉን ወዲሃይለ እዳ ኣብዲሃይለ ብዙሕ ፀርፀርቲ ብ ክስተሃይለ ማለት እዩ ኣዝዩ

0: ፀሊ ምክንያቱ እቲ ውጉእ ቀልጢፉ ተሓኪሙ ሓዊዩ ስለ ዘይምለስ 21 ክፍሎጠ ምስ መፀ መምርሒ መፅኢና ሓበሬታ ማለት እዩ። ሓበሬታ እንታይ ዝብል ረዳት ሓቱ ነይሮም እቶም ኮማንዶ ፖስት እቲ ምድኻም ናይቲ ኣህልታት ሪኦም ክኾኑ ይኽእሉ መልሲ መፂእዎም በዚ ዝመፃኩም ረዳት የለን ሰፊሕ ወሳኒ መጥቃዕቲ በዚ ግንባር ደቂ ኣምሓረ ክንወስድ ስለ ዝኾና ተደለኹም ናይ ቦታ መምሕያሽ ግበሩ ዝብል መልእኽቲ ናይ ወዲ ኤፍሬም መፂኣቶም ከም ዘላታ ከዓ ሰዲዶምልና ማለት እዩ። ናብ ኩላ ሃላሳ ቦጠሎኒ በፂሓ ሕጂቶም ቦጠሎኒ ኣብታ ምርብራብ ዝነበርና ዝብል ንበዝሕ ጥቃንጥቃንና ነርና በዓል ወዲ ኺዳነ በዓል ጀማል በዓል ወዲ ጎበዛይ በዓል ወዲ ዓምደ ሳብ ሓደ ከባቢ ኢና ነርና እታ መልእኽቲ ምስ መፅእና ሕጂ ንራኸብ ካብዚ ነዚ ለቕዳ ክንጠፍእ ዶ ኮይና ኣ ካብዚኣ ስጉምቲ ጓለይ ሰደና ብዕዲ ገይሩ ክቅድመልና ን ብፅዖ ገይሩ ክቅድመልና ንዲ ብመርከብ ብፍርጌት ገይሩ ማለት እዩ እንጂ እታ ዘላ ኣብዚኣ ምፅባይ ተሓይሽድናስ ምሸት ናይ ብርጌድ ክመፁኹም እዮም እቲ ርእቶኹም ሃብዎም እያ ትብልታ መልእኽቲ ናይ ወዲእታይ ምሸት ከዓ መፅኦምና ንዓና ሕጂ ናይ መካናይዝ ወዲ ገብረኣብ ነይሩ ደበሳይ ደበሳይ ወለ ማርያም ራሻይዳ ኣነ ዘይተይ ኳ መዳፍዕ ድሕሪቲ ነይሩ ምስ በዕሉ ወዲ ገብረኣብ ነይሩ ሰለስተና ተራኺብና እዚያ ርእቶ እዚኣ ሕድና ፀኒሕና እቶም ኣጋር ካልኦት እውን ከምኡ ኩሉ ሰብ ብሓፈሻስ ኣብዛ ዘለናያ ምምካት ትሕሸና ንገብሮ ነመሓይሾ ቦታ ከዓ የብልናን ዋላ ሓንቲ ቦታ ከዓ ድመሓይሽ የለን እንድሕር ነቒልናስ ፀላአዩ ኩሉ ቅድሜና እዩ ዘሎ ኪሎ ሜትር ከማ ከውፃእ ናይ ክድኒ ኢሉ እቲ መሪሕነት ተቐቢሎማ ንሕና ዝኾነ ናይ ቦታ ምቀያር ከይገበርና እቲ ዝበልዎ ስርሒት ናይ ኣስመራ ጀሚሩ
1: ሰከፍ ቦጠሎኒ ኣነ ብቦጠሎኒ ክዛርብ ከለኹ ኣብ ሎ ሰከፍ ውግእ ክሳራታት ኣጋጥመና ነይሩ ኣብ ካብ መጀመርያ ትሒዝካ ምስ ኩሉ ምስ ተኣሳሲርካሲ 56 ስዋኣት ኣለዉ ክሳብታ ሰዓት እያ ኣብ ጢዕ 8 ነይሮምና ኣብ ኣርዓኑ 2 ነይሮምና ኣብ ናይ ዋደ 18 ነይሮምና ኣብ ትግራይ 17 ነይሮምና ኩሉ ጠቓሊልካ ክትሪኦ ከለ እቲ ዓቕሚ እንዳተጓደለ ይመፅእ ነይሩ እንዳተጓደለ ይመፅእ ብዘይክኡ ውግእ ከ ኣሎ ንድሕሪት ምለስ እቲ ዓቕሚ ናይተን ኣህርታት ብፍላይ ሓንቲ ሓይሊ ከባቢ 11 ሰብ 13 ሰብ ትርፈሉ እዋን ነይሩ እቲ ቁፅሪ ድውሕድ ነይሩ እምበር እቲ ንሕ ተሓቦ ስለ ዝነበረ እቲ ክራብሕ ዝኽእል ብቕዓትን ዓቕሙን ስለ ዝነበረ መኪትናዮ ማለት እዩ መኪትናዮ ናይቶም ዘይነበሩ እቶም ህልዋት እንዳሸፈኑ እንዳተራብሐ ኩነታት ከባቢ 50 መዓልቲ ኣብ በይሉ ተረባሪቡ ድሕሪ ምርብራብ ኣብ መጨረሽኡ ዛዛሚ መጥቃዕቲ እዩ ድመፅእ
2: ናይ ትምረት ናይቲ ኮይናት ክትሪኦ ዝሕንኮን ካብቲ ውሽጢ ኣቲኻ ኣብዚ ከባሳታት ክንዋግእ ኮልና ናብቲ ጎላጉልቶ ክትዋግእ ኮልካን ካልእ እንዲ ንኣብነት ሓንቲ ክንስጋዕ ንደይ ከቢድ ነይሩ ክንሪዮ ናተይ ናይ ወደታነ ናይ መናጃ ፓራኩሞንቶታ እዚኣተን ሰለስተዮም በጠሉኒ ኣብ መወዳእታ ናይ በይሎም ምርብራብ ኣብ 45 ሰብ ሕየን ተሪፈን 270 ሰብ ዝተበገሰ 45 መፅሐን ኣብ ቤሎስ ገለ መዓልታት 10 መዓልቲ ክተርፎ ከሎ ኣብ 45 ክንዲስዋኣትና 45 ሰባት ስዋኣት ነሮምና ከክንዲስዋኣትና ተዋሂቦምና ደስ ዝነበረና ዓይነት ሰብ ምእንቲ ካይ ዝብርቆልና ሞ ካይልክመልና 45 ሰብ ኣእትና እዮም ሓሙሽተ ሰብ ካብ ኣቲና ኣብ 4 ብድሕት ከርና ኣቲና ማለት እዩ። ስለዚ 45 ስዋኣት ኮንከሎ ተረፈ ውግኣት እዮም ማለት እዩ 45 ሰብ ሒድና ኢና ኣ ሰብ ኣቲና ትምረት ናይቲ ኮይናት ግን እቲ ኮይናት ክንደ ወሲዱ ካብ ወርሒ 2 ክሳብ ወርሒ 5 ዘሎ ግዜ ብዘይ ዕረፍቲ ለይትን መዓልትን ኩናት ዝተካየደ ነዊሕ ግዜ ስለ ዝወሰዶ እቲ ኮይናት ክንደ ክወስድ ዝፅበዮ ነገር እዩ ማለት እዩ።
3: ምናልባት ፀላይ ቀፃሊ እየጥቅዕ ነይሩ ንሕና ቀፃሊ ንከላኸል ነጥቅዕ ኢኻ ነርና ተዝኸፍአ ስታ ዝበለና ግን ደብዳብ እዩ ሞርታራት ኣብ ከላይ ምክንያቱ እቲ እማን ታዓንተ ጥቀስ ነበር ከበብቲ እማን ጭርሕ ተብሎ ብድሕሪ ሰራዊት ከም ዘሎ ንሃና ትርኢካ ፃዕዳ ተኣሽሙ ከምዚ ዝብኢከ ወይ ከምዝውሃዳ ለይቲ ኢካ ትመፅ በር ቀትሪ ቅልቅል ኣይትብል ናብታ ዘዘለካ እያ 50 ዝኾና መካይን ናይ ንሃናሲ 22 ከይመፅ ከሎ ድዩ 50 ዝኾና መኪናስ ካብ ዋደ መብራህቲ ወሊዕ እንትኽኢለን ንመንሽ መፅ ንበይሉ ልኣት ሓይሊ ደ ተደሪብና ንሕና ብዙሕ ስታይ ኮነ ሓይሊ ተደሪብና ኢሎም ውጩ እንታይ እዩ ዝገብረሎ ታእሽ ስልቲ ታእሽ ዝገብረሎ ንፅባሓይቱ ደብዳብ ኣይትረአዮ ወናቱ ሰራዊት ኣትሎ ተባሂሉ ማለት እዩ። ምናልባሽ ግን ምረት ናይ ዓሰብ ዝኽፈይ ንሕና ሓፂር ግዜ እዩና ጌርና ካብ ቅድሙ ንፈልጦ እየ ግን ኣብቲ ግዜ እቲ ዝነበረ ሓደ ጥሜት ዘይኮነ ማይ ፅምኢ ብለይቲ ከይድካ ከዓ ትወርድ እቲ ዝመፅእ ዝነበረ ምግቢ ሓሰኻይ ምክንያቱ ባፅዕ ተሰንኪት እዩ ዝመፅእ ነይሩ ግረሲኒ መጀካ ትብሽኮት እዩ ዝመፅናነት ካብ ክመፅእ ከሎ ሓሰኻ ሓሲኹ እዩ ዝመፅእ ግን ሓሊፍና ከም ዝሕለፍ እንታኣሽመለን ምሮቱ ዝኸፍአ እዩ ነይሩ ፀሓይ ዝበርትዐ ማይ ፅምኡ ከምኡ ጥሜት ከዓ ነይሩ።
4: 17 ክፍሎ ጦር ብዕለት 2/5/1991 ብየማናይ ክንፊ ካብ ሰዓት 11:30 ክሳብ ሰዓት 7:30 ናይ ዕለት 3/5/1991 ሙሉእ ለይቲ ክዋጋእ ሓዲሩ ንግሆ ተፀፊዒ ተመሊሱ ናይ 17 ክፍሎ ጦር መጥቃዕት እናተኻየደ ከሎ ብርጌድ 50 ብምሉኡን ሓደ ሻለቃ ካብ ብርጌድ 51 ብምዕራብ ብገማግም ባሕሪ ሰሊኹ ክሳብ በይሉል ገዲም ናይ ቀደም በይሉል በፅሒው
5: ኣብ በይሉል ኣትኪሉ ፀላኢ ኣብ መወዳእታ ብገምገም ሩባ ብገምገም ባሕሪ ገይሩ እዩ እዛ ምስላኹ መፅያ በዓል ዶክተር ሳሙኤል ዝተታሕዙላ ተጋጥም ብገምገም ባሕሪ እናገበረ እዩ ናብ በይሉል ዝሓልፍ ድሓር ካብቲ ማእከል ግንባር ዘለና ሓደሓደ ሓይሊ ተዋፂና ንዑ ክንመልሶ ንበይሉል ድሕሪ ኢልያ ዘላታ በይሉል ብድሕሪና ኣግራብ ኣለዋ ዝዓርኮኮባይ ታንክታት ተማሊእና ና 2/3 በዓል ዮናስ ወተዓገስ ወዘተ ኣለዎቶም ታንከኛታት ጎልጎል እዩ ትቦታ ንዕኡን ፀላእ ጎልጎል እዩ ንዓና ከዓ ጎልጎል ብላዕሊ ከዓ ፀቕጢ ነይርና ንሕና ኣይፈለጥና በዓል ዶክተር ሳሙኤል ገነበለ ናይ ምትሓስ ኣጋጢሙ ከም ዘሎ ኣይፈለጥና ብላዕሊ እንታይ ኹም ግዜ ትበልዑ ዘለኹም እንታይ ኹም ሽግርኩም እንታይ ኹም ኩንኩም ብዝኾነ ንስቶም ታንክታት ሓጊዝና ከዓ ፀራሪግና ፀላኢ ዝቕተል ቀቲልና ናብ ቦትኡ ገብ ኢሎኹም ንምለስ ገርናዮ
6: ብዕለት 3/5/1991 ዓመተ ምህረት ናይ ምሸት ሰዓ 6 ኩነታት ኣሃዱ ክንፈልጥ ኢልና ኣነን ሳሙኤልን ሳሙኤል ሓኪም ብርጌድ ኣነ ስታፍ ብርጌድ ክልቴና ሰዓት 10:11 ብሉ ዘርኢት ማኪና ተዳልያ ስለ ዘላ ቅልጥፍኩም ናብ ኣሃዱኹም ተመለሱ ይብለና ከቢል ብረት ኣሃዱታት ንሃና ንዕአን ሓሊፍና እንዳኸና ከለና ሕጂ ንርኢ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅበል ዋደ 7 ኢና ይብሎ ሕጂ ዓፋር ኣምሃርኛ ሳፍ እዮም ዝኽእሉ ኣምሃራይ ብኦ ክመፅንሓና ኢልና ግምት ድማ ኣይነበረናን ማነ ምስ በለና ባደ 7 ኢና ቀፂልና ናበል ወርሒ ውልጭ ኢለያ ሰዓት ሓደ ቢሉ ይኸውን እዩ ከምቲ ላይ ከዓ ትረአ ድሕሪ መጀመርታ ድሕሪ ምፅ ኢሉ ቁም ይብለና ጡም ምስ በለና ሕጂ ዋላ ኣያመናን ቀፂልና ቁም ኢሉ ኣብታ ግዜ ጥያ እጅ ወደላይ ትመፀና እየ ያ ስጋለ ያ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይክ ኣትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ኣሸዋቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ እውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደሎ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ

ኣብ ዝርከብ ቤት ጽሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ጽሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

0: ሓያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ።
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ወይ ስዒድ እንኳዕ ኣብዚ ዓበኻ ሃርሲ ምኽኣልካ ዮን
1: ኣበይ መኽረኽበትሙና
0: እዋ ኣታ ስዒድ ኣብ መንገዲ ዶዓቕልኻ ፅቢብካ ይመጻኻን
1: ኣላሙና ካብ ዝበረኸን ኣብዚ ታሕቲ ክትወርድ ከለኻ ግድን ዓቕልኻ ክፀበካ ኣብ ዝተቕመጥቲ ኾንካ ግን ትሎምዶ ትዋሃዶ ዳሓር ድማ ኣብ ሃሩ ጥራሕ ኣባይ ተደህቢ ኣብዚ ገማ ግን ባሕር ዘሎ ህይወት ከ ብዓብኡ ኣብዚ ምቕማጥካ ሃለዋ ስድራይ ክፈልጥ መሓገዘኒ
0: እንድዕ እምበር ብዙሕ ምስጢር ሓቢእካ ኣለየኻ ዘለኻ
1: ከምቲ መዓመታት ዝዓብየኪ ልዕሊኺ ጉዳያት ክህልው ንግድን እዩ
0: ናይ ምንታይ ጉዳያት
1: ናይ ህይወት ህይወት ለማፅ ኣይኮነትን ፈተነታት ዝበዝሐ እያ ንገለ ብህፃኑ ንገለ ምስ ጎበዘ ንገለ ብሽምግልንኡ ትፈታትኖ ናተይ ድማ
0: እንታይ ሞናትካ
1: ኣነ ሓደ ካብቶም ብህፃንነቶም ዓለም ብቕርና ዝተቐበለቶም ወድዛ መሬት ወረ ወዲ ዝባሕሪ
0: ኣባህለኻ ይተረዳእኒ
1: ድሓን ሕጂ ምኒባስ መፅእ ኣላ ንገርግሱም ንኽ ኣብኡ ክቕፅለልክ እየ ኩሉ ብዛዕባ ህይወተይ ዝፈልጦ ሓቂ ክነግረክ እየ ንስኽ ድማ ከምኡ ተዋሓሒድና ሓፀና ንገብር

0: አንታ ተመስገን ወደይ እዛ ጣምት ሽምካስ ካን በዛ ሳጓይ ሐሲሳ ባጻ ካብዛአቱ ብዘይ ካወደ ጠይፎር ብስምካዝ ጽዋዓ ካሰባይ ሰማዕኩ
1: ሐቂ ካለኻ ባባ ኣበስመራይ ብስመይ ዝፍለጥ እምበር ኣባጽዕ ብስመይ ሓቲትካ ይትረኽበኒን ኢኻ ብወዲ ጠይፎር እየ ዝፍለጥ
0: መቸም ደሓን ኣይጽላአኒ በል ሎሚ ጉዳይ እንተወዲአስ ጽባሓንጊሀ ንገዛ ይክነቅል
1: እንታይ ዝህውኻ ኣለካ ዓርቢ ብሓደ ዘይ እንዲይብ
0: ሓንታ ተመስገን ወደይ ዓርቢ ትኸዱ ሶኒ ትምለሱ ኣብ ሰሙን ክልተ መዓልቲ ተብኩሩ ተኾንኩም ደኣ ማእሲኹም ክትሰርሑ
1: ኣይትረስዕ ባንተ ባባ እዚኣ ብዙሕ ግዜ ሓቲትካ ንለኻ ስራሕና ምርምር ባሕሪ ወፍሪ እዩ ክንወፍር ከለና ቀዳም መሰንበት ለይቲ ቐትሪ ንብልኒ

0: ብዘይካ ብዛዕባ ዓሳ ካልእ እንታይ ከይትመራመሩ ኢኹም?
1: ዓሳ ሓደ ካብቲ ጸጋታት እዩ። ጸጋታት ባሕሪ ካብ ጸጋታት መሬት ስለ ዝበዝሕ እቲ ንመራመሮ መወዳእታ ይብሉን።
0: ብዛዕባ ታሪክ ናይቲ ባሕሪ ኸ ተጽንዕዎ ዶ?
1: ንሱ ዝምልከቶም በቲ ዓውዲ ዝተምሃር ኣለዉ፣ ንዓና ይምልከተናን እዩ።
0: ኣይትጋገ ተመስገን ወደይ፣ ታሪኽ ንዅሉ ብማዕረ እዩ ዝብጽሖ። ስለምንታይ ተመስገን ከም ዘውጻእኩልካ፣ ኢደይ ኣበይን ብኸመይን ከም ዝተቖረጽኩ ሓቲትካ ንኳ ዘይትፈልጥ።
1: እንቲ ሓተትናኩም ኣይትምልሱ፣ ባዕልኻትኩም ኣይትነግሩ። ታሪኽኩም ምዕላል ኣነነት ኮይንና ተስማዓኩም ኣንተባባ
0: ከምዚ ገይረ ምባል ዋላ ንዓያ ይብርሃንን እዩ። ባህሊ ህዝባዊ ግንባር እውን ኣይኮነን። ሕጂ ግን ሕማቕ ኣሎ፣ ጽቡቕ ኣሎ። ታሪኽ ስዒድ ብግቡእ ክትፈልጥ ደልየካ ኣለኹ። ታሪኽ 77 እዩ።

0: ኣሎ ማሕታ ማሕታ ትሰምዓኒ ኣለኻ? ፀላዩ ግራት ሰሊና ማይ ፈሊልናሉ ድሮ ልዕሊ መዓና ጡራ ተዋሒጥና ኢና ንዋጋእ ዘለና ሞት ምሞቱ ምፀባዕ ልጊብካ በለና።
1: ተረዲአካ ኣለኹ ማዕበል ይከታተለካ ኣለዎ ከም ዝጥዕመኩም ጌርኩም ውፅ
2: ብርሃነ ጢፉር ተሪፍና ኣለኩም ሰባት ምናልባት ኣብታ ናይ ኣመተረ ዝነበረ ፅዕ ተደብዳብ ኣብኣ ተሪፉ ኣኸይተ
0: ክንጢኣትኩም ድሃቢ ጌርኩም ኣርኩምና ሓሊፍና ኣለና
2: ጠዋል

0: ድሓር ንዓይን ነቶም ኣዲኦም ዝመተቶም ክልተ ቆልዑን መኪና ረኺቦም ንሰሎሙና ሰዲዶምና።
1: ግን ምዝ ክትዕለን ፀናሕካ ናይ ስዒድ ታሪክ እንታይ ምትእሰር ኣለዎ?
0: እዚ ከም ወደይን ከም ሓውኻን ምሳና ዝዓበየ ስዒድ ሓደ ካብቶም ቆልዑ እዩ።
1: እዋ እቲ ካልኣይ ኸ
0: ጓል እያ። ንልዕሊ 4 ዓመታት ስድራ ስዒድን ሓፍቱን ከጣይቕ ኮለል ኢለ መወዳእትኡ ግን ተዓዊተ ደሃይታ ምስኡ ዝነበረት ሓፍቱ ረኺበ። ስድሮኦም ግን ብ77 ናባፅዕ ብደብዳብ ጸላእ ጠፊኦም እዮም።
1: እንታይ ዝበልዎ ሽግር እዩ? እንኳዕ ድማ ናታ ደሃይቲ ረኽበ ኣበይ ድኣ ኣላ?
0: ስዑድያ ኣላ። ምእንቲ ርእሱ ስዒድ ንባፅዕ ወሪዱ ስለ ዘሎ ኣብኡ ከለና ደሃይ ሓፍቱ ኸነበሱ ረኢና
1: ንኺድ እምበር እዚ ዳዕ ዋዓል ሕደር ዘየድልዮ ዓብብ ስራት እንድዩ

0: ስዒድ፣ ሕጅስ ምስ ባባ ብርሃነ ኢኻ ዓብኻ ማለት ድዩ?
1: ኣብ ቤት ትምህርቲ ሰውራ እየ ዓብ። ወዲ 2 ዓመት ስለ ዝነበርኩ ብዛዕባ ሓፍተይ ስማይ ይኹን መልክዕ ኣይዝክሮን እዩ። ባባ ብርሃነ ምስቱ እንከ ውላዱ ተመስገን ካብ ቤት ትምህርቲ ሰውራ ኣምፅኡ ክሳብ ዩኒቨርስቲ ብፅሕኒ ሰብ ኮይነ ነቲ ሰብ ዝገበረን ህዝብን መንግስትን እናበርከትኩ ድማ ምሳኺ ተራኺብና
0: ዳይ ሓፍትኻኸ
1: ንፁር ሓበሬታ እኳ ይብለይን።

0: ባሕርና ክንዲ ተዓቒርዎ ዘሎ ማይ ክንዲኡ ዝኸውን ደም ሰማእት ኣለዎ። እቶም እትመራመሩሎም ዕምባባታት ባሕሪ ኣብ ዕፅምቲ ተጋደልቲ እዮም በቒሎም፣ ብደም ተጋደልቲ ድማ ጠጢዖም። ስለዚ ባሕርና ደምና ዓፅምና ህይወትና እዩ። እይ ተመስገን ወደይ፣ እንታይ ደኣ ዝኒ ኢልካ?
1: ኣብዚ ቀረባ እዋን ጥልቀት ንምርምር ምስ ኣተና ካብ ብርክን ታሕቲ እግሪ ተጋዳላይ ምሽድኡ ኣብ መንጎ ትዕፅምቲ ዕምባባታት ባሕሪ ዓንቢቡ ፀኒሕና። ኣነን ካልኣይን ገሪምና ንቤተ መዘክር ድማ ረኪብና ሕጂ ብኡላ
0: ሓደ መዓልቲ እውን ኢደይ ትረኽባ ትኸውን ኢኻ። ጎኒ ጎኒ እዚ ሞያኹም ነዚታት ኣብ ግምት እቲኹም ተመራመሩ። እዚ ቐሊል ረኽበት ኣይኮነን። ዋዕዳ ሓን መጻኹም ዞም ደቀይ፣ ሎሚ ሓደ ዓብ ብስራት ከበስረኩም እየ። ቅድሚኡ ግን ስዒድ ወደይ፣ እቲ መናብርተይ ትኾነ ንጓል መሪፅ ኣለኹ ምስ በልካኒ ዝተባሃልናዮን ቃል ዝተኣታተናሉን ትዝክሮ ዶ? ስዒድ ወደይ፣ ንልዕሊ 4 ዓመታት ብዛዕባኻን ብዛዕባ ስድራኻን ካብ ምሕሳብ ዓዲ ይዋዓልኩም፣ ክዕወት ድማ ተስፋ ገብር። ኣብ ልዕሊኻ ዘለኒ እምነት ትፈልጥ ኢኻ። ትኾነ ሓንቲ ዝላበወካን ቃል ክትኣትወለይ ዝደልየካን ወላ ምስታት ፈትዋ ትኾን ቅድሚ ቓል ኪዳን ኣብ ሳሕታን ዝበሃል ከይትወል
2: ካብ ፍቓድካ ወፅ ይፈልጥ ንብድሕሪ ሕጂ እውን ኣይክወፅን ቃል ኣእትወልካ። ቅሰን ብዛዕባ እዚ ትሰከፍ። ዘኪረዮ ዘኪረዮ ባባ ተጠራጢርካ ዲኻ? ኣብ ቃል እየ ዘለኹ። ቀንዲ ንባፅዕ መምፂኢና ድማ ዝሮስ ዘይኮነ ስራሕ እዩ። ኣብ ጉዳይና ኢና ዘለና።
0: ኣገናዕ ዝወደይ ዕጫኻ ዕጫ ብዙሓት ኤርትራውያን መግዛእቲ ዝፈጠሮ ዕጫ እዩ። ሕርኽርኽ ዝብለኒ ጉዳይ ስለ ዝነበረ ሎሙ ተዓዊተ ኣለኹ። ድሃይ ሓፍትኻ ረኺበ።
2: ዋ እንታይ ትብላ ኣለኻ ባባ? ናይ ብሓቂ ዓበ ብስራ ኣበይ ኣላ?
0: ስዑድ ኣላ። ኣብዚ ቀረባ ግዜ ክትመጽ እያ። ጓላ ድማ
2: ዋው ጓልካ ኣላታ
0: ኣላታ። ዝገርም ኣጋጣሚ ሙና
2: እዩ እሞ ሙና
0: ስዒድ ሙና ጓል ሓፍትኻ እያ። ተንስእ ስዒድ ወደይ፣ ሙና በቲ ሓደ ወገን ጓል ሓፍትኻ፣ በቲ ሓደ ወገን ድማ ጓል ስውእ ብጻይካ እያ። ኣቦኣ ንእንቲ ልዑላውነት ሃገር ኣብ ወራር ወያነ ዝተሰወአ ጅግና እዩ። ሙና ጓል ህዝቢ እያ። ጾር ሙና ድማ ጾር ኲላትና እዩ። ተመስገን ነዚ ምስ ባሕሪ ዝተኣሳሰር ታሪኽ ዝምልከቶም ኣለዉ እናበልካ ሸለል ኣይትበሎ። ጸሓፍዎ ጸሓፍዎ ጸሓፍዎ።

0: ርዝቕዳ እዩ
1: ኣስሞር ወጀኒቱ ረቢ ነርአኒቱ
2: ሸማዓት ልብራሕመቱ ስራይ ግል ኣሞቱ

0: ኣባርክለየእብር
1: ኣይሃላ ኣነ ምንክዳፍኣት ኣብ ሰር ሰነይታት ተለዓብ
2: ዚ ኣነ ሓስበታ ደልዮ ከዓ ካ እቲ ምግቢ መዲነታ ዋኣዋል ብዙሓት ሰበት ኣምርሄኒ ለሽቕና ተማም በልጊስትናቱ
0: ኣነ ንወሸባስ እንዳሓሰብኮ መፀክን ወንቲ ትምነእቲ የ ርአይ ክህብኢና
1: ኣነ ላቲ ንኣክብ እብል እንዳ ኣካብና ከም ባዝሓት ለጉሩሽ ድሃቦን ወዲ
0: ትምነ እንቲ ዮም ጆካት ገብት መክርክዓለት ኩላን ሓለትኪ ጆካት እንደገብአ ክትትርአይኒ ልየኪ ድሃብ ላቲ ንዓረብ ብምኑ ወኬን ላኪን
1: ንሕሰብ ዳፍኣት ብዕድ ላቱ ኩሉ ርእሲ ንሓስብኒ ድሃብቲ ለነፍዓና በስ
2: ድሓን እዘ እይት በስ ዓመል ሓሪት እንዳሓሰብና ንምፀእ ድሃብ ላቱ ሓልቶ ኩሉ ርእሲ በስ ነፊዕ ይመስለኒ
1: ድሓን ረባሃላ ለትገብ በስ ምስል ንርእያ
3: ስምላ ጀለጀላል ከመለ ዋቀይ በስክናቱ ኣዳም እንዳት ዓንዳቃ ወፈክር ሰንት በገሰ ምንገብ ለትዓወት ማሻ ላ ወትባረካ ለሓስ ዘሊል ወፍሓም ገሊል ያ ረቢንወስካህለየካ ኣፅሮ እግሉ ወግና መሄኒ ከምሰሉ ሰርግለና ያ ረብ ልዓለሚን ሰርግለና

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ ከረን መንደፈራ

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ፆታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ህይወት ንምስትምቃር ስምዒታት ንምግላጽ ሙዚቃ እቲ ዝሓፀረን ቀንድን መንገዲ ክብሉ ይገልጽዎ። ደቂ ሰባት ብኩሉ ዝስማዕን ልቢ ኩሉ ስለስትን ክፍል ድማ ኣድማሳዊ ቋንቋ ዝብል ቅጽል እውን ይወሃቦ እዩ። ካብ ፀቕጢ ንኽንዛነ ኣብ ግዜ ሓጎስ ክንፍሳህ፣ ኣብ ግዜ ሓዘን ዓሚቕ ሓሳብ፣ ኣብ ግዜ ድቃስ ሙዚቃ ናቱ ምስ ኩነትና ዝቃዶ ዕላልን ተመስጦን እዩ ዝፈጥረልና።
1: ሙዚቃ ሓደ መግለፂ ሕብረተሰብ እዩ። እዚ ክንብል ከለና ስልጣነ ምዕባለ ኣነባብራ ኮታ ንሕብረተሰብ ዝያዳ ዝገልፅ እዩ ማለት እዩ። ሕጂ ኣድማሳዊ ቋንቋ ዝባህለሉ ምክንያት ከዓ ደቂ ሰባት ሓሊፉ ሲ እንስሳታት ኣታክልቲ ከም ዝሰምዕዎ እንኮላ ይረጋገፅ ማለት እዩ። ሕጂ እሳያት ቀንዲ እታ ኣድማሳዊ ተብላ ሂወት ዘለዎ ሲ ሙዚቃ ዝሰምዕ እዩ ዝሕበር ማለት እዩ። ካልእ ከዓ ኣብ ዝተፈላለየ ሃገራት ኣብ ዝተፈላለየ ቦታታት ከዓ ዝኾነ ሙዚቃ ዝፅቡቕ ተኮይኑ ኩሉ ሰብ ከም ዘሰማቀሮ ከዓ ይንገር ማለት እዩ።

ሓደ ንሕብረተሰባት እዩ ዝጥርንፍ፣ ንሕብረተሰባት ይሓቆፍ፣ ንህዝቢ ይሓቆፍ። ዝያዳ ባህሊ ኣብ ውሽጢ ሕብረተሰባት ባህሊ ያላሊ። ስለዚ ሓይሉ ሲ ልዕሊ ዝኾነ እዩ። እቲ ልዕሊ ዝኾነ ከዓ እንታይ እዩ? ሙዚቃ መዓልታዊ ደቂ ሰባት ዝገብርዎ ብሙዚቃ እዮም ዝገልፅዎ። ኣብነት ናይ ስራሕ ንበሎ ናይ መዓልታዊ መነባብሮናቶም ንኣብነት ሃገራውነት እንተልና ኣባና ኤርትራን ተመፅና ብሙዚቃ ንገልፆ፣ ጥምረት ይገልፅ፣ ሓይሊ ናይ ህዝቢ ይገልፅ። ስለዚ ሙዚቃ ፍሉይ ዓውዲ ንሰብ ዘራኽብ ንሰብ ውሽጢ ሰብ ዝገልፅ ስምዒታት ሰብ ዝገልፅ ሙያ እዩ።

0: ሙዚቃን ወድ ሰብን ናይ ጥንቲ ምትእሳር ዘለዎም እዮም። ገለገለውን ቅድም ሙዚቃ ተፈጢሩ ክኸውን ኣለዎ ኢሎም ይግምት እዮም። እቲ ምንታይ ሙዚቃ ኣብ ከብድድኡ ዝርከብ ዕሸል እውን እንተኾነ ከም ዘስተመቕሮ እዩ ዝግለጽ። ሙዚቃ ኣብ ዝተፈላለየ ሕብረተሰብ እውን ነናቱ ብዙሕነትን ኣመጻጻእን ዝውንን እዩ። ኣብ ሃገርና እውን ታሪክ ሙዚቃ ንክግለጽ ዓሚቕ መፅናዕቲ ዘድልዮ ዛዕባ እኳ እንተኾነ ኩለን ብሄራትና ምስ ዝውከላሉ ባህልን ልምድን ተላፊኑ ዝመጽእ ናታተን ባህላዊ ደርፍታትን የታዊ መሳርሒ ሙዚቃን ከምዝውንና ይፍለጥ።
1: ሕጂ እንታይ እዩ እቲ ሓደ እቲ ሕብረተሰባት ናይ ኤርትራ ብፍላይ እቲ ብሄራት መለስ በይነን ኮነን ዝነብራ ምስ ካልኦት ብሄራት ይደባባይን። ሕጂ ኣብቲ ምድባብ ነናት ኣሎ ነናቱ እቲ መሳርሒ ሙዚቃ ብውሳብ ኣሎ ማለት እዩ። ሕጂ ሓፈሻዊ ክንገልፅ ተኮይና ህዝቢ ኤርትራ ኣብ ከበሮ ሃብታም ዝኾነ ህርመታት ከበሮ ኣለዎ። ብፍላይ ኣብ ብሄረ ኩናማን ናራን ኣዝዩ ሰፊሕ ዝኾነ ዝያደ ብሕጂ ዘይተፀኒዐ ብሕጂ መፅናዕቲ ዝፅበዮ ባህላዊ መሳርሒታት ሙዚቃ ኣለና። ብፍላይ ከበሮታት ማለት እዩ ዓይነት ከበሮታት ቅዲ ከበሮታት ምስ ደርፉ ማለት እዩ ዝኾነት ህርመት ከበሮ ናታ ዛንታ ኣለዋ ምስ ምንታይ ምስ ወራር ምስ ፍቕሪ ሓንቲ ህርመት ክንብል ከለና ናታ መግለፂ ኣሎ ማለት እዩ። ሕጂ ምስቲ ናታ መግለፂ ከዓ ናታ ከዓ ደርፊ ከዓ ኣለዎ። ሕጂ እዚ እንታይ እዩ ዝያደ ሃብታም ገበሮ ብዙሕ መፅናዕቲ ኣይገበርናሉን እዚ ኣይጠቐጥናየን እምበር ኣብቲ ብፍላይ ንዓና ዘኩርዓና በርከ ኤርትራ ሲ ኣካል ናይ ኣፍሪቃ እያ። ሕጂ ኣፍሪቃ እንታይ ትበሃል ኣደ ከበሮታት ተባሂል እያ ይፅዋዕ። ሕጂ ንሕና ከዓ ኣብቲ ንኣፍሪቃ ምዃንና ከዓ ብኣደ ከበሮታት ንፅዋዓሉ ከብዚ ክብል ንፀንሐኩ ብሄራት ኣሎ። ንኣብነት ኣብ ናይ ትግርኛ እንተመፂና ህርመታት ከበሮ ናይ ትግርኛ ብዙሕ እዩ ዘለና እኮ ኣብ ናይ ፅልማ ናይ ስመጃና እናበልና ማይሚነ እናበልና ንገልፆ ዝተፈላለየ ህርመታት ከበሮ ኣለና። ንበዓሉ ናይ ደቂ ኣንስትዮ ዝሃርምኦን ናይ ደቂ ተባዕትዮ ዝሃርምኦን ክልቲኡ ፀወታታት ሓቢሮም ዝፀወቶ ዝተፈላለዩ ኣለና። ኣብ ብሄረ ትግሪ እንተየልና ብዙሕ ዓይነት ህርምታት ኣለና። ኣብ ብሄረ ብዳዊት፣ ኣብ ብሄረ ዓፈር፣ ኣብ ብሄረ ረሻይዳ ብሕጂ ዘይትንከፍናዮ ሕጂ ብሓፈሻዊ ጠቕልል ኣቢልና ክርኢ ከለና ሲ ኤርትራ ሓንቲ ዓባይ ኮሌጅ ናይ ሙዚቃ ክንብላ ንኽእል ኢና። ዓባይ ኮሌጅ እዚ ናይ ህርመታት ከበሉን ይበሃሎ ቅኒት ንባዕሉ ሓንቲ ህርመት ክበሮ ተፈላለዩ ቅኒታት ተፈላለየ ዛይማ ኣለና። ሕጂ ስለዚ ብሓፈሻዊ ክንገልፆ እንተኮይና ዕቁር ዝኾነ ሃብቲ ድንግል ዝኾነ ሃብቲ ዘይተበርበረ ዘይወፀአ ተኣምር ዝኾነ ባህሊ ከም ዘለና ኢና ክንዛረብ ንኽእል። እዚ ከዓ እንታይ እዩ ምልክት ናትና ናይ ስልጣን ኤርትራ ሲ ክሳብ ወላ ብድሕሪ ባይታ ናይ ኣዶሊስ ኣተኣሲርና እንተሪእናዮ ኤርትራ ዝነበረ እቲ ናይ ስልጣነ ቀሊል ኣይኮነን። ስለዚ ብኡ ከዓ ናይ ሙዚቃ ሃብታም ባህሊ ከም ዘለዋ ካብ ብኡ ክንነራግፅ ንኽእል ማለት እዩ።

0: ሎም ዘመናውያን መሳርሒታት ሙዚቃ በቢግዚኡ ካብ ባህላዊ ቅኔታትን ድምፅታት መሳርሒታት ሙዚቃ እናማዕበሉ ዝመፁ ምዃኖም ይፍለጥ። በዚ መንፅር ያታዊ መሳርሒታት ሙዚቃ ንዘመናዊ ሙዚቃ ባይታ ዘንፀፈዩ ክበሃል ይከኣል። ያታዊ ሙዚቃን መሳርሒታት ሙዚቃን ንሕብረተሰብ ካብ ምርኣያ ባህሉ ምዃን ሓሊፉ መበቀላዊ መንነቱ ዝገልጸሉ ውርሻ እዩ። ኣብ ብሄራትና ዝርከቡ ያታውያን መሳርሒ ሙዚቃ ብዙሕነት ዘለዎምን ዝተፈለየ ኣቃውማ ህርመት ዝውንኑን እዮም።
1: ኣብ ናይ ኩናማ ንእሽተይን ኣደን ጓለን ተዓባይ ክልተ ክብረ ኣለዋ። እታ ዓባይ ክብረ ኣላ፣ እታ ንእሽተይ ክብረ ኣላ። ሕጂ እታ ዓባይ ክብሮ ብቅድሚትን ብድሕሪትን ብክልተ ኢትካ ካታርና፣ እታ ንእሽተይ ካሊ ካኸማ። ስለዚ ኣርባዕተ ከበሮታት ታርም ከም ዘለካ ማለት እዩ። ስለዚ ኣብ ብሄረ ኩናማ እንታይ ብልዋ ኣዴን ጓለን ኣደ እታ ዓባያ ጓላ ከዓ እታ ንእሽተይ። ኣብ ብሄረ ናዳ ከዓ እንታይ ብልዋ ከዓ ዓባይ ከበሮን ንእሽተይ ከበሮን። ሕጂ እንታይ እዩ ክልተ ኣፍ ዘለዎ ሕጂ እንታይ እዩ ላ ኣብ ብሄረ ሳውን ተመፂና ኣብ ብሄረ ዓፈር ተመፂና ከዓ ክልተ ኣፍ ዘለዎ እዛ ኖርማል ከበሮ ብክልተ ትሕረም ማለት እዩ። ሓንቲ ኣፍ ዘላታ ከዓ እዛ ዕፀውቲ እታ ሕለብ ታሕቲ ዘለዋ ሕጂ እንታይ እዩ ሰፊ እዩ ኣብ ከበሮ እንተመፂና ማለት እዩ። ዝተፈላለየ ህድመታት ኣለዎ ንዑ ዝገልፅ ዝተፈላለየ ዛንታታት ከዓ ኣለዎ።

ኣብ ካሊእ ያታዊ መሳርያት ሙዚቃ እንተመፂእና ክራር ኣለና። ኣብነት ክራር ሕጂ ክልተ ዓይነት ክራር እዩ ዘለና። ክራር ኣብ ብሄደ ትግርኛ ብሄደ ትግረ ንጥቀማላ። ቀደም ዓፈር ዝጥቀምሉ ዝነበሩ ቱምቡራ ትበሃል ዓይነት ክራር ዓብይ ዝበለት ኣላ። መሰንቆ ንኣብነት መሰንቆ ሕጂ ተቀናንያ እቲ ዝጥቀመሉ ብጨርቂ ዓይነት ክራር ከሎ ዝረባበ ንብላ ማለት እዩ። ታቀሊቀ ሽሞ ግን መሰንቆ ኣለና። ዋጣ ኣለና። ሕጂ ብዙሕ በዝበዝሒ ሰብ እንታይ ዋጣ ብሄረ ትግሪዮ ጥራሕ ዝፀወትዎ ይብል። ኣብ ቀደም መፅናዕቲ ምስ ገበሩ ከዓ ኣብዚ ናይ መንፃዕ ኣብዚ ናይ ኣብ በዓል ሳሕል ከዓ ዋጣ ከም ዝነበረ ዳሓር ከም ዝተረስዐት ከዓ ይዛረቡ ማለት እዩ። ሸምብቆ ኣብ ኩሉ ብሄራ ዘሎ እዩ። ሸምብቆ ሲ ኣብ ሰሆላ መጨንበራ ንብላ ኣብ ኩናማላ ኣብ ትግራላ ኣብ ናራላ ኣብ ብዳዊት ኣላ ኣብ ኩሉ ብሄራ ሲ ብሌና ላ ኩሉ ኣሎ። ሕጂ እዚ ማለት ሃብታም ዝኾነ ናይ መሰንቆ ዝተፈላለየ እጂ ኣብ ኩሉ እንተሎ ነና ተፃወት ኣሎ። ኣብ ዝተፈላለየ ከኣጋጣሚታት ክዝፀወትሉ ከዓ ኣሎ ማለት እዩ።

0: እዞም ኣካል ባህላዊ ውርሻና ዝኾኑ ያታዊ መሳርሕታት ሙዚቃ ህላውነቶም ንክቕፅል ካብ ወለዶ ናብ ወለዶ እንክመሓላለፍ መበቆላውነቶም ከይጠፍእን ግቡእ ዕቀበ ክግበረሎምን ኣብ ኣጠቃቅማ ህርመቶም ድማ ብጥንቀቐ ክውረስን ይግባእ። ኣብ ብሄረ ትግርኛ ዝዝውተር እምብልታን መልኸትን ከም ኣብነት ምስ ግዜ ንቅርሲ ጥራይ ተዓቂበን ከይተርፋ ጥመተ ዘድልየን መሳርሕታት ከይኮና ስጋኣት ኣሎ።
1: ደባይ ሻንቂት ድፍን ደባይ እጂ ዓባያ እታ ሻንቂትካ እታ ንእሽተያ እታ ድፍንካ እታ ትምልእ ማለት እዩ። ካሊእ መለኸት ኣለና ሕጂ መለኸት ከም ሽማ መላኺት ሕጂ እንታይ ብልዋ እዛ ተነፋሒት መሳርሒ እንደ መላኺት ኩልን ንብለ ማለት እዩ። ሕጂ ሓፈሻዊ ክንገልፆ እንተኮይና እቲ ያታዊ መሳርሒት ሙዚቃ ኣብ ህርመታት ከበሮ፣ ኣብ ተነፋሒ፣ ኣብ ተጎጣይ ወይኮላ እዚ ናይ ግርፊት ከዓ ክራር ተነፋሒ እንተልና ሕጂ እምብልታ ሻምቦቆ መለኸት ይሕብር ማለት እዩ። ስለዚ መለኸት ከዓ ከም ሽማ መለኸት ንኩለን ትመልከን በርክ ሓደ ዓብ ሰብ ተኮይኑ ብዙሕ ዝዛርም ውሕድን ቁም ነገር ንዘለዎን እዩ ዝዛርም። ኣብ መለኸት ተኮይና ከዓ ቁሩብ ፓ እያ ትዛረብ ፓፓ ሕጂ እንታይ ትገብር ዝያዳ መዳርጋ መረሳሰኒት እያ ነቲ ዘሎ ጓይላ ዝያዳ ተድምቆ ዝያጋ ትረሃስኑ ሕጂ ዳርጋ ኣብ ምፅናት ትገፃ እየ ዘላ ሓንቲ ስድራ እየ ነራ ዳርጋ ሕጂ ትበራበር ኣላ ወላ እጂ እንታይ እዩ ኣብ ዞባ ደቡብ ብፍላይ ሕጂ ፍሉይ ቆልሓታ ይገብርሉ ኣለዉ ክትበራበር ዘለዋ እያ መሳርሒት ሙዚቃ ኣገዳሲት ማለት እዩ። ካሊእ ምናልባት ኣብ ናይ ክራር ሕጂ ምዕባለታት ተገይሪ እ ናብነት ካብቲ ምዕባለታት እንታይ እዩ ክራር ሓሙሽተ ስልኪ ነይራ ናብ ሸውዓተ ስልኪ ተገይራ እታ ክራር ከዓ ሓንቲ ወይ ከዓ ክልተ ቅኒት ኣብ ሓንቲ ክራር ትፀወት ነርካ ብሸውዓተ ቶንስ ከም ትፀወት ተገይሩ ሜጀር ከም ዝቕይር ተገይሩ ወይ ትራንስፖዚንግ ክራር ተባሂለን ትቕይርን ኣለዋ። ሕጂ እንታይ ንብል ኣብቲ ከተማ ዓብል ከለካ ኩሉ ግዜ ጥንቀቐ የድልዮ ሕጂ ናብረት እቲ በናትና ሓሙሽተ ድምፅታት ኣለና እዚ ሓሙሽተ ድምፅታት ክግለፅ ከሎ እንታይ እዮም ዝበሃላ ግሬት ግራንድ ፋዘር እየን ዝበሃላ ግሬት ግራንድ ፋዘር ተ ዓብዪ ኣብሓጎ ናይቲ ናይ ሙዚቃ ክንገልፅ ተኮይነሲ ኣብ መሳድል ኣብ መሳ

0: ማስ ክትቅየር ኣለካ ማስ ከተማዕብለ ኣለካ ክትሓስብለ ኣለካ ክስል ከለ ይመፅን እዩ ሕጂታ ክራር ተገይርዎ ዘሎ ክትሪአን ከለካ ሓ ማዕቢለ ንብል ግን ልክ ማዕቢለ ድያ ናብነታ ክራር እታ ቅርፃ ክንሪአን ከለና ክሰፍሕ ቅርፂ ነይርዎ ኣብቲ ናይቲ ድምፂ ናይቲ ዝያዳ ክገውሕ ዝያዳ ድምፂ ነይርዋ ሎሚ ሻላሕ ጌርና ክርንክርንክርንክርን ከም ዝብል ጌርና እዮም ኣማዕቢልና ዩ ድና ማዕበልና እጂ ኣበላሽና እዮም ሕጂ ኣብ ገሊኡ ጥንቃቐ የለና እዩ ናብነት ሻምቦቆ ትዝገርመኒ ኣብ ሻምቦቆ ልክ እዛ ናይ ዌስተርን ፍሉት ወይ ካ እዛ ናይ ቻይኒዝ ፍሉት ብሸውዓተ እጂ ሻምቦቆ ናትና በዚኣ ንኸል ብከምዚ ካ ትፅወቱ እንታይ ገይሮም ልክ ካብዛ ናይ ዌስተርን ኣብዚኣ ክምፅፀወት ገይሮማ ኣበልናዓምሩ ኣይኮናን ዘለና ነበላሽ ኣለና ባህልና ሲ ናብኦም ንኸይድ ኣለና ነግዕ ዘለና ሕጂ ኣብ ባህሊ ጥንቃቐ የለ እዩ
1: ሙዚቃ ምስ ምዕባለ ክስጉም ግድን እኳ እንተኾነ ጎኒ ጎኒ እቲ ኣብ ምዕባለ ዘመናዊ ሙዚቃ እንፅዕቶ ንያታዊ ሙዚቃ እውን መበቆላውነቱ ሓሊና ፅባቐኡ ክነጉልሕ ይግባእ
0: ብሓፈሻ ይኹን ዛረብ ከለና እዚ ናይ ያታዊ መሳርሒ ሙዚቃ ብዝበዝሐ ምስ ጉስነት እዩ ዝያዳ ዝኸይድ ነይሩ ናብና ሻምቦቆ ተልካ ሲ ሻምቦቆ ንጥሪት ጓሶሲ ንጥሪቶም ዝፀወት ወይ መዘናግዒ ንጥሪት እዩ ዝሕሰብ ነይሩ ሕጂ እቲ ጉስነት ብዘይ ምህላው ሎሚ ዝጓሶ ሰብ የለን ስለዚ እታ ሻምቦቆ ዳርጋ ኣብ ምፅናት ዘፃየ ዘላ ክንብል ንኽእል ማለት እዩ ሎሚ ናብነት ኣብዚ ቀረባ ዓመሲ ዓሰርተ ክሳወር 12 መፅናዕቲ ገይረ ነርና ብቤት ትርፊ ሙዚቃ ዝተበገሰ መፅናዕቲ ኣብ እሰን ከዓ ኣብ ብሄረ ብዳዊት ብሄረ ናራ ኣብ ብሄረ ትግርኛ ኣብዘን ሰለስተ ጀሚርና ማለት እዩ እሱ ቀንዲ ዕላማ እንታይ ነይሩ ተምሃሮ ናትና ንቤት ትርፊ ሙዚቃ ተምሃሮ ብባህሎም ከም ዝምሃሩ ተባሂሉ ዝተዝጀመረ መፅናዕቲ እዩ እሱ ከዓ በብናቱ ከዓ ኣብ ትሽዓቲ ብሄር ከይዱ ማለት እዩ ሕጂ ኣብቲ ሽዑ ዝተባሃልናሉ እንታይ እዩ ዳርጋ እቲ ኣታዊ መሳርሒት ሙዚቃ ናትናስ ይበሎ ክብሮን ይበሎ እቲ ኣታዊ መሳርሒ ሙዚቃን ይበሎ ዳርጋ ኣብ ምፅናት ተኸይዘና እጅቶም ዓበይቲ ዕድመ እናኸዱ ከ ዘለዉ ምስም ከዓ እቲ ባህሊ ከ እዳተብሓጎገ እንዳ ጠፈ እዩ ዝኸይ ዘሎ ስለዚ ዝያዳ ኣተክሮ ክንገብረሉ ሕጂ ግዜ ማለትሲ ዝያዳ መፅዓቲ ክንገብረሉ ዝያዳ ክንጓየየሉ እቲ እዋን ዝጠልወ እዩ።

0: ኣብ ዞባ ጋሽባርካ ባህላዊ ርሻታት ንምስናድ ተራ መንስያትን ክኢላታትን ክዓዝዝ ከም ዝግባእ ተገሊጹ። ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሶውራ ብሆላንድ ብልዑል ማዕርግ ተጸንቢሉ። ኣብ ዜናታት ወፃኢ ሩስያ መራኽባ ክሕዛብ ልዕሊ ዝፍትና ሃገራት ኤውሮጳ ተመሳሳሊ ስጉምቲ ከም ትወስድ ኣጠንቂቓ። ቻይናን ኢንዶኔዥያን ዝምድና ኣህዱ ሓይሊ ባሕርን ምምዕባል ክሰርሓ ተረዳድየ። ጀርመን ወታደራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። ዝርዝር ዜና ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደራ ቤተ ትምህርቲ ብዕቱ ክስራሕ ከም ዝግባእ ትማልን ቅድሚ ትማልን ኣብ ከተማ መንደፈራ ብዝተኻየደ ገምጋማዊ ኣኼባ ተገሊጾም። ወኪል ሪና ሸዊት ገብረ ብርሃን ዘዳለቶ ጸብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ።
1: ውፅኢትን ብቕዓትን ትምህርቲ ንምርጋፅ ኣብ ምሕደራ ኣብያተ ትምህርቲ ብኣተኩሮ ክስራሕ ጨንፈር ትምህርቲ ዞባ ደቡብ ብ11 12 ነሓሰ ኣብ መንደፈራ ኣብ ዘካየደ ገምጋም መተሓሳሰቢ ቀሪቡ። ሓላፊቲ ጨንፈር መምህር ህብተዝጊ ኪዳነ ኣብ ዘቕረበ ጸብጻብ ኣብ ዓመተ ትምህርቲ 2025-2026 ካብ ዝተመዝገቡ ኣስታት 47 ሚታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 255,000 ተምሃሮ መጠን ምሕላፍ ብሓፈሻ 84 ሚታዊት ከም ዝነበረ ገሊጹ። ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ ካብ ዝተሳተፉ 5159 ተምሃሮ 11.9 ሚታዊት ናይ ዲግሪ 6.8 ሚታዊት ድማ ናይ ዲፕሎማ ነጥቢ ከም ዘምፅኡ ብምሕባር 51 ሚታዊት ደቂ ኣንስትዮ ዝርከብኦም 6393 ተምሃሮ ድማ ምስ መበል 39 ዙርያ ንሳዋ ከም ዝወረዱ ብተወሳኺ ኣብሪሁም። ሓለፍቲ ንኡስ ዞባታት ብወገኖም ንዝተኻየደ ንጥፈታት ብመንፅር ዝነበረ ብድሆታት ዘንፀባርቕ መግለፂ ድሕር ምሃብ ሕፅረት መምህራን ቋንቋ ድፍታሕ ክናደየሉ ኣብ ኣብያተ ፈተነ ዘሎ ኬሚካላት ክውገን መቅየር መምህራን ኣብ ወቕቲ ክራማት ክትፀፈፍ ከምኡውን ሕፅረት መሳለጥያታት ክፍታሕ ዝብል ለበዋታት ኣቕሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ሓፈሻዊ መማእዘን ሓሳብ ኣብ ብዝሒ ትካላት ቅድመ ትምህርቲ ተራእዩ ዘሎ ብልጫ ኣብ ብቕዓት ንኽንፀባርቕ ብዝለዓለ ክስራሕ ብምልባው እርጋንን ሕፅረትን መፅሓፍትን ምፍታሕ 48 ሚልዮን መፅሓፍትን ምሕታም መደብ ከም ዘሎ ብቕዓት ትምህርቲ ንምጉልባትካ ኣብዚ ክረማት ጥራይ ን5,000 መምህራን ስልጠና ከም እተዋህበ ሓቢራ። ኣብ ማሓዳሪ ዞባ ደቡብ ኣቶ ሃብታብ ተስፋፅኤን በጎኑ መስርሕ መምሃርን ምስትምሃርን ንምሕያል መምሕዳር ዞባ ቀዳምነት ሂቡ ከም ዝሰርሕ ኣረጋጊፁ። ኣብ ዞባ ደቡብ 667 ናይ ቅድመ ትምህርቲ 286 ናይ መባእታ 115 ናይ ማእከላይ ደረጃ 33 ድማ ናይ ካልኣይ ደረጃ ብጠቕላላ 1,101 ኣብያተ ትምህርቲ ኣለዋ።
0: ናብ ካል ዜና ምስንሰግር ኣብ ዞባ ጋሽባርካ ባህላዊ ርሻታት ንምስናድ ተራ መንስያትን ክኢላታትን ክዓዝዝ መተሓሳስብ ቀሪቡ። ወኪል ሪና ቀራው ተወልደን ዘዳሎ ጸብጻብ ዳናይት ገብሪዎት ከተቕርብ እያ።
2: ኣብ ዞባ ጋሽባርካ ዕቑር ባህላዊ ርሻታት ብምድህሳስን ብምስናድን ናብ ወለዶታት ንምትሕልላፍ ኣብ ዝሰላሰል ዕማም ተራ ሕብረተሰብ ብሓፈሻ ናይ መንእስያትን ክኢላታትን ድማ ብፍላይ ክዓዝዝ ብ11 ነሓሰ ኣብ ባሮንቶ ኣብ ዝተኻየደ ርክብ መተሓሳሰብ ቀሪቡ። ኣብዚ ክፍሊ ባህልን ስፖርትን ምስ ካልኦት ኣካላት መንግስትን ሕብረተሰብን ብምትሕብባር ኣብ ምዕቃብ ዝጭበጡን ዘይጭበጡን ባህላዊ ርሻታት ኣተኪሩ ንዘካይዶ ዘሎ ፃዕርን ውፅኢቱን ብምግምጋም ኣብ ናይ መጻኢ መደባቱ ዝዘተየሉ ኣኼባ ዋና ዳይረክተር ናይቲ ክፍሊ ኣቶ እድሪስ ሳልሕ ብክኢላታት ዝምራሓ ኮሚቴታት ብምቋም ብዝካየድ መፅናዕትን ዳህሳስን ብዙሓት ኣብ ሓደጋ ምፅናት ኣንፀላልይዎም ዝነበሩ ባህላዊ ርሻታት ብግቡእ ተሰኒዶም ኣብ ዞባውን ሃገራውን መድረኻት ክንፀባረቑ ከም ዝበቕዑ ገሊጹ። ኣቶ እድሪስ ብተወሳኺ ኣብ ርእስቲ ኣብ ውሽጢ ዞባ ዝግበር ንጥፈታት መፅናዕቲ ዝተገብረሎም ንባህላውን ባህርያውን ፀጋታት ዘላለዩ ትሕዝቶታት ዓመት መፅእ ኣብ ሃገራዊ ፌስቲቫል ብመንእስያት ከም ዝቐርቡ ብፍላይቶም ዝጭበጡን ዘይጭበጡን መበቆላውነቶም ከየጥፍኡ ጥበብ ብዝመልኦ ኣገባብ ከም ዝንፀባረቑ ኣብ ዝግበር ዘሎ ፃዕሪ ተራ ሕብረተሰብን ኮሚቴታትን ልዑል ከም ዝኾነ ገሊጹ። ተሳተፍቲ ብወገኖም ብደረጃ

ምምሕዳራት ከባቢ ዝካየድ ባህላዊ ውድድራት ክቕፅልን ክሰፍሕን ተጀሚሩ ዘሎ ባህላዊ ቅነ ብሄራት ክድፋኣሉ ከምኡውን ዳሳሳውን መፅናዕታውን ንጥፈታት ብቐፃሊ ክካየድ ዝብል ርእቶታት ብምቕራብ ዕቃበ ባህላዊ ውርሻታት ንዝተወሰኑ ኣካላት ጥራሕ ዝግደፍ ዕማም ስለ ዘይኮነ ተራ ናይ ኩሉ ዜጋ ክዓቢ ፀዊዖም።

ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክቅፅሉ ደግመ ብቕብሪ ዕድም ዜናዊ ምስናብ ሮየር ቲቪ ይቕፅል ኣሎ። ዝኸድኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ሩስያ መራኸባ ክሕዛ ብልዕሊ ዝፍትና ሃገራት ኤውሮጳ ተመሳሳሊ ስጉምቲ ከም ትወስድ ፕረዚደንት ቭላድሚር ፑቲን ኣጠንቂቖም። እዚ ዝተገልጸ ገላ ሃገራት ኤውሮጳ ንእገዳ ምኽንያት ብምግባር ነዳዲ ፅዒነን ብኣህጉራዊ ማያት ንዝሓልፋ መራኸብ ሩስያ ይሕዛ ከም ዘለዋ ድሕሪ ምቅልሑ እዩ። ነቲ ስጉምቲ ካብ ሽፍትነት ባሕሪ ፈልዩ ከምዘይርዮ ዝጠቐሰ ፕረዚደንት ፑቲን ሃገሩ ብዕቱብ ትከታተሎ ከም ዘላን ኣብ ልዕሊ መራኽበን ቀጥታዊ ምላሽ ከም እትህብን ኣነፂሩ። ኤውሮጳዊ ሕብረት ኣብ ዝሓለፈ ቀረባ ግዜ ንፅላት ነዳዲ ሩስያ ዕላማ ዝገበረ መበል 21 ዙርያ እገዳ ከም ዘፅደቐ ዝዝከር ኮይኑ እቲ ስጉምቲ ኣብ መንጎ ክልቲኦም ወገናት ንፀንሕ ምትፍናን ክዕርጎ ከም ዝኽእል ክሕበር ቀኒ ኣሎ። እዚ ከምዚ ኢሉ እንከሎ ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኤስያ ፓስፊክን ኣርክቲክን ህላውኡ ንምስፋሕ ዘካይዱ ዘሎ ወታደራዊ ምንቅስቃሳት ከቋርፆ ዝፀውዐ ፕረዚደንት ፑቲን እቲ ምንቅስቃሳት ንፀጥታ ናይቲ ከባቢ ኣብ ሓደጋ ዝወጡ ምዃኑን ሃገሩ ኢዳ ኣጣሚራ ከምዘይትዕዘቦን ኣረድዩ። ህዝባዊ ሪፓብሊክ ቻይናን ኢንዶኔዥያን ዝምድና ኣሃዱ ሓይሊ ባሕረን ንምምዕባል ክሰርሓ ተረዳድየን። ከም ኣካልቲ ምርድዳት ማል 12 ናሓሰ ምስ ደሴት ታይዋን ኣብ ዘዳውብ ከባቢታት ማያዊ ዳህሳስ ንምምዕባል ዝዓለመ ሓበራዊ ልምምድ ከም ዘካየዳ ገሊፀን። ክልቴን ሃገራት ነቲ ልምምድ ብስሩዕ ንምክያድ ኣብ ስምምዕ ከም ዝበፅሐ እውን ኣፍሊጠን ኣለዋ። እዚ ቻይናን ኢንዶኔዥያን ዘካየድኦ ሓበራዊ ልምምድ ደሴት ታይዋን ገዚፍ ወታደራዊ ልምምድ ተካይድ ኣብ ዘላትሉ እዋን እዩ ተሰላሲሎ። ወታደራዊ ልምምድ ደሴት ታይዋን ንህዝባት ሪፓብሊክ ቻይና መልእኽቲ ዘመሓላልፍ ክኸውን ስለ ዝኽእል ዝእምቱ ናይ ቀረባ ተዓዘብቲ መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ክሕብሩ ፀኒሖም እዮም። ኣካል ልዑላዊ ግዛኣታ ንዝኾነ ደሴት ታይዋን ብሓይሊ ክትፅምበራ ከም እትኽእል ተጠንቀቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወታደራዊ ልምምድ ከተካይድ ከም ፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእትታው ብትሪ ከም ትቃወሞ ፀብጻባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወተሃድራውን ቁጠባውን ዝንድና ንምምዕባል እተካይዶ ንጥፈታት ምስ ቻይና ከተፋነና ፀኒሑ ኣሎ። ጀርመን ወተሃድራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። መንግስታት ክልቲኦን ሃገራት ንመሸጣት ኣፅዋር ብዝምልከት ኣብ ስምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቀረባ መጻኢ ከም ዝትግበር ኣረድዩ። ጀርመን ነቲ ኣፅዋር ብግዜያውነት ኣብ መሬታ ከተዋድዶ ቅድሚ 2 ዓመታት ተሰማሚዓ እኳ ተነብረት ከይተተግበረ ከም ፀንሐ ግን ይግለጽ። እዚ ክሳብ 2600 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ክሩዝ ሚሳይል ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓንን ሆላንድን ከም ዝሸመቶ ፀብጻባት የረድዎም። ሰራዊት ማሊ ኣብ ዝሓልፈ ሳልስቲ ኣብ ማእከላይ ሸነ ሃገሩ ብዘካይዶ ሰፊሕ ስርሒት ልዕሊ 50 ዕጡቓት ዝሽብራውያን ከም ዝቐተለ ሓቢሩ። እቲ ስርሒት መልሰ ግብሪ ናይቲ ኣብ ወታደራዊ መደበር ዝተኻየደ መጥቃዕቲ ምዃኑ ኣዘዝቲ ሰራዊት ሃገር ገሊጾ። በቲ ስርሒት ብርክት ዝበለ ኣፅዋርን መካይንን ከም ዝማርኸ ሰራዊት ማሊ ኣፍሊጡ ኣሎ። ኣብቲ ኣጋጣሚ ዛጊድ ቁፅሮም ዘይተጠቕሰ ብርክት ዝበሉ ወታደራት ማሊ ከም እትቐትሉ እውን ተቓሊሑ። ንሰራዊት ማሊ ዕላማ ዝገበረ ሽበራዊ መጥቃዕቲ ዛይዱ ከም ዘሎ ዝጠቐሱ ፀብጻባት ብዓሰቶ 8 ሓምለ ብዝተፈፀመ መጥቃዕቲ ብውሕዱ 30 ወታደራት ከም ተቐትሉን ልዕሊ 60 ከም ዝቐሰሉን የረዱ። ዕጡቓት ወገናት ኣብ ዝሓልፈ ወርሒ መያዝያ ኣብ ማሊ ብዘካይዶ ዝተዋሃደ መጥቃዕትታት ሚኒስተር ምክልኻል ተሃገር ዝርከቦም ሓያሎ ሰባት ከም ተቐትሉ ኣይርስዕን። ሰሜን ኮርያ ክመልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ወጢኖኖኦ ዘለዎ ሓበራዊ ወታደራዊ ልምምድ ማል 12 ናሓሰ ፈተነ ባላስቲክ ሚሳይል ኣካይዳ። እቲ ሚሳይል ሃገሩ ክመፃእ ዝኽእል ፀጥታዊ ስጋት ምምካት ሓጋዚ ምዃኑ ዝጠቐሰ ፕረዚደንት ኪም ጆንግ ኡን ተወሳኺ ኣፅዋር ከም እትፍትን ኣጠንቂቑ ኣሎ። ኣሜሪካን ደቡብ ኮርያን ካብ 17 ክሳብ 27 ናሓሰ ዝቕፅል ዓመታዊ ወታደራዊ ልምምድ ከካይዳ ወጢነን ከም ዘለዋ ዝፍለጥ ኮይኑ ኣብዚ ልምምድ 10,000 ወታደራት ከም ዝሳተፉ ገሊፀን እየን። ሰሜን ኮርያ ነቲ ልምምድ ብኣጉ ከም ዝኾነ ነቶ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይፀሉ ሓቢረን ኣለዋ። ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ጠንቂ ፀጥታዊ ፀገም ሓውሲ ደሲ

ሰሜን ኮርያ ምዃንያ ሰሜን ኮርያ እትወቅስ። ቬኔዙዌላን እስራኤልን ን17 ዓመታት ተበቲኹ ዝፀንሐ ዲፕሎማስያዊ ዝንድነ ናብ ነቦር ንምምላስ ከም ተሰማምዓ ገሊፃን። እቲ ስምዕ ሚኒስትርታት ጉዳያት ወፃኢ ክልትኤን ሃገራት ከካይድዎ ድሕር ዝፀንሑ ርክባት ከም ተበፅሐ ተሓቢሮ። ከም ኣካል ናይቲ ዲፕሎማስያዊ ስምዕ ቆንስላዊ ንጥፈታት ክጅምራ ምዃንን ኣፍሊጠን ኣለዋ። መንግስቲ ቬኔዙዌላ ነቲ እስራኤል ኣብ ልዕሊ ፍልስጠማውያን እትኽተሎ ፖሊሲ ብምቅዋም ኣብ 2009 ምስ ተሃገር ዝምድንኡ ከም ዝበተኸ ጸብጻባት የረድኦም። ዜናታት ንምዛም ቀንዲ ነጥብታት ክደግመልኩም። ውፅኢትን ብቕዓትን ትምህርቲ ንምርጋጽ ኣብ ምሕደራ ቤተ ትምህርቲ ብኣተኩሮ ክስራሕ መተሓሳሰቢ ቀሪቦ። ኣብ ዞባ ጋሽባርካ ባህላዊ ርሻታት ምስናድ ተራ መንስያትን ክኢላታትን ክዓዝዝ ከም ዝግባእ ተገሊጾም። ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሶውራ ኣብ ሆላንድ ብልዑል ማዕረግ ተጸቢሉ። ኣብ ዜናታት ወፃኢ ሩስያ መራኸባ ክሕዛብ ልዕሊ ዝፍትና ሃገራት ኤውሮጳ ተመሳሳሊ ስጉምቲ ከም ትወስድ ኣጠቂቓ። ቻይናን ኢንዶኔዥያን ዝምድና ኣህዱ ሓይሊ ባሕሪ ንምምዕባል ክሰርሓ ተረዳድየን። ጀርመን ወተሃደራዊ ዓቕማ ንምምዕባል ካብ ኣሜሪካ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። ዝኸበርኩም ተዓዘብቲ ነዚ ቐትሪ ዝተዳለዉ ዜናዊ ምስናዱ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ውድድ ታሪካዊ ፍልጠት ጉያ ስዒባ ኣትቀርብያ ቦገነግን ሰላም።

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ፣ እታ ሕላይ፣ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኸርስ ንሱ ካልየ ንሱ ክብለካ እንዳተፅበሃ እተና ሸውሃቱ ድሕሪኡ ዝተወልዳ ተዳ ገዲፎን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክከብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም መደብና

ሓሰ ሓሙሽተ ነሓሰ ሰዓት ክልተ ፈረቓን ድሕር ቀትሪ ድግማ ሓሙስ 20 ነሓሰ ሰዓት 4 ድሕር ቀትሪ መደብ ናትራን

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

0: ሰላም ዝኸበርኩም ተኸታተልትና እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ሚኒስትሪ ዜናን እናተዳልዎ ዝቐርበልኩም ናይ ታሪካዊ ውድድር ቡያ እዩ። ንሎም እውን ከም ኣካልን መቐፀልታን ናይቲ ወትሮኡ ነካይዶ ኣብ ዞባ ማእከል ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞብኦም ተወዳዲሮም ኣብቲ ናይ መወዳእታ መድረኽ ኣብ ኣርባዕተ መድረኻት ዝተኸፋፈለ ውድድር ኢና ሰሪዕና ዘለና። ከም ወትሩ ኣካል ዝመደብ ኮንኩም ዝኽረኹም ክትሕድሱ ሓድሽ ሓበሬታ ክትረኽቡ ሰብ ተስፋ ኢና። ናብ ትሕዝቶና ክንኣቱ ሕራይ ተወዳደርቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ምቾት የማነ ካብ ቤት ትምህርቲ እምባደርሆ፣ ከምኡውን ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ተወዳደርቲ ፅቡቅ ዕድል ይምነየልኩም። እርግፀኛ እየ ተወፃሪኹም ስለ ዝመፃኹም ትውድድር ሓያል ክኸውን ከም ዝኽእል፣ ግን ባህርያዊ እዩ ሓደ ሰብ ክዕወት ስለ ዘለዎ ነቲ ዝተዓወተ ኣቐዲመ ፅቡቅ ዕድል ይምነ። ቀዳመይቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት ኣስተውዕሊ መስተርሆት ምርጫ እያ። ኣብ 1958 ኣብ ፖርት ሱዳን ዝተመስረተት ሓረካ ካልኣይ ስማ መን ትበሃል? ምርጫ ኣለኪ፣ ሀ ህዝባዊ ሓይልታት፣ ለ ተጋድሎ ሓርነት ኤርትራ፣ ሐ ምንቅስቓስ ሓርነት ኤርትራ፣ መ ሀን ሐን።
1: ሐ ምንቅስቓስ ሓርነት ኤርትራ።
0: ሙሉእ መልሲ ኣጣቑዕላ። ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት። ሜላ እዚኣ እውን ምርጫ እያ ኣስተውዕሊ። ፌደሬሽን መዓስ ፈሪሱ? ሀ 14 ታሕሳስ 1949፣ ለ 14 ሰነ 1967፣ ሐ 14 ጥሪ 1956፣ መ 14 ሕዳር 1962።
1: መ 14 ሕዳር 1962።
0: ሙሉእ መልሲ ኣይተኸኣልኩምን። ናብ ምቾት ክንሰግር፣ እዚኣ እውን ምርጫ እያ ኣስተውዕሊ። ኣብ ጉንበት 1960 እቲ ብመንግስቲ ኤርትራ ዝፍለጥ ዝነበረ ናብ መን ዝብል ተለዊጡ? ሀ መንግስቲ ኢትዮጵያ፣ ለ ምምሕዳር ኤርትራ፣ ሐ ምምሕዳር ኢትዮጵያ፣ መ መልሲ የለን።
1: ሀ መንግስቲ ኤርትራ፣ ሐ መንግስቲ ኢትዮጵያ።

0: ቋንቋታት ትግርኛን ዓረብን ናበይ ቋንቋ ተቀይሮም? ሀ እንግሊዝ፣ ለ ትግራይት፣ ሐ ኣምሓርኛ፣ መ ጣልያን።
1: ናብ ቋንቋ ኣምሓርኛ።
0: ሙሉእ መልሲ። ናብ መሰረት ክምለስ ከምቲ ናይ ቀዳመይ ትሕቶ ብዝውን ፅቡቅ ዕድል ምነየልክን እዚኣ ገለፅ እንድያ መሰርሆት እቲ ግዜ ክተጠቂምኪ ህዲ ኢልካ ሓሲብኪ ክትምልስ እያ። ኣስተውዕሊ፣ ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ።
2: ሓረካ ሰለስተ ቀንዲ ዕላማታት ነይረዋ። ቀዳማይ ናፅነት ኤርትራ ምምፃእ፣ ካልኣይ ሓድነት ህዝቢ ኤርትራ ምዕቃብ ምርጋፅን፣ ሳሳይ ድማ ዲሞክራሲያዊ ስርዓት ምትካል ዝብል ዕላማታት ነይረዋ።
0: ሙሉእ መልሲ። እንዳይ ትሪእየ ኣለኹ መስለን ህዝቢ ዘሎ ፅሑፍ ስኪ ጥቃይ ስለ ዝኾንኪ ልክዓዋ ከላ ብዘይ ናይ ቃላት ፍልል ከማ ንመሊሳታ። ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ ንእትብል ሕቶ መልሲ ሓድነት ህዝቢ ምርግጋፅን ምዕቃብን፣ ናፅነት ኤርትራ ምምፃእ፣ ዲሞክራሲያዊ ስርዓት ምትካል ወዘተ። እዚ ካብቲ ቀንዲ ስለዝኾነ እዩ ከም ፈለማ ተጠቂሱ ዘሎ። ናብ ሜላ ምሕረት ኣብ ካልአይቲ ሕቶ ንሰግር ኣለና። ከምታ ናይ ቀዳመይቲ ፅቡቅ ዕድል ምነልክ ሜላ። ፌደራላዊ ውሳነ ሕቡራት ሃገራት 390 ኤቪ መዓስ ተወሲኑ?
1: ብክልተ ታሕታ 950።
0: ሙሉእ መልሲ። ፌደራላዊ ውሳነ ሕቡራት ሃገራት 990 ኤቪ መዓስ ተወሲኑ ንእትብል ክልተ ታሕታ 950። እዚ ፌደራላዊ ውሳነ ዝበሃል ዘሎ እቲ ንፌደሬሽን ዝቆመ ናይ ውድብ ሕቡራት ሃገራት ውሳነ እዩ ማለት እዩ። ብድሕሪ እቲ ፌደራላዊ ስርዓት ኣብ ኤርትራ ተተኺሉ ክሳብቲ ዝፈርስ እዋን ንክልተ እብረ ናይ ኤርትራ መንግስቲ ቆይሙ ሰሪሑ ን10 ዓመት። ናብ ምቾት የማነ ክንሰግር ፅቡቅ ዕድል ምነልኪ። ሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ተመስሪታ?
1: ኣብ ፖርቶ ሱዳን።
0: ሙሉእ መልሲ። ብ1958 ኣብ ስደት ዝነበሩ ተምሃሮን ሰራሕተኛታትን ኤርትራውያን ተቃልስቲ ኣብ ፖርት ሱዳን ተመስሪታ። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ተወዳድርቲ መትሓዚ ተረኽበኩምን ኣሎ ኣዝዩ ልዕል ምድላዊ ኢኹም ገይርኩም። ሕራይ ኤርምያስ፣ ተኻለይቲ ሕቶ ኸ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ?
1: ብረታዊ ቃልሲ ህዝቢ ኤርትራ ብሓደ መስከረም 1961 ብሓመድ እድሪስ ዓዋተ ኣብ ማውንት ኣዳል ጋሽ ባርካ ተጀሚሩ።
0: ሙሉእ መልሲ። ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ? ዕለት፣ ወርሒ፣ ዓመተ ምህረት ጥቀስ ዝበሉ ወሲኹሉ ኢኸመ ናይ ቦታን ናይ ጀመርቱን ሓደ መስከረም 1961።

0: ናብ መስተር ሆት ኣማኒኤል ክንምለስ ኢና። መስተር ሆት እዚኣ ምርጫ ኣስተውዕሊ ንተድላ ባይሩ ዝተከአ መራሒ መንግስቲ መን ይበሃል? ሀ ምርጫ ኣለኪ ዓሊ ራድኣይ፣ ለ ተድላ ዕቕቢት፣ ሐ ሳልሕ ዕያይ፣ መ ኣስፋ ወልደ ሚካኤል።
1: መ ኣስፋ ወልደ ሚካኤል።
0: ምሉእ መልሲ። ደጃዝማ ተድላ ባይሩ ኣብ ተቀዳማይ ዘመነ መንግስትናይ ፌደሬሽን ኣብ 55 ምስ ወረዱ ክሳብቲ 63 ዓመተ ምህረት ብተወደዳ ኣስፋ ወልደ ሚካኤል እዮም ተኪኦሞም። ክሳብቲ ኤርትራ ምስ ኢትዮጵያ ብሓድነት ወይ እውን እቲ ፌደሬሽን ስማዊ ፌደሬሽን ክሳብ ዘፍርስዎ ማለት እዩ። ናብ ሜላ ምሕረት ኣብ ቅድሚ ሕጂ ኣብ ከምዚ ውድድር ሓፈሻዊ ፍልጠት ተሳቲፍ ክትፈልጥ ዶ?
1: ኣብ
0: ናይ ቤት ትምህርቲ ወይ ኣብምንታይ ኣጋጣሚታት?
1: ኣብ ሓፈሻዊ ፍልጠት ኣብ ኤሌመንታሪ ስኩል እንከለኹ ኣብ ደበሰላት ተሳቲፈ ፈልጤ ሳሰይቲ ወፅ ሓሊፈ ኣብ መደረ ድማ ኣብ ቤት ትምህርቲ ኣብ ዝካየድ ካልይቲ ወፅ ሓሊፈ
0: እጅካ ክንደይ ክትወፅእ ትግምት ወይ ትምነይ? ትምኒት ቀዳማይ እንዲ ግምት ግንበር ትምተወዳዳርነት ግን ሓያል እዩ ዘሎ። ኣስተውዕሊ ምርጫ እያ እዚኣ ሜላ። ኣብ 1953 ክለብ ኤርትራውያን ተምሃሮ ዝብል ስም ብ1959 ናብ ምንታይ ተቐይሩ?

0: ማሕበር መንእሰያት ኤርትራ ለማሕበር ተምሃሮ ኤርትራ ሐ ክለብ ተምሃሮ ኤርትራ መ ክለብ መንእሰያት ኤርትራ
1: ለማሕበር ተምሃሮ ኤርትራ
0: ምሉእ መልሲ። እዚ እውን ከምኡ ተመሳሳሊ ካብ መወዳእታ ኣርባዕታት ክሳብቲ ሓምሳታት ብድሕሪ እዩ ዝቐፀለ። ኤርትራውያን ብብዝሒ ንዓዲ ዓረብ ብሓፈሹ ንበዓል ግብፂ ንትምህርቲ ምስ ከዱ ኣብኡ ኮይኖም ጉዳያቶም ክፈትሑ ብኡቢሎም ካኣቲ ሃገራዊ ኩነታት ብቐጥታ ንክሳተፉ ኢሎም ናይ ማሕበር ተምሃሮ ኤርትራ ዝብል መስሪቶም። ናብ ምቾት የማነ ኣስተውዕሊ እዚኣ ምርጫ እዮም ተጋድሎ ሓርነት ኤርትራ ሰውራ ኤርትራ ካብ ሓደ ንላዕሊ ውድብ ኣይፀውርን እዩ ብዝብል መርገፂ ንሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ቦታ ኣጥቂዓ ወይ ጠቕላላ ደምሲሳታ ነቲ ወተሃደራዊ ዓቕማ? ሀ ዒላ ፃዕዳ፣ ለ ዒላ ላዕላይ፣ ሐ ዒላ ታሕታይ፣ መ ዒላ ፀሊም።

0: ዝበፅሐ ኢላ ታሕታይ
1: ኣይ ተዓወተትን ተጋድሎ ሓርነት ኤርትራ ሰውራ ኤርትራ ካብ ሓደ ውድብ ንላዕሊ ኣይፀውርን እዩ ብዝብል መርገፂ ንሓረካ ኣበይ ቦታ ኣጥቂዑማ መልሲ ሀ ዒላ ፃዕዳ እዚ ማለት ብ1965 ንኸውን ኣሎ ማለት እዩ። ምክንያቱ ተጋድሎ ሓርነት ኤርትራ ድሮ 4 ዓመት ናይ ቃል ዝተመክሮ ነይርዋ ሓረካ ካብላ ቅድሚ እዩ 58 እንትጀምር በቲ ኩነታት ኣብ ውሽጢ ኣባላታ ዝነበረ ድሒረ ኣብቲ ብረታዊ ቃልሲ ብኣካል ክሳተፍ ወሲና ሽዑ ብኒኦ ብበዓል ቀሩራ ገይሮም ንስሓልካ እትክብሉ ከምኡ ዓይነት ናይ ንሓደጋ ኣጋጢሞዎም ማለት እዩ። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ኤርምያስ ብጣዕሚ ናህር ኣለካ ኣዚኻ ኢኻ ተዳሊኻ መፂኻ ዘለኻ ሕጂ እውን ከምዚ ናይ ቀዳሞት መልስታትካ ፅቡቅ ዕድል ክምነየልካ። ኤርምያስ እዚኣ ምርጫ እያ ካብ መስረቲ ኤርትራ ንኤርትራውያን ዝኾነ መን እዩ? ሀ ወልደ ኣብ ወልደ ማርያም፣ ለ ሸክ ኢብራሂም ሱልጣን፣ ሐ ደጃዝማት ኣብርሃ ተሰማ፣ መ ኩሉ መልሲ።
0: መ ኩሉ መልሲ።
1: ሙሉእ መልሲ። ምክንያቱ ኤርትራ ንኤርትራውያን በዚኦም ሃገራውያን እዩ ድሓር ፀኒሑ ኣብ 48 49 ከባቢ ተመስሪቱ እቲ ሕቶ ናይ ኤርትራ ንኤርትራውያን ከዓ ሙሉእ ናፅነት ኤርትራ ዝሓትት ማሕበር ወይ እውን ሰልፊ እዩ ነይሩ። ናብ ራብዓይን ናይ ቀዳማይ መድረኽ እታ ራብዓይ ሕቶ እታ ናይ መወዳእታ ሕቶ ኢና በፂሕና ዘለና። ናብ መሰርሆ ታማኒኤል ሰለስተ ሕቶ ኢ ክመሊስኪ ዘለኺ እዚኣ እውን ከምኣ ጌርኪ ናብቲ ዝቕፅል መድረኽ ክትሰግሪ ተስፋ ገብር። መስተርሆት ነርወይ ሓንቲ ካብ ንጉዳይ ኤርትራ ክትምርምር ናብ ኤርትራ ዝኣተወት ሃገር ኮይና ኣብ ጉዳይ ኤርትራ እንታይ ርእቶ ሂባ?
2: ኖርዌይ ካብተን ብሓሙሽተ ሃገራት ዝዋመት መማሪት ኮሚሽን ሕቡራት ሃገራት ሓንቲ ኮይና ናብ ኤርትራ ብመፅያ ዝተፈላለዩ መዝናዕትታት ምካየድ ድማ ኣብ መወዳእታ ኣብ ጉባኤ ውድብ ሕቡራት ሃገራት ናታ ኣማኑ ወይ ድማ ናታ ውሳኒ ከበሳታት ኤርትራ ደንካል ዝሰምሃር ንኢትዮጵያ ከባብ ዝተረፈ ምዕራባ ቁላታት ድማ ኣብ ትሕቲ መንግስቲ እንግሊዝ ክፀንሕ ሞ ብድሌቱ ናብ ኢትዮጵያ ወይ ናብ ሱዳን ክሓብር ከም ዘሎ ዛመመት ሃገር።
1: ሙሉእ መልሲ። ምክንያቱ እተን ብውድብ ሕቡራት ሃገራት ተመዚዘን ዝመፅ ሓሙሽተ ሃገራት ነናተን ናይ እማመ ኣቅሪበን ንጉዳይ ኤርትራ ንምፍታሕ። ነርወይ ኤርትራ ኣብ ክልተ ተመቂላ ከበሳ ሰምሃር ደንከል ንኢትዮጵያ ክውሃብ፣ ምዕራባዊ ቆላ ድማ ንግዜኡ ኣብ ትሕቲ እንግሊዝ ክፀንሕ ሞ ድሓር ከዓ ብምርጭው ኣብቲ ኣብ ኤርትራ ድዩ ንሱዳን ድዩ ንዝኾነ ንክኸይድ ከም እማመ ኣቅሪባ። ናብ ሜላ ምሕረት ኣብ ራብዒቲ ሕቶ ናይ ቀዳማይ መድረኽ ናይ መወዳእታ እያ እዚኣ ጠቕስን ድያ ሜላት መን ይበሃል እያ ይኽ ክትነግርና ህደ ኢልካ ክሓሲብኪ ክትምልስ እያ እታ ጠቕሲ ክትፀሓፈልክ እያ። ጉጉይ ውሳነ እንተ ደኣ ተወሲዱ ንዕኡ ንምቁዋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቕ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓዓላ

0: ሕወሓትን ኣባላት እዚ ኮሚቴ ዝተሓተቲ ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሃርበኛ መን ይበሃል?
1: ኢብራሂም ስልጣን።
0: ሙሉእ መልሲ። ጉጉይ ውሳነ እንተደኣ ተወሲዱ ንዑ ንምቋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወና ንምርግጋፅን ክንገብሮ ብእንግደት ተቃውሞ ኣብ ምብራቅ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓዓላትን ኣባላት እዚ ኮሚቴ ዝተሓተት ክኾኑ እዮም ዝብል ሓያልን ተነባይን መድረ ዘስማዕ ሓርበኛ መን ይበሃል? ሸክ ኢብራሂም ስልጣን። ሓርበኛ ኣቦና ሸክ ኢብራሂም ስልጣን ኣብ ውድብ ሕብራት ሃገራት እቶም ናይ ሰልፍታት ናይ ኤርትራን ኤርትራውያን ፕሮ ሻራ ኢጣልያ ተን ወከልቲ ዝነበሩ ቃሎም ከስምዑ ኣብ ዝተዓደምሉ እዚ ተነባይ ቃላት ተዛሪቦም ንሰልፊ ራቢጣ ልእስላምያ ወኪሎም እዮም ኣብቲ ዋዕላ ከይዶም። ምቾት የማነ፣ ምቾት እዚኣ ግለፅ እንድያ። ኮሚሽነር ኣንሴ ማቴንሶ ናብ ኤርትራ ክመፅእ ከሎ ቀንዲ ተልእኹኡ እንታይ ነይሩ? ክልተ ጥቀስ።
1: ቀዳማይ ቋም ኤርትራ ክነድፍ፣ ካልኣይ ከዓ ባይቱ ኤርትራ ክመልጥ፣ ሳልሳይ ከዓ መንግስቲ ኣብ ኤርትራ ተኪሉ ስርዓት ፌደሬሽን ከስፍን።
0: ሙሉእ መልሲ። ኣምባሳደር ኣንሰ ማቴንዞ ናይ ቦሊቪያ ዲፕሎማት ኮይኑ ኣብ ውድብ ሕብራት ሃገራት እዩ ነይሩ። ጉዳይ ኤርትራ ውድብ ሕብራት ሃገራት ይረአ ምስ ተባህለ ፌደሬሽን ደውኑ ድሕሪ ውሳነ ምሕላፉ ነቲ ናይ ኤርትራ ናይ ፌደሬሽን መንግስቲ ንምቋም ዝመፀ ብውድብ ሕብራት ሃገራት ዝተመዘዘ ኮሚሽነር እዩ ነይሩ። ኤርምያስ ሰሎሙን ራብዒ ትሕቶ ብ1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ?
2: ዋዕላ ቤት ገርግሽ ብኣቶ ገብረ መስቀል ወልዱ ናይ ሕብረት ፕረዚደንት ከምኡ ውን ናይ ወልደ ኣብ ወልደ ማርያም ንኤርትራ ካብ ሓደጋ ንምድሓን ዘካየድዎ ኣብ ዋዕላ ቤት ገርግሽ እንተኾነ ብኮሎኔል ነጋን ሰዓብቱን ብዘይፈረ ባሂሉ ተሪፉ።
0: ኤርምያስ ምስዓበኻ ታሪክ ጥራሕ ኢኻ ክተፅንዕ ዘለካ ኤርምያስ፣ ምክንያቱ ንእሽተይ ንድሕር ሓቲትካዮ ምስ ሞቕሽሹ ገይሩ እዩ ዝምልስ። ኤርምያስ ይቐኒልና። እታ ኣብ 1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ወይ ማሕበራት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ? ዋዕላ ቤት ገርግሽ

ዝኸበርኩም ተኸታተልትና ክትከታተለዎ ፀናሕኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ ቤት ዞባ ማእከል እዩ። እዚ መደብ እዚ ታሪካዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ናይ ቀዳማይ መድረኽ ትሕዞና ኣብዚ ዛዚብና ኣለና። ቆፅራና ኣብ ተመሳሳሊ መደብ ብኻልእ መድረኽ እዩ ክኸውን። ክሳብ ሽዑ ኣብ ዘለናዮ ሰላም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ
7: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
8: ዓለም ምፍታን እንዲዩ ላይ ካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዘን ተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
7: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
9: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራበስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
7: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
10: ናይ ኮይኑ ክርእዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
7: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ትኹኒ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ታሪክን ፖለቲካዊ ምንቅስቃስን ዘተኮረ ትሕዝቶ ክህልወና እዩ። ሓንቲ ነዚ ኣርእስቲ እዚ ትሽፍን ወይ ድማ ትደስስ ውልቀ መዘክር ድማ ኣዳሊና ኣለና። ዘይተበትከ ፈትልያ ትብል እዛ መፅሓፍ እዚኣ ኣብ መዘክራዊ ጉዕዞ ተኸስተ ገብረ መድህን ያ ተተኩር። ኣቶ ተኸስተ ገብረ መድህን ጋዜጠኛ፣ መምህር፣ ናይ ዓውደ ግንባር ጋዜጠኛ ከምኡ ድማ ዲፕሎማት ኮይኑ ነዊሕ ዓመታት ዝሰርሐ እዩ። እዛ መፅሓፍ እዚኣ ብዝሓለፈ ለካቲት 225 ያ ናብ ህዝቢ ቀሪባ 197 ምዕራፋት ዘጠቃለለ ከም ድሕረ ባይታ ኤርትራዊ ምንቅስቃስ ወይ መኸተ ኤርትራውያን ቅድምን ብፍላይ ከዓ ብግዜ ኢጣልያ እንታይ ይመስል ነበረ፣ እቲ ክብርታት ከመይ ኢሉ እናተወራረሰ መፅኡ፣ ቀዳሞት ኣቦታት እኖታት ንደቀም ከመይ ገይሮም ይኩስኩሱ ነበሮም፣ ድሕሪኡ ጉዕዞ ህወት እንታይ ነይሩ፣ ናይ ትምህርቲ ግዜ፣ ናይ ስራሕ ግዜ፣ መምህር ኮንካ ምቅላስ፣ መምህር ኮንካ ምፅላው፣ ኣብ ዓበይቲ ስርሕታት ምስታፍ፣ ድሕሪኡ ድማ ጉዕዞ ናብ ቃልሲ ወይ ድማ ናብ ዓውደ ኩናት ናብ ሜዳ ኤርትራ ምስላፍ ዘጠቃለለ ትሕዝቶ እዩ ዘለዋ። እዛ መፅሓፍ እዚኣ ኣብ ዕምቆት ትሕዝቶኣ ኣብ ዝርዝራዊ ትንተናኣ ድሕርና ብዕላል ክንምለሶ ኢና። ምክታልኩም ዕድም ኣቶ ተኸስተ ገብረ መድህን ሎሚ ነካይዶ ዕላል።

0: ምናልባት ተመክሮካ ሰፊሕ ክኸውን ኽእል እዩ። ግን ኣብዛ መፅሓፍ ክንድርት ምእንቲ ፈለማ ስለምንታይ ነዛ መፅሓፍ ኣሰናዲኢኸ?
1: የቐኒለይ ኣቶ ተስፋኣለም በዝዛብካ ንዕድለ መስግን። ብመሰረቱ እዛ መፅሓፍ እዚኣ ክትዳሉ ከላ ኣብ ሓንጎለይ ዝነበረ ሓሳባት እየ ንንበብቲ ከቕርብ ፈቲነ። እሱ ድማ እንታይ እዩ? ኤርትራዊ መንእሰይ ንወለዶታት ከካይዶ ዝፀንሐ ቃልሲ ኣዝዩ መሪር፣ ፅንኩር፣ ነዊሕ ሕልኽላኽን ስለ ዝነበረ ነዚ ሕልኽላኻት እዚ በጢሱ ከየ ሓንቲ ለይቲ እውን ከየቋረፀ ካብ ቃልሲ ናብ ቃልሲ እንዳኸደ መስዋእቲ የጋጥም፣ ብሓደሽቲ ተካእቲ ይትካ፣ እቲ ቃልሲ ይቕፅል። ከምዚ እንዳበለ ካብቲ ፖለቲካዊ ቃልሲ ወታደራዊ ረፅሚ ኣቲና፣ ካብ ፖለቲካዊ ረፅሚ ድማ ናፅነት ክሳብ ዘምፅእ ከየቋረፀ ስለ ዝኸደ በዚ ምክንያት ነዛ መፅሓፍ እዚኣ ንወለዶታት ከቕርባ ፈቲን ኣለዉ።
0: ህራይ ኣብ መእተዊ ከም ዝተጠቐሰ ኣብውን ብዝርዝር ኣቕሪብካ ከም ዘለካ ተተከስተ ኣገባባ ፃና ፀሓፋካ እንታይ ነይሩ? ምእካበ ናይቲ ሓበሬታ ከመይ ኢሉ ይመንጭ?
1: እወ እቲ እዚ መፅሓፍ እዚ ክፅሓፍ ከሎ ናይ ነዊሕ ግዜ ተመክሮታት ብህሉል ተመክሮታት ስለ ዝነበረንን ስለ ዘለንን ነዚ ተመክሮታት እዚ ብኸመይ እየ ናብ ኣንበብቲ ከቕርቦ ዝኽእል ዝብል ሓሳብ ነይሩኒ። ነዚ ሓሳብ እዚ ናብ ባይታ ንኸተውርዶ ከተተግብሮ ግን ግዜ የድልየካ፣ ነፃ ዝኾነ ግዜ ብዙሕ ሪፈር ትገብሮ ትውከሶ መፅሓፍቲ እውን ክህልወካ ኣለዎ፣ ከተንብብ ኣለካ። ስለዚ ነዚ ክሕግዘኒ ዝኽእል ብዙሕ ኣርእስታት ናይ መፅሓፍቲ ኣንቢበ ተወኪሰ ምስቲ ዘለኒ ይወሃሃድ እዩ ዝበልክዎ መሪፀ ነዛ መፅሓፍ እዚኣ ክፅሕፋ ተበጊሰ።
0: ኤርትራዊ ሕብረተሰብ ኣብ ገገዝኡ ትውፊት ምስግጋር ወይ ድማ ኣብ ክብርታት ታሪካት ኣተኪሩ ዝተፈላለየ ከም ድብህል ሓንቲ ኣብነት እውን ናይ ኣቦያስጎዶም ኢልካ ዘቕረብካዮ ኣሎ ሞ እቲ ናይ ኣብቲ እዋነቲ ኤርትራዊ መንእሰይ ድሕሪ እውን ሶም ዘርከብኩምሉ መንእሰይ ካብ ወለዲ እንታይ ዓይነት ክብርታት ወሰር ነይሩ?
1: ብሓቂ ምዝራብ ወለዲ ኣብነት ናይ ውሉዳትምን ናይቲ ዝትከኦም ወለዶን እዮም። ንሶም ዘርእይዎ ፀባያት፣ ንሶም ዘርእይዎ ሓልዮት፣ ንሶም ዘርእይዎ ጅግንነት፣ ንሶም ዘርእይዎ ተወፋይነት ንሕብረተሰብ ጠርኒፍካ ናይ ምኻድ ብቕዓት ነቲ ዝቕፅል ወለዶ ብከምኡ ንክቕፅል ይድርኾ እዩ። ከም ኣብነት ንሕና ከምዝጠቐስካዮ ናእሽቱ ከለና ደቂ 7 8 10 ዓመት ከለና ተኣኪብና ንፃወት ንናይ ወለድና ተግባራት ንቐድሖ ንዘናግዓሉ ነርና። ብፍላይ ናይ ኣቦይ ኣስገዶም ከምዝጠቐስካዮ ኣቦይ ኣስገዶም ዓስከር ጥልያን እዮም ነይሮም። ንሶም ክመፁ ከልኡ ኢዶምን የማናይ ኢዶምን ፀጋማይ እግሮምን ተቆሪፆም ስለ ዝነበሩ ክመፁ ከልኡ ከም ናእሽቱ ንበርር፣ ንሃድም፣ ንጎይ ኢና ንሕባ ኢና ነርና ካብኦም። ድሓር ግን ሓደ መዓልቲ ሃገር ረሃቢሎም ኣብ ጥቓና መፂኦም ከምዝጠቂሶዮ ዘለኹ እዞም ደቀይ ንመፃእቲ ዝክርዎ ታሪክ ክነግረኩም ፈቓደኛታት ዲኹም ኢሎምና ንሕና ድማ ሕራይ ሕራይ ኢልና ኮፍበሊ ፃፂሕና ኮፍ ኣቢልና ዮም። ሕጂ በዚኣ ከመይ ኢሎም ከም ዝተዓስከሩ ዕስክርና ንዕኦም እንታይ ስምዒት ከም ዝነበሮ ከም ንኩሉ ኤርትራዊ ተገዲዱ ዝኣተወ ኣለዎ። ግን መብዛሕትኡ ድማ ዕስክርና ደልዩን ፈቲን ረድዩን ዝኣተወን ክህሉ ስለ ዝነበረ ንሶም ሓደ ካብቶም ፈቓደኛታት እዮም ነይሮም። ቮለንታሪ ክስታ እዩ ነይርዎም። ስለዚ ከምዚ ናብ ጓይላት

ፁት ሓዲሮም ዝምለሱ ኮይኑ እዩ ዝስምዖም ነይሩ እቲ ዕስክርና ከም ዝገለፁና ሽዑ። ሕጂ እቲ ተመክሮኦም ክገልፁ ከለዉ ንስም እዚ ዕስክርና ጥልያን መንግስቲ ጥልያን ዕስክርና ካዕስክር ይደሊ ኣሎ ምስ ተባህለ ንሕና ተጓይና ኢና ክንዕስክር ብብዝሒ ምስ ኣክበ ድማ ድሕሪ 6 ዓመት እዩ 890 ኣትዩ ኣብ ኤርትራ ኮሎኒ ገይርዋ 896 ድማ ንዓድዋ መንእሰይ ኤርትራ ጥርኒፉ ከቲቱ ማለት እዩ ንውጋ ዓድዋ ኣትዩ ትውጋ ዓድዋ ሃንደበቲ ኮይኑና እዮም ዝብሉ እቲ ኮይናት ምስ ተጀመረ ፋሕጪ ንግራሕ ኢና ኢልና እንዳ ኣዝለቕካ ምውጋእ እዩ እንዳሃደምካ እንዳበልካ ኣብ መወዳእታ ግን ዝመውት መውት ዝቐስል ይቐስል ንሕና እውን ንድሕሪት ንምለስ ነርና። ስለዚ እቲ ኩናት ኣዝዩ መሪር ሓደገኛ ዓቕልኻ ዘፅብብ ምንባሩስ ሽዑ ኢና ፈሊጥናዮ እምበር ቅድሚኡስ ከምዚ ጓይላ ከይድካ ትምለስ ኮይኑ ይስምዓና ነይሩ። ስለዚ ኩናት መሪር እዩ ኢሎም ብቆልዑትና ከለዉ የዘንትውልና። እቲ ዝኸፍአ ግን እታ ዓባይ ነጥቢ እውን ዝተማሃርናላ ሽዑ ሙሩኻት ተተሓይዝና እዮም ዝብሉ ሓደ ካብቶም ሙሩኻት ንሶም ነይሮም 400 ዝኾኑ ወይ ልዕሊኡ ኤርትራውያን ተማሪኾም ካብቶም ጥልያን ከማ እንቶም መሪሖሞም ዝኸዱ እተው እንዳበሉ ብድሕሪት ኮይኖም ክስታ ዝገብርዎም ዝነበሩ ጠላይን ተማሪኾም ሕጂ ኣብ ሓደ ቦታ ተኣኪብና እቶም ጠላይን ብሓደ ወገን ንሕና ኣብ ሓደ ወገን ካብኡ ሃፀይ መነሊክን ናይ ትግራይ መሳፍንትን ካልኦት መሳፍንትን ኣቶም እን ተኣኪቦም ድሕሪ ምህዳድ ነቶም ጠላይን ብፍላይ ሃገርና ኢትዮጵያ መሓሪት እያ ነፃ ኢላትኩም ኣላ ኢሎም ነቶም ጠላይን። ነዚኦም እኳ ከምኡ ዝበልዎም ድኣ ንሕና እንታይ ወንጀል ኣለና ኢልና ውሽጥና ሕሹኽሽኹ እንዳበልና እንዳዓለና ከለና እቶም ሃፀይ ይኸዱ እሞ ምስ መሳፍንቶም ምስ ሽማምንቶም ተረኺቦም ኣዕሊሎም ኣብ መወዳእታ ተመሊሶም ክመፁ ከለዉ ድስቲ ዘይቲ ዝመልአ ኣብ ሓዊ ፈኽፈኽ እንዳበለ ኣጉናድ መፅኡ ሰብ ሴፍን ጉራዴን ዝሓዙ መፂኦም ኣብ ቅድሜና ወዘኽዘኽ ክብሉ ምስ ረኣናዮም ተዳሂልና ውሽጥና እውን ዝሕልሕል ኢሉና እንታይ እዮም ክገብሩና ኢልና እውን ክስታይ ገርና እቲ ዝነበረና ተስፋ ናይ ምሕረት ጠፊኡ እዮም ዝብሉ። ዝኾነ ከምኡ ኢሎም እንዳቐፀሉ ከለዉ እቶም ሃፀይ ትእዛዝ ሂቦም እቲ ትእዛዝ ድማ በብሰለስተ ሰባት እንዳወሰዱ ካብ ማእኸልና እንዳወሰዱ ኣብቲ ጉንጂ እንዳፀግዑ የማናይ ኢዶምን ፀጋማይ እግሮምን ቆሪፆም ኣብ ዘይቲ ኣሊኾም ነቲ ዝተቆርፀ ማሓውር ዝድርብዩ ድማ ካልኦት ነይሮም። ስለዚ እቲ ትርኢት ናይቲ ግዜ እቲ እምበር ዶ ፍጥረት ብኣርኣያ ስላሴ ተምሳል ዝተፈጥሩ ፍጥረት እዮም ኢልና ክሳብ ንፀልኦም ብደም ጨቐብቀው ኢሎም ነቲ ተግባር ግን ይፍፅሞ ንኩልና እውን ከምኡ ገይሮም ኢድናን እግርናን ቆሪፆም ኣብ ዘይቲ ጠቢሶም ደርብዮምና ብከምዚ ግፍዒ እዚ ዝብለኩም ዘለኹ ኢሎምና ሽዑ እዚ ዓለም መዳለዊት እያ ጠላሚት እያ ካሓደይት እያ። ምክንያቱ እቶም ንዓና እተው ኢሎም ናብቲ ኩናት ዘእተውና ተማሒሮም እቶም ጠላይን ተማሒሮም ከብቅዑ ንሕና ግን ግዳያት ኮይና እዚ ክትርስዕዎ ዘይብልኩም ታሪክ እዩ ኢሎም ቀፂሎም እውን ኣፃዊቶምና ብዙሕ ነገር። ካብዚ ንሕና ብዙሕ ተማሂርና። ምክንያቱ ኩናት እንታይ እዩ ኣብ ኩናት ከጋፅም ዝኽእል ነገር ኣድልዎ ከም ዘሎ እዚ ዓለም ድማ ሚእቲ ምሉእነት ከም ዘይብላ እዮም ንረግ ምሂሮምና እሞ ብድሕሪ እውን ዳርጋ ከምኡ እንዳኾነት ዓለም እንዳረኣናያን እንዳፍለጥናያን መፅኢና ማለት እዩ።

0: ኣብቲ ቀዳማይ ምዕራፍ ምናልባት ኩሉ ግዜ ትዝንቶ ነገር ኣላ ልባም ዓሻ እንተወልደ ይበሃል ንፉዕ ሕማቅ እንተወለደ ከምኡ ዝኣመሰለ ክብርታት ኣሎ ምክንያቱ ውላድ ሓውስ ሓኸምሽቲ ይኸውን እዩ ሳሕቲ ገሊኡ ከዓ ካብ ወላዲ እሱ ውላድ እዩ ሰባሓ ኣለዎ ሕጂ እቲ ቀዳማይ ምዕራፍ እውን ከምኡ ቅሪብካ ኣለካ እሞ መኸተ ኤርትራውያን ኣብ ኣንፃር ኢጣልያዊ መግዛእቲ ኸ ከመይ ነይሩ ኣብዚ እውን ሓደ ንውሕ ዝበለ ክፋላት ኣቅሪብካ ኣለካ
1: ብርግፅ እዚ ዝበልኩኻን እቲ መኸተ ናይ ወለድና ኣንፃር መግዛእቲ ጥልያን ዝነበረን ነቲ ሓዱሽ ወለዶ ወይ ሓዱሽ መንእሰይ ንዓና ዝርከበልና ስለ ዝኾነ ብከምኡ ተሃኒፅና ኢና ንዓቢ ነርና እቲ መግዛእቲ ጥልያን ኣብ ልዕሊ ኣቦታትና ዋላ ቅድሚኡ ዝነበረ ኩነታት እውን እንተርኢና ብወራራት ብደቡብ ዝመፁ መሳፍንቲ ትግራይ ወይ ናይ ኢትዮጵያ መሳፍንቲ ንበሎም ካብ ደቡብ መፂኦም ነዚ ኸበሳታት ይዕንውዎ ኣእካል በባቕል የብልዕዎ ዝበፅሐ እኽሊ ማለት እዩ ኣንስቲ ጋሰስዎ ኣዴታትና ጋሰስዎን ነይሮም ኣፅባተን ቆርፅዎም ነይሮም ካልእ ግፍዕታት እውን ይገብሮ ነይሮም ብከምዚ ዝተበገሰ ድማ ድርቅን ሽግርን ይመፅእ ነይሩ ስለዚ ኣብቲ ድሮ ናይ ጥልያን ዝመፀሉ እዋን ህዝቢ ኤርትራ ብክልቲኡ ብተፈጥሮ ዝመፅእ ድርቅን ብኩናት ዝመፅእ ዕንወትን ኣሸጊርዎ ስለ ዝነበረ ብጣዕሚ ተቐርቂሩ እዩ ነይሩ ናይ ጥልያን ካብ ዓሰብ ኣስፋሕፊሑ ናብ ባፅዕ ምእታው ንብዙሓት ካብቶም ዓበይቲ ኣቦታት መራሕቲ ክኢላታት ናይ ሽዑ ዝነበሩ ኣተሓሳሲቦም ካብዚ ዘለና ኩነታት ከናግፈና ይኽእል ዶ ይኸውን ስልጡን እዩ ምዕቡል እዩ ስለዚ ንዕኡ እስከ ንተሓባበሮ ኢሎም ክሳብ ናብ ባፅዕ ከይዶም ንሕና ኣለና ምፃእ ከነእትወካ ኢና ክንተሓጋገዘካ ክንተሓባበረካ ኢና ኢሎም ካብ ዘምፅዎ ብዙሓት ከም ደጃዝማሽ ካፍል ደጃዝማሽ ተስፋ ማርያም ካብ ዓዱ ኋላ ብዙሓት ከምኡ ኢሎም ከይዶም ንጥልያን ሓንጊሮም ናብ ከበሳታት ኣምፅኦም መንበር እንዳተዋግአ እንዳሰዓረ ኣይኮነን መፅኡ ከምዚ ኢሉ ዝመፀ ጥልያን ግን መግዛእቱ ምስ ኣረጋገፀ ኣብ ልዕሊ ህዝቢ ሸይሸይ ክብል ጀሚሩ ነቶም ዝሓገዝዎ እውን ብሰበብ ኣስባቡ እንዳግበረ ከሳቀዮምን ክኣስሮምን ይተርእዩ ካብዚ ዝብገስ ሕጂ እቶም ቀዳማይ ዝተቃወሙ ደጊያት ባህቲ ሓጎስ በዓል ሰገነይቲ እዮም ነይሮም እዚ ርስትን ጉልትን ዓዶም ክወስድ ህዝቦም ከበሳብስ ዝመፀ ምዃኑ ኣዕርዮም ምስ ፈለጡ ኣንፃር ጥልያን ህዝቦም ኣተሓባቢሮም ክዋግኡ ወሲኖም ኣብ ሓላይ ድማ ትውግእ ተኻይዱ ማለት እዩ ብዙሕ ታክቲክ ገይሮም እዮም ቅድሚ እቲ ኩናት መስመር ቴሌግራፍ በቲኸምዎ ነቲ ኣመሓዳሪ ናይ ሰገነይቲ ኣሲሮምዎ ድሓር ናብ ሓላይ እቲ ኩናት መዓስከር ስለ ዝነበረ ኣብኡ እቲ ኩናት ናብ ረብሖኦም እንዳኸደ ከሎ ግን 3,000 ዝኣክል ሰራዊት ናይ ጥልያን ሓገዝ መፅኡ ብድሕሪኦም ስለ ዝወቅኦም ከም ዝተሳዕሩ ፈሊጦም ግን ኣይሃደሙን ኢዶም ኣይሃቡን ብጅግንነት እንዳተዋግኡ ኣብኡ ተሰውዮም እዚ ጅግንነት እዚ ንዓና ኣዝዩ ዓብዪ ኣብነት እዩ ዓብዪ ሓበን እዩ ንዓና ብጅግንነት ስለ ዝተሰውኡ ኣንፃር ጥልያን ገጢሞም ክስታይ ስለ ዝገበሩ ስለዝተዋግኡ ንሱ ጥራይ ኣብ ህዝቢ ኤርትራ ንዝቕፅል ወለዶታት እውን ዓብዪ ኣብነት ኮይኑ ጅግንነት ከም ንወርስ ገይሩና ካልእ ብዙሕ ኣብነታት ብሽፍትነት ገይሮም ንምግዛእቲ ፅልያን

ዝተቃወሞ ዘይተንበርክክሉ ምንባሩ ህዝቢ ኤርትራ ቅሳነት ከም ዝኸልኦ ዝነበረ ግን ገዚፍ ሓይሊ ዝነበሮ ግን ድለቱ ብፍፅም ምንባሩ ኣብ ኤርትራ ፍሉጥ እዩ፣ ግን ቀሲኑ ኣይሓደረን። ስለዚ ነዚ ንወዲ ከምዝን ብድሕሪኡ ዝሰዓበ ፖለቲካዊ ኩነታት ናይ ሃገርና ጥልያን ምስተሰዕረ እንግሊዝ መፅኡ እንግሊዝ እንታይ ከም ዝገብር ዝነበረ ምናልባት ኣብቲ

0: መደብ ስለ ዝነበሮም ህዝቢ ኤርትራ ኣትሪሩ እዩ ዝቃወም ነይሩ። ኣብዚ ክጥቀሱ ዝኽእሉ በዓል ኣቦይ ወልድ ኣብ ወልደ ማርያም፣ በዓል ሸክ እብራሂም ሱልጣን፣ በዓል ዓብደልቃድር ከቢረ፣ ካልኦትን ብዙሓት ኤርትራውያን ንሓንቲ ኤርትራ ንናፅነት ኤርትራ ተቃሊሶም እዮም። እዚ ቃልሶም ግን በቲ ኢትዮጵያ ትገብሮ ዝነበረት ውዲታትን በቲ እንግሊዝ ዝገብሮ ዝነበረ ሸርሕታትን ኣብ ዕላምኡ ክወቅዕ ከምዘይክእል ገይሮም ሓላልኽዎ ስለ ዝነበሩ ብዙሕ እንቅፋታት የጋጥሞም ነይሩ። ክቐትሉ ብዙሓት ተቐቲሎም እዮም። ዓብደልቃድር ከቢረ ተቐቲሉ እዩ። ኣበይ ወልድ ኣብ ወልደ ማርያም ድሕሪ 7 ግዜ ናይ ቅትለት ፈተነ ከም ዝስደዱ ኮይኖም እዮም። ሸክ እብራሂም ሱልጣን ክሳብ ኣብ ዩናይትድ ኔሽንስ ቀሪቦም ጉዳይ ኤርትራ ንናፅነት መሰላ ስለ ዝኾነ ክኽልከላ የብሉን ክትረኽቦ ኣለዋ ኢሎም ዝከራኸሩ ዝነበሩ ማለት መልእኽቲ ናይቲ ሰልፊ ዝውክልዎ ሒዞም ከዶም ይከራኸሩ ስለ ዝነበሩ ብዙሕ እንቅፋታት ስለ ዘጋጥሞም ናብ ሃገሮም ክነብሩ ስለ ዘይከኣሉን ከም ኣቦይ ወልድ ኣብ ወልደ ማርያም ናብ ግብፂ ተሰዲዶም ካብኡ ብሬድዮ ፈነወ ይፍኑ ነይሮም። ንሱ እውን ቆልዑ ኮይና ንከታተሎ ነርና። እዚ ሕጂ እንታይ እንዳፈጠረልና እዩ ዝኸይድ ዘሎ? ንዓና ይፍለጠና ነይሩ ክኸውን ይኽእል እዩ። ግን ኤርትራ ትበሃል ሃገርና ከም ዘላ ትዕምፀፅን ትጉዕፀፅን ከም ዘላ ሽርሕታትን ውዲታትን ናይ እንግሊዝን ናይ ኢትዮጵያን ዋላ ጥልያን ከይተረፈ ከም ገዛኢና ኤርትራ ዝነበረ ኣንፃር እቲ ናፅነት ኤርትራ ብዝተፈላለየ ረብሓታትን ጥቕምታትን እንዳተደለለ ይቃለስ ስለ ዝነበረ ህዝቢ ኤርትራ ብፍላይቲ መንእሰይ ኣብቲ ናህና ዕድመ ዝነበረ ክንከታተሎ ጀሚርና ማለት እዩ። ብፍላይ ኣብ ግዜ ፌደሬሽን ናብቲ ምፍራሱ ዝኸደሉ ዝነበረ እዋን ትርንዕ ኢልና ጎቢዝና ስለ ዝነበርና እቲ ኣብ ጎደበታት ዋላ ኣብ ከተማታት ዝግበር ዝነበረ ሰላማዊ ሰልፍታት ናይ ሓድነት ናይ ዩኒየን ምስ ኢትዮጵያ ሓንቲ ኢትዮጵያ ኤርትራ ሓንቲ ኢትዮጵያ ምስ ኢትዮጵያ ሓንቲ ኢትዮጵያ ገለ ዝብል ፕሮፓጋንዳታት ይቕፅልዎ ስለ ዝነበሩ እሞቶም ቅፅሊ ናፅነት ዝበሃሉ ኣባላት ድማ ኣብ ፈቐድኡ ክእከቡ ከለዉ ይብትንሎምን ይዘርግሎምን ስለ ዝነበሩ ስለምንታይ ከምዚ ኩነታት ይካየዳሉ ዝብል በቲ ፀቢባ ተሓሳስባና ሕቶታት ነቕርብ ነርና። እዚ ሕቶ እዚ ግን እቲ ባይቶ ኤርትራ ምስ ፈረሰ፣ ባንዴራ ኤርትራ ምስ ወረደት፣ ቋንቋ ትግርኛን ዓረብን ኣብ ኤርትራ ኣይስርሕን እዩ ተባሂሉ ብኣምሓርኛ ምስ ተተክአ ንዓና ኣዝዩ ኣነሃሂሩና ሃገራውነትና ኣገንፊሎ። ስለዚ እዚ ከምዚ ዓይነት ኩነታት እዩ ሃኒፁና ከም ንቃለስ መግዛእቲ ክሳብ መወዳእታ ተቃሊስና መስዋእቲ እናኸፈልና እናሰንከልና ክንዕወተሉ ከም ንኽእል ተኣማሚና ኢና ነቲ ጉዕዞ ጀሚርናዮ ማለት እዩ።
1: ራይ መምር ኣብ ዝነበርካሉ እዋን እዩ እቲ ውዳበታት ናይ ሓፋሽ ውድባት እውን ተፀንቢርክያ እሞ ከመይ ነሮት ኣዋዳድባኻ?
0: ኣብ 1975 እዩ ዝከረኒ ኩናት ኣብ ከባቢ ኣስመራ ብርቱዑ ነይሩ። ቅድሚኡ ከም ዝበልኩ ሃገራዊ ድሌትን ፍቅርን ስለ ዝነበረና ነቲ ሰውራ ኤርትራ ዝኸዶ ዝነበረ ምዕባለታት ንከታተሉ ስለ ዝነበርና ክንውደብ ድሌታት ነይሩና እዩ። ብፍላይ ዘቀላጥፎ ግን እዚ ኣብ ከባቢ ኣስመራ ዝተገብረ ውግእ እዩ። እዚ ብምዕራባዊ ሸነኽ ካብ ፅርግያ ተጋድሎ ሓርነት ኤርትራ ተጋድልቲ ነይሮሞ ብምብራቃዊ ሸንክ ድማ ብበለዛን ዓዲ ንፋስን ሒዙ ኩሉ ዝካርንሽምን ካልእን ገማግም ድርፎን ህዝባዊ ሓይልታት እዮም ነይሮም። እቲ ኩናት ምስ ተጀመረ ንክልተ ቀነ ዝኣክል ዝከረኒ ካብ ከባቢ ኣስመራ

0: ኣውገን ዝነበረ እቲ ኩናታት ኣዓረፈን እቲ ኩናት ኣዓረፈን እቲ ኩነታት ቀፂሉ ጦር ሰራዊት ይወፍሩ ተተጨፍጪፎም ይምለሱ ምሩኻት ብህዝባዊ ሓይልታት ይተሓዙ ሓኪሞም ኣሳልዮም ክድኡ ተመለሱ ይብልዎም ነይሮም። ንሕና ግን ብጣዕሚ እዩ ዘውግሄና ስለምንታይ ምሩኽ ሒዞም ዝመልስዎ ስለምንታይ ዘይቀትልዎ ዝብል ፀቢባ ተሓሳስባና ዘንፀባርቀሉ ዝነበረ እዋን እዩ ነይሩ። ይኹን እምበር ህዝባዊ ግንባር ዕላማ ስለ ዘለዎ ምሩኻት ስለ ዘይቀትል ብሰብኣዊ ኣተሓሕዛ ርህራየ ገይሩ ስለዝሕዝ ኣብቲ ዳሕራይ እዋን ተገንዚብናየን ንረብሓት ሰውራ ከም ዝውዕል እውን ፈሊጥናን። ስለዚ እቲ ንዓና ክንውደብ ዘገደደና ምክንያት ሓደ ደፋእ ረቋሒ እቲ ናይ ህዝባዊ ሓይልታት ካብ ሳሕል ንከበሳታት ኤሪትራ ምድያቡ እዩ ነይሩ። ኣብዚ ብኸመይ ተወዲብካ ንዝብል ሕቶ ግሩፕ ኢና ነርና፣ ሓደ ጉጅለ ኢና ነርና። እዚ ጉጅለ እዚ ኩሉ ግዜ ክንረኸብ ከለና ሃምናን ቅልብናን ምስ ወረ ኤሪትራ እዩ ነይሩ። ባላ ኳ እንዳበልዓና እንዳሰተና እንዳተዛወርና ኣብ ከተማ ፅቡቅ ተኸዲና ፅቡቅ በሊዕና ሰቲና ንኸይድ እንተነበርና ውሽጡና ግን ቅሬታታት ይስምዓና። ሰብ እንዳተጋደለስ ንሕና እንታይ ኢና ንገብር ዘለና? ኣብዚ ገለ ንሕና ኮን ኣስተዋፅኦ ዘይንገብር ዝብል ኣተሓሳስባ ነይሩና። ካብዚ ተበጊስና እስኪ በብወገና ክውድቡ ዝኽእሉ ተጋደልቲ ይኹኑ ሓፋሽ ውድባት ኣብዚ ዘለዉ ሲ ክህሉ ስለ ዝኽእሉ ስንርከቦም ተባሂሉ ንደሊ ማለት እዩ። ካብኡ ብቀረባ ዝፈልጦ መምህር ሰሎሞን ፍስሓ ዝበሃል ንጡፍ ሓፋሽ ውድባት ናይ ህዝባዊ ግንባር ኢና ንፈልጦ ሽዑ ምናልባት ምስ ፈዳእን እውን ተሓባበር ነይሩ ኸውን እዩ። ንዕኡ ንረኽቦም ሞ ከምዝን ከምዝን ደልየና ምስ በለና እምበኣር ንስኻን ንስኻን ንስኻን ኢሉ ነቶም ሓንቲ ዋህዮ ዘቆምና ኣቆሙ። ንስኻትኩም ድማ ብወገንኩም ነቲ ሓሓሙሽተ ሰባት እንዳደለኹም ዋህዮታት ጠርኒፍኩም ናብ ጉጅለ ተዓብዩ ኣብ ጉጅለ ናብ ጨንፈር እንዳበለ ተኣወዳድባ ይኸይድ። እዚ ግን ኣባል ዋህዮ ምኳንካ ብጀካታ ዋህዮኻ ካልእ ሰብ ዋላ ሓደ ዝፈልጥ ስለዘየለ ምስጢራውያን ክትኮኑ ኣለኩም። ምንቅስቃስኩም ብዲስፕሊን ዝተመልአ ክኸውን ኣሎ። ስቁኢልካ ኣነ ከምዚ ኣነ ከምዚ ምባል ኣየድልን እዩ ዝብል መምርሒኡ ተዋሂቡና ነይሩ። በዚ እዩ ድማ ዝኾነ ሰብ ክሳብ ንወፅእ ኣባላት ናይ ህዝባዊ ሓይልታት ወይ ህዝባዊ ግንባር ኢና ኢሉ ዝፅርፅረና ኣይነበረን። ምክንያቱ ክትራኸብ ከለካ ኣብቲ ዘድልየካ ቦታ ተኣኪብካ ኢኻ ጉዳይካ ትፍፅም። ዝወሃብ ተለካ ዝቕበል ተለካ ዝኽፈል ተለካ ኣብ ስቱር ቦታ ክንካ ኢኻ ጌርካ በቦታካ ትኸይድ። ነቲ ዝወሃበካ ዕማም ምንተ ነይሩ እውን ብስቱር ከድካ ኢኻ ትገብሮ እምበር ኣነ ከምዚአ ዝብል ወይ ድማ ምስ ዘየድልየካ ብዛዕባ ሰወራ ኤሪትራ ምዕባሌታቱን ኣፍካ ከፊትካ ምዝራብ ኣይነበረን። ነቲ ትቀርቦ ነቲ ክትውድቦ ትደሊ ግን ከምዝን ከምዝን እንዳበልካ ክተእምዶ ትፍትን። ብከምዚ ኢና ንሰርሕን ንንቀሳቀስን ነርና ኣብቲ መጀመርያ እዋን።
1: መምሃራን ምኳንኩም ኣብ ኣብያት ትምህርትን ኣብ ተምሃሮ እንታይ ፅልዋ ትፈጥሩ ነርኩም? ክሳብቲ እዋን ክንደይ ዓመት ምሂርካ ነርካ?
0: እቲ ዝተወደብ ኩሉ እዋን 75 ዝወፃእ ኩሉ ድማ 78 ወርሒ 4 እዩ ነይሩ። ክወፅእ ከለኹ 10 ዓመት ምሄረስ መበል 11 ዓመተ ይቕፅል ነይረ ኣብዘ ኣቋሪፀ የ ዝኸይድ። ስለዚ እቲ መምህር ምኳን ኣብ ልዕሊ ተምሃሮ ክሕድሮ ዝኽእል ፅልዋ ዓብዪ እዩ። ምክንያቱ መምህራን ኣካዳሚያዊ ትምህርቲ ጥራይ ኮናን ምሄርና ንኸይድ ነርና ገለገለ ጉድለታት ናይ ተምሃሮ ክንርኢ ከለና ዘየድሊ ምንቅስቃሳት ክንርኢ ከለና ከምዚ ዝግበር ኢሎም እዩ። እንታይ ኹም ትኾኑ ዘለኹም ሰባብ

0: ኣይዲ ዘሎ ገለ ክትብሎም ከለካ ሰኽ ክብሉ ብከምዚ ድማ ነንሕድሕዶም ተወዳዲቦም መን መስመሮም ሒዞም ቅድሜና ዝወፁ ተምሃሮ ነይሮም ድሕሪና ዝሰዓቡ ብዙሓት ነይሮም። ከምዚ ልኢቲ ፅልዋ ናይ መምህር ኣብ ልዕሊ ተምሃሮ ክሳይ ዝገብር ነይሩ። ብኣንፃሩ ስርዓት ደርግ ምስ መፀ ነቲ ኤሪትራዊ ዲስፕሊን ነቲ ኤሪትራዊ ሓርበኝነት ከፍርሶ ብዙሕ ውዳቤታት ገይሩ ነይሩ። ብፍላይ ብፍላይ ኣብ ኣብያተ ትምህርቲ ኣብ ተምሃሮ ዘተኮረ እንተምሃሮ ብስድሮኦም ተማእዚዞም ዝኸዱ ዝነበሩ ኪነት ዝብል ሜላ ፈጢሩ ንዑ ኣብዚ ኪነት ተሳተፉ እንዳበለ ድሕሪ ትምህርቲ ንሰዓታት ይሕዞም ነፃ ከም ዝኾኑ የረድኦም። ምስ ወለዶም እንድሕሪ ቋፃፀሩና እዮም ከምዚኦም ዝበሃል ኮይኑ ፀዋዕዮ ተባሂሎም ይግሰፁ፣ ቁጥዐታት ይገብረሎም፣ ይህድዶም ውን ነይሩ። ስለዚ እቶም ተምሃሮ እንታይ ክኾኑ ጀሚሮም ኣብዚ እዋን እዚ ቁሩብ ናይ ካብ መስመር ካብ ዲስፕሊን ናይ ስድራ ካብ ዲስፕሊን ናይቲ ሕብረተሰብ ወፂኦም ንሕና ክብሉ ርእሶም ከቕንዑ ኣብቲ ኪነት ክሳተፉ ዝጀመሩ ተምሃሮ ነይሮም እዮም። እዚኦም ግን ውዒሎም ሓዲሮም ኤሪትራውያን ምዃኖም ስለ ዘይተረፎም መብዛሕትኦም ንሜዳ እዮም ወፂኦም። ምክንያቱ እቲ ህዝባዊ ሓይልታት እዮም ተጋድሎ ሓርነት ኤሪትራ ዘካይዶ ዝነበረ ውዳቤታት ኣብቲ እዋን ቀሊል ስለ ዘይነበረ ኣብ መስርዖም ክእትዎም ግዜ ወሰደሉን። ስለዚ እቲ ደርጊ ዝገብሮ ዝነበረ ኣብቲ እዋንቲ ወይ ስርዓት ኮሎኔል መንግስቱ ዝገብሮ ዝነበረ ኣብቲ እዋንቲ ምውድዳባት ኣብ ውሽጢ ኤርትራውያን ሱር ከይሰደደ እዩ ዝብተኽ
1: ነይሩ። ፅቡቅ። ኣብዚ መምህር ምናልባት ብዙሕ ዘንታታት እዩ ዘሎ። መርዓ እውን ኣሎ ሓደ ኣካል ኣብ ቃልሲ ከተማ ኮንካ መርዓ በቲ ኣልኪዳን ናይ ገድሊ ኣሎ ኣልኪዳን ናይ መውሱቦ ከዓ ኣሎ እንጂ እዚ ከመይ ጣዓም ነይሩ ንባዕሉ? ኣብ ብዙሓት እውን ተሳቲፍካ ኣለ ካብተን መርዓታት
0: ኣዕሩፍተይ ኣብቲ እዋንቲ እንታይ እዩ ናብ መርዓ ዝደፍኣካ ኩነታት ምናልባት ናይ ስድራ ድፊኢት ክኸውን ይኽእል። ንስኻ እውን ካብቲ ትገብሮ ደገ ደገ ምባል ክትቁጠብ ትደሊ ትኸውን። ግን መርዓ እንተልዩ ውላድ ክመፅ እዩ። ውላድ እንተልዩ ድማ ሓላፍነት ክስከም ኢኻ። ሕጂ ብወገነይ ብናተይ ኣካየዳን እምነትን ዝነበረ ኣነ ተመርዖ ዝብል ድፍኢት ናይ ስድራ ነይሩ እዩ። ኣነ ግን ኣነ ተመርዐየ ጓል ሰብ ኣምፅአ ወሊደ ዘሚደ እንድሕር ፅባሕ ንጎ ንሜዳ ዝወፅእ ኮይነሲ ኣነ ዘይዕብዮም ቆልዑ ኣነ ምሳይ ዘይትቕፅል በዓልቲ ቃል ኪዳን ኣይተድልየኒን እያ ካብ ዝብል ኣነ ኣብ ናይ መርዓ ውሳነ ኣወን ዚፈ ፀኒሐ። እንትኾነ ብዙሓት ካብቶም ብፆተይ ተመርዐዮም እዮም። ተመርዐዮም ንሜዳ ዝወፁ ኣለዉ፣ ከይተመርዓዊ ንሜዳ ዝወፁ ኣለዉ። እቶም ዝተመርዓዊ ምናልባት ኣብታ ትቕፅል እገልፆ ኸውን ክሳብ ክንደይ ብዛዕባ ውላዶም ዋላ ኣንኮንሽስሊ ከይሓሰብዎ ይመፆም እሞ እንድሕር ዝቐርቡ ከዓ ኮይኖም በጨ ቀብሉልካ እዮም ይዛረቡ እዮም። ደቅና ስንታይ ኩም ኮይኖም ኮኑ በዓልቲ ቤተይሲ ከመይ ኩም ግዜ ተሕልፎ ትህሉ እንዳበሉ ዝክጭነቑ ክትሪኦም ከለካ ዝወሰድክዎ ስጉምትስ ቁኑዕ ዶ ነይሩ ሓጊ ከዘይገድፍ ነበርኩ ድማ ትብል በቲ ሓደ ወገን ናይ ስጋ። ስለዚ እዚ ኩሉ ክስታያት ኮይኑ ግርጭት ትፈጥር ነይሩ እዩ። ስለዚ ሓዳር ወይ ቆልዓ ምውላድ ኣብቲ ሰውራዊ ጉዕዞ ቁሩብ ስኸኸ የብለካ፣ ግን ብተወፋይነት ስለዝወፃእካሉ ክትውስዋ ኢልካ ስለዝወፃእካ ዕላማኻ ስለዝኾነ ግን ክሳብ ዝስውእ ላ መዓልቲ ክሳብ ትስውእ ላ መዓልቲ ቃልስኻ ትቕፅል።
1: ሃራይ ኣብቲ መወዳእታ ዳርጋ ንከይድ እታ ናይ መወዳእታ ቀዳማይ ቅፅ ንዝዛዘመትላ ምክንያት ነይሩ ሓደ ስርሒት እዩ ተካይዱ ስርሒት እንታይ ነይሩ ጠንቂ ወይ ድማ እቲ ምክንያት ካብ ቃልሲ ከተማ ናብ ቃው ቃልሲ ዘሰጋገረ እንታይ ነረ ታይ መወዳእታ
0: እዚ ኩሉ ግዜ ሕጂ ኣብቲ 77 ሶራ ኤርትራ እንዳደፍአ ከተማታት ሓራ እንዳገበረ ንሰራዊት ስርዓት ደርግ ኣብ ውሱናት ከተማታት ኣብ ሓሙሽተ ከተማታት ዓሰብ ዓዲቀይሕ ባፅቕ ኣስመራን ባሮንቱን ጥራይ ወሲኖ ኩሉ መሬት ኤርትራ ሓራ ገይርዎ ነይሩ እዩ ኣብዚ ግዜ እዚ ብክልቲኡ ወገን ተጋሎ ሓርነት ኤርትራ ኹን ህዝባዊ ግንባር ሓርነት ኤርትራ ፅቡቕ ምዕባሌታት ኣርእዩ ንህዝቢ ሓቂፉን ዝውድበሉን ዝነበረ ግዜ እዩ እዚ ኩሉ ክግበር ከሎ መስዋእትን መውጋእትን ከም ዘሎ ንግምቶ ነርና ኢና ኣብ ከተማ ኮይና በቲ ሓደ ወገን ድማ ስርዓት ደርግ መፃእኹ ጣሓርክኹም እንዳበለ ዋላ ካብተን ውሱናት ከተማታት መበገስ ክገብረን ዝደለየ ካብኣተን ከይተረፈ ነቲ ኣብ ውሽጡ ዝነበር ህዝቢ የሳቅዮ ይቆትሎ ይሓርዶ ይገፍዖ ነይሩ እዩ ነዚ ግፍዕታት እዚ ዝተፃወረ ጥራይ ኣብዚ ከተማ ክነብር ክኢሉ ከምዚ ስለ ዝነበረ ብፍላይ ብፍላይ ንሕና ከም መምህራን ከም ቀለም ዝቆፀርና ሰባት እቲ ደርጊ ዘእትዎ ዝነበረ ሰራዊትን ኣፅዋርን ብቐረባ ኢና ንከታተሎ ነራ ምክንያቱ ታንክታት ክኣትዋ ከልዋ ብናይ ዓለም ማዕከናት ዜና ናይ ቢቢሲ ናይ ቪኦኤ ናይ ኣጃንስ ፍራንስ ፕሬስ ካልኦት ሚድያታት ክስታይ ይገብሮ ነይሩ እዩ ይፍንዎ ነይሩ እዩ ገልጠንጠን ሓፀልፀል እናበላተን መክዕተን ታንክታት ክወርዳ ከልዋ ሰራዊቱ ብብዝሒ መፂኦም ኣብያተ ትምህርትታት ዝነበረ ካምፖ ገይሮሞ ንስመራ ከዕለቕልቕዋ ከለዉ ኣብ ሰሜን ኣብ ምብራቕ ዝተሓፍሰ ዓወት ኣብ ሰሜን ክንደግሞ ኢና ኢሉ እናፈከረ ለይትን ቀትርን ክህድድ ከሎ ከምቲ ኣቐዲመ ዝበልኩካ ድማ ውግኣት ሓያል ውግኣት ተካየድ ስለ ዝነበረ መስዋእትን መውጋእትን ናይ ብፆትና ዘጋፅም ስለ ዝነበረ ንሕና ክንትከኣ ኣለና ካብ ዝብል መንፈስ ንሕና ክንወፅእ ወሲና ኣብ 78 ወርሒ 4 ድማ ክንወፅእ ግን እንታይ ክንገብር ኣለና ኣብቲ እዋንቲ ብዙሕ ስርሒታት ይፍፀም ነይሩ እዩ ኣብ ከተማ ስለዚ ኣብ ገለ ስርሒት ግን ክንሳተፍ ኣለና ዝብል ኣብ ትፅቢት ከለና ሓንቲ ከምዚ ንዲና ዘጋጥመና ነይሩ እዚ ትብሎ ዘለካ ነይሩ እዩ ግን ከምኡ ድማ ንሕና ኣብ ከምዚ ኩነታት የጋጥመና ነይሩ እንዳበለ ምስ ነብሱ እንዳተኣሳሰረ ነቲ ፍፃሜታት ተጠቂሱ ዘሎ ካብኡ ብዝልዕል ደረጃውን ኣንጠቂሶ ውን ኣለኹ እዚ ናእሽቱ ፍፃሜታት እዩ
1: ጌድካ ኣለካ ድሕሪ እውን ጋዜጠኛ ን ካብ ካልኣይ ቅፂ ዝቐርብ እዩ
0: ኣብ ካልኣይ ቅፂ ይራኽበና
1: ኣው ራኽበና ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝም ከምሎም ባሃሉ ትሕዝቶ ክንራኸብ ኢና ክሳብ ሸው በረክቀና

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13

ሓወሳን ዞባታት ኣስመራ ከረን መንደፈራ ባሮንቱ ተሰነይ ደቀ ምሓረ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ ሓበሬታ ካብ ሚኒስትር ዜና

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳልያ ዘላ ኣብ ሞባይልና ዘላ ክንገብራ ዝግበኣና ኣብ ማይ ፋይልስ ካብ ዘሎ ኣማራፂ ኮይኑ ብዙሕ ግዜ ንሕና ዘየድልየና ኣፕሊኬሽን ዘየድልየና ስእሊ ዘየድልየና ቪድዮታት ወይ ካልእ ነገራት ንድምፂ ስሞ ሞባይልና ግን ኣይትጎድልን። ሓደ ሕቡእ ግን ክንከፍቶ ዝግበኣና ንዑ ምስ ከፈትናዮ ጥራይ ኣዝዮም ብዙሓት 6,700,9,500 ንልዕሊዩን ዝኸውን ስእልታት ዝተቐመጦ ቦታ ኣሎ። እዚ ስእልታት ተቐሚጦ ዘሎ ቦታ እንተ ዘይደምሲስናዮ ናይ 4-5-6 ልዕሊዩን ጂቢ ቦታ ናይ ሞባይልና ክሕዝ ኽእል እዩ። ነዚ ከመይ ጌርና ንድምስሶ ቀዳመይ ተዳልያ ዘለያ ብኸምዚ ስዕብ ተዳልያ ኣላ። ሕራይ እምበኣር ቀዳመይቲ ንሪኣ ኣማራፂ ኣብ ማይ ፋይልስ ዘሎ ኣማራፂ እዩ። ኣብ ማይ ፋይልስ ምስ ንመፅእ ሓደ ኣዝዩ ኣገዳሲ ኣማራፂ ኣለና። መጀመርያ ናብዛ ላዕሊ ሴቲን ትብልና ኣለትና ናይ ሴቲን ምልክት ምናልባት ኣብናትኩም 3 ነጥቢ ክትከውን ትኽእል እያ። ናብኣ ምስኣተና እዛ ሾው ሂድን ሲስተም ፋይልስ ትብል ደላ ኦን ገይረ ኣለኹ። እዚኣ ኦፍ ክትፀኒሐ የብላን ናብቲ ንደልዮ ዘለና ምእንቲ ክንከይድ እዚኣ ኦን ክትከውን ኣለዋ። ብድሕሪኡ ክንምለስ ኢና። ናብዚኣ ምስ ተመለስና ናብ ኢንተርናል ስቶሬጅ ኣቲና ሙቪስ ትብል ክንርኢና ኢንተርናል ስቶሬጅ ሰርች ክንብላ ንኽእል ኢና። ሙቪስ ትብል ንመፂና ናብ ሙቪስ ንኣለዋ። ኣብ ሙቪስ ምስኣተና ኣብታ ላዕሊ እታ ሾው ሂድን ፋይልስ ዝበልናያ እዛ ታምብ ናይልስ ትብል ደላ ማለት እዩ። ናብኣ ክንኣቱ ኢና። ናብ ታምብ ናይልስ ምስኣተና ኣብዚ ትርእይዎ ዘለኹም ከባቢ ሰለክት እንተደኣ ገይረዮ ከባቢ 633 ፋይላት ኣለኒ። እዚ 633 ስእልታት ሳምሰን ባዕሉ ካብቲ ንሰርሖ ካብቲ ንሪኦ ካብቲ ንውልዖ ቪድዮታት ዝወስዶም ስክሪን ሾትስ እዮም ማለት ወላ ሶም ሃልዮም ኣይሃልዮም ወላ ሓደ ዘገድሰ የብሉን እንትርፎ ቦታ ክመልእ ኣለና ማለት እዩ። ስለዚ ነዚኦም ደሊት ክንብሎም ኣለና። ምናልባት ኣብ ናተይ ኣብ ዝተወሰነ ግዜ የፅርዮ ስለ ዝነበርኩ ውሒዱ ኣሎ ክኸውን ይኽእል። ኣብ ናትኩም ልዕሊ 6,500 ኣብ ናይ ገሊኹም ከም ዝፀንሕ ርግፀኛ እየ። ስለዚ እዚ ብምሉኡ ድሊት ኦል ክንብሎ ኣለና። በዚኣ ድሊት ኦል ንብሎ ሽዑ ናብ ሪሳይክል ቢን እዩ ዝኸይድ። ካብዚ ወፂኡ ማለት ተደምሲሱ ማለት ኣይኮነን። ተመሊስና ናብ ኢንተርናል ስቶሬጅ ምስኣተና ብስታሕቲ ሪሳይክል ቢን ትብል ንህለትኒ። ናብ ሪሳይክል ቢን መፅ ሰለክት ምስ ገበልክዎ እንደገና ከምዚ ትሪእዎ ዘለኹም 634 ፋይላት ብምሉኡ ክድምሰስ ኣለዎ ማለት እዩ። እዚ እንተደኣ ተደምሲሱ ሞባይልና ቅልጣፈ ትውስኽ፣ ካብቲ ዝነበራ ቦታ ውን ናይ ከባቢ 3-4 ጂቢ ክትውስኽ ትኽእል ማለት እዩ። ስለዚ እተን ኣገዳሲት ካብ ዝበሃላ ኣብ ፋይል ማናጀር ካብ ዘለዋና እዚኣ ቀዳሚት እያ ማለት እዩ።

0: ካልአይቲ ተዳልያ ዘላ ቁርብ ኣዘናጋዒት ትመስል ደስ ትብለካ ሕብእቲ ኣመራፂ ከዓ ሞባይል ቻርጅ ኣብ ንገብረሉ ግዜ ቻርጅ ገይራ ዶ ኣይገበረትን ገመድና ድዩ ወይስ ቻርጅ ኢምፖርት ድዩ ወዘተ ንብል ኢና። ብዙሕ ግዜ ንሞባይልና ግን ከነዛርባ ኢና ሎ ማዓንቲ ብኸመይና ነዛርባ እንተ ደኣ ቻርጅ ገይራ ወይ ቻርጅ እንተ ደኣ ኣትያ ቻርጅ ኮይና ኣለኹ ወይ ቻርጀር ኮኔክት ኮይኑሎ ቻርጀር ተላጊቡሎ ዝብል ድምፂ ከም ትህበካ ክንገብር ኢና። እዚ ኣዝዩ ብዙሕ ኣማራፂታት እዩ ዘለዎ። ብኸመይና ክንገብሮ ንኽእል ሕጂ እውን ስዒቡ ተዳሊዩላ። ሕጂ ንሪኣ ኣዝዩ ኣገዳሲት ኣማራፂ ከዓ ሞባይልና ቻርጅ ኣብ ነእትወላ ግዜ ቻርጅ ትገብር ከም ዘላ ባዕላ ብድምፂ ክትነግረና ትኽእል እያ። ምክንያቱ ሓንሳብ ሓንሳብ እቲ ቻርጅን ኬብል ክኸውን ይኽእል ፀገም ወይ ቻርጅን ፖርት ክኸውን ይኽእል ወይ የእቲናያ ኢልና ከድና ክትኣብየና ትኽእል እያ። ስለዚ እዚኣ ኣገዳሲት ኣማራፂ ኮይና ረኺበ ኣለኹ እሞ ከዓ ሕብእቲ ምስ ምዃና መጠን ክንፈልጣ ኣዝዩ ኣገዳሲ እዩ። ስለዚ መጀመርያ ናብ ሴቲንግ ክኣቱ እየ። ናብ ሴቲንግ ምስ ኣተኹ ኣብዚኣ ሞድስ ኤንድ ሩቲንግስ ትብላላ። ሞድስ ኤንድ ሩቲንግስ ኣብዚ እዚ ዘሎ ስሊፕ ቲያትር ድራይቭን ወዘተ ድብል ዝተፈላለዩ ሞዳት ወይ ሞድስ እዩ። ብድሕሪኡ ናብ ሩቲንግ ክንኣቱ ኢና ንየማን ናለት። ኣብ ሩቲን ምስ ኣተና እዛ ቀዲመ ትጥቀመሉ ስለ ዝነበርኩ እዩ ድሊት ክብሎ እያ ከምብሓድሽ ሰት ክንገብሮ። ስለዚ ሞድስ ኤንድ ሩቲንግስ ትብል ኣብዛ ናይ ተደመሮ ምልክት ክንመፅ ኢና። ሕጂ እንታይ ትብል ዘላ ኢፍ ከምዚ እንተደኣ ኮይኑ ዘን ከምዚ ግበሪ ኣይክብላ። ሕጂ እንታይ ማለት እየ ብዙሕ ኣማራፂታት እዩ ዘሎ ደድ ጥዕመኩም ክትፍትንዎ ትኽእሉ ኢኹም። ኣነ መሪፅ እያ ዘለኹ ግን እንተደኣ ቻርጅን ኬብል የእትየ ቻርጅ ትገብረ ከም ዘለኸ ብድምፂ ንገርኒ ትብለ። ስለዚ ኣድ ዋት ዊል ትሪገር እንትብል ሕቶ ንታሕቲ ወሪደ ኣብዚኣ ቻርጅን ስታተስ ትብላላ። ቻርጅን ስታተስ ገይረ ኣለኹ። ክልተ ዓይነት ቻርጅን እዩ ዘሎ። እቲ ሓደ ብዋይር ብገመድ ንገብሮ፣ እቲ ሓደ ከዓ ብዘይ ገመድ ንገብሮ። ኣብ ክልቲኡ ንገርኒ ኢለ ኣለኹ። ስለዚ ቻርጅ እንተደኣት እዩ ዘንዋት ዘን ኢለ ንገርኒ። እንታይ ማለት እዩ ትነግረኒ? ብኖቲፊኬሽን ኖቲፊኬሽን ኢለ ሸው ካስተም ኖቲፊኬሽን ትብል ሰለክ ትገብር። ብድሕሪኡ እንታይ ክትብል ኣለዋ? ኣብዚኣ ሕጂ ዩር ፎን ኢዝ ቻርጅን ትብለኒ። ዩር ፎን ኢዝ ቻርጅን ኢለ ኣለኹ። ወላ ክትፍለጠለይ ምእንታን ይሱ ክብላ እየ። ኣብዚኣ ሕጂ ነዚ ከተንብቡ እያ። ኣብዚኣ ሪድ ዲስ ኖቲፊኬሽን ላውድ ትብል ደላ ግድን ኦን ክገብር ኣለኒ። ምክንያቱ ዓዊላ ከተንብበለይ ምእንታን ኣብዚኣ ዳን ወዲእ ኣለኹ። እዚኣ ምስ በልኩ ብድሕሪኡ ግድን ክገብራ ዘለኒ ከዓ ሴቭ ሴቭ ምስ በልኩ እንደገና ሓንቲ ኣላትኒ ንታሕቲ ወሪደ ኣብዛ ሰማያዊት ቲክ ኮይና ትርእዋ ዘለኹም ትሕቲኣ ናይ ድምፂ ምልክት ኣላ። እሳ ከዓ እቲ ድምፂ ክትነግረኒ ስለ ዘለዋ ድምፂ የእትየላ ኣለኹ ማለት እዩ። ድምፂ የእትየላ ዳን ወዲእ ኣለኹ። ስለዚ ሴፍ ኮይና ካብዚ ክወፅእ ክእለ። ኣብዚ ምስ ወፃኹ ሕጂ እንተ ደኣ ቻርጅ ክገብራ እያ ሞባይለይ እንታይ ክትብል እያ ክትርእዋ ይኹም? ዩር ፎን ኢዝ ቻርጅን ክትብለና እያ ማለት እዩ።
1: ዩር ፎን ኢዝ ቻርጅን ኢሳ
0: ዩር ፎን ኢዝ ቻርጅን ኢሱ ኢላላ ማለት እዩ። ስለዚ ከምዚ ዓይነት ምልክታት ክትህበና ትኽእል። ዩር ፎን ኢዝ ቻርጅን ኢላ ትንላ። ስለዚ ኣብ ዝኾነ ግዜ ሶኬት ኣብእቱ ኣቢልኩም ላብ ትኸዱ ወይ ቻርጅ ኣብ ትገብሩዋ ግዜ ትገብር ከም ዘላ ጀሚራ ከም ዘላ ክትሕብረና ትኽእል ኣገዳሲት ኣማራፂ እያ ማለት እዩ።

ዩርፎን ኢዝ ቻርጅን ኢላ ሽምካ ክትፅዋዓካ ከላ ቅሩብ ገለ ዋንነት ስማዓካ ኸውን ወይ ሓፍትኻ ወይ ማሓዛኻ ኮይና ትስማዓካ ትኸውን እታ ሞባይል ኣዝያ ፅበቕቲ ኣማራፂት ከም ዝረኸብኩም ኣርግፀኛ እየ። ሳልሰይትን ሕጂ እውን ካብአን ብዘይንእስ ኣዝያ ኣገዳሲት ምናልባት ብዙሕ ሰብ ተጠቂምላ ክኸውን ዘይክእል ኢለ ዝሓስበ ከዓ እዚ ሜንተናንስ ሞድ ማለት እዩ። ንሕና ከም ቴክኒሽናት ብዙሕ ግዜ ሰብ ሞባይል ናባና ከምፃእ ከሎ ገሊኦም ኣዝዩ ኣገዳሲ ዶክመንት ኣለኒ እሞ ምሳይ ኮንካ ስራሕ ያብለካ፣ ገሊኦም ኣስጊርካዮ ምፃእ እሞ እዚ ክንሰርሐልካ ትብሎ ወዘተ ኣሎ። ምክንያቱ ኣብ ሞባይል ዘሎ ሰነዳት ብዙሕ ምስ ምዃኑ። ሳምሰንግ ግን ነዚ ዝኸውን ኣማራፂ እውን ገይርልና እዩ። እዚ ሜንተናንስ ሞድ እዩ ዝበሃል ሞባይልካ ንቴክኒሽን

ማብካ ክትጥቀመሉ ዘለካ ማለት እዩ። ስለዚ ኣብ ሜንቴናንስ ሞድ ኣትያላ ኩሉ ሰነዳትካ ዶክመንትካ በቲስኻ ዝገበርካዮ ፓስወርድ ተሓብዩ ኣሎ። ስለዚ ክትቦ ከለካ ሞባይል ክሪኣ ክእል እዩ፣ ቻርጅን ፖርት ክቅይር ክፍትን ኩሉ ነገር ክገብር ክእል እዩ። ኣብቲ ገሊ እዩ ማለት እዩ። ንኣብነት ፓወር ተባላሻ ተመፅያ ሙሉእ ናይ ሶፍትዌር ፅገና ዘድልዮቶ ኮይኑ ወዘተ ምናልባት ኣይ ከምዚ ዓይነት ኣማራፂ ኣይጥቀመሉ እንትኸውን ግን ነቲ ዘገድስ ከም በዓል ስፒከር ክትቅይር፣ ማይክሮፎን ስክሪን ክትቅይር ንዝተባላሸዎ ነገር ወዘተ ወዘተ ንዝኾነ ነገር ግን ኣዝዩ ንብዙሕ ዝበሃል ኣማራፂታት ትጠቅም እያ እሞ ከመይ ጌርና ሞባይልና ናብ ሜንቴናንስ ሞድ ነእትዋን ከመይ ጌርና ኸ ካብ ሜንቴናንስ ሞድ ነውፃን ዝገልፅ ሓፂር ትሕዝቶ ኣዳልየ ኣለኹ። ሕጂ እውን ናብኡ ከብለኩም እየ። ሕራይ እምበኣር ሕጂ እውን ናብታ ሳልሰይቲ ዝተገልፀት ንምኻድ ሕጂ እውን ናብ ሴቲን የኸኣቱ ሴቲን ምስ መፀኹ ኣብዚኣ ኣብ ናይ ገሌና ባትሪ ን ዲቫይስ ኬር ትብል ክትብሉ እያ። ኣብ ገለ ከዓ ዲቫይስ ኬር በይና ባትሪ በይና ክትብሉ ትኽእል እያ። ኣብ ናተይ ዲቫይስ ኬር ትብል ኣብዚኣ ነለት። ኣብ ዲቫይስ ኬር ምስ መፀኹ ንታሕቲ እንተ ደኣ ወሪደ ኣብዚኣ ሜንቴናንስ ሞድ ትብል ኣላ። ሜንቴናንስ ሞድ ኣብ ሜንቴናንስ ሞድ ምስኣትኹ ተርንኦን ክብላ እየ ተርንኦን። ስለዚ ኣብዚኣ ተርንኦን ክብላ እየ ሪስታርት ክትገብረ። ስለዚ እታ ዝሓሸት ሪስታርት ዊዛውት ክሪኤቲንግ ሎግ ተበልናየ ትሓይሽ ምክንያቱ ክትሰልጠና ግድም ስለ ዝኾነት። ስለዚ ሪስታርት ምስ በልኩዋ ሪስታርት ክትከውን እያ ማለት እዩ።

ኣብዚ ሕጂ ስዊችን ቱ ሜንቴናንስ ሞድ ትብል ኣላ። ናብ ሜንቴናንስ ሞድ ኣቲና ኣለና ሕጂ። ኣብዚ ሜንቴናንስ ሞድ ኣብ ታሕቲ ትብል ኣላ። እዚ እንታይ ኢና ንብል ዘለና? ንኣብነት ኣብ ጋለሪ እንድሕር ዳ ኣትዩ ቴክኒሽን ወይ ዝኾነ ሰብ እዛ ሞባይል እዚኣ ሜንቴናንስ ሞድ ምስ ኣተኹ ድሕዛ ሰብ ናተይ ውልቃዊ ሰነዳት ክርእየለይ ኣይክእልኒ ማለት እዩ። ክጥቀም ግን ክእል እዩ። ንኣብነት ካሜራ ክገብር ክእል እዩ፣ ቪድዮ ክስእል ክእል እዩ፣ ክዕሪ ክእል እዩ፣ ክፍት ንክእል እዩ ዝፀገኖ ወይ ዝገበሮ ነገር። ስለዚ ኣገዳስነት ናይ ሜንቴናንስ ሞድ ነቲ ናትካ ፕራይቨሲ ዝበሃል ማለት እዩ፣ ነቲ ናትካ መሰል ብሕተውነት ወይ ሰነዳትካ ንዓኻ ጥራይ ንክትገብሮ ማለት እዩ። ካብዚ ከመይ ጌርና ንወፅእ ምስ ንብል ሕጂ ካብ ሜንቴናንስ ሞድ ከመይ ጌርና ንወፅእ እንትብል ቀላል እያ። ናብዚ ንታ ስዋይፕ ምስ ገበርና ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ዩርፎን ኢዝ ኢን ሜንቴናንስ ሞድ ትብላላ። ስለዚ ኣብኣ እንተደኣ ክሊክ ገይረ ኣብዚኣ ኤግዚት ትብል መፅያ ማለት እዩ። ስለዚ ኣብኣ ክሊክ ገይረ ኤግዚት ክብል ይኽእል። ከም ተወሳኺ መራፂ ከዓ ከምታ ዝገበርናዮ በታ ዝኣተናያ ከዓ ናብ ሴቲን መፅ ናብ ዲቫይስ ኬር መፅ ኣብኣ ናብ ሜንቴናንስ ሞድ ምስ መፃኹ ኤግዚት ክብላ ክእል ማለት እዩ። ስለዚ ሕጂ እውን ኤግዚት ምስ በልክዋ ሪስታርት እያ ክትገብር። ኮድ ከዓ እቲ ፓተርን እናተይ ከዓ ትሓተናያ ሕጂ ፊንገር ፕሪንት ትሓተንላ ፓተርን እናተይ ከዓ ትሓተናያ ማለት እዩ።

እጅ እምበኣር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ብታሕቲ፣ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። እጅ እምበኣር ተመሊስና ኣለና ማለት እዩ። ኣብዚ ሜንቴናንስ ሞድ ዝብል ፅሕፈት ፀኒሑ ብታሕቲ፣ ሕጂ ግን ሜንቴናንስ ሞድ ዝብል ስለዘየለ ናፍታ ንቡር ተመሊስና ኣለና። ኮንታክተይ ወዘተ ኩሉ እቲ ክረአ ዘሎ ናባይ ተመሊሱ ኣሎ ማለት እዩ። ናብቲ ብካልኣይ ደረጃ ተዳልዩ ዘሎ ብኸመይና ሓንቲ ሞባይል ብፍላይ ኣብ ሳምሰንግ ሞባይል ፌክ ድያ ኦሪጂናል ንፈልየሉ እንተ ደኣ መፂና ኣብዝሓለፈ እዋን ሓንቲ A16 እዚ ዓይነታ ሞባይል ረኺበ ነይረ። ሓንቲ ከዓ ኤስ 20 እዚ ዓይነታ ሞባይል ማለት ናይ ኤስ ኮይና ኤን መፅን። ስለዚ ክትሪኦ ከለካ እዚአን ኤስ ሳምሰንግ እዩ ተፃሒፍዎን ኤስን ኩሉ ነገራትን ክትሪአን ከለካ ካፍተን ከመን ዝኣመሰላ ዝፈልየን ዋላ ሓደ የብለን። ምስ ረኣኻየን ግን ውሽጠን ናይ ብሓቂ ሳምሰንግ ኣይነበራን።

0: ናልባት ከምተን ናይ ኤስኪው ዝበሃላ ብሕሱር ንረኽበን ሞባይላት ከመአን ከይኮና ኣይተርፍን ውሽጠን ማለት እዩ። ስለዚ እዚ ተጠቀምናሉ ብኸመይ እዩ ኩላትና ክንጥቀመሉ ምእንታን ንኣብነት እዛ ሒዝያ ዘለኹ ትርእዋ ዘለኹም ሓንቲ ካፍተን ኦሪጂናል ትመስል ግን ኦሪጂናል ደይ ፀንሐት እያ ብኸመይ እዩ ንዝብል ሕቶ ሙሉእ መደብ ኣዳለየ ኣለኹ። ሕጂ እውን ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል
1: ራይ እምበኣር ከምዚ ኣቐዲምና ክንገልፆ ፀናሕና ሓደ ዌብሳይት ተጠቂምና ከመይ ጌርና ሓንቲ ሞባይል ብፍላይ ሳምሰንግ ኦሪጂናል ደ ኣይኮነትን ንፈልጥ ኢና ክንርኢ። ነዚኣ ንምርኣይ ቅልል ዝበለ መስርሕ እዩ ዝሓትት። እዚ samfw.com/ኢሚ ኢልና ምስኣተና እዚ ዌብሳይት እዚ ብዛዕባ ሳምሰንግ ሞባይላት ኣዝዩ ዓበይቲ ሓበሬታታት ዝህብ ናይ ሶፍትዌራት ዓይነታት ዝህብ ድላይካ ሶፍትዌራት ናይ ሳምሰን ትረኽበሉ እዩ። እዚታት ከምኡ ክኸውን ከሎ ኣብዛ ታሕቲ ኢሚ ቸክ ትብል ኣላ። ኩላትና ከም ንፈልጣ ንዝኾነት ሞባይልና እንተ ደኣ ስታር ሃሽ 06 ሃሽ ኢልና ጠዊቕና እቲ ኢሚ እዩ ዝመፀና። ስለዚ ኢሚ እንድሕር ደኣ ርኢናዮ እታ ኢሚ ኣብዚኣ ንእትዋ ማለት እዩ። ንኣብነት እዚ ቅድሚ ሕጂ ድፈቶንኮ ኢሚታት ኣብ ታሕቲ ትርእዎ ኣለኹም ናይ ሓንቲ እዛ A16 ሞባይል ሓንቲ ሰብ ሒዛ መፅያትኒ ድሓር እዛ A16 ምስ ረኣኽዋ ግን ናይ ባሓቂ ሳምሰን ኣይኮነትን ፌክ እያ ኖኖ ኣነ ካብ ፅቡቕ ቦታ የ ገዚአ እያ ገለኢላታ ብደገ ያ ገዚኣ ተመስለኒ። ስለዚ እሞ ሳምሰን ከም ዘይኮነት ብኸመይ ራግፀልኪ ኢለ እታ ኣብዚ ፅሒፍ እያ እታ ኢሚ። ስለዚ ኢሚ ክንፅሕፍ ንኽእል ኢና 35 36 4 27 83 83 እዚኣ እያ። ስለዚ እዚኣ ፅሒፈ እንተደኣ ቸክ ኢንፎርሜሽን እንተደኣ ኢለያ ኣብዚኣ ንሪኣ ኣለና እዚ ቸኪን ትብላ ኣላ ቸክ ኢንፎርሜሽን። እንተደኣ ሳምሰንግ ኮይና ልክዕ ከተምፃ ኣለያ ካልእ ጥዒቲ እውን ከርአኩም እየ ከመይ ጌርና ከምዝሰርሓ። ስለዚ እዚ ኩሉ ቸክ ጌራ እዚኣ ረኣይዋ ኢሚ ወይ ከዓ ሴራል ናምበር ኢዝ ኢንቫሊድ ኦር ኖት ኤ ሳምሰንግ ዲቫይስ። ንዓና ግን እዚ ኣብ ሓንቲ ሳምሰን እዩ ፀኒሕና። ስለዚ እዛ ሰብ ሒዛታ ድመፀት እዚኣ ኢሚ ዘላታ ኦሪጂናል ኣይኮነትን ማለት እዩ። ካልእ እንድሕር ዳኣ ርኢና ካልአይቲ ከዓ ኤስ24 ኢላ ዝመፀት ከኣላ ሕሰቦ ኤስ24 ክንብል ከለና ካብተን ዝኸበራ ሞባይላትን ነዚኣ ስከ ከዓ ነእትዋ ካልኣይ ግዜ እዚኣ እውን ስታር ሃሽ 06 ሃሽ እንተደኣ ገይረ እዚ ኢሚ ንሪኦ ኣለና እዚኣ ከዓ 35 82 34 ኣብዚ ፈቲናዮ ስለ ዝነበርኩ ኣብዚ መፂ ለይ ኣሎ እዚኣ እውን ንርኣያ ቸክ ኢንፎርሜሽን ንበላ። ስለዚ ሰብ ኤስ24 ኢሉ ወይ ኤ16 ኢሉ ወይ ኤ15 ኢሉ ወይ ሳምሰን ኢሉ ብሓፈሻ ውሽጣን ግን ሳምሰን ደይኮነ ክገዝእ ብብዝሒ ክረአ ስለ ዝኽእል ንሕና ከም ሞያውያን ህዝብና ንሕግዘሉ ክንሕግዝ እውን ግቡእና ስለ ዝኾነ ኩላትና ሞያውያን ንፈልጦ ኢና። ግን ገለ ካልኦት እውን ወላፍቲ ሞያ ዘየለኹም samfw.com/ኢሜልና እዚኣ ምክንያቱ ነፃ እዩ። ካልእ ብዙሕ ኣማራፂታት እዩ ዘለዎ ግን እዚኣ እያ ተንዓና ተገድሰና። ስለዚ እዚኣ እንድሕርኢና እዚኣ ከዓ እንታይ ትብል ኣላ ኢሚ ኦር ሴራል ናምበር ኢዝ ኖት ኤ ሳምሰንግ ዲቫይስ። ሕጂ ኣብዚኣ ሓንቲ ካልእ ሞባይል ክህበ ንኣብነት ኣብዚኣ እንድሕር ዳ ርኢናያ ስታር ሃሽ 06 ሃሽ ኢለ ናተይ ሓንቲ ሞባይል ክህበ ጥዒት ሳምሰን ኢለ ዳሓስባ 35 35 01 35 35 01 እዚኣ እንተ ዳ ርኢናያ ሕጂ እቲ ሓቀኛ ሳምሰን እንተደኣ ኮይና ሳልሰይቲ ፈተነ ንፍትና ኣለና እቲ ኢንፎርሜሽን ኣብ ዝመፀና ሓበሬታ ረኣይዋ። እዛ ሞባይል እዚኣ ዘድፎልድ 6 ምዃና ጋላክሲ ዘድፎልድ 6 ምዃና እዚ እቲ ሞዴል ናታ እዩ። ኣበይ ዓዲ ወይ ንመን ዓዲ ተሰሪሓ እዛ ሞባይል እዚኣ ካብ ትስራሕ 365 መዓልታት ገይራኣላ ወይ ሓደ ዓመት ገይራኣላ ፕሮዳክት ዝተሰርሐትሉ ወይ እዛ ሞባይል ዝተሰርሐትሉ ዕለት 16 ወር 1 2025 ምዃኑ ይነግረና ኣሎ። ስለዚ እንተ ደኣ ጥዒቲ ሳምሰንግ ወይ ጥዒቲ ሞባይል ኮይና እታ ኢሚ ምሳብናያ ኣብዚኣ ኩሉ ከምፀና እዩ። ካብዚ እኒው ካልእ ሓበሬታታት እውን ኣለዎ ግን ብውሕዱ በዛ samfw.com/ኢሚ ጌርና

ሓንቲ ሞባይል ኦሪጂናል ዲ ኣይኮነትን ብፍላይ ሳምሰን ማለት እዩ ኣይኮነትን ክንፈልጠላ ንኽእል ሓንቲ ኣዝዩ ኣገዳሲት ኣማራፂ እያ። ናብቲ ተዳልዩ ዘሎ ሳልሳይን ናይ መወዳእታ ንክፋል ምስ ንኸይድ ድማ ኣማራፂታት ኣብ ሞባይል ምስ ንመፅ እምበኣር ክልተ ኣማራፂታት ኢና ቐሪብና ዘለና። እቲ ቐዳማይ ኣብ ሳምሰንግ ዝርከብ ሓደ ካብ ሂድን ኦፕሽንስ ወይ ሕቡኣት ኣማራፂታት ዝበሃል ክኸውን ከሎ፣ እቲ ካልኣይ ድማ ኣብ ሬድሚ ዘሎ ብሰከንድ ስፔስ ዝፍለጥ ኣብ ዝሓለፈ ግዜ ከመይ ጌርና ከምጥቀመሉ ሒዘልኩም ክቐርብ እየ ኢለኩም ዝነበርኩ እዩ። ክልቲኡ በብሓደ ብከምዚ ዝስዕብ ተዳልዩሎ ሰናይ ምክትታል ሕራይ እምበኣር ንሎም ማዓንቲ ኣብ ዝሓለፈ እዋን ኣብ ሳምሰን ድረኣናዮ ነይሩ ብዛዕባ ቻርጅ ክትገብር ከላ ሞባይልካ ቻርጅ ትገብር ከም ዘላ ዝነግር ኣማራፂ ብዙሓት ሰባት ከም ዳሓተትኩምኒ እሱ ጥራይ ደይኮነ ብዙሕ ነገር ኢኻ ክትገብር ትኽእል። ንሎም ማዓንቲ እንተ ደኣ ቴክስት መፂካ ከመይ ጌራ ቴክስት መፂካ ኣሎ ኢላ ከም ትዛረብ ክንገብራ ኢና። ስለዚ ነዚ ንምግባር መጀመርያ ኣብ ሴቲን ክኣቱ እየ። ኣብ ሴቲን ምስኣተኹ ኣብዚ ሞድስ ኤንድ ሩቲንስ ዝብል ኣሎ ኣብዚ እናሃለና ሞድስ ኤንድ ሩቲንስ ምስኣተና እዞም ዝተፈላለዩ ሞዳት ኣለው ሩቲናት ከ ኣለው ማለት እዩ። ስለዚ ኣብቲ ኣዋኣቲና ኣለና ኣብዚ ምስኣተና ኣብዛ ታሕቲ ሩቲንስ ትብል ኣላትና ናብ ሩቲን ምስ መፀና ሕጂ ኣብታ ላዕሊ ተደሞራኒ ሕጂ ገይረላ ስለ ዝፀናሕኩ እዚ ክድምስሶ የ ከም ብሓድሽ ምእንቲ ክንጅምሮ ስለዚ ዋላ ሓደ የብለይን ማለት እዩ። ናብ ተደሞሮ መፂና ኢፍ ዘን ድብላ ደለዋ እንታይን ብዙሕ ኣማራፂ እዩ ዘለዎ ብዙሕ። ስለዚ ኣብዝሓለፈ ቻርጅ ንርኢና ሎ ማዓንቲ ከዓ እቲ ናይ ቴክስት እንተደኣ መፂካ ቴክስት ሜሴጅ መፂካ ኣሎ ኢላ ዓዊላ ከምቲ ነግረካ። ስለዚ ኢፍ ብላ ኣሎ እንተደኣ ቴክስት መፂኒ ዘን ንገርኒ እየ ክብል ደልየ። ስለዚ ኢፍ ኢለ ኣድ ዋት ዊል ትሪገር ትብላላ ኣብዚኣ መፅ እንታይ ክብለ እንተ ደኣ ቴክስት መፂኒ ካብዚ ዘሎ ማራፅታት ሕጂ ብዙሕ ክንመርፅ ንኽእል ኢና እንታይ እደሊ ዘለኹ እዩ ዝምልከት። ከምዚ ትሪዮ ዘለኹም ብዙሕ ኣሎ ሜሴጅ ረሲቭድ ትብላላ ካልእ ብዙሕ ናይ ኤክሰርሳይዝ ወዘተ ወዘተ ዝኩሉ በብሓደ ክትርእይዎ ኣብታ ድላይኩም ክትገብሮ ትኽእሉ ኢኹም እንተ ደኣ ሜሴጅ ረሲቭድ ኢለ ኣለኹ። ስለዚ ኤኒዋን ዝኾነ ሰብ ድ ዋላስ ናይ ገለ ሰባት ጥራይ ንኣብነት ናይ ገለ ሰባት ጥራይ መፂእና ከይሓልፈና ንብሎ እንተ ደኣ ኣሎ ስፔሲፊክ ሰንደርስ ክንመርፅ ንኽእል ኢና። ኣነ ኤኒዋን መሪፅ ኣለኹ ብዚያ። ስለዚ ኣብዚኣ ዳን ክብለ ማለት እዩ ኤኒ ሜሴጅ ካብ ዝኾነ ሰብ ኢለ ኣለኹ ዳን። እዚኣ ምስ ወዳእኹ ሽዑኡ ካልእ እውን ክውስኽ ክእል እያ ከምቲ ብቐዳማይ ዝበለናያ ቻርጅን ክኸውን ንኽእል ካልእ ክኸውን ንኽእል እንተ ደኣ ሽዑ ዘን ክብለ እንተ ደኣ ቴክስት መፂኒ ዘን ኣብዛ ተደመሮ ክጥወቐ ዘን ኖቲፊኬሽን ኣብዚ ታሕቲ ወሪድና ኖቲፊኬሽን ትብል ክንደሊና ኣብዚኣ ኖቲፊኬሽን ትብል ንህለት ኖቲፊኬሽን ሾው ካስተም ኖቲፊኬሽን ክብለ ብድሕሪኡ እንታይ እያ ክትብል ትደልያ ዘለኻ ቴክስት ኣራይቭድ ወይ ከዓ ሜሴጅ ረሲቭድ ክብላ ክእለ ሜሴጅ ረሲቭድ። ስለዚ እንተ ደኣ ቴክስት መፂኒ ሜሴጅ ረሲቭድ ክትብለ ኣብዚኣ ክንርስዕ ደ ይብልና ሪድ ዲስ ኖቲፊኬሽን ኣላውድ ትብል ደላ ኦን ክንገብር ኣለና። ስለዚ ኣብዚኣ ዳን ኢልና ወዲእና ዳን ኢልና ምስ ወዳእና ኣብ ታሕቲ ሴቭ ክንብል ኣለና ሴቭ ኢለ ኣለኹ። ኩሉ ግዜ ብዛ ታሕቲ ምስ ወረድና ሽዑ እታ እዛ ናይ ድምፂ ምልክት ኣብዚኣ ትረኣየና ደላ እዚኣ ክንርስዕ የብልናን ኣብኣ ቲክ ክንገብር ኣለና። ስለዚ ወዲእ ኣለኹ ዳን ኢለ ማለት እዩ። ስለዚ ሜሴጅ ረሲቭድ ሴቭድ ኢላትንላ እንተደኣ ቴክስት ሜሴጅ መፂኒ መልእኽቲ ክትነግረኒ ኢኻ ማለት እዩ።

ስለዚ ናብታ ካልይቲ ምስ ንመፅእ ከዓ ከምዛ ትሪእዋ ዘለኹም ሬድሚ እያ ዘላ። ናብ ሬድሚ መፂና መጀመርያ ኩሉ ግዜ ናብ ሴቲን ኢና ንመፅእ። ኣብ ሴቲን ምስ መፀና ንታሕቲ ውረድ ኢልና ኣዲሽናል ሴቲን ትብል ኣላትና ኣዲሽናል

ናበታ ቀዳሚት ክንጅምር ኣልት ሽፍት ምስ ዲ እንተደኣ ጌርና ዕለት ክትመፀና እያ። ኣልት ሽፍት ሒዝና ዲ እንተደኣ ጌርና ዕለት መፀና። ስለዚ እዚ ሾርት ካት እዩ። ኣብ ክንዲ ኢንሰርት ኢልና ናብ ዴት ንኸይድ ብሾርት ካት ክንጥቀመሉ ንኽእል ማለት እዩ። ካልአይቲ ኣልት ሽፍት ምስ ቲ እንተደኣ ጌረኻ ህሉው ሰዓታት ነግረና ማለት እዩ። ህሉው ሰዓታት ነግረና። ነጠብጣብ እንተደኣ ክንገብር ደሊና ወይ መስመር እንተደኣ ክንገብር ደሊና ከዓ ሰለስተ ግዜ ናይ ዝጎደሎ ምልክት እንተደኣ ጌርና እሞ ኢንተር እንተደኣ ሃሪምና ራእይዋ ሓደ ክልተ ሰለስተ ኢንተር እንተደኣ ኢለ ሓንቲ መስመር መፅያት እንላ። ሰለስተ ግዜ ኢኳል ገይረ ኢንተር እንተደኣ ኢለ ከዓ ክልተ መስመር ክመፀና እዩ። ሓደ ክልተ ሰለስተ ኢለ ኢንተር ኢለያ ክልተ መስመር መፅያትኒ። ካልእ ሰለስተ ግዜ ናይ ኮኸብ ምልክት ኣብያ ደላ ሽፍት ጌርና ቁፅሪ 8 ማለት እዩ። ሽፍቲ ጌርና 8 ሰለስተ ግዜ ኮኸብ ክገብረ ሓደ ክልተ ሰለስተ ኢንተር እንተኢለ ከዓ ነጠብጣብ ሕንፃፅ መፀኒ። መሊሰ ሃሽ እንተደኣ ጌረ ሰለስተ ግዜ ኸ ሽፍት ሰለስተ ማለት እዩ። ኣብ ልዕሊ ሰለስተ እያ ደላ ሃሽ እንተደኣ ሰለስተ ግዜ ጌረ እያ ሽፍት ኢለ 1 2 3 ኢለ እንተደኣ ኢንተር ኢለያ ከዓ ሰለስተ ሕንፃፅ ድምቕ ዝበለ ይመፀና። ናይ ከቢብ ምልክት እንተደኣ ደሊና ኸ ከቢብ ምልክት እንተደኣ ደሊና ሰርክል ማለት እዩ። ሕጂ ብዚኣ 25 ኢኤፍ ክገብረ 25 ኢኤፍ ኢለ ኣልቲኤክስ እንተደኣ ኢለያ ከባብ ትመፀና። ናይ ስሉስ ኩርናዕ እንተደኣ ደሊ ኸዓ 25 ቢ3 ክገብረ 25 ቢ3 ኢለ ኣልት ኤክስ እንተደኣ ኢለ ከዓ ስሉስ ኩርናዕ ትመፀና። ካልእ ርቡዕ ኩርናዕ ወይ ስኩር እንድሕር ደሊ ኸዓ ርቡዕ ኩርናዕ ወይ ስኩር እንተደኣ ደሊ ኸዓ 26 10 ኢለ ኣልት ኤክስ እንተደኣ ኢለ ኸዓ ርቡዕ ኩርናዕ ወይ ስኩር መፅያት ንላ ማለት እዩ። ካልእ ንዝኾነ ንፅሕፎ ነገር እንተደኣ ክንድምስስ ደሊና ኩላትና ከም ንፈልጣ ንኣብነት ደሊት ኢለ ሌተር እንተደኣ ኢለ ወይ ከዓ ደሊት ዎርድ

እንተደኣ ኢሉ ከዓ ከምታ ኩሉ ግዜ ንፈልጣ እንተደኣ ስፔስ ወይ ባክ ስፔስ እንተደኣ ከይደ እዚ በብሓደ ክድምስሶ እየ። እንተደኣ ዎርድ ኩላ እዛ ዎርድ ክድምስሳ ደሊየ ከዓ እንታይ ክትጥወቀ ኮንትሮል ክትወቀ ማለት እዩ። ኮንትሮል ገይረ ድሊት እንተደኣ ኢሉ ከዓ ዎርድ ብዎርድ ክኮነለ እዩ ማለት እዩ ኮንትሮል። ካልእ ከምዚ ትገብሮ ዘለኹ ስክሪንና እንድሕር ዳኣ ሪከርድ ክንገብር ደሊና ስክሪን ሪካርድ ንመምሃር ክኸውን ክእል። ከምዚ ዝገብሮ ዘለና ከዓ ዊንዶውስ ምስ ጂ እንተደኣ ገይረ ዊንዶውስ ምስ ጂ እንተደኣ ገይረ ከዓ እዚ ምልክት ናይ ሪከርድ ክመፀለ እዩ ነቲ ዝደልዮ ከዓ ክጥቀመሉ ይኽእል ማለት እዩ። ካልእ ክህልዋና ካብ ዝኽእላ ዝተፈላለያ ሲምቦልስ ከዓ ናይ ኢድ እንዳፀሓፈ ምልክት እንተደልየ ንኣብነት 270 ዲ ክገብረ 270 ዲ ጌረ አልት ኤክስ እንተደኣ ጌረ ከዓ እዛ ምልክት እዚኣ ትመፀለይ ማለት እዩ። ስለዚ ዝተፈላለዩ ምልክታት ወይ ሲምቦላት ብሾርትካት ክመፅእ ከም ዝኽእል ኢና ንርኢ ዘለና። ምናልባት ናይ ነብሪ ምልክት እንድሕር ደሊና ኸ ናይ ነብሪ ምልክት 1 ኤፍ 4 0 5 ጌረ አልት ኤክስ እንተደኣ ኢለ ከዓ ናይ ነብሪ ምልክት ይመፀኒ። ካልእ ምናልባት ፍርቂ ወይ ሃፍ ሓደ ብልዕሊ ክልተ እንድሕር ክንገብር ደሊና ኸ ቢ ዲ ኢለ አልት ኤክስ እንድሕር ገይረያ ሃፍ ትመፀለይ ወይ ፍርቂ ትመፀለይ። ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኻ 21 55 ገይረ አልት ኤክስ እንተደኣ ኢለያኻ ሓደ ሕምሲት ትመፀለይ። ካልእ ብዙሕ ግዜ ክንጥቀመላ ካብ ንኽእል ከዓ ናይ ራይት ምልክት እያ። ናይ ራይት ምልክት ራይት እንተደኣ ክገብር ደሊኻ 27 14 ገይረ አልት ኤክስ እንተኢለያ ራይት ክትመፀለያ። ኤክስ ናይ ኤክስ ወይ ሮንግ ምልክት እንድሕር ደሊኻ 27 16 ገይረ አልት ኤክስ እንተደኣ ገይረ ከዓ ናይ ኤክስ ምልክት ትመፀኒ ማለት እዩ። ካልእ ብዙሕ ግዜ ኪቦርድና እንተደኣ ኣቢና ወይ ኪቦርድ እንተደኣ ገለ ቃላት ወይ ፊደላት ስኢናዮም ኦን ስክሪን ኪቦርድ ኣለና። ኣብዚ ምናልባት ኦን ስክሪን ኪቦርድ ኢልና ተፅሒፍና ኣብዚ ክመፀ ንኽእል እዩ። ኦን ስክሪን እንተደኣ ኢለ ኦን ስክሪን ኪቦርድ ኣለና። ግን ነዚኣ ከመይ ገይረ ብሾርትካት የምፃ እንተደኣ ኢለ ከዓ ኮንትሮል ምስ ዊንዶው ምስ ኦ ብሓንሳብ እንተደኣ ጠዊቀየን ኦን ስክሪን ኪቦርድ ዶ ትመፀኒያ። ስለዚ ኮንትሮል ምስ ዊንዶው ምስ ኦ እንተደኣ ጠዊቐ ኦን ስክሪን ኪቦርድ መፂእኒ ኣሎ ከምዚ ትሪእዮ ዘለኹም ኣብዚ ክፅሕፍ ክእል ማለት እዩ። ካልእ ናይ ኣብ ሽንቲ ቤት ኣብ ወዘተ ንጥቀመሉ ናይ ወዲ ምልክት እንተደኣ ደልየ ኸ ናይ ወዲ ምልክት እንተደኣ ደልየ 1 ኤፍ 6 ቢ 9 ገይረ አልት ኤክስ እንተደኣ ገይረ ናይ ወዲ ምልክት ይመፀኒ። ናይ ጓል ምልክት እንተደልየ ኸዓ 1 ኤፍ 6 ቢ ኤ ይገብር። ነዚኣ ገይረ እንተደኣ አልት ኤክስ ገይረ ኸዓ ናይ ጓል ኣንስተይቲ ምልክት ይመፀኒ ማለት እዩ። ስለዚ ዝተፈላለዩ ናይ ሾርት ካትስ ኣለውና ኣብ ዊንዶውስ ኣብ ማይክሮሶፍት ኦፊስ ዎርድ ክንጥቀመሎም ንኽእል ኢና ማለት እዩ። ንሎም ማዓንቲ ኣዳልዮም ዝነበርኩ 20 ዝተፈላለዩ ምልክታት እምበኣር ብከምዚ ሾርት ካት ተጠቂምና ክንገብር ንኽእል ማለት እዩ። እምበኣርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም ማዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን። ሰናይ ቀና።

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ ምርብብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ውፅኢት ተዘሪብሉ እዩ። ካብቲ ብዙሕ ዘይተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
2: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝና ክፀሮ ዘይክእል
3: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል፣ ካብኡ ዝወፅእ ድምፂ እንድሕር ዳኣ ነቲ ነባሪ ዝርብሻ ኣሎ እዚ ብከላ ድምፂ ይበሃል።
4: ላውደንስ ሬስ ይብልዎዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ወር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ።
5: ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
0: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነወ ፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፊ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ፅሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
3: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን። ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕር ድኣ ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕር ድኣ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ሪሞት ካሒዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ትግደድ ኢኻ።
4: እቲ ድምፂ ኩሉ ዜ ብህላይ ኣብ ክልተ ኢና ንመቕሎ ኣብ ፊዚካል ኤንድ ኢንተርናል ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተ ኮይኑ ከባቢ 68 ዲቢ ክኾኑ ኣሎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተ ኮይኑ ግን ል ኣብዚናብነት እዚ ሲልን እዚ ናዓለ እንተላ ዚሮ እያ እታ ዝለዓለት ዓቕን ልዕሊ ዚሮ እንተ ሓሊፍካ እታ ድምፂ ጭጭታይ ዝኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ ይክኾን ዘሎ
2: ሓንቲ ገዛ ክትለኻ ከለኻ ድምፂ ዝውሕድ ዲኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕትኦም ናይ ቀደም ዝነበሩ ዲዛይን ትገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕትኦም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በለፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ክዓቁር ብዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅእ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ተብሎ
4: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ንሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ ዘሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ሕናኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐን ኣሎ ዓቐኑ ዓቂንካ ልከ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክዕ ከዓ እቲ ካልእ እቲ መዋዕውዕን ንገለን ከዓ ልክዕ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።

0: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ጽልዋ ኣብ ጠባያት፣ ዓብ ጽልዋ ናይ ምስማዕ ተኽእሎ፣ ምዝራግ ብሕታውነት፣ ምዝራግን ምብልሻውን ኣከባቢ፣ ብዓብኡ እውን ማዕከን ዕግርግር የሰስን።
1: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ኣይኮነ ብስነ ስርዓት ክመሃሮም ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ እምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብ

0: ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
1: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለኻ ሳኮፍ ኢልካ ምስ ሰቢኻ ዲስካስ ክትህዲ ኢልካ ክዛርብ ክትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩኻ እቲ መሳርሒ ዝጥቀምሉ ዘለዉ ንኣኻ ሰርቪስ ክገብሩሎም ዘለዉ ክቡኻ ዝገብሮ ዘለዉ እዚ ንኻደ ሸግረካ በዛ ሕጂ ኣብ ዝኾነ ብና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ ንሱ ሕጂ እንታይ ተኾነ ከትድምፂ ልዕሊ ኣቕምኻ ኾነካ
0: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብታ እዝኒ ተኣቱ ሙሉእ ብሙሉእ ነታ እዝኒ ኣይትገጥማን እያ ገለ ጋብ ህልዎ ሞ ብንፁ እቲ ድምፂ ኣይሰምዖን ስለዝኾነ ድምፂ ዓው ከብል ይግደድ።
2: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእቲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እያ እዝኒ ግን ክትዓፅ ይትኽእልን እያ እንዳኸድካ ከለካ ሓደ ብርቱዕ ድምፂ መፅእካ ዋላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ።
0: ኣብ ሓደ መዘናግዒ ቦታ ባር በሎ ዋ ናይት ክለብ በሎ ዝኾነ ሰብ እንተ ዓው ኢሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሻ ኣሎ ወይከዓ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእልና ዳፋግሮሶ ንኣብነት ኣብ መደበር ተሪኢኻ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገብር ሰብ ኣይትርኢን ኢኻ።
1: ንኣብነት ጀነተራት ኣለዋ እዚ ጀነተር መፅኦን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገረ ሰሪሖምን ኣለዋ ሳይለንሰር ብሎ ናብ ዝመፅእ ዘለዋ ማለት እዩ። ሕጂ ኣብኡ ስፖንጂ ኣሎ እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ መዕገቲ ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪስ ገብረላ ከሎ ፅመ ሰበላ ስፖንጂ ኩሉ ምቅሮም ክሉ ይጓሓፍ እዩ እሱ ይጠቕማ ኣይርድኦ ሰብ ኣይርድኦ። ስለዚ እሱ ናይ ድሕነት ስለዝኾነ ከምታ ዘላታ ክተግጥማ ኣለካ

0: ብርቱዕ ድምፂ ናይ ድቃስ ግዜ ከም መዛበል ይኽእል። ብንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ጥዑይ ኣካላት ከም ዝህልወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዛ ኣካላት ይፍውስ።
1: እዞም ናይ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስትያንና ከምኡ ውን ፀኒሑ ፀኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለካ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕቲ እዮም ኣብኡ ደለዉ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይዶም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገጹ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንርእዮ ከለና ብከላ ድምፂ ንብሎም መዕቀን ኣለዉ። ንሕና ምስሊም ዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሰላስ ሰብ ክሰግድ ነተን ናይ ቤተ ክርስትያንና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቑሩሕ ዝኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገል እዩ ኣቲና ብውልቂ ንሕግዞም ቤተክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረእኽዎሉ እቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቐምኩም ዝሓሽ ብንቕሓት ግን
2: ኢና ኢልተይልና እቲ ሆስፒታል ሳውንድ ፕሩቭ ድዩ ኩሉ እቲ ገዛ ብረት ካብቲ በለፎኑ ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርእናዮ ናይ ሳውንድ ፕሩፍ ዲዛይን ዝኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ጥቐን ዘልዮ እምበር እቲ ሜንታ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰብ ኣተኪሩ ትምህርቲ ከካተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣለዎ። ኖይዝ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣሎ ፍሪኩንሲ ትሑት ፍሪኩንሲ ማእኸላይ ፍሪኩንሲ ላዓል ፍሪኩንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኩንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረቡ ዝኽእሉ ትራፕ ንእምሮ እዩ። ንእምሮና ሲ ማሳጅ ኣእምሮ እዩ። ፔሽንት ንሕሙሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፒሽክን ዘላ ንምሳሌ ንኣብነት እንተወሲድና እያ ኣብ ፅርግያ እያ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለ ክሰርሓ ከለካ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ። ኦልሬዲ ዝፀንሐት ገዛ እያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላይ ትኽእልና፣ ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ኣይኮነን።

0: እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ደኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር እቲ ገዛ ቦታ ይኮነ ሕጂ ተመራፂ እንታይ ይኸውን ኣብ ርሕቕ ዝበለ ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክሰርሖ ተመራፂ ይኸውን ማለት እዩ። ክሳብ ንረኣና መብዛሕትና ላይብረሪ ግን ኣብ ማእኸል ፅርግያ እዩ። ሕጂ ሰብ ብዙሕ ናይ ድምፂ ብከላታት ዝዓብለሎ እዩ። እቲ ኣንባባይ ረጊኡ ሃዲኡ ከምበሉ ዝኽእል ቦታ ኣይኮነን ማለት እዩ።
1: ሕጂ ድምፂ ይደክም እዩ። ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ። ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ክእል እዩ፣ ኳሊቲ ሳውንድ ክስራሕ ክእል እዩ። ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዴፊኒሽን እዩ ኩሉ ስቴሽንስ። ሕጂ ንሕና ግን ኤሲዲ ኣለና ኤችዲ ኣለና። ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮሳት፣ ኣረብሳት፣ ናይልሳት እንድሕር ንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን። ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል። ሕጂ ናይዚ ዲፈረንስ ግድን እዩ ኣብ ኦን ኤር ምስ ከደ ድምፂ ክጎድልን ክዓብን። ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ። ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ። ሕጂ ብዚ ተኻኣለና መጠን ኣብ ስእሊ ጥራይ ኣይኮነን። ኣፍኮርስ ኣብ ድምፂ እውን ኣሎ፣ ኣብ ስእሊ እውን ኣሎ። ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ። ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ እየ ካ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ።
2: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓሒዙ ድመፅእ ሃስያ መጀመርያ ንኣብታ 4000 ፍሪኩንሲ ሕርዝ ኣብይ ብዙሕ ግዜ ትድኽመት ትመፅእ ዳሓራይ ቀስዳ በለ ነጋ ናብ ኩሉ ይኸይድ። ጠዳ ቀፃሊ ምክትል ዝገብር ተኮይኑ ሓደ ሰብ ነዚ ቼክ ዝገብር ተኮይኑ ዓመታዊ በለው 6 ወርሓዊ ከከምቲ ናይቲ ስራሕ መዓስ እታ ምጉዳ ትጅምራላ ክሪኦ ይኽእል እዩ። ሽዑ ከዓ ትግቡእ ምክንኻ እንዲ ክገብር ከወግድ ዘለዎ ጠቃቐሪ ክገብር ዘለዎ እሱ ከከምቲ ናቲ ሃስያ ክቸክ ክግበር ይኽእል ማለት እዩ። እዚ ልምዲ እዚ ግን ክሓድር ኣለዎ፣ ዓቐን ከም ዝግበር ክፈልጥ ኣለዎ፣ ብመንጠርካ ክቸክ ክግበር ኣለዎ።

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ንኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል። ብከላ ድምፂ ናይ ህንፃታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል። ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ኣይኮነን።
1: ነፋሪት ብጋስ ከላሲ ልዑል ኢንተንሲቲ ኣለዎ። ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሞን ክንከላኸሉን ኣለና። ሕጂ ኣብ ዓድና ፅቡቅ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾነ የብልናን። ግን ምስ ሕጂ ምስ ዕቤት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ ይድብል። ካብኡ ናብ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለኻ። ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅ ኢርፎን ብዋግኡ ሕሳር እንተደኣ ኮይኑ እቲ ኳሊቲ ማዕርክ እንደይ ሕሳር ክኸውን ምግማቱ ኣይፅግመናን። እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ?
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል። ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ እንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ። ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሎ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ። ቅድሚ እቲ ንብረት መምፅኡ ግን ኣዚኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእል ኣለካ ቅድሚ መምፅኦም መፂኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ከመ እዮም።
3: ብዛዕባ ናይ መንተርቦ እንተበፂና መንተርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክያቱ እቲ ምክንያት እንታይ እዩ? እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም።

0: ጭጭታይ ዘሎ ዓብታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂሉ እዩ እጂ ከምዛ ወደ ቅስሙ ክብላ ፀኒሐ ሃይ ፍሪኮንሲ ኣሎ ሚድ ፍሪኮንሲ ኣሎ ሎው ኣብዚአን ሰለስተአንሲ ኳሊቲ የብሉን ተባሂሉ ተኣጊዙ ማለት እዩ
1: ኣብ ገሊኡ ሰምዖ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንተ ናይ ሳውንድ ስፒከራት ረእክቦንሲ ፊልተር ዝኾነ በ ኮንፈርት ስምዐካ በ ናእሽቲ እየን ተዓበየ ኮነ ክንደኸላ ማርታርቦ ይኮነ ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘሎ ውሽጢ ዘሎ ካ ኢኩፕመንት እዩ ዘሎ ካልእ ኣቕሓ እዩ ዘሎ ውሽጡ ኣብ ደገ ዩ መንተርቦ ዝበሃል ሕጂ እንታይ ማለት ንእሽተ ጠፊዩ ሕጂ ንእሽተይ ከላ እቲ ድምፃ እቲ ምዕዋር ድምፃ ናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዑ ወላ እቲ ማይክሮፎን ሒዘ ዝዛረብ ዘሎ ሲ ኣብ እዝን ክፅቡቅ ኣትወካ ኣብ ገሊእ ከትድወሽ ኮይ ከ ክዛረብ ወላ ከለኾነ ስለዚ እንታይ ማለት እየ እቶም ልመፁ መሳርሒታት ተራዮም ደረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ
2: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቸክኣፕ ዝገብራ ትካላት ኣለዋ ሕዚ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሩ እንታይ እዚ ሕጂ ትእዝኒ መዕለ ክንደሂስ ኣሎ ቸክ ትገብሮ ሞ መዓስ ይስዕብ ኣሎ ዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ እዚ ሕጂ ከም ሓደ እወንታዊ ነገር ተረእዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመክር ማለት እዩ

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባልካ ተኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ከትሰምዕ ኣብ መንጎ ዳ ትዛረብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓብልካ ኢኻ ትዛርብ ማዕርክ ንደይ ትርበሽ ከም ዘለካ ሕጂ ብኡ ክትገምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብታዊ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻካ ድምፂ ክንዛረብ ከለና ዓው እንተኢሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራማሽን ሕጂ ካብታ ነታ ድራምቲ ካብታ ተበላሹ ሓንቲ እያ ታሊካ ድራም ናታ ኣለዋ። ክንሰምዓን ከለና ሲ ካርን ከሎ ህም ህም እቲ ህምታ ኣለዎ መቐረትካ ኣለዎ ድራምሽን ካ ከም ኮነ ሕጂ እንታ ኮይና ለሚድና እዩ ንበዓልና እቲ ዓውታ ሲ ይልመድ ኮዩ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱተ ዘይተረኪቡ ተሓሙ
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ ኮይና ካብ ናይ ሰዓት ተዋሓደ ሰዓት ሰዓት ሰዓት ንፈረቃን ክኸይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስ ኣብ ምንቅስቃስ ሙዚቃ የለ እዩ። እቲ ሙዚቃ ግን ብክልተ ነገር ወይ ብሰለስተ ነገር ክንሪኦ ንክእል ኢና። ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ ትደረጁ ቆብታይ ጉደ ዝበለ ረባሽ እዩ ይርዳእከ እዩ ቶም ኣብኡ ሰርሑ ሲ ፊል ትገብረ ኢኻ ረባሽ እዩ። ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ ዳሕራይ ሰዓት ሙሉእ ኻ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣወላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅዋናትና ከም ሰባት ይፀልወና እዩ ናማለት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ፈልዮምን ህዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይኖም ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮምን ብዓይለን ከመይ ገረን ይወፃ ፈንዮምን ማለት እዩ። ሕጂ እተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተማሃር ሓድያን ቀስ ብቐስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲ ነናደን ተባኢሰን ሕጂ እንታይ እዩ እንታይ ክብል ደልየ ዓው ንሰምዕ እንተኮይና ወላ ይፀለወና ዓው ንብል ረበሕቲ ኢና ንኸውን ናይ ባእሲ ናይ ዕግርግር ንባዕሉ ድምፂ ይህውዝአና እዩ ዕግርግር

0: ጥራሕ ስምዑ ንብል ንጅምር ማለት እዩ ኣስልካ ዛረብኒኻ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነ ከምዚ እየ ወላ ንኣብነት ሪኢኹም እንተኮንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መለሊ ላቶም እንታይ ኣላቶም ዓስከሪን ይብቲ ኣብቲ ኣርማ ናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጭርጭር ዝበለ እዚ ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ቲ ባህርናትና ሲ ይቕይሮ እዩ ስለዚ ህድእ ኢልና ንሰምዐ እንተኮይናኸ ብልክ ዋላ ክንሓስብ ከ ዋላ ብቲ ክሬኤቲቪቲ ናትና ማሃዘነት ናትና ቀስ ንሰምዐ እንተኮይና ወላ ንዘረባ ሰብ ኢና ንሰምዕ ዓብ ንብል እተኮይና ኣይ ዘረበካ ክትምልስ ካልእ መልሲ ደፍደፍ ንዓንዶ ኢ ኣይስምዓካነ ተክሊ ናብታ መልሲ ስምዓና ዓይነት እዩ ዝብለካ ህዱ ሙዚቃ ሰምዐ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ወላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
1: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ ሃስያ ዝወረዶም ሰባት ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ ሕጂ ኣብትናትና ስነ ኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዕፅፊ ሕማም ረሲዕ ወይ ዳይመንሻ ክማዕብሉ ይኽእሉ ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓይዙ ድመፅእ ሕማማት ከዓኒ ኣዝዩ ዝተቃልዑ ኮኑ ሕጂ ቲፀልዋናቱ ኣብ ምስማዕ ኢልና እናፀሩ ኣይኮነ ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ ኣብቲ ናቱ ውልቀ ተኣማምነት ወይ ካርእሰ ተኣማምነት ብጣዕሚ ፅልዋ ኣለዎ ብዛዕባይ ድዮም ዝዛረቡ ዘለዉ እንታይ ድዮም ዝዛረቡ ዘለዉ ብዙሕ ግዜ ጋጥመ ናይ ዋላ ከባቢና ዘለዉ ሰባት ምስማዖም ክጎድል ከሎ እንታይ ዓይነት ኢንተርኣክሽን ዓናህቡና ሰብ ፍሉጥ ነገር እዩ እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ናኣሽቱ ቆልዑት እጂ እንታይ ብፍላይ ኣብቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቐሊ ኮይኑ መፅናዕቲ ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይረአ ኣሎ

0: ኣብ ስታድየም ብኣሽሓት ዝቖፀሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲ ግዜ ስታድየማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን መጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎ ሲ ናይ ድምፂ ሽግር ኣለና ኩሉ ግዜ
2: ድምፂ ክንብል ከሎና ግን ናይ ጋንታ ስራሕ እዩ፣ ቲምወርክ እዩ። ስለዚ ተመላለየካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣደኻ ኹና ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለዎ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና፣ ግን ዋላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብካ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለዉ ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኩለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስዚ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለዉ ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ተኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስቲ እዩ ዓብዪ ነገር እዩ እንድሕር ንብል ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈ ይንሰምዐን ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። ሲ እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎት። ቤት ትምህርቲ ድዩ ክህሉ፣ እዚ ሓፂር ኮርስ ድዩ ክህሉ፣ እዚስ ብግቡእ ተረኣዩ? እዚኦም ተካትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህና ሲ መግለፂ ኢና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤረስ ከምዚ እያ ድምፂ ሓፋሽቲ ከምዚ እያ ኳሊቲ ኣለዎም ክንበሃል እንተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርናኸ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊ ተ
2: እንታይ እዮም ዝብሉካ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማሚኻ ከዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዕንኡ

0: ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐን ንላዕሊ እንተረአ ኮይኑ ይቐትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ። 4-5 ሕማማት ክስዕብ ዝኽእል ሓካይም ዝፈልጥዎ ይኽስታ እዩ። ስለዚ እዚ ክሳብ ዝኾነ ተገዲስና ብመፅናዕቲ ተገይሩ ክንፍንዎ ክንክእል ኣለና ማለት እየ።
1: ኣብዚ ሕጂ ሓደ ክንርድኦ ዘለና ነገር ምስ ድምፂ ዝመፅእ ምጉዳል እዝኒ ወይ ምፅማም እዝኒ ሓደ ሸዓን ሸዓን ትረኽቦ ነገር ኣይኮነን። ዝኾነ ሰብ እውን ውፅኢቱ ሽዑን ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቕሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይ ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ ካብ ሓደ ክልተሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይባኣተዎን ነይሩ። ፀገም ግን የጋጥመካ ከምዘሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕቲ ሽግር ዳሓራይ ምስማዕኻ ቶታሊ ዳደኸመ ኸይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝክደሊ ነገር ምስ ድምፂ ዝመፅእ ምስማዕና እዝኒ ፍፁም ኣይፍወስን እዩ።

0: መሳርሒታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መጽናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ብምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓትል ኣለካ። እንተተባላሻስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቲድ እያ። ኣብ ውሽጢ ኹን ካሲ ሪከርድ ተገርካ ድምፂ እንተዓቢርካ መሊእኻ ዝበለፀ ሳውን ድምፂኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከር እቲ ጎሚኖ ናታለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍትዎ ከለዉ ብግቡእ ኣየግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብኡ ኬካታት ድመፅእ ከምታ ዘላ እንተገጢምካያ ታ ንብረት ሰርቪስ ተገርካያ ትሳውንድ ፕሩፍ ኮይኑ ክኸይድ ይኽእል እዩ። ኣቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከለዋ ኣቋርቲ ድምፂ ገይረም ሰርሕዋን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሒታት እዩ ዘለዋ። ሕጂ ነቲ ሰምዖ ዘለካ ድምፂ ሰሚዕካ ኣይናይ ፍሪኮንሲ ጎዲሉ ኣይና እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእካ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ይክእልን እዩ። ምክንያቱ ተበላሽ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፅእ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦረዲ ሪከርድ ኮይኑ ኣሎ። ሕጂ ስለዚ ኣብ ሚክሰር ኢካ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣሽቱ ደቅና ኣብቲ ብፍላይ ብፍላይ ምስ ሙዚቃታት ብትሓዝ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ኣሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጥንቃቐ ክግበረሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት እንተልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብር ኣለዎም። ብፍላይ ምክንያቱ ሰብ ክነብር እተኮይኑ ዓይነን እዝኒን ክልዎ ኣሎ ቀዳሞት እየን። ነዚአን ፕሮቴክት ክንከላኸል እንተ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅእ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመ ኣለና። ናይ ቀዳምነት ንሱ ክንጥቀም ኣለና ማለት እዩ ክንድሕን እንተኮይና። ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታት ስለ ዘምፆ መከላኸሊ ከዓ እንተገይሩሉሃል ነቲ መከላኸሊ ክንጥቀመሉ ክንክል ኣለና ክንድሕን እንተኮይና ማለት እዩ። እዘይኮይኑ ግን እቲ ሊሚቴሽን ናይ እቲ ዓቕናቱ ናይ እዝናኸ እንዳደኸበ ናብ ሓደጋ ምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር። ምክንያቱ ቀዲምና የለና ኢና ባህርያውን ሰብ ዝሰርሖን ኢልና ዛሪና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተ ኢልና ተሸጊርና ዘለና እሱኻ ናይ ድሕነት

0: መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰከ ብ ስራሕ ንሰርሓለን ክንጥቀመለን ክንክልላ ማለት እዩ። ክንድሕ እንተኮይና ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ዓበይቲ ናይ ጣሓንቲ ኣለዋ መሽናት ኣብኡ ክንጥቀመሉ ፈረንታያ ንበሎ ኩሉ ክንጥቀመሉ ክንክልላ መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ክልሕሙ ከለዉ መከላኸሊ ናይ ዓይኒ ገብሪኦም ናይ ፍንጫ ገብሪኦም እዝና ከዓ ከማ ክንጥቀመላ ኣለና
1: ድምፂ ክንቋፀፀረን እዩ ዘለና እምበር ክቋፀረና የብሉን ዝበዝሐ ግዜ እንታይ እዩ ብፍላይ መንእስያት ይቋፀረና እዩ እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንውስኽ ንውስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንውስኽ ዘለና ክውስኽ ከለና ከዓ ሃስያ ኣብ እዝኒና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪዮ ኣለና እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ድዕድዩ ኣይኮነን ከዓ ክንፍትሾ የግድሰና እዩ።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

ድሕሪ ሰለስተ ኣዋርሕ ዓሌት ሊመር ኣሳራ ካብቲ ዝነበረቶ ብሰለስተ ዕፅፊ ጎቢዛን ሙሉእ ርእሰ ተኣማንነት ድማ ኣጥርያን ትርከብ። ንዝኾነ ነገር ክትፍትን ህንጥዩነት ኣለዋ። ኣስናን ኣውፅያ ብምህላዋ ድማ ነዞም ፍሩታታት ብዝግባእ ክትበልዖም ጀሚራ ኣላ። ኣብ በረኻ ግን እዚ ፍሩታ ሳሕቲ እዩ ዝርከብ። ኣብቲ ማይ ዘይሃርመሉ እዋን ሱሳ ሚእታዊት ካብዞም ሊመር ዘይለመድዎ ኣቝፅልቲ ብምምጋብን ኣብ ክወፅዎ ዘይክእሉ መፃወድያ ብምእታውን ይሞቱ። ስለዚ ኦንዞን መሳርሕቱን ገለ ንመላመድ ዝኸውን ኣትክልቲ ብምእካብ ከለማምድዎም እዮም። ኣሳራ ነዚ ተኽሊ ክትፈትዎ ድማ ንምነ ይብል ኦንዞ። ሊመር ንልዕሊ 100 ዝኾኑ ዝተፈላለዩ ኣትክልቲ ይምገቡ። ኣሳራ ድማ ካብቶም ዝተዳለውሉ ኣትክልቲ ካብ ኩሎም ክትምገብ ትርአላ።

ሓንቲ ንብዙሓት ሊመር እተሸግር ግን እዛ ኦክቶፕስ እትስመ ገረብ እያ። እዛ ዓባይ ንቆልቋል እትመስል ገረብ 30 ጫማ ቁመት ትውንን ኮይና ብኣዝዩ ዓብን በሊሕ እሾኽን ዝተኸበት ድማ እያ። እቲ ጸገም ድማ እቶም ዝጠዓሙ ኣቕፅልቲ ናይዛ ገረብ ኣብ ላዕለዋይ ጫፍ ዝርከቡ ብምዃኖም እዩ። ኣሳራ ናብዛ ገረብ ክትሓኩር ክትፍትን እያ። እቲ ኣብ ኣጋራን ኣእዳዋን ዝርከብ ተሪር ድርዒ ብኸፊል ካብዞም እሾኽ ክከላኸለላ እዩ። ነቶም ድልዱላት እሾኽ ጥራሕ እናሓዘት ትሓኩራላ።

ብጥንቃቐ ኣብ ላዕሊ በጽሐት ኣሳራ ብቕልጡፍ ክትምሃር እትኽእል ኣዝያ ንፍዕትሊ ይመርያ ነዞም ኣቕጹልቲ ድማ ፈተወቶም።

ኦንዞ ኣሳራ ጎቢዛን ኩሉ ክኢላ ብምህላዋን ኣዝዩ ተሓጎሰን ቀሰነን። ንኦንዞ ካልእ ዘቕሶኖ ነገር ድማ ኣሎ። እዞም ጉጅለ ከይተሃላለኹ ብሓባር ክበልዑን ክማቐሉን ብምርኣዩ ጥርንፋስ ስድራ ክኾኑ ከም ዝኽእሉ ኣስተብሃለ። እዚ ድማ ንበረኻ ዝኸድሉ ግዜ ከም ዝኣኸለ እዩ ዘነጽር። ኣብዚ ማእከል ጣዕሚ ዘለዎ ህይወት ከስተማቐሩ ጸኒሖም እዮም። ድሕሪ ወርሒ በረኻ ምስ ከዱ ግን እዚ ጥቕሊሉ ክልወጥ እዩ።

ካብ ትውለድ ድሕሪ ሓደ ዓመት ኣሳራ ኣዝያ ጎቢዛ ትርከብ። ግን ኣብዚ ሕጂ እዋን በይና ጥራሕ ኣይኮነትን ትጉብዝ ዘላ። ማርጎ ዝተባህለት ሓንቲ ካብዞም ጉጅለ ሊመር ዝኾነት እኽልቲ ኣንስተይቲ ወሊዳ ስለ ዘላ ኣሳራ መተዓቢቲ ረኺባኣላ። እዞም ጉጅለ ኣብ መንጎኦም ሓዳስ ውላድ ስለ ዘላ ካብቲ ዝነበርዎ ንላዕሊ ይጥንቀቑ ኣለዉ። ኦንዞ ነዛ ዝተወልደት ሊመር ፆታኣ ንምፍላጥ እናተዳለወ እንከሎ ግን ሓደ ሊመር ናይ ተጠንቀቑ መልእኽቲ ከመሓላልፍ ጀመረ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ከባቢ ናይ ዝጋብያ ዘራፊ እንስሳ ከም ዘሎ እዩ እዚ ሊመር ዝሕብር ዘሎ። ወላ እኳ ኣብ ውሽጢ ዝጋብያ ዝኾነ ብደገ ዝመጽእ ሓደጋ ከጥቋዖም ዘይክእል እንተኾነ ግን ኣዝዮም ፈርሑ። ኣዝዮም ክጥንቀቕ ኣለዎም። ከምዚ እንዕዘቦም ዘለና ድማ ኣዝዮም እዮም ጥንቁቓት።

እዚ ንኣሳራ ጽቡቕ ዕድል እዩ። ምክንያቱ ብዛዕባ እዛ ዝሰማዕናያ ድምፂ ናይ መጠንቀቕታ ትርጉማ ክትርዳእ ክኢላ ኣላ። እዞም ጉጅለ ዘተኣማምን ጥምረት ፈጢሮም ኣለዉ። እዚ ድማ ንኦንዞ ክሕጉሶ እዩ ዝረአ ዘሎ። ኣብ ሓደጋ ነንሕድሕዶም ንኽጥንቀቑ ክተሓባበሩ ክትዕዘብ እንከለኻ ንናይ በረኻ ናብራ ድልዋት ከም ዘለዉ እዩ ዘርእየካ። ኣብ ቀረባ ግዜ ካብ ዝመናበይ ማእከል ወፂኦም ናብዚ ኣብ ከባቢኦም ዝርከብ 67,500 ትርቢዒት ሜትሮ ስፍሓት ዘለዎ ጫካዮም ክሰግሩ። ኣብዚ ጫካ ቅድሚ ሕጂ ርእዮሞ ዘይፈልጡ ሓደጋታት እዩ ዘሎ። ንኣብነት እዚ ንሊመድ ዝሃድን ኣብ ማዳጋስካር ጥራሕ ዝርከብ ሃርዮ ሆክስ እውን ኣብዚ ጫካ ይፅ

ሎሚ ነዞም ሊመርን ንዓናን ዓባይ መዓልትያ ይብል ኦንዞ። ምክንያቱ ካብ ሎሚ ነድሓር እዞም ሊመር ነዚ ጫካ ንኽላመዱ መዓልታዊ ንቑሩብ ሰዓታት ካብዚ ጋብያ ብምውፃእ ኣብዚ ጫካ ግዜኦም ክሕልፉ እዮም። እዚ ሙሉእ ብምሉእ ክሳብ ዝለማመድዎ ክቕፅል እዩ።

0: ነዞም ጉጅለ ንመጀመርታ ግዜ ማዕጾ ናይ ዝጋብያ ተኸፍተሎም። ኩሎም ኣብ ዘለውዎ ደው ኢሎም ብጥንቃቐ ድሕሪ ምዕዛብ ደፊሩ ንደገ መርሒዎም ዝወፅእ ኣባል ተጸበዩ። ኣዲኣ ንኣሳራ ብትብዓት ፈላሚት ናይ ዚ ክትከውን በቓዐት
1: ሳ
2: ሳ
1: ዘሪዎት
2: ኣሳራ ሜረገምሩራ

ኩሎም ጉጅለ ድማ ኣሰራ ብምስዓብ ከይደንጎዩ ደድሕሪያ ሰዓቡ። ኦንዞ ምዕባለ ናይዞም ጉጅለ ኣዝዩ ኣሓጐሶ። ብፍላይ ንናይ ኣሳራ ገረብ ናይ ምሕኳር ዓቕሚ ኣዝዩ ዓገቦ። ግን እዛ ንመጀመርታ ግዜ ዘስተማቕርዋ ዘለዉ ናጽነት ኣብ ሓጺር እዋንያ ክትኩለፍ ተረአያ። ምክንያቱ እዘን ሃደንቲ ኣዕዋፍ ኣብ ልዕሊኦም ክዝምብያ ጀሚረን ኣለዋ። ኩሎም እዞም ሊመር ድማ ብቕልጡፍ ናብ ጋቢያ ኣተዉ። ኦንዞ ኩሎም ኣብዚ ጋቢያ ኣለዉ ድዮም ንምርግጋጽ ክፈቕዶም ጀመረ። ጓላ ንማርጎ ተሳኢና ኣላ። ንዓኣ ንምድላይ ኩሎም ኣባላት ተዋፈሩ።

0: Aya. Aya.
1: Quoi?
0: Aya.
1: Ouais? Il est là?

ብድሕሪ ቁርብ ግዜ ክትርከብ ክኢላ ኣላ። ግን ብሂወት ኣይጸናሓቶምን። ኦንዞ ጠንቂ ናይ ሞታ እንታይ ምዃኑ ክፈልጥ ኣይከኣለን። ግን እዞም ሊመር ኣብዚ ጫካ ንበይኖም ምስኮኑ ከምዚ ብብዝሒ

ከጋጥሞ ምዃን እዩ ዝሕብር። ወላዲት ናይ ዛ ዝሞተት ሊመር ማርጎ ንውላዳ ትፅዋዕ ኣላ። እዚ ምልክት ናይ ሓዘን ምዃኑ ይሕበር። ኩሎም ኣለይቲ ኣባላት በዚ ኣዝዮም ሓዘኑ። ምክንያቱ እዚ ኣጋጣሚ ዳርጋ ሓንቲ ካብ ኣባላት ስድሮኦም ከም ዝተፈለየት እዩ። ኦንዞም ብፆቱ ክቐብርዋ ኸዱ። እዚ ንኩሎም ዞም ጉጅለ ሊመር ኣዝዩ ዝሕዝን ኩነታት እዩ።

0: ኦንዞ እዞም ዝተረፉ ሊመር ንበረኻ ክምለሱ ብቑዓት ምዃኖም ተኣማሚኑ እዩ ዘሎ። ኣብተን ዝቐጸላ ሳምንቲ ኣሳራን ጉጅላኣን ዝበዝሐ ግዜኦም ኣብዚ በረኻ ክሕልፍዎ ጀሚሮም ኣለዉ። ኣዝዮም ሕጉሳትን ነዚ ቦታ ድማ ብዓሚቕ ክፈልጥዎን ክኢሎም ኣለዉ። ኣሳራ ድማ ኣብ ጽቡቕ ደረጃ ኣላ። ኣብ ዝተናውሐ ግዜ ዝበዝሐ ሓደጋታት ክዕዘቡ ኽኣሉ። ሕጂ ኩሎም ኣብ ተጠንቀቐዮም ዘለዉ፣ ወላ እውን ኣሳራ። ንመጀመርታ ግዜ ኣሳራ እታ ናይ ተጠንቀቑ ድምፂ በዕላ ንኹሎም ኣመሓላለፈትሎም። ቀልጢፎም ኣብ ሓደ ንኽጥርነፉ ድማ ሓበረት። ኩሎም እዞም ሊመር ከም ትእዛዛ ተግበሩ። ኣሳራ ምዞም ጉጅለ ኣብ ጽቡቕ ደረጃ ከም ዘላ ድማ እዩ እዚ ዘመልክት። ድሕሪ ክልተ ወርሒ እዞም ሊመር ናብ ጋቢያ ከይተመሱ ሙሉእ መዓልትን ሙሉእ ለይትን ግዜኦም ኣብዚ ጫካ ክሕልፍዎ ጀመሩ።
1: ነጉር ብትመይ ጠበ ሁንጃ ፈማሂተኒ ዘሄቶ
2: ፈይተትጌሰን ፈቱርን ፈይሰ
0: ኦንዞን ብፆቱን ድማ ለይቲ ኣበይ ከም ዝድቅሱ ንምፍላጥ ክዕዘብዎም መፁ። ኦንዞ ንብዙሕ እዋን ዝተጸበዮ ሎሚ ሰሚሩሎ። እዞም ሊመር ኣብዚ ጫካ ምሕደሪኦም ዝኸውን ቦታ ፈሊጦም ኣለዉ።

0: ድሕሪ 6 ኣዋርሕ እቲ ንልዕሊ 2 ዓመታት ፃዕሪ ዝሓተተ ናብዮት ናይዞም ሊመር ፃምኡ ዝኣኸለ ይመስል። ሎሚ ድማ ነዞም ሊመር ንኽርእዎም ኣጋይሽ መፂኦም ኣለዉ። ንሰን ድማ ንኦንዞ ሰበይቱን ጓል 8 ወርሒ ጓሉን እየን።
1: ክልክል ናይኖምኒ ለነናትያል
0: ንኦንዞ ሰበይቱ ነዞም ሊመር ንመጀመርታ ግዜ ካብቲ ጋቢያ ወፂኦም ኣብዚ ጫካ ትሪኦም ብምህላዋ ናፅነት ዝወነኑ ኮይኖም ይስምዑካ ትብል። ኦንዞ ድማ ቀፂሉ፣ ኣነ ብስርሐይ ተሓቢነ የ፣ ጓሌ እውን ብናተይ ብቑዕ ስራሕ ከም ትሕበነለይ ይኣምነ ይብል። ካብ ኩሎም ዞም ጉጅለ ሊመር ኦንዞ ንሓንቲ እዩ ብፍሉይ ክናፍቓ፣ ንሳ ድማ ኣሳራያ። ኣዝያ ንእሽተይ ዝነበረት ሕጂ ንኹሉ ትፈልጥ ብቐዕቲ ሊመር ኮይና ኣላ። ብልቢ ክናፍቓ የ ነዛ ናፅነት ረኺባ ዘላ ኣሳራ ጓሌ ድማ ይብል። ድሕሪ ስነዳ ኣሳራ ዓሰር ኣዲኣ ተኽቲላ ሓንቲ ካብቶም መራሒት ናይዞም ጉጅለ ኮይና ከም ዘላ ይሕበር። ኦንዞ ድማ ካልእ ዝዓበየ መናበይ ቦታ ንምርካብ ይፅዕር ኣሎ።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ
6: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
7: ዓለም ምፍታን እንዲዩ ላይ ካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምታት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚን ተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
6: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
8: ንበኸርስ ንሱ ካልየ ንሱ ክብለካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሕሉ እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
6: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
9: ናይ ኮይኑ ክርእዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
6: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕር ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕር ቐትሪ መደብ